ብስራት መንበብቲ መጽሓፍ ደቁኹም ብፅውያታ ታቢሎም ስለ ኣእምሮም ከስፉ ትደሊዶም ብምገዲ ፀወታታት ኣብ ስነ ቁጥሪ ዘሎም ፍቕሪ ክባቢሎም እንካን ሃባን ክበሃሃሉኸ ትበህግዶ ቁጥራዊ ፅውያታት ቁጥራዊ ፀወታታት ሌላ ምስ ትንግርታውያን ህፃናት ሌላ ምስ ደቂ ኣንስትዮ ቁጥረኛታት ቁጥርታት ብትሽዓቲ ብሔራት ሕቶታት ሓፈሻዊ ፍልጠት ናይ ስነ ቁጥርን ካልእን ዝሓዘላ መፅሓፍቲ ደሴት ቁጥርታት ሓደን ደሴት ቁጥርታት ክልተን እነሆ ኣብ ዕዳጋ ተዘርጊሕን ይርከባ። ደሴት ቁጥርታት ንደቅኹም። ደራሲት ፈሪሓ ኣሕመድ።

ኤርትራ ሃገርና ኣዝዩ ዘይተኣደነ ብዙሕ ናይ ቱሪዝማዊ ፀጋታት እዩ ዘለና። ሓደ ካብኡ ድማ ታሪካውን ከምኡውን ጥንታውን ቅርስታት እዩ። ገና እውን ዘይተበርበረ ብዙሕ ቅርስታት ከም ዘለና እዩ ዝፍለጥ። ንሎሚ ናብ ዞባ ዓንሰባ ከባቢ ከረነ ጥንቁላሓስ ቦታ ኢና ዘወር ከነብለኩም። ኣብኡ ዝርከብ ቅርስታት ድማ ኣብ መደብ ቅርስታት ሒዝናልኩም ቀሪብና ኣሎና። ንምሉእ ትሕዝቱ ናፍታ መደብ ከስግረኩም እየ። ብሓባር ንከታተል።

0: ንከተማ ከረን ታሪኻዊት ካብ ዘስሚዋ ፍጻሜታትን ቦታታትን እትቐንድን ብቐዳምነት ዝጥቀስን ከባቢ ጥንቁልሓስ እዩ። ስንጭሮ ጥንቁልሓስ ታሪክ ከረንን ኤርትራን ጥራሕ ዘይኮነ ታሪክ ዓለም ዝሓሰለ ኣገዳስን ወትሩ ተዘካርን ፍጻመ ካልኣይ ኩናት ዓለም ዝሰነደ ቦታ እዩ። ብዘይካቲ ሓዚልዎ ዘሎ ታሪክ ከዓ ሃይማኖታውን ባህላውን ክብርታት ዝሓቆፈ ባህርያዊ ፀጋታት ዝተመልአ ሓደ ካብ ተጠመድቲ ታሪካውያን ስፍራታት ሃገርና እዩ። ካልኣይ ኩናት ዓለም ኣብ ምብራቅ ኣፍሪቃ ኣብ ኤርትራ ትበሃል ታሪካዊት ሃገር ካብ ውናዊ ከዓ ኣብ ከተማ ከረን ኣብ ዝርከብ ጥንቁላሓስ እዩ ተዛዚሙ። ከባቢታት ጥንቁላሓስ ኣብዚ እዋን እዚ ሕሩም ሕዛኣት ተገይሩሉ ግርምኡ ተመሊሱ ንኽትሪዮ ባህ ዘብል ስፍራ ኮይኑ ይርከብ። እቲ ትማሊ ኩናት ሓያላን ዘምከነ ዝተፈላለዩ መግዛእታዊ ሓድግታት ዝሓቆፈ ባህላውን ሃይማኖታውን ክብርታት ዘለዎ ጥንቁላሓስ ኣብዚ ደረጃ እዚ ንምብፅሑ ዝተኸፍለ ዋጋ ቀሊል ከም ዘይኮነ እዩ ዝሕበር። እዚ ከባቢ ከዓ ኣብዚ እዋን እዚ ሰፈር ታሪካዊ ባህርያውን ሃይማኖታውን ፀጋታት ኮይኑ ኣሎ።
1: ኣገዳስነት ናይ ቀረባ ግዜ ናይ ጥንቁላሓስ ተዳኢልናስ ምዝዛም ካልኣይ ኩናት ዓለም ዝተፈፀመሉ ቦታ እዩ። ብዙሕ ፍጻሜታት ናይ ከም ግንባር ኮይና እዛ ዘለናያ ምስ ጥንቁላሓስ እያ ዝተኣሳሰር ምስ ጎቦ ሰንኪል ምስ ጎቦ ዝባን ተኣሳሲራ እትካየድ ታሽሙያ ሕጂ እቲ ቱሪዝማዊ ኣገዳስነትስ ብኩሉ ነገር ዝረአየካ ሓደ ተፈጥሮኣዊ ኣቃውማ ብጣዕሚ እያ ምችእቲ ሓደ ቀረባ ያ ከዓ ካብታ ከተማ ካብ ከረንሲ ኣዝያ ሓፃር እያ።
2: ኣብ 218 19 ግን ከም ሓፈሻዊ ኣምር ናይ ሕዛእትን ምትግባር ነቲ ክሕዛእ ዝግብኦ ቦታ ምስ ኩሉ ታሪካዊ ኣገዳስነቱን ምስ

0: ከተማ ኸረን ዘለዎ ቅርበት ናብ ግምት ብምእታው ብካርታ ደረጃ ማለተይ ናይ ጂኣይኤስ ሓበሬታት ወሲድሉ ኣብ 218 19 ዘሎ ክራማት ሕዛእ ጀሚሩ ብሕብሩ ምሕዛእቲ ማለት እዩ። ሕጂ እቲ ክሕዛእ ከሎ መጀመርያ እቲ ዓላማ ናይቲ ሕዛእትን ምፃር ኣገዳስነት ስለ ዝነበሮ ኩለንተን ምሕዳር ከባቢታት ነቲ ጥንቁልሓስ ዝቐርባ ብፍላይ ምሕዳር ካብ 3-5-4 ኩለን ኣብቲ ናይ ምሕዛእ መደባት ክሳተፋን ነቲ ዝግበር ናይ ምሕዛእ መደባት ደጊፈን ክሰርሓን ግቡእ ሓበሬታ ናብ ህዝብን ናብ ምሕዳራትን በፂሑ ብኡ መሰረት ከዓ ካብቲ ብጂኣይኤስ ዝተዓቀደ 835 ሄክታር ስብሓት ዘለዎ መሬት ናይ ጥንቁልሓስ ናይ 135 ሄክታር ንመገዲ ዝኸውን ወይ እውን ምስ ቅርበት ናይቲ ከተማን ምስ ሓደ ማሕበራዊ ኣገልግሎት ክህብ ዝኽእል ትካላት ኣብቲ ከባቢ ምህላ እውን ናይ 135 ሄክታር ጎዲሉ 700 ሄክታር ሕዛእ እቲ ክሕዛእ ከም ዘለዎ ኣብ 218 19 ተወሲኑ ማለት እዩ።
1: እዚ ዘለናዮ ከባቢ ኣብ ልዕሊ እቲ ሃይማኖታዊ ኣገዳስነቱ ብባህላዊ ሸነኽ እውን ክንሪዮን ከለና ኣዝዩ ዕዙዝ ኣገዳስነት ዘለዎ ከባቢ እዩ። ብናይ ቅርሲ ትሕዝትኡ ክንሪዮን ከለና ኣዝዩ ልዑል ኣገዳስነት ዘለዎ ከባቢ እዩ። ንኣብነት ብባህላዊ ወገን ክንሪኦ ወይ ብሃይማኖታዊ ትሕዝትኡ ኣገዳስነቱ ክንሪዮን ከለና ካብ ቤተ ክርስቲያን ቅዱስ ጊዮርጊስ ኣብ ላዕሊ ጀሚርካ እዚ ንባዕሉ እዚ ዘለናዮ ቦታ ብማጨሎት ጋብር ጫድቕ ዝፍለጥ ሃይማኖታዊ ቅዱስ ቦታ ታሪኻዊ ኣገዳስነት እውን ዘለዎ ካልኣይ ኩናት ዓለም ኣብ መንጎ ክልተ ሓያላት ሃገራት ኣብ ቀርኒ ኣፍሪቃ ኣብ ኤርትራ ዝተኻየደሉ ቀንዲ ቦታ ብምዃኑ ብኩሉ መዳይ ኣዝዩ ዕዙዝ ኣገዳስነት ዘለዎ ቦታ እዩ። ካብቲ ናይ ቅርሲ ትሕዝቱ ሓደ እዚ ናይ መንገዲ ባቡር መስመር እዩ። እዚ ዘለናዮ ቦታ በዚ እዩ ዝሓልፍ ነይሩ መንገዲ ባቡር። ዘይተኣደነ ገለርያታት ነዚ ጎቦ ናይ ሰንኪል በሲዑ ዳሓልፍ ኣለዎ። ከምቲ ዝበልናዮ ማእከል ሓድነት ናይ ህዝቢ ኤርትራ ከዓ እዩ። ሃይማኖታዊ ስኒት እውን ንርእየሉ ቦታ እዩ እዚ ቦታ እዚ።
2: ኣብ ደቡባዊ ምዕራብ ከተማ ከረን ኣብ ከባቢ መጋርሕን ጥንቁልሓስን ዝተኸለለ ሕሩም ሕዛእቲ ኣብ ውሽጢ ሓፂር ዓመታት ብዝተገብረ ውህዱን ዕቱብን ስራሕ ምዕቃብ ኣከባቢ ርኡይን ግብራውን ምዕባለ ተመዝጊቡሎ። እዚ ብውህደት ዝተፈላለያ ዝምልከተን ኣሃዱታት መንግስቲ መሻርክትን ህዝብን ዝተሰርሐ ንጥፈታት ምዕቃብ ማይን ሓመድን ምዕቃብ ታሪካዊ ኣሰራትን ቅርስታትን ምዕቃብ ቦታታት እምነት ኣብዚ እዋን እዚ እቲ ከባቢ ንኩሉ ረኣዩኡ ዝምስጥ ዘቤታዊ ቱሪዝም ዘተባብዕ ግሩምን ሓምላይን ሕብሪ ዝተላበሰ ጫካ ገይርዎ ኣሎ።
3: ሕሩም ሕዛእቲ ዝበሃል ምስ ተገብረ ታፋስን ተንጥሪትን ድሕር ዳ ደው ኢለን ኮ ናይ ግድን እዩ ኣብቲ ናይ ቀደም ባህር እዩ ክመፅእ። እዚ ፀጋ እዚ ምስ ኮነ ከዓ እንታይ ክመፀና ከም ንክእል ካብኡ እንታይ ክንዕወት ከም ንክእል ፍሉጥ እዩ። ሳይነሳዊ ሓቂ ስለ ዝኾነ ናቱ ገረብ እንተገይርካ ምስ ዝናብ ምትእስሳር ከም ዘለዎ ፍሉጥ ነገር እዩ እንጂ ኩሉ ነገር እዩ። ትሕተ ባይታውን ላዕለ ባይታውን ማይ ትዕቅብ ብዓብኡ ከዓ እቲ ዝናባት ካብ ኣግራብ ብብዝሒ ገረብ ዘለዎ እቲ ፎረስቴሽን ወይ ታሽሙ ንብሎ ካብኡ ስለ ዝኾነ ዝመፅእ እውን ረአየናይ ማለት
4: ናቱ ታሪክ ፍሉይ ፅባቐ ናይ ጎቦታቱ እንስሳ ዘገዳማት ኣብኡ ዘለዉ ቆፂድካ ዘይውዳእ በቢ ዓይነቶም ኣለዉ። ቅድም ዝነበሩ እርኪብናሎም ናእሽ ከለና ጠፊኦም ነይሮም ሕጂ እውን ተመሊሶም እዮም። ሳላ እዚ ሓዛዕቲ ምሕላው ሳላ ሕርሻ ምቕላሶም ሕጂ ኣብቲ ናይ ንቡር ቀደም ንክምለስ ብዙሕ ተስፋ ኣለና። እቲ ቦታቲ ብጣዕሚ ብኣሽማቱን ብክብርን ብፀጋታቱን ፍሉይ ቦታ እዩ። ስለምንታይ ኮከምባርያ፣ ጥንቁላሓስ፣ ሰንኪል ይበሃል። እዚኣተን ሕጂ እዛ ሰንኪል ስርጉ ኳኹ ትበሃል ነይራ ብብለን ቀደም። እታ ስርጉ ኳኹ ናይ ቀደም እቶም ባሕጎታትና ክብሉ ከለዉ መሕብዒ ዓበይቲ ደንጎላታት ነይሮም። ሕጂ እኳ ብዙሓት ምስ ተሰብረ ጠጠው ኢሉ ኣብኡ በዓትታት ዓበይቲ ነይርዎ። ኣብኡ ተሓቢኦም እቲ ናቶም እሳይ ዝነበረ ክሳብ ሕጂ ምልክትናት ኣሎ።
5: እዚ ቦታ እዚ ሳላ መንግስቲ ቆላሕታ ዝገበረሉ ንሕና እውን ምስ መንግስቲ ሓቢርና ከም ኢድን ጓንትን ኮይና ዝሰራሕናሉ እዚ ቦታ እዚ ናይ ብሓቂ ክዕቀብ ሓመዱ ክዕቀብ ሳዕሩ ገረቡ እምኑ ክዕቀብ ብዙሕ ዝተዋፅኦ ተገይሩ ኣሎ ማለት እዩ። እዚ መንግስቲ እንተዘይደልዮ ነይሩ ክኸውኖ ናይ ምኽኣለን እጃሙ ገይሩ መንግስቲ ምስ መንግስቲ ከዓ ንሕና እውን ተሓባቢርና በቲ መንግስቲ ዝደለዮን ዝዘፍቀዶን ብፍሉይ ከዓ ምስ ናይ ሚኒስትሪ ሕርሻ ማለት እዩ ኣብቲ ምዕቃብ ማይን ሓመድን ኣብዚ ቦታ እዚ ዝተሰርሐ ዛላታት ከትርታት ኣዝዩ ብዙሕ እዩ። እሱ ስለ ዝኾነ ምዕቃብ ማይን ሓመድን ርኡይ ኣብዚ ኢና ንርኢ። እዚ ስለ ዝኾነ እዚ ቦታ እዚ ካብ ዘለናዮ ንታሕቲ ክሳብ እዚ ጎላጉል በጉ ዘሎ ማዩ ውሑስ ኮይንዎ እቲ ትሕተ ባይታዊ ማይ ናይ ብሓቂ ክህብትም ከሎ ንሪኢ ኣለና። እዚ ስነ መበቆላውያን ኣግራብ እተን ጥንታውያን ኣግራብ ከዓ ባዕለን ይመፅእ ኣለዋ ንሕና ተኺልናያ ንዘይኮና ባዕለን ይመፅእ ኣለዋ ማለት እዩ። እንታይ ስለ ዝኾነ ስለተኸልከለ ካብ ጤለ በግዕ ካብ ምቑራፅ ብመጠኑ ስለተኸልከለ እዚ ቦታ እዚ ከዓ ሕጂ ግርሙ ለቢሱ እንሆ ናይ ብሓቂ ማራኺ ኮይኑሎ ብዝሐሸ ከዓ ዝመፅእ ዘሎ ብዝያዳ ክመሓየሽን ክፅብቕን ከዓ ናይ ኩላትና ፃዕርን ሓላፍነትን ዝሓትት እዩ።
0: እቲ ናይ ምሕዛእ መደባት ምስ ኩሉ ፀገማቱ ከይፀኒሑ ኣብ 224/25 ከዓ እዞም ዝብሎም ዘለኹ ናይ እዚ ህዝባ ሰራዊትን ናይ በዓል ስልጣን ኣግራብ እንሳ ዘገዳሞም ዘሎ ናይ ቁፅሪ ኣባላትን ኣብቲ ከባቢ ምምዳቦም ዝያዳ ዕቱብነት ብዕቱብ ተራእዩ እቲ ሕዛእት እውን ክስስን ጀሚሩ ምስ ምስሳ ናይዚ ሕዛእት እዚ ምስ ኣገዳስነቱ ካ ብፍላይ ምስ ኣገዳስነት ናይቲ ቦታ ምስ ቅርበት ናይቲ ከተማ ምስ ታሪካዊ ድሕረ ባይታናቱ ምስ ሃይማኖታዊ ድሕረ ባይታናቱ እቲ ሕዛእት ክገፍሕ ስለ ዘለዎ ብፍላይ ከዓ ኣብ 224 መወዳእታ 225 መጀመርያ ከዓ እቲ ሕዛእቲ ክንዲ 700 ሄክታር ጥራይ ዝኸውን ብወገን ታሕቲ ንበጉ ገፁ ዝርኢ ንኮኹም ባርያ ኣብ ግምት ዘእትዎን ንጎቦ ሰንኪል እውን ኣብ ግምት ዘእትዎን ኮይኑ ናይ 1200 ሄክታር ክኸውን 500 ሄክታር ተወሲኩሉ ማለት እዩ። ስለዚ ብስፍሓት ደረጃ ክንሪኦ ከለና ሕጂ ኣብዚ እዋን ዚ ሕዛእቲ ጥንቁላሓስ ማለት ናይ 1200 ሄክታር ስፍሓት ዘለዎ ዛእቲ ማለት እዩ።
2: ጎቦታት ይትዓብር ላልምባ ዝባን ልክዕ ከም ጥንቁላሓስ ሓምላይ ትርኢት ንምልባሱ ብመደባት ክረምታዊ ልምዓት ከም ዝለምዕ ብምግባርን ምክትታል ብምሕያልን ናይ ምሕዛእ ንጥፈታት ይሰላሰል ኣሎ። በብእዋኑ ብዝግበር ዘሎ ህዝባዊ ማእተታዊ ንጥፈታትን ወፍሪ ህዝባዊ ሰራዊትን ህዝብን ከ ንኡድ ዝኾነ ልምዓታዊ ገስጋስ ብምምዝጋቡ ባህርያዊ ብዙሕነት ይኹን ኣከባቢ ኣብ ምዕቃብ ርኡይ ሕላገት ይገድፍ ኣሎ። ኣብዚ መዳይ ከዓ ብቐንዱ ንቕሓት ሕብረተሰብ ወሳኒ እዩ።
3: እቲ ንቕሓት በፂሕ እዩ ተግባር ጥራሕ እዩ ምናልባት ቁሩብ ተሪፍና ዘሎ እቲ ንቕሓት ተግባር ቁሩብ ምስ ተወሰኮ ከዓ እዚ ሕጂ ንሪኦ ዘለና በፂሕና ኣለና። እዚ ሕጂ ንሪኦ ዘለና ቅድሚ 4-5 ዓመት እንታይ መስል ነይሩ እንተንብል ነርና ናብ ገረብ ዘይነበሩ ዓይነት በፂሑ ኣሎ ወይ ድማ በፂሑ ነይሩ። ኣብዚ ሕጂ ግዜ ግን ወላ ንሕና ውን ክንቀሳቀሰ ዘይንኽእል ኩሉ እቲ ተፈጥሮኣዊ ፀጋታት ብፍላይ ከዓ እቲ ኢኮቱሪዝም ንብሎ ህወታዊ ብዙሕነት እንዳተመልሰ ይኸይድ ኣሎ። እንስሳ ዘገዳምሲ ተረእዮም ዘይፈልጡ በዓል ነብርን ነዛብእን ኣብዚ ከባቢ ክትርኢ ከም ኖርማል ነገር እንዳኾነ መፅእ ኣሎ። ሕጂ እቲ ኣግራብ ከዓ ንሪዮ ኣለና እ እቲ እንስሳ ዘገዳምን እቲ ኣግራብን ብሓፈሻ ከዓ እቲ ፍግረ መሬት ንምክልኻል ዝተፃዕረ ፃዕሪ ክፍሊ ሕርሻ ከዓኒ ሕርሻን መሬትን ማለት እዩ ምትሕጋዝ ናይ ክልቲኦም ዝተገብረ ናይ ምግራብን ምዝላይ እዚ ናይ ብሓቂ ዓብ ውፅኢታዊ ውፅኢት ርኢና ኣሉ።
0: ዛእቲ ምሕዛእ ዝበሃል ንገዛ ርእሱ መጀመርያ ሕዛእቲ ከዛእ እንተኮይኑስ ናይ ህዝቢ ናይ ምሕዳራት ናይ መንግስትን ኣበርክቶ ወይ ተሳታፍነት ክህሉ ኣለዎ። ንድሕሪ እዚኦም መንግስትን ህዝብን ድሕሪ ዘይተዋሃይድሉ ወይ መንግስትን ምሕዳራትን ህዝብን ድሕሪ ዘይሰሪሐሉ ኣብቲ ሕዛእቲ ንምሕደርኡ ዝምልከት ሓደ ሆጋፍ ኣሎ ማለት እዩ። ሓደ ሆጋፍ ኣሎ ነዚ ኣብ ግምት ብምእታብ ከዓ እዩ በዓል ስልጣን ኣግራብ እንስሳ ዘገዳምን ሓደ ብመጀመርያ ቅድሚ ዚ ሕዛእቲ ዝምሕዝኡ ምስተን ዘለዋ ኣብቲ ከባቢ ቅርበት ዘለዎን ሰለስተ ምሕዳር ከባቢታት ኣርባዕተ ኢንፋክት ሕጂ ራብዓይተን ተወሲኻላ ምሕዳር ከባቢ 8 ማለት እዩ ናይ በጉ ንበጉ ንከባቢ 4 ንከባቢ 5 ንከባቢ 3 ምስቶም ምሕዳራት ግቡእ ኣኼባ ተገይሩ እቶም ምሕዳራት ንገዛ ርእሶም ንህዝቦም ኣፍሊጦም እዩ ተጀሚሩ ክጅመር ከሎ ድሒሩ ነቲ ዝነበረ ሃጓፋት ንምምላእ ምስ ኣገዳስነቱ ከዓ ብፍላይ ምስ ኣገዳስነቱ ምስ ቅርበት ናይቲ ከተማ ምዃኑ መንግስቲ ግቡእ ኣፍልጦ ገይሩሉ ስለ ዝፀንሐ እውን መምሕዳር ዞባ መምሕዳር ከተማ ኸረን በዓል ስልጣን ኣግራብ እንስሳ ዘገዳምን መምሕዳር ከባቢታት ንገዛ ርእሰን ሕጂ ብዛዕባ እዚ ሕዛእት ጥንቁላሓስ ክዝረብ ከሎ ነቲ ገረብ ንምዕቃቡ ከም ቀንዲ ዓላማ እዩ نتساري خاود حربايتان

0: ናይ ተከባቢ ርኢኻን ነቲ ዘሎ ክሊማዊ ለውጢ ምስ መነባብሮ ናይቲ ህዝቢ ብፍላይ ከዓ ምስ ቅርበት ናይቲ ከተማ ኣብ ግምት ኣቲኻን ግን ኩለን ብውህደት ሰርሓሉ ስለ ዘለዋ ሕጂ ኣብዚ ሕጂ መፅሕዎ ደረጃ በፅሒሎ ማለት እዩ።
1: ፅርግያ ጥንቁላሓስ ምስ ፈለምካ ጥራይ እልቢ ዘይብሉ ፀጋታት ኢኻ ትረክብ። ካብ ፋብሪካ መድሃኒት ኣዘልን መቓብር እንግሊዝን ጀሚሩ ብየማነ ፀጋም ፅርግያ ጥንቁላሓስ ዝርከብ ኩጀታትን ስንጭሮታትን ምስ ተሓቒፍዎ ዘሎ ኣህግራዊ ታሪካዊ ድሕረ ባይታ ብዓይኒ ቱሪዝም ክረአ ከሎ መሳጢ ቅርፂ መሬት እዩ ዝውንን። ኣብ ማእከል ስንጭሮ ጥንቁላሓስ ዝርከብ ብዒና ንፋስ ዝፅዋዕ ቦታ፣ ኣሰራት መንገዲ ባቡር፣ ዓበይቲ ገላርያታት፣ ድፍዓት ዝኣመሰሉ መግዛእታዊ ኣሰራት ምስቲ ሕጂ ለቢስዎ ዘሎ ግርማ ተዛሚዱ ንዘቤታዊ ቱሪዝም ዓብዪ ፅልዋይ ዘለዎ
2: ምድሪ ባቡር ድብልዋ ካብ 1922 ኣብ መዓላ ካብተውዕለሉ ጀሚራ መዚ ንሕና ንሓልፎ ዘለና ዘለናዮ መሬት ልክዕ ዘረጊፅናያ ዘለና ማለት እዩ። ዘረጊፅያ ዘለኹ ናይ ምድሪ ባቡር ኣሰርያ ካብ ከረን ብሓሊመንተል መፅያ ማለት እዩ ብሓሸራ ገይራ ምስኣትወት ንኸረን ልክዕ ፍርቂ ቆሪፃ ብኣዘል ገይራ ናብዚ ዘለናዮ ጋብሪ ጫዘቕ ዝበሃል ሓሊፋ ነዚ ሰንኪል ዝበሃል ጎቦ ተቐኒታ ንበጉ ዝበሃል ዓድለ ብትሕተና ቡጌራ እውን ክሳብ ብሻ ትበፅሕ መስመር እዩ ማለት እዩ። ዓብ ኣገልግሎት ዝህብ ነበር ኣብቲ ሰዓቱ ኣብቲ እዋኑ ማለት እዩ ግዜ ጥልያን ተንታ ዝነውሐት ዝተፈፀመትላ ውግእ እያ ከማንታ ናይ ጥንቁላሓስ ድበርትዐትን ብዙሕ ህልቂት ዝሰዕበላን ዝነውሐ ግዜ ዝወሰድ ኣስታት ክልተ ወርሒ እያ 57 መዓልቲ ዝብል እቶም ሰውዕሎ ማለት ያው ዝነበሩ ክንዲኡ ዝወሰደ ግዜ እዩ ዝበርትዐን እታ መዛዘሚትካ ጠንቂ ናይ ምንዝዛም ካልኣይ ኩልያት ዓለምሲ ድሕሪዩ ኣብ ዓለም ዳርጋ ኣይፀንሐን በቃ ፃዕዳ ባንዴራ እንዳሓስካ ዓዲ ዓዲ ተኣቱ ውግእሲ ድሕሪኡ ኣይቀፀለን እዮ ባሃል ዝከኣል ኣዝዩ ኣገዳሲ ታሽሙ ኣለዎ ታሪክ ኣለዎ ድሕሪ 200 ዓመት 300 ዓመት እንታይ እንታይ ይግበረሉ ከም ዝነበረስ ሰብ ውዕሎ ዝያዳ ወይ ድማ ካብ ኣብሓጎታቶም ዝወሰድዎ ዕላል ክዕልሉካ ከለዉ ኣዝዩ ብዙሕ ፍፃሜታት ዝፍፀመሉ ዝነበረ ቦታ እዩ። ከም ታሪክ ከዓኒ ኣገዳስነት ዘለዎን ትሪስማዊ ፀጋታት ምዃኑ ኒኻ ንብሎ ማለት
3: እቲ ምሕዛእ እቲ ሕዛእቲ ምዃኑ እዚ ከባቢ እዚ ካብቲ ዓብዪ ተበግሶ እዩ። እንድሕር ተሓዚኡ እቶም ቅርስታት ክዕቆብ እዮም፣ እንድሕር ተሓዚኡ እቶም ኣግራብ ክዕቆብ እዮም፣ ከም ብሓድሽን ክስስኑ እዮም፣ እንድሕር ተሓዚኡ እንስሳታት ኣብ ንቡር መንበሪኦም ክምለሱ እዮም፣ እንድሕር ተሓዚኡ ከዓ ዝያዳ ሰሓብነት ክፈጥር እዩ። በቲ ታሪኩ ጥራይ ሰሓቢ ዝነበረ በዚ ሕጂ ዘለዎ መልክዕ ከዓ ዝያዳ ሰሓቢ ክኸውን እዩ። ስለዚ እቲ ቀዳማይ ክግበር ዝግብኦ ተገይሩ ኣሎ ኢለ ዝሓስባ ነቲ ምሕዛእ እዩ ማለት እዩ። ምሕዛእ ሲ ካብ ምትካል ንላዕሊ ኣገዳስነት ኣለዎ።
4: ታሪክ ኣለዎ፣ ባህሊ ኣለዎ፣ ሃይማኖት ኣለዎ፣ ናይ ሃገር ፅላል ውሕስነት ኣለዎ፣ ናይ ኣይደንቲቲ ናይ ኣንነትን ናይ መን ከም ምዃንና ኣብዚ ቦታ እዚ ምስ መፃና ናይ ብሓቂ እቲ ዕምቆቱን እቲ ታሪኹን እቲ ርዝነቱን ኣብዚ ኢና ነብል።
0: እቲ ጉላሓስ ክሪኦ ከለኹ ምስቲ ኣቀማምጣ ናይቲ ቦታ ምስቲ ክሊማዊ ባህር ናይቲ ከባቢ ምስቲ ብዙሕ ህዝቢ ናይዚ ከባቢ እዚ በዚ ሕጂ ንኸዶ ዘለና በዚ ሒዝናያ ዘለና ኣካይዳ ናይ ምሕዛእ እንተ ደኣ ን4 5 6 7 ዓመት ብከምዚ ቀፂልናዮ ከረን ከም ከረንሲ ግርማ ናይ ቀጠልያ ናይ ምዃን ግርማ ክህልዋ እዩ ወይ እውን ህዝቢ ናይ ከረንሲ ሓደ ፅቡቕ ነገር ክርእሉ ዝኽእል ከባቢ ክፈጥር እዩ ክህልዎ እዩ ኢለ ዝሓስብ።
1: ምዕቃብ ኣከባቢ ምዕቃብ ህወታዊ ብዙሕነት እዩ። ከባቢታት ጥንቁላሓስ ክዕቀብን ክሕዛእን ምስ ጀመረ መቦቆላውያን ኣግራብ ናብ ንቡር ህወቶም ክምለሱ ስፍሮኦም ተመንጢሎም ዝፀንሑ እንስሳታት ዘገዳም ከም ነብሪ ዝብኢ እፎይታ ረኺቦም ናብ መረበቶም ከብሉ እቶም ዝብላዕ ተሓሪሞዎም ፅርግያ ጥንቁላሓስ ንዝሓለፈት ኣውቶቡስ ክቋምቱ ዝፀንሑ ኣህባይ ከይተረፉ ምስ ምሉእ ተስፍኦም ናብ ጫካታት ጥንቁላሓስ ክቋምቱ ከለዉ ማንም ክግንዘቦ ዝኽእል ፍፃመ ኮይኑሎ።
2: ከምዛ ናይዛ ከባቢ ጋብሪ ጫደቕ ጥንቁላሓስ ብሓፈሻን ኮይና ዘለና ናብ ሕሩም ሕዛእትን ትኸምኡ ዝኣመሰለ ፕሮጀክትታት ተኣታትዩ ዝነበረ መካያድን ተኻይዱ እቶም ፀጋታት ንብሎም ዘለና ናይ ቱሪዝም ፀጋታት ናይ ብሓቂ ተሓልዮም ኣሎ ማለት እዩ። እጂ ኣብቲ ንቕሓት ንእሽተይ ተግባር ኣብ ኩለን ዞባታት ንክኾነለ ኢለየ እምበር ኣይግበርን ኣሎ ማለት ኣይኮነን ኣብ ኩሉ ዞባታት ከምኡ ክኸውን ክትሪኦን ከለካ ግን ዓብ ውፅኢት ክህልዎ ከም ዝኽእል ዝረኣየካ እዩ። ፅቡቅ ታሽሚዩ ከዓ ዘሎ ፅቡቅ ከይድና ኣለናዮም በልኩ
4: ብሓፈሻ ታሪኹ ትንታኒኡ እቲ ዘሎ ለውጢ ኣብ ዝተገብረ ናይ ብሓቂ 405 ሰባት እዮም ዝወፍሩ ዝነበሩ እዚ ብኸንቱ ብቕባሊሉ ተሰርሐ ኣይኮነን ግን ናይ ብሓቂ ናይ ኢድ መንግስቲ ኣለዎ ናይ መሪሕነት ናይ

0: መንግስቲ ኣለዎ ፍቓድካ ናይ መንግስቲ ስለ ዘለዎ እዩ። ስለዚ ሕጂ እውን ለበዋይን ናተይ ምሕፅንታን እዚ ቦታ እዚ ንከምዚ ንክቅፅል እሞ ናይ ብሓቂ ቱሪዝማዊ መስሕብ ክህልዎ
1: ንሕና ነዚሕታ ዝናሓዞ ና ከም ተቐዲሞ ዝበልክ ኣብ ማእከል ህዝቢ ኮይና ኢና ንሓዝኦ ዘለና። እቲ ረብሓስ ቀጥታ እዩ ምስ ህዝቢ ዝተሓዝ ክሪኦ ከለኹም ብክሊማ ኹን ብባህሪ ናይ ምቕያር ቀጥታ ርክብ ዘሎ ኮይኑ ስማዓኒ። ምክንያቱ ኣብ ካልእ ከምዛ ዓንተ ወይ ዝበልክዎ ኣቐዲሞ ዝበልክዎ ኣብ በረኻ ከይድካ ትሓዝ ነቲ ናይ ተሓዛዛ ሲስተምካ ውን ከም ካልእ ጌርካ ክተምፅኦ ትክድካ ምክንያቱ ምስ መነባብሮ ናይ ሓርሳ እዚ ግን ታሪክ ንምዕቃብን ኣከባቢ ንምዕባልን ኢልካ ዝሕዛ ዘሎ ሕዛእቲ እሞ ከዓ ኣብ ማእከል ህዝቢ ስለ ዝኾነ እቲ ዝመፅእ ሲ ካብ ኩለን ሕዛእትታት ከም ኣብነት ኮይኑ ክጥቀስ ዝኽእል ሕዛእቲ ናይ ጥንቁልሓስ ክህልወና ኢለ ዝግምት ማለት እዩ።
2: እዚ ተበግሶ እዚ ብካልኦት ኣካላት ክሰዓብ እዚ ተበግሶ እዚ ብካልኦት ኣካላት ከዓ ዝሓየለ ደገፍ ክግበረሉ ምክንያቱ ካብዚ ዝዓቢ ስራሕ የለን። እዚ ከባቢ እዚ ከዓ ብሃይማኖታዊ መልክዕ ጥራይ ዘይኮነ ብኩሉ ቱሪዝማዊ መልክዑ ብባህላዊ ውርሻታት መልክዑ ብተፈጥሮኣዊ ፅባቂኡ ንባዕሉ እዚ ኣብዚ ዘሎ ኣኻውሕ እዚ ብዘሎ ኣግራብ እንደገና እንስሳታት እንዳር ተወሲኮምቦ ሲ እንታይ እዩ ክመስል ሕጂ እዚ ብኩሉ መልክዕ ርእና ናይ ኩሉና ረብሓ ምዃኑ ብዞባ ደረጃ ብሃገር ደረጃ ምዃኑ ተረዲእና ንምዕቃቡ ንምሕያሉ በብዓቕሙ ደገፍ ክገብረሉ ከም ዝግባእ ሓደ እዚ ናይ ምዕቃቡ ስራሕ እዩ ማለት እዩ። ካልእ ግን ከምዚ ዓንተቦይ እውን ክትቀፀኒሑ ኣብዚ ክበፅሕ ኢሉ ዝመፀ ሰብሲ ማይ ክሰቲ እንተዘይክኢሉ ኮፍ ኢሉ ብርኩዕ ፅፍ ኣቢሉ ዋላ ነታ ባዕሉ ሒዝዋ ዝመፀ ባኒ ክበልዓላ ዝኽእል ቦታ እንተዘይ ኣጣጢሕና በፃሕቲ ክሰሓቡ ኣይክእሉን እዮም። ስለዚ እዚ እውን ክሕሰበሉ ይኽእል ኣለዎ ዝዓበየ ቦታ እንድሕሪ ተዳሊዩልና ኣሎ ዝነእሰ ንምንታይ ይጠርፍ ዝዓበየ ጌርና ከለና ነቲ ዝነእሰ ንምንታይ ንገጥፎ።
3: ጥንቁልሓስ ልዑላ ገዳስነት ዘለዎ ከባቢ ብምዃኑ ዕቱብ ኣቓልቦ ዘድልዮ ቦታ እዩ። ንቕሓት ሕብረተሰብ ኣበሪኽካ ብውህደት ሓቢርካ ንምሕላው ክስራሕ እውን ዘምዋት እነጥብ ይኮነን። ብዙሕ ኣገዳስን ታሪኻውን ቅርስታትን ብሸለልትነትን ፍግረ መሬትን ክዓንኳ ተፀንሐ ንምእራሙ ግን ዝነኣድ ስጉምቲ ተወሲዱሎ እሱ ድማ ምሕዛ እዩ። ሕሩም ሕዛእቲ ጥንቁልሓስ ባህርያዊ ተፈጥሮ ናብ ንቡር ንምምላስ ባህልን ሃይማኖትን ንምዕቃብ ቅርስታትን መግዛእታዊ ሓድግታትን ኣሰሮም ከይሃስስ ዝድግፍ ድርብ ረብሓታት ዘለዎ ዕውት ውጥን እዩ። ብቐንዱ ከዓ እዚ ተረኺቡ ዘሎ ውፅኢት ደገፍ ናይ ህዝቢ ዘማእከሎ ስለ ዝኾነ ንነበርቲ እቲ ከባቢ ዝለዓለ ክብርን ሓበንን ክስምዖም ይግባእ። ሕሩም ሕዛእቲ ጥንቁልሓስ ብከምዚ ተቐፂሉ ቱሪዝማዊ ስሕበት ዘለዎ ልሙዕን መሳጥን ትርኢት ከም ዝውንን ዘጠራጥር ኣይኮነን።

መዲና ሳዋ ትማሊ ቀዳም መበል 38 ዙርያ ሃገራዊ ኣገልግሎትን መመረቕቲ ኣብቂዓ ነይራ። በዚ ኣጋጣሚ ድማ ንኩሎም ተመረቕቲ መበል 38 ዙርያ ሃገራዊ ኣገልግሎት ከምኡውን መምሃራንን ኣለይትን እንቋ ሓጎሰኩም እንቋ ኣብቃዓኩም ክንብል ንደሊ። እዛ ስዕባ ትቐርብ ደርፊ ድማ ጋቢዝናኩም ኣለና። ናፍታ ደርፊ ከነስግረኩም።

0: ካብተን ምሃርቲ ዝኾና ትሕሶታት መደባት ሞዛይክ መደብ ኣሰራርሓ ምግቢ ስዒባ ክትቀርበልና ዝተፈላለዩ ዓይነት ኣሰራርሓ ምግቢ ዝተፈላለዩ መኣዛታት ከምኡውን ውሑድ ኣስቤዛ ጌርካ ዝተፈላለዩ ዓይነት ምግብታት ምድላው ዝብል እዩ። ካብዛ መደብ እዚኣ እውን ቀፃሊ ከምቲ ንብሎ ንምሃር ክንብሉ ተስፋ ንገብር። ርኢና ጥራሕ ክንሓልፎ ዘይክና ውን ልክዕ እንዳተምሃርና ክንደግሞ ከም ዘለና እናሓብርና ናብ ናይ ሎሚ ትሕዝቶ መደብ ኣሰራርሓ ምግቢ እንታይ ክኸውን ብሓባር ኢና ክንከታተሎ ናፍታ መደብ ክንሰግር።
1: ሰላም ኩራት ዓዘብትና፣ ከመይ ቀኒኹም? ናይ ሎም መዓልቲ ንሰርሓ መስተ ናይ ብርጭቕ። ብርጭቕ ክንብል ከለና ሕጂ ኩሉ ግዜ ብርጭቕ ኣይንጥቀመሉን ኢና። ክንጥቀመሉ ዝግባአና እዩ ግን ሕራይ ፍርቂ ኪሎ ብርጭቕ እንድሕር ጌርና ፍርቂ ማንካና ሻሂ ህሩድ ቀሪምና ኣለና። ህሩድ ጥሉል ክርከብ ፅቡቅ። ጅንጅብል ከዓ ፍርቂ ማንካ ኢልና ለ ጥሉል ረኪብና ጅንጅብል። ኣራንሺ ወይ መዓር ቀሪምና ኣለና ሓንቲ ኢልና ሕጂ ለሚን ከዓ ለሚን ክንቅርብ ኢና። ሕጂ መጀመርያ ንትኩሉ ዝተጠቐሰ ኣኪብና ኢልና ብተወሳኺነት ቀይሕ ስር ከዓ ንህለ ቀይሕ ስር ሕጂ ቀይሕ ስር

ዝህበና ጥቕሚ ክገልፅ ቀይሕ ስራ ብጥዕናና ዝህበናኸ ሕዶት ደም ኢልና ይሕግዝ ስርዓት ምሕቃቅ ምግቢ ከዓ ይሕግዘና ንስፖርታውያን ካብ ቅርጥማት ይሕግዝ ክብደት ምጉዳል እውን ይሕግዝ ሽኮር ዘላቲ ሕማም ግን ክወስዶ ኣይግብኦን እዩ ድሩየት ማይ ከዓ ይኮነና ከምዚ ስለ ዝኾነና ሕጂ ምጥሓን ጥራእዩ ዋላ ሓንቲ ክሰርሕር ይኮንካ በታማሽንጌን ክንፀምቆ ኢና ሕጂ ኩሉ ዋላ እንተዘይኮነ ጣውላና ፍሉይ ጣውላ ኢኻ ትገብር ከምዚ ጌርና ፍረ ጉሕጉሕ ሓቢልና ዝኾነውፅ ኢና ብርጭቕ ሕጂ ህሩድ ናይ ነድሪ ናይ ዝተፈላለየ ናይ ጥዕና ስለ ዝኾነ ህሩድ ገብረሉ ኣለኹ እንደገና ጥሉል ጅንጅብል ከዓ ጥሉል ጅንጅብል ከዓ መቲርናዮ እንደገና ቀይሕ ስር መዓር ቀሪበ ኣለኹ ለሚጣ ቁርጉድል ምስ በለትና ክውስኸልኒ ንዑ ዘድልየና ሽኮር ክንገብር ንኽእል ኣብኡ ከሎ ክንገብር ንኽእል ንሕና ግን መዓር ቀሪብና ኣለና ካልኣይ ታ ከመኸስበ መንፊት ጌርና ኢና ንነፍዮ መንፊት ጌርና ንነፍዮ ዝተረፈና ኸዓ ፍሪኡ ርይ ኣቢልና ውፅኢናዮ ለሚ መዓር ከዓ ሕጂ ጅንጅብል ገይረሉ ህሩድ ገይረሉ ሽኮር ክትገብረሉ ትኽእል ንሕና ግን መዓር ገይርና ኣሎ ሽኮር ክትገብረሉ ትኽእል ንሕና ግን መዓር ኢና ገይርና ኣሎ ኣብኡ ከለ ክትገብሮ ትኽእል ናይ ባዕሉ ሽኮር እቲ ቀይሕስር ንባዕሉ ሽኮራዊ ነገር ኣለዎ ብርጭቕ ከዓ ሽኮራዊ ነገር ሕጂ ቁርብ ማለት ዝደለኸ ይህሉ ወይ መዓር ወይ ሽኮር ኢና ንገብረሉ ዘለና እምበር ኣብኡ ከሎ ክትገብረ ትኽእል ኢኻ ኣድላይ ኮነ ሕጂ ዝውስኮ ዘለኹ

ቀረ። ስለዚህ አህሎ ናይ ብርጭ መስተ ይገብረልሁ ናይ ብርጭ ምን ፋይደል ይሕጂ ናይ ትለሚን ናይ ሁሩድ ናይ ጅንጅብል በርባዕሊ ብርጭቅ ሞት ድብል ምን ፋይደል እዩ እጂ ነቲ ብርጭቅ ዶይኮና ነፍዮ ዘለና ነቲ በዓል ጅንጅብል ጥሉል ስለ ዝኾነ ዘሚን ከምኡ እጂ መዓርተ ደይ ግበርናላ ግን ሓንቲ ራንሽ ክንገብረላ ንኽእል ኢና ንትና ግን ክልቲኡ መዓር ክንገብሮ ስለዘይከደለና ብመዓር ጌርና ሕራይ ብዝደለናዮ ክንቀድሖ ንኽእል ዝደለናዮ ናይ ብርጭቕ መስተ ክንሰርሕ ፀኒሕና ድሕሪ ናይ ብርጭቕ ከምዚ ኣብ ዝሃሩራ ብዝገለ ግድን ምስታይ ስለ ዘልየካ ኣብ ጥዕናና ድማ መስተት ብዘለፀ ስለ ዝኾነ ሕጂ እዛ ናይ ፅቡቅ ጌርካ ዝተወቐጠ እንጣጢዕ መቐመጡ ኢኻ እዙዩ ሕጂ መቐመጡ ዝበለፀ ጌርካ ኢካ ተቐምጦ እንጣጢዕ ኣፃዕድዋ ኣቢልና ዝቕብረ ሕጂ ኦሜጋ ሰለስተ ኣለዎ ቅብኣዊ ወይ ከዓ ስብሒ ስለ ዘለዎ ነድሪ ይከላኸል ካብ ሕማም ሻምብቆታት ደም ከዓ ማለት ኤርተራታት ይከላኸል መትንታት ከይዕበስ ይከላኸል ፅሕጊ ስለ ዘለዉ ከዓ መዓናጡና የጥዒ ዕግበትካ ይህበና ካብ ድርቀት ከዓ ይከላኸለልና ብተወሳኺ ክልተ ማንካ ጣውላ ኩሉ ግዜ ክንወስዶ ፅቡቅ እዩ ሕማቅ ኮለስትሮል ይንክ ኣብ ደም ደሎ ሽኮር ይቋፃፀር ካብ ፀቕጢ ደም ከዓ ይከላኸል እንጣጢዕ ኩሉ ግዜ ኣብ ንጥቀመሉ ጥራይ ክንወቕጦ ይግባአና ምክንያቱ ተወቒጡ እንተፀኒሑ ጥዕና ጣዕሙ ይቕይር ንጥዕናና ፅቡቅ ኣይኮነን ስለዚ እዚ ኩሉ ካብ ዝህበና እንጣጢዕ ክንጥቀመሉ እንዲ ዝበለፀ ንሕና ግን ክንጥቀመሉ ከለና ንመስተ ንድሕር ኮይኑ 6 ማንካ ጣውላ በዚኣ ትገብር ንድሕር ኮይነ 6 ማንካ

ጣውላ ዝገብር ንድሕር ኮይነ 6 ተምሪ እየ ትገብር ንሕማም ሽኮር ገለገለ ዘላቶ ኩሉ ክገልፅ ፀኒሐ ሕጂ እዚ ተምሪ 6 ሓባ ንድሕር 6 ማንካ ጣውላ ትገብር ኮይንካ እዚ ተምሪ ካሮት ከዓ መማቕርቲ ክኾነና ዝበለፀ ስለ ዝኾነ ካሮት ሕጂ ጨው ዝደሊ ጨው ክገብር ይኽእል ሽኮር ዝደሊ ከዓ ሽኮር ክገብር ይኽእል እንጣጢዒ ግን ሎሚ ወቒጥና ስጋዕ ድሕሪ ፅባሒና ክንውድእ ዘለና ምክንያቱ ከም ሉሙ ንነዊሕ ንወቅጥ ኣድላይ ግን ኣይኮነን ጣዕሙ ይቕይር ንጥዕናና ከዓ ሃሳይ ሕጂ ከም ዝደለካዮ ክዓቐን ትገብር ብዙሕ ክትገብር ትኽእል 6 ማንካ ክገብር እያነ ግን ሕጂ ጨው ዝደሊ ጨው ይገብር ሽኮር ዝደሊ ከዓ ሽኮር ይገብር ንሕና ግን ብዘይዋን ሓንቲ ኢና ክንገብሮ ንወቕዖ ፅቡቅ ጌርና ብኢድካ ደሪፅካ ንዲ ድጥዕም ንሕና ከዓ ብዛ መሽን ጌርና ፅቡቅ ጌርና ክንወቕዖ ዳዕረፍና ነዛ ማሽን ዳዕረፍና ሓፊስ ተደለና ሓፊስ ተዘይደለና ዘለው ዝበለ ፅቡቅ ጌርና ንሃርሞ ብኢድካ ደሪፅካ እቲ ትጣዕሚ ሕጂ ሕራይ ክብራ ተዓዘብትና ድሕሪ ነዊሕ ከምዚ ገይሩ ምስ ተሃረመ ኣብ መቐረብ ኢና ንግልበጦ ሓፊስ ፀበቐ ሚን ገይረ እንደገና ማዓር ገይረ ቀይሕ ስር ገይረ ኩሉ ብርጭቅ ከዓ ፍሪኡ ኩሉ ዓሪናዮ ፓርኬታ ገርና ግሕጥቅሕጥቅ ታቢልና ፍረት ዝኸፈ እዩ ኣይፅመን እዩ ፍረካ ኣይትገብረሉን ኢኻ ሕጂ ዕዶት ደም ይሕግዝ ኢልና ስርዓት ምሕቃቅ መግቢ ከዓ ይሕግዘና ንስፖርታውያን ካብ ቅርጥማት ይሕግዝ ክብደት ከዓ ንምጉዳል ከዓ ይሕግዘና ሽኮር ሕማም ዘላቶ ብዙሕ ክወስዶ ይብሉን ርውየት ማይ ከዓ ይሕግዘና ወይ ከዓ ይዕግበና ስለዚ ክንጥቀመሉ ትድበለጠ ናይ ሽኮር ሕማም ዘላቶ ግን ዝክወስዶ ኣይምረፅን ሕማቅ ኳቶ ዘይኮነ ሳይትመርፆን ኢኻ ሕራይ እምበሪ ክብራት ተዓዘብትና እዚ ናይ ሎሚ ሕጂ ምዝ ደሎ ሃርሃር ድብለካ ክትሰትዮቱ ዝበለፀ ንጣጢዕካ ምሸሰት ሃርሃር ድቅስ ካብ ተውዕዮ እኳ ከምዚ ጌርካ ክትሰትዮ ትፀበቐ ብሰራሕናዮ ናይ ንጣጢዕ መስተን ብሰራሕናዮ ናይ ብርጭቅ መስተን ነዝመስል ንመፅእ ዘሎ ሰሙን ብካልእ መደብ ክሳብ ንራኸብ ተሓንቀኒ

ክቡራት ተኸታተልቲ መደባት ሞዛይክ ስዕብ ትሕዝቶ መደብና መደብ ዜና ሞዛይክ እያ ክትከውን። ዝተፈላለዩ ኣገረምቲ ዝኾኑ ትሕዝቶታት ናይ ሰሙን እዚ ከምኡ ውን ገለ ኣብ መዝገብ ክብረ ወሰን ዝሰፈሩ ትሕዝቶታትን ሒዝሃልና ቀሪባላ። ምሉእ ትሕዝቱ ናፍታ መደብ ከስግረኩም እየ። ብሓባር ንከታተል።

ንሎ ትካል ቴክኖሎጂ ዩቪቴክ ኣዝዩ ምዕቡልን ዝተረቐቐ ናይ ኤኣይ ቴክኖሎጂ ተጠቒሙ ሰባት ዝመስሉን ካብ ካልኦት ሮቦታት ንላዕሊ ብፍለይ ዝበለ ኣገባብ ምስ ሰባት ክዋስኡ ዝኽእሉ ብብዝሒ ኸፍር ከም ዝኾነ እዩ ኣፍሊጡ። እቶም ሮቦት ብተባዕታይን ኣንስተይትን ዝተሰርሑ ኮይኖም ቁመቶም ደቂ ተባዕትዮ ሜትሮን 83 ደቂ ኣንስትዮ ድማ ሜትሮን 69 ይበፅሕ። ካብ ናይ ሰብ ተቐዲሑ ዝተሰርሐ ቆርበት ድማ ይውንኑ። ብተወሳኺ ልዕሊ 20 ረቀቕቲ ስምዒታዊ ኩነታት ኣብ ርእሲ ምውናኖም ብልዕሊ 90 ሚታዊት ብልክዕ ናይ ምልላይ ዓቕሚ ዘለዎም ኮይኖም እዮም ማዕቢሎም። እቶም ሮቦታት ዝተሰርሕሉ ዕላማታት ገለ ምስ ንርኢ፣ ምስ ሰባት ንምምሕዛው፣ ቅዲ ኣነባብራ ንምምሕያሽ፣ ማሕበራዊ ሓገዝ ንምሃብ፣ ኣጋይሽ ንምቕባል፣ ኣረጋውያን ንምክንኻን፣ ስነ ኣእምራዊ ደገፍ ንምብርካት፣ ኣብ ምርምርን ትምህርትን ቱሪዝምን ምርኢታትን ንምንጣፍ ከም ዝኾነ እዩ ዝጥቀስ።

ኩባንያ ዩቢቴክ ነቶም ሮቦታት ንምርኢት ድሕሪ ምቕራቡ ድሮ ልዕሊ 10,000 ሰባት ከምኦም ሮቦት ክሰርሕሎም ጠለብ ኣቕሪቦም ከም ዘለዉ ገሊጹ። ዋጋታት ከከም ዓይነታቶም ሮቦት ዝፈላለ ኮይኑ ካብ 17 ክሳብ 145,000 ዶላር ከም ዝበጽሕ ይንገር። እቶም ሕጂ ብትእዛዝ ናይ ሰባት ዝፈርዩ ሮቦታት ኣብ መፋርቕ ወርሒ መስከረም ክቐርብ ድማ ትጽቢት ዝግበር።

ኣውስትራልያዊ ብዝለዓለ ድምፂ ብምጭዳር ኣብ መዝገብ ሰፊሩ። ኣብ ካምቤራ ዝምቕማጡ ጆሴፍ ማግሬል ባቴብ ንእዝኒ ሰብ ዝጨድድ ጭድርታይ ዘውፅእ ብኣሃዱ መዐቀኒ ውዕዋዕ ድምፂ ደስ ይበል ተዓቂኑ ካብ ቅድሚኡ ዝነበሩ ጨደርቲ ዝልዕል ድምፂ ምዃኑ ብትካል መዝገብ ክብረ ወሰን ጊነስ ክረጋገጽ ክኢሉ። ሓምሳን ሸሞንተን ዝዕድሚኡ ማግሬል መጋዝ ክቆርፅ ከሎ ምዝስማዕ ድምፂ ዝመጣጠን 122.4 ደስ ይበል ዝተዓቀነ ጭድርታዩ ኣስሚዑ። ነቲ ቅድሚ ሕጂ ዝተታሕዘ መዝገብ ንምስባር ድማ ን7 ግዜ ፈተነታት እዩ ኣካይዱ። ንሱ መዝገብ ክብረ ወሰን ናይታ ኣብ 1994 ብ121.7 ደስ ይበል ዝጨደረት ኣየርላንዳዊት ኣናሊሳ ፍላንጋኒ ረቲዑ። ሚትን 30 ደሲበል ኣስታት ናይ ሓንቲ 100 ሜትሮ ርሒቓ እትብገስ ነፋሪት ተውፅኦ ድምፂ ምዃኑ እዮም ክኢላታት ናይቲ ዓውዲ ዝገልጹ። እቲ ድምፂ ብፕሮፌሽናል ናይ ድምፂ መሃንድስ ዝተመልአ ኮይኑ መሰኻኽር ትካል መዝገብ ክብረ ወሰን ጊነስ ድማ ኣብኡ ተረኺቦም ነይሮም። ማግሬል ካብ 2017 እዩ ኣብ ከተማ ካምቤራ ኣብ ውሽጢ ዓዲ ናይ ዝካየዱ ንጥፈታት ሓበሬታ ንምሕላፍ ኳደረ ናይታ ከተማ ኮይኑ ዘገልግል። ብተወሳኺ ኣብ 2019 ኣብ 6.3 ካልኢት 10 ፍላጻታት ቀስቲ ብምውርዋር ኣብ መዝገብ ሰፊሩ ነይሩ። ኣይጸንሐን ግን ድሕሪ 9 ኣዋርሕ ወዲ 7 ዓመት ቆልዓ ብ11 ካልኢት ስዒርዎ።

ማፓታያ ዝርከብ ህቡብ እንዳ ሕብስቲ ድማ ነዚ ብክሮሳንት ዝፍለጥ ምቁር ሕብስቲ ዘዳልዎ። ወናነቲ ገዛ ኣርቲቾም ሰባት እቲ ዘይተለምደ ኣብቲ ክሮሳንት ተሓዊሱ ዘሎ

0: ጠቢታት ኣቓልቦ ሰባት ብምስሓብ ዝተሓዋወሰ ግብረ መልሲ ረኺብሎ ገሊኦም ነቲ ፈጠራ ከንቑ ከለዉ ገሊኦም ድማ ሸውሃትካ ዝዓፁ ክብሉ ርእቶኦም ሂቦም። እቲ ክሮሳንት ካብ ፈለማ ኣካል ናይቲ ኣብቲ ገዛ ዝቕረብ ምቁር ሕብስቲ ኣይነበረን። ሓደ ዓሚል ንሓደ ዓርኩ ኣብ ዕለተ ልደቱ ከሰንብዶ ስለ ዝደለየ ተራእዩ ዘይፈልጥ ዓይነት ሕብስቲ ከዳልውሉ ምስ ሓተተዩ እቲ ሓሳብ ዝተበገሰ ሓደ ክሮሳንት ኣስታ 65 ክሳብ 70 ታይላንድ ባት ዝበጽሕ ኮይኑ በጻሕቲ ጣዕሚ ትምቁር ሕብስቲ ካብ ልምዳዊ ክሮሳንት ይበልጽ ድዩ ንምፍታን ኣብቲ ቦታ ብብዝሒ ይረኣዩን ስእልታት ይወስዱ ከም ዘለውን እዩ ዝሕበር።
1: Have you seen the croissant that looks like it's covered in human hair? It's real. And it's going viral in Thailand. A shop called Sai Wan Bakehouse in Pattaya created this unusual pastry. They call it the Mor Oi croissant.

ኣብ ዓለም ዝዓበየት ዲጂታላዊት ካሜራ ንዓሰርተ ዓመታት ዝቕጽል መጽናዕቲ ኣድማስ ጀሚራ ተባሂሉ። ብትካል ቬራሲ ሮቢን ዝተሰርሐት እታ ዝዓበየት ኣብ ችለ ኣብ ዝርከብ ጫፍ እምባ ተቐሚጣ ዘላ ካሜራ ንደቡባዊ ሰማይ ብቢልዮናት ዝቝጸሩ ከዋኽብትን ጋላክሲታትን ንዓሰርተ ዓመታት ክትዕዘብያ።

እዛ ዝዓበየት መሳርሒት ነቲ ዳርጋ ክንድንእሽተይ መኪና ዝኸውን 3200 ሜጋፒክሰል ካሜራኣ ንዓሰርተ ዓመታት ነፍሲ ወከፍ ለይቲ ኣማይት ስእልታት ደቡባዊ ሰማይ ንምስኣል ከተቕንዖያ። ቤት ፅሕፈት ስነ ፍልጠት ክፍሊ ፀዓት ነታ ካሜራ ንምህናፅን ምምዕባላን ኣስታ 800 ሚልዮን ዶላር ወፃኢታት ከም ዝገበረ ክፍለጥ ተኻኢሉ።

ተመራመርቲ ህዋ ካብታ ካሜራ ዝረኸብዎ ስእልታት ተጠቒሞም ከዋኽብቲ ጋላክሲታትን ካልኦት መሰጥቲ ነገራት ንምርኣይ ብሃንቀውታ ይፅበዩ ኣለዉ። ብተወሳኺ እቲ ንመብዛሕትኡ ንጥረ ነገር ኣድማስ ኣቑሙ ዝርከብ ዘይረአ ጸሊም ነገር ከምኡውን ጸሊም ፀዓት ንቕልጡፍ ምስፍሕፋሕ ኣድማስ ይደርኺ ተባሂሉ ዝሕሰብ ምስጢራዊ ሓይሊ ብዝያዳ ንምፍላጥ ክሕግዝ ኢሎም ይኣምኑ።

ሰላም ከመይ ውዒልኩም? ዝኸበርኩም ተኸታተልቲ ሰዓት ሓሙሽተ ኣኺሉን ሎሚ ዓርቢ 17 ሓምለ ዝተዳለወ መሰናዶና ሒዝናልኩም ቀሪምና ኣለና። ምሳኹም ንፀነ ጴጥሮስ መንግስት ምስ ኣቕራቢት ቋንቋ ምልክት ሰናይት በረኸት ብምዃን ኢና። ኣርስተ ዜና ኮሌጅ ሕርሻ ሓመልማሎ 20 ዶክተራት ዝርከብዎም 375 ተምሃሮ ኣመሪቑ። ሓማደ ዞባ ሳዋን ላዕለዋይ ትካላት ትምህርትን ንደቂ ኣንስትዮ ተምሃሮ ኮሌጃት ስልጠና ወዲሙ።

0: ምግባር ውሽጣዊ ተቆፃፃሪ ስጋኣት ማእከል ዝገበረ ዓመታዊ ውጥን ውሽጣዊ ቁፅፅር ቁኑዕ ኣገባባ ፀሓሕፋ ፀብፃ ውሽጣዊ ቁፅፅር ትግባረ ባጀት መንግስታዊ ስርዓታት ሓሕዛ ሕሳብ ስርዓት ዕድጊ ምሕደራን ምውጋንን ንብረት መንግስቲ ከምኡ ውን መሰረታዊ ኣምራት ዝተዋሃደ ሓድሽ ምሕደራ ሕሳብ መንግስቲ ዝብሉ ኣርእስትታት ዝሸፈነ ነይሮም። ብ16 ሓምለ ኣብ ዝተኻየደ መዛዘሚ ስነ ስርዓት ጠቕላላ ኦዲተር ኣቶ ገብረ እግዚኣብሄር ገብረ መድህን ኣብ ዝሃቦ ቃል እቲ ስልጠና ውሽጣዊ ኦዲት ዘድሊ ዓቕምን ፍልጠትን ዓጢቑ ዝተዋፈረሉ ትካል ውሕሉልን ኣድማዕን ምሕደራ ፋይናንስን ንብረትን ከም ዝህልዎ ብምግባር ቀጻሊ ምምሕያሻት ንክመፅእ ንምፅዓት ዝዓለመ ከም ዝኾነ ገሊጹ። ወኪል ሰልጠንቲ ብወገኑ እቲ ስልጠና ብቐጥታ ምስ ስርሖም ዝተሓሓዝን ሓጋዝን ኮይኑ ከም ዝረኸብዎ ብምጥቃስ ንዝቐሰምዎ ፍልጠት ምስ ሕሉፍ ተመክሮኦም ብምውህሃድ ኣብ ዕለታዊ ንጥፈታቶም ለውጢ ንምምፃእን ኣድማዕቲ ንምዃንን ከም ዝሰርሑ ቃልኣት እዮም። ሓለቓ ጠቕላል ስታፍ ሓይልታት ምክልኻል ኤርትራ ጀነራል ፊልጶስ ወልደ ዮሃንስ ኣብ ዘስምዖ መዛዘሚ ቃል ብቑዕ ውሽጣዊ ኦዲት ንምርግጋፅ ቀጻሊ ስልጠናታት ምውዳብ ኣድላይ ከም ዝኾነ ብምሕባር ሰልጠንቲ ኣብ ዝውክልዎ ትካል ንዝረአ ጉድለታት ንምእራምን ንምዕራይ ክሰርሑ ኣተሓሳሲቦም።
1: ኣብ ኑዘባ ባፅዕ ካብ 8 ሰነ ክሳብ 15 ሓምለ ኣብ 3 ነቕጣታት ብዝተኻየደ ወፍሪ ተማሃሮ ንልምዓት ዕውት ስራሕ ከም ተሰላሰለ ሓላፊ ትምህርቲ ናይቲ ኑዘባ መምህር እስማዒል ሳልሕ ገሊፁ። እቶም 250 ዝኾኑ ወፋሮ ምኩስኳስ ኣግራብ ምትካል ኣግራብ ሾራ ኣብ ገማግም ባሕሪ ከምኡውን ምቑራፅ ገረብ ተምርምሳን ወፈራ ፅሬትን ዘጠቓልል ንጥፈታት እዮም ዓሚሞም። ምስ ወፋሮ ኣብ ዝገበሮ ርክብ መምህር እስማዒል እቲ ወፍሪ ኣብ ግዜ ዕረፍቶም ልምዲ ስራሕ ቀጥሪዩን ባህሊ ዓያይነት ክሰርፆምን ሓጋዚ ከም ዝኾነ ብምብራህ ኣብ እዋን ስራሕ ንዘረኣይዎ ንጡፍ ተሳትፎ መጒሱ። ካብ ኣለይቲ መምህር ኣስመሮም ገዛኢ ብወገኑ እቲ ንልዕሊ ሓደ ወርሒ ዝቐፀለ ወፍሪ ኣብ ልዕሊ እቲ ካልእ ብልጫታቱ ኣብ ምኩስኳስ ባህሊ ማሕበራዊ ናብራ ዘለዎ ኣገዳስነት ብቐሊል ከም ዘይጥመት ኣነፂሩ። ኣብ መሰልጠኒ ማእከል ሓይልታት ፖሊስን ፀጥታን ደቂ ኣምሓረ ንክልተ ኣዋርሕ ብሞያ መርመራ ገበን ዝሰልጠኑ 12 ኣባላት ፖሊስ ብ16 ሓምለ ተመሪቖም። ኣብቲ ማእከል ሓላፊ ጨንፈር ፖሊሳዊ ትምህርቲ ሜጀር ዓንዶም መሓሪ እቲ ብክልሳ ሓሳብን ግብርን ዝተሰነየ ስልጠና መባእታዊ ትምህርቲ መርመራ ገበን፣ ቃል መርመራ፣ ቴክኒካዊ መርመራ ገበን፣ ኣእምራት ውሱናት ገበናትን ምድላዊ ፋይል መርመራን ምልዓል ኣሰር ኣፃብዕቲ ኣላዕላ ነድፊ ቦታ ፍፃመ ገበን ሕጊ ስነ ልቦና ምክትታል ድራግን ናርኮቲክን ውዱብ ገበናት ፋይናንሳዊ ገበናትን ምስኡ ዝዛመድን ዘጠቓለለ ምንባሩ ገሊጹ። ኣብ መወዳእታ ንሰልጠንቲ ወረቐት ምስክር ተዓዲሉ። ሓላፊ ጨንፈር ምምሕዳርን ፋይናንስን ፖሊስ ኤርትራ ሌተና ኮሎኔል ሃይለ በርሀ ኣብ ዘመሓላለፎ ለቦዋ ሰልጠንቲ ንዝዋፈሩሉ ስራሕ ጥንቃቐን ዓሚቕ ፍልጠትን ከም ዝሓትት ተገንዚቦም ኣብነታዊ ስራሕ ክዓሙ ኣዘኻኺሩ። ኣብ ንዞባ ሰገነይቲ ናይ 2 ሰሙን ስልጠና ምሕዳራን መሪሕነትን 127 መንስያት ተዋሂቡ። እቲ ካብ 4 መምሕዳራት ከባቢ ማለት ማይ ሰገን፣ ማይ ፊት፣ ማይ መጉዶምን ደግራ ልብአን ዝመፁ 127 መንስያ ዝተሳተፈዎ ስልጠና ብሃማመተን ናይ ስራሕ መሻርክቱን ዝተወደበ እዩ። ሓላፊ ሃማመተ ኣብቲ ንዞባ መንእሰይ ምሕረት ኣብ ዓንደ ማርያም ኣብ ዘስምዑ ቃል እቲ ዕላማ ውዳቤታት ሃማመተ ኣብ ዓድን ምምሕዳራት ከባቢን ንምሕያል ከም ዝኾነ ሓቢሩ። ሓላፊት ሃማደ ኣብቲ ንዞባ ወይዘሮ ኣበራሽ መስፍን ብጊዳ ሰልጠንቲ ንዝቐሰምዎ ፍልጠት ብግብሪ ክጥቀምሉ ተላብያ። ኣብ መወዳእታ ኣመሓዳር ንዞባ ሰገነይቲ ኣቶ ዓብደልቃድር ሓጅ ዓሊ እቶም መንስያት ኣብ ከባቢኦም ፀላው ተራ ክህልዎም ኣዘኻኺሩ። ዝኸበርኩም ተኸታተልቲ ስዕብ ዜና ሃገራት ወፃኢ እዩ። ኣሜሪካ ሲቪላዊ ኣብ ዝርከቡ ሓያሉ ዕላማታት ኢራን ሓያል መጥቃዕትታት ተካይድ ከም ዘላ ማዕከና ዜና ቃሊሐን። ትሕቲ ቅርፂ መጓዓዝያ ምድሪ ብቐንዱ ድማ ድንድላትን መንገዲ ባቡርን ከምኡውን ማዕርፎ ነፈርትን ትካላት ፀዓትን ቀንዲ ሲቪላዊ ዕላማታት ክኾኑ ከለዉ ትካላት ፀረ ሚሳይል መፍረ ድሮናትን ስለያዊ ትሕቲ ቅርፅታትን ድማ ካብቶም ዝተጠቑዑ ወተሃደራዊ ዕላማታት ምዃኖም ተገሊጹ። ኣሜሪካ ኣብዘይ ሓድሽ ወተሃደራዊ ወፍሪ ነፈርቲ ኩናት ድሮናትን መራኸቢ ውግን ተሳትፍ ከም ዘላ ተፈሊጡ። እዚ ከምዚ ኢሉ እንከሎ ኢራን ከም መልሰ ግብሪ ናይቲ ኣብ ልዕልያ ዝካየድ ዘሎ ከቢድ ደብዳብ ኣብ ዮርዳኖስ፣ ኩዌት፣ ቀጠር፣ ባሕሬንን ካልኦት ሃገራት እቲ ዞባ ኣብ ዝርከብ ብርክት ዝበለ ዕላማታት ኣሜሪካ መጥቃዕታት ተካይድ ከም ዘላ ሓቢራ። ፕሬዚደንት ኣሜሪካ ዶናልድ ትራምፕ ኢራን ኣብ ዘተ ምስ ዘይትምለስ ኣብ ልዕሊ ሲቪላዊ ዕላማታታት ከቢድ ደብዳብ ከም ዘካየድ ድሕሪ ምጥንቃቁ ኢራን ኣብ ዞባ ማእከላይ ምብራቅ ከቢድ ዕንወት ዘውርድ መጥቃዕትታት ከም ትፍፅም ምሕባራት ዝከር እዩ። ኣብ ልዕሊ ኢራን ወተሃደራውን ቁጠባውን ፀቕጢ ንምፍጣር ትንቀሳቐስ ዘላ ኣሜሪካ ካብን ናብን ወደባታ ንዝካየድ ምንቅስቓስ መራኽብ ብደጊማ ከም ዝዓፀወተ ይፍለጥ ንመፃበ ሆርሙዝ ይቕሬታ ንመፃበ ሆርሙዝ ዝረገጠት ኢራን ብወገና ኣብቲ ከባቢ ዝርከብ ካልእ መስመራት ንግዲ ክትዓፁ ከም ትኽእል ኣጠንቂቓላ ፈረንሳን ጀርመንን ኣብ ምምዕባል ወተሃደራውን ፀጥታውን ዝምድነን ዘተኮረ ስምምዓት ተፈራሪመን እቲ ስምምዓት ፕሬዚደንት ኢማኑኤል ማክሮንን ቻንስለር ጀርመን ፍሬደሪክ መርዝን ሎሚ 17 ሓምለ ኣብ ጀርመን ኣብ ዘካየድዎ ዝርርብ ተኸቲሙ ከም ኣካልቲ ስምምዓት ክልተን ሃገራት ኣብ ምምዕባል ፀረ ሚሳይል ናይ ነዊሕ ራሕቀት ሚሳይል ከምኡውን ምውሓስ ፀጥታ ጠፈር ዝተሓባበራ ምዃነን ኣፍሊጠን ክልተን ሃገራት ድሮ ንትግባር እትስምምዕ እትከታተል ሓበራዊት ኮሚቴ ኣቒመን ኣለዋ ኣሜሪካ ንሃገራት ኤሮጳ ክትገብሮ ዝፀንሐት ፀጥታዊ ኣበርክቶ ከተጉድሎም ምዃና ድሕሪ ምግላፃ እተን ሃገራት ኣብ ንሓድሕደን ዘለዎን ሽርክነት ንምዕባይ ተበግሶታት ክወስዳ ከም ዝጀመራ ይግለጽ ብርክ ዝበላ ሃገራት ኤሮጳ ፀጥታዊ ተመርኳስነት ኣሜሪካ ንምጉዳል ዝጠልብ ፃውዒታት ከቕርባ ፀኒሐን እየን ብሪጣንያን ሽወደንን ንዩክሬን 16 ዘመናውያን ነፈርቲ ኩናት ክልእኻላ ምዃነን ቀዳማይ ሚኒስተር ብሪጣንያ ኬር ስታርመር ገሊጹ ቀዳማይ ሚኒስተር ስታርመር ነዝሓበረ ትማሊ 16 ሓምለ ምስ ፕሬዚደንት ዩክሬን ቮሎዲሚር ዘለንስኪ ኣብ ከተማ ኪየቭ ኣብ ዘካየዶ ዝርርብ እዩ እቲ ወተሃደራዊ ዓቕሚ ዩክሬን ምድንፋዕ ዝዓለመ ወተሃደራዊ ደገፍ ኣብ ፈለማ 229 ክትግበር ምዃኑ ብሪጣንያ ገሊጻ ኣላ እዚ ከምዚ ኢሉ እንከሎ ከም ኣካልቲ ደገፍ ብሪጣንያ ንዩክሬን 1350 ሚልዮን ዶላር ዝግመት ወሳኺ ወተሃደራዊ ሓገዝ ከም ትገብር ኣፍሊጣ ሃገራት ኤሮጳ ንዩክሬን ዝገብሮ ወተሃደራዊ ደገፍ ኣዛይደንኦ ምህላወን ዝጠቕሱ ፀብጻባት እቲ ስጉምቲ ነቲ ኩናት ብሰላም ንምዕራፍ ንዝካየድ ተበግሶታት ይዓናቕፎ ከም ዘሎ የረዱ እዚ ከምዚ ኢሉ እንከሎ ሩስያ ኣብዚ እዋን እዚ ምስ ዩክሬን ክትዘራረብ ዘሎ ተኽእሎ ፀቢብ ምዃኑ ኣፈኛ መንግስቲ ሩስያ ዲሜትሪ ፔስኮቭ ሓቢቱ እዚ ዝተሓበረት ቱርኪ ንክልተና ሃገራት ንምዝራብ ዘኽእል ባይታ ክጣጣሕ ዘለዋ ቁርብነት ድሕሪ ምግላጻ እዩ ንተበግሶ ቱርኪ ዘመጎሰ ሚኒስትሪ ጉዳያት ወፃኢ ሩስያ ሃገሩ ነቲ ኩናት ብሰላም ንምዕራፍ ክትዝቲ ድሌት እኳ እንተለዋ ኣብዚ እዋን እዚ ግን ግዜኡ ከም ዘይኮነ ኣረድያ ሩስያን ዩክሬይንን ኣብ ፅዑቕ ምልውዋጥ መጥካዕትታት ከም ዘለዋ ዝተቐሱ ፀብጻባት እቲ ወተሃደራዊ ረፅሚ ካብ 222 ካብ ዘካይድዎ እቲ ዝሓየለ ምዃኑ የረዱ ኩናት ዩክሬይን ብሰላም ንምዕራፍ ኣብ 225 ኣብ ቱርኪ ኣብ 226 ድማ ኣብ ሕቡራት ኢማራት ዓረብን ስዊዘርላንድን ርክባት ከም ተካየደ ይፍለጥ እንተኾነ እቲ ብመንጎኝነት ኣሜሪካ ክካየድ ዝፀንሐ ዲፕሎማስያዊ ርክባት ኣብ ዞባ ማእከላዊ ምብራቅ ድሕሪ ዝተፈጥረ ወተሃደራውን ፀጥታውን ቅልውላው ተቋሪፁ ከም ዘሎ እዮም ናይ ቀረባ ተዓዘብቲ ዝገልፁ ዝካየድ ዝርርብ ቀንዲ ጠንቂ ናይቲ ኩናት ብምንፃር ነባሪ ፍታሕ ከምፅእ ዝኽእል ክኸውን እያ ሩስያ ክትፀውዕ ፀኒሓ ምስ ፍሕፋሕ ኔቶ ጠንቂ ናይቲ ኣብ ፈለማ 222 ዝተወልዕን ብሰፍሐ መልክዑ ዝቕፅል ዘሎን ኩናት ምዃኑ ይጥቀስ 29 ሃገራት ፅላት ሰብ ሰርሖ ብልሒ ንምምዕባል ዝኽእል ውድብ ምትሕጋዝ ከቑማ ተሰማሚዐን እቲ ንህዝባዊት ሪፓብሊክ ቻይናን ሩስያን ዝርከበን ሃገራት ዝሓቐፈ ውድብ ሰብ ሰርሖ ብልሒ ኣብ ሓበራዊ ረብሓ ንምውዓል ዝዓለመ ምዃኑ ተገሊጹ እዚ ኣብ ከተማ ሻንጋይ ቻይና ኣብ ዝካየድ ዘሎ ዓለማዊ ዋዕላ ሰብ ሰርሖ ብልሒ ዝተፈረመ ስምምዕ ብፍላይ ንሃገራት ደቡባዊ ንፍቀፍ ግቢ ከም ዘርብሕ እዩ ዝቃላሕ ዘሎ ሃገራት ኩሉ መድያዊ ረብሓታት ሰብ ሰርሖ ብልሒ ንምስፋሕ ብተናፀልን ብእኩብን ፅዑቕ ምንቅስቓስ የካይዳ ምህላውን ዝፍለጥ እዩ ኣብ ዝመፅእ ወርሒ ጥቅምቲ ኣብ ሆላንድ ክካየድ ተመዲቡ ኣብ ዘሎ ዓለማዊ ዋዕላ ሰብ ሰርሖ ብልሒ ብርክት ዝበለ ቁጠባዊ ስምምዓት ክኽተም ትፅቢት ይግበር ህዝባዊት ሪፓብሊክ ቻይናን ካዛኪስታንን ልዕሊ 70 ቁጠባውን ንግዳውን ስምምዓት ከም ዝኸተማ ሓቢረን እቲ ስምምዓት መራሕቲ ክልተና ሃገራት ትማል 16 ሓምለ ኣብ ከተማ ሻንጋይ ቻይና ኣብ ዘካየድዎ ዝርብ ከም ተፈረመ ተገሊጹ እዚ ናይ ልዕሊ 15 ቢልዮን ዶላር ውዕላት ምምዕባል ቴክኖሎጂ ብሓፈሻ ሰብ ሰርሖ ብልሒ ድማ ብፍላይ ከምኡውን ሕርሻ ትምህርትን ትሕተ ቅርፅን ከም ዘጠቓልል ተፈሊጡሎ ክልተና ሃገራት ብዘይካዚ ወፍሪ ብዓይነትን መጠንን ንምስፋሕን ዞባዊ ፀጥታ ንምውሓስን ከም ስራሕ ሓቢረን ህዝባዊት ሪፓብሊክ ቻይናን ካዛኪስታንን ኣብ 225 50 ቢልዮን ዶላር ኣብ ቀዳማይ ርብዒ 226 ድማ ልዕሊ 13 ቢልዮን ዶላር ንግዳዊ ምልውዋት ከም ዘካየዳ ፀብጸባት ይጠቕሱ ኣብ ቬኔዙዌላ ኣብ ዝሓለፈ ወርሒ ሰነ ብዘጋጠመ ክልተ ተኸታታሊ ምንቅጥቅጣት ምድሪ ኣብ ናይ ዝሞቱ ሰባት ቁፅሪ ናብ 5,000 ከም ተፀጋግዐ ተገሊጹ ኣስታት 50,000 ዳህዮም ጠፊኡ ከም ዘሎ ዝሓበሩ ፀብጻባት ውድብ ሕቡራት ሃገራት እቲ ኣሃዝ ብናሃሪ ክውስኽ ከም ዝኽእል ኣሚቶም ኣለዉ በቲ ኣብ ታሪክ ቬኔዙዌላ ዝሓየለ

ምዃኑ ዝተጠቕሰ ምንቅጥቃጥ ኣስታት 2 ሚልዮን ትካላትን መንበርን ክዓኒ እንከሎ ኣስታት 8 ሚልዮን ሰባት ብኣሉታ ከም ተጸልኡ ተገሊጹ። ብዘይካዚ ብሰንኪቲ ሓደጋ 6 ሚታዊት ናይ ጃምላ ሃገራዊ እቶት ቬንዙዌላ ማለት ኣስታት 7 ቢልዮን ዶላር ቁጠባዊ ክሳራ ከም ዝወረደ ኪላታት ኣፍሊጦም። በሰላ ናይቲ ተፈጥሮዊ ሓደጋ ኣብ ሓፂር እዋን ዝሓዊ ከም ዘይመስል እዮም ናይ ቀረባ ተዓዘብቲ ዝገልጹ። ዝኸበርኩም ተኸታተልቲ ዜና ንምፍጻም ኣርስታቶ። ኮሌጅ ሕርሻ ሓመልማሎ 20 ዶክተራት ዝርከቦም 375 ተምሃሮ ኣመሪቑ። ኣማዴ ዞባ ሳዋን ላዕለዋይ ትካላት ትምህርትን ንደቂ ኣንስትዮ ተምሃሮ ኮሌጅ ስልጠና ወዲቡ። ኣብ ብኑ ዞባ ኣባፀ ብወፍሪ ተምሃሮ ንልምዓት ዕውት ስራሕ ተሰላሲሉ። ኣሜሪካ ሲቪላዊ ኣብ ዝርከቦ ሓያሉ ዕላማታት ኢራን ሓያል መጥቃዕትታት ተካይዳ ኣላ። ፈረንሳን ጀርመንን ኣብ ምምዕባል ወተሃድራውን ፀጥታውን ዝምድነአን ዘተኮረ ስምምዓት ተፈራሪመን። ብሪታንያን ስዊድንን ዩክሬን 16 ዘመናዊ ነፈርቲ ኩናት ክልእኻ ምዃነን ገሊፀን። ዝኸበርኩም ተኸታተልቲ ዜና ተፈጺሙ። ምስ ተረፉ መድባትና ሰላም።

ኣብ ውቅያኖሳትን ባሕርታትን ዘሎ ጸጋታት ገና ከም ዘይተዳሰሰ ኣብዚ ዓውዲ ዝነጥፉ ተመራመርቲ ይገልጹ። ኣብዚ ዓውዲ ሳይንሳዊ ትንታነ ክንህብ ዘይንኽእል ተራ ተዓዘብቲ እንበሃል እውን ምስቲ ሒዝዎ ዘሎ ስፍሓት ኣመዛዚና ጥራይ ገና ዘይተበጽሐን ዘይተዳሰሰን ከም ዘሎ ክርድአና ኣይንጽገምን። ኣብዚ ዓውዲ ዝነጥፉ ጠለቕቲ ወይ ድማ ዳይቨርስ ግና ልዕሊ ማንም ይርድእዎን የስተማቕርዎን።

ልዕሊ 600 ኪሎ ሜትር ዝገማግሙ ኤርትራ እትውንኖ ገማግም ባሕሪ እቲ ዝዓመቐ ክፋሉ 600 ሜትሮ እዩ። ዝተፈላለየ ጸጋታት ዝተመልአ ድማ እዩ። ኣብ ገለ ክፋሉ ኮራል ዝበዝሖ፣ ኣብ ገለ በዓትታትን ብእሳተ ጎመራ ዝተሰርሐ ኣኻውሕን ዝርከቦ ቦታ ኣሎ። ገለ ፊዮርታት ባሕሪ ዝበዝሖ ክኸውን እንከሎ፣ ኣብ ገለ ድማ ውፁእ ጻዕዳ ሑፃ ዝበዝሖ ቦታታት ኣሎ ኣብ ቀይሕ ባሕሪ ኤርትራ።

ነዚ ዝተፈላለየ ትሕተ ማያዊት ፀጋታት ንምዕዛብ ወይ ንምፅናዕ ጠለቕቲ ኣብ ዝባኖም ሒዘምዎ ዝኣትዉ ኣየር ዝመለ ምዕቆሪ መብዛሕትኡ ግዜ ካብ ናይ 25 ደቓይቕ ዘይሓልፍ ግዜ ጥራዩ ከፅንሖም ዝኽእል ንነዊሕ

ግዜ ኣብ ትሕቲ ባሕሪ ክፀንሑ እንተደልዮም ግና ብቐጥታ ካብ ጃልባ ብትቦ ኣቢሎም ኣየርስሕቡ። እዚ ብእስኪባ ዝፍለጥ ኣየር ዝመልአ መትሓዚ ልክዕ ከም ነዝተንፍሶ ኣየር እዩ። ዕላምኡ ጠለቕቲ ኦክስጅን ክረኽቡ እኳ እንተኾነ ኩሉ ሙሉእ ብምሉእ ኦክስጅን ዝመልአ ማለት ግን ኣይኮነን። እንታይ ደኣ ልክዕ ከም ናይ መሬት ናይትሮጅን ዝበዝሑ እዩ። ናይትሮጅን ድማ ኣብ ውሽጢ ባሕሪ ናቱ ፀገማት ኣለዎ። ብብዝሒ ምዝውሰድ ናይ ምስካር ሳዕቤን ይኸትል። ጠለቕቲ ኣብ ነፍሲ ወከፍ ዝኣትዎ 10 ሜትሮ ልክዕ ከም ሓደ መለክያ ዊስክ ዝሰተዩ ስምዒት እዩ ዝፈጥረሎም። ናይትሮጅን ዘሰዓቦ ስኽራን እናገደደ ምስ ዝኸይድ ካብቲ ጠሊቆዎ ዘለዉ ውሽጥ ዝበለ ቦታ ገለ ሜትሮታት ንላዕሊ ምስ ዝምለሱ ከም ዝበራበሩ ይኾኑ። ኣብ ገለ ኣጋጣሚ ውሱናት ጠለቕቲ ዝጥቀምሉ ኣየር ዝመልአ መሳርሒታት 36 ሚታዊት ኦክስጅን ዝሓዘ ዝጥቀሙ ኣይሰኣኑን። እዚ እቲ ካብ ናይትሮጅን ዝስዕብ ፀገማት ዘቃልል እኳ እንተኾነ ኦክስጅን ክበዝሕ እንከሎ እውን ናይ ገዛ ርእሱ ናይ ምምራዝ ፀገማት ከም ዘምፅኦም ሰብ ሞያ ጥዕና ዝገልጹ። ኣብዚ ሕጂ እዋን ተበፂሑ ዘሎ ኣየር ዝመልአ ስሊንደራት እናማዕበለ እዩ ዝኸይድ ዘሎ። ንኣብነት ቅድሚ ሕጂ ን25 ደቓይቕ ጥራይ ኣብ ትሕቲ ባሕሪ ክትፀንሕ ዘኽእል እዩ ነይሩ። ኣብዚ ሕጂ እዋን ግና ረሳሕ ኣየር ንደገ ከይወፅእ ተመሊሱ ተፃርዩ ክምለስ ዝሕግዝ መሳርሒ ስለ ዝተማሃዘ ንነዊሕ እዋን ኣብ ትሕቲ ባሕሪ ብዘይዝኾነ ፀገም ክትጥቀመሉ ዘኽእል መድረኽ ተበፂሑ ይርከብ። እዚ እቲ ንእንስሳታት ዝርብሽ ዝወፅእ ናይ ዓፍራ ድምፂ ኣውጊዶ ይርከብ።

ዳይቨራት ኣብ ጥልቀት ዝማልዎ መሳርሒታት ብዙሓት እዮም። ገለ ንምጥቃስ እምበኣር ኣብ ውሽጢ እዛ መጣኒት ኣየር ዝርከብ መጠን ኣየር ትነግር መሳርሒት፣ ሓባሪት ዕምቆት ኮምፓስ፣ ኣብ እዋን ህፁፅ ረድኤት ኣየር ንምሃብ እተገልግል ካልኦት መስሓቢት ኣየር፣ ኣብ ግዜ ጥልቀት ፀንበለልካ ምባል ንውሽጢ ንክንቀቱ እትሕግዞም ካብ 2 ክሳብ 10 ኪሎ እትበፅሕ ክብደት ዘለዋ መሳርሒት፣ ብሰንኪ ልዑል ክብደት ኣብ ውሽጢ ባሕሪ መታን ከይሰጥሙ ናይ ጃኬት ምቕጣውን ኣለዎም። ኣብ ዝደለይዎ ግዜ ድማ ፀንበለል ተብሎም።

ናይ ባሕር መነፀር ድማ ካብቲ ኣብ መሬት እንሪኦ ርሕቐት ብ25 ሚታዊት ብምጉላሕ ወይ ብምቕራብ ይሕግዞም። እዛ ናይ ዓይኒ መነፀር ወይ ድማ ኣውክያለ ንኣፍንጫ መከላኸሊ ዘለዎ ኮይኑ ስለ ዝስራሕ ነቲ ኣብ ውሽጢ ባሕሪ ዝፍጠር ፀቕጢ ኣፍንጮም ብምጥቃጥ ክወፅእ ወይ ክውገድ ይሕግዝ። ኣብ ናይ ዛሕሊ እዋን ኣብ ኣካላትና ዝኾነ ፀገማት መታንከይነምፅእ ዝከላኸል ሙቆት ዝፈጥር ክዳን እውን ኣለዎም።

ዓውዲ ዳይቪን ወይ ድማ ዳይቨር ምዃን ብዙሕ መስዋዕቲ ዝጠልብ ዓውዲ እዩ። ዝኾነ ሰብ ኣቕሊሉ ክሪኦ ዘይብሉ ዓውዲ ምዃኑ ኣብዚ ዓውዲ ዝነጥፉ ሰሞያ ይገልጹ። ዳይቨራት ብሓደገኛታት ዓሳታት ዝጥቅዑ ጥራይ ዝመስሎም ኣይሰኣኑን። እቲ ሓቂ ግና ዓሳታት ዝበዝሐ ግዜ ኣዕሩኽ ዳይቨራት ክኾኑ እዮም ዝረኣዩ። ገለ ተጓዳእቲ ዓሳታት ኣለውዎ ዝበልዎ ከባቢ ድማ ዝያዳ ጥንቃቐ ይገብሩ። ኣብቲ ከባቢ ራብሻ ዝፈጥር ድምፅታት ምውጋድ፣ ዓሳታት ዘይምቕታል፣ ምክንያቱ ካልእ ዓሳታት ደም ጨኒዎም ክመፁ ስለ ዝኽእሉ፣ ኣብ ዝተዘርገ ባሕሪ ዘይምዕታው፣ ንዝኾነ ፍጡር ድማ ሃንዲ ራኢልካ ዘይምትንካፍ ገለ ካብቲ እዞም ሰሙያ ዝህብዎ ምኽሪ እዩ።

እቲ ዝዓበየ ውድሆ ግና ካብቲ ኣብ ነብሶም ተሰኪሞሞ ዝኣት ኣየር ዝመለ መትሓዚ እዩ። ምክንያቱ ናይትሮጅን ምስ ዝበዝሕ ስኽራን ጥራይ ዘይኮነ ኣብ ቀረባ ርሕቐት ምስ ዝጥቀምሉ እቲ ኣየር ኣብ መለጋግቦ ኣካላት መልምስቲ ከምፅእ ዘኽእል ሓደጋ የስዕብ። ካልእ ውድሆታት ድማ ምንቅስቓስ ናይ ውሽጢ ባሕሪ እዩ። ምክንያቱ ሃንደበት እቲ ምንቅስቓስ ናይ ባሕሪ ምስ ዝቕየር ልክዕ ከም ውሕጅ እናሰሓቐ ክወስተካ ስለ ዝኽእል።

ገሊኦም ጽበቐ ባሕረ ከስተማቕሩ ብመልክዕ ቱሪዝማዊ ቦታ ይርእይዎ። ገሊኦም ድማ ኣብ ስእሊ ስለ ዝግደሱ ስእልታት ንምልዓል ናብ ማዕሙቕ ባሕሪ ይንቀቱ። ካልእ ስራሕ ዘለዎም እውን ብዙሓት እዮም። ናይ ነዳዲ ቱቦታት ንምዝርጋሕ፣ ሳይንሳዊ መጽናዕቲ ንምክያድ፣ ወታደራዊ ንጥፈታት ከምኡውን ስነጥንታዊ ነገራት ንምድህሳስ ገለ ካብ ብዙሕ ብውሕድ ይጥቀስ።

ሓራምዝ ኣብ ዓለም ብግዝፎምን ብሓይሎምን እዮም ዝፍለጡ። እንተኾነ ሓራምዝ ፍሉይ ናይ ምዝካር ክእለት ማለት ናይ ልዕሊ 6 ዓመታት ተዘክሮ ክዝክሩ ከም ዝኽእሉ ተመራመርቲ ይሕብሩ። ብዘይካዚ እውን ፍሉይ ናይ ምብሃል ጠባያት ኣለዎም። እዚ ድማ ብኪንዮ ናይ ድምፂ ማለት እዩ ብኣካላዊ ቋንቋ ይረዳድኡ ከም ዝኾነ እዮም ዝሕብሩ። ንሙሉእ ትሕዝቶ እምበር ብዛዕባ ሓርማዝን ባህርያቶምን ማለት ፍሉይ ጠባያቶምን ዝብል ትሕዝቶ ኣብ

እቲ ዝዓበየ ናይ መሬት እንስሳ ዓለም እውን ሓደ ካብቶም ብብልሓቱ ዝወዳደሮ የለን እንተበልናኩም ከ እንቋዕ ናብ መስተንክር ዓለም ሓራምስ ብሰላም መጻእኩም። ንምእማኑ ዘጸግም ተዘክሮታትን ተውህቦታትን ብዘይተሓስቦ መንገዲ ዝራኸብሉ ኣፍንጫ ሓርማዝ ኣስታት 40,000 ጭዋዳታት ከም ዘለዎ ትፈልጡ ዶ? ልክዕዩ 40,000 ደቂ ሰባት ኣብ ኩሉ ኣካላቶም ትሕቲ 700 ጭዋዳታት ጥራዩ ዘለዎም። ኣፍንጫ ሓርማዝ ንገረብ ካብ ስሩ ንምምንዛዕ፣ ንርእሱ ማይ ንምንጻግ ወይ ንእሽቶ ዓተር ከይጨፍለቐ ቀሲሉ ከልዕለላ ይኽእል። ኣብዚ ዘገርም ነገር ድማ እንሆ ሓራምዝ ክዘሉ ኣይክእሉን እዮም። እቲ ገዚፍ ኣካላቶም ዳርጋ ኣብ ኩሉ ግዜ እንተወሓደ ሓደ እግሮም ኣብ መሬት ንኸጽንሑ ዝተዳለወ እዩ። ብዘገርም ፍጥነት ክጐዩ ይኽእሉ እዮም። ክሳብ 40 ኪሎ ሜትር ወይ 25 ማይል ኣብ ሰዓት ናይ ምጉያይ ክእለት ኣለዎም። ምዝላል ግን ኣካል ክእለቶም ኣይኮነን። ሓራምዝ ዓበይትን ሓያላትን ጥራይ እዮም ትብሉ ዶ? ደጊምኩም ሕሰብሉ። ዘደንቕ ተዘክሮታት ዘለዎም ኮይኖም ንዓመታት ዘይረኣይዎም ኣባላት ስድራ ቤቶም ከለልዩ ይኽእሉ። ኣብ ርሑቕ ማይ ዝርከብ ቦታታት ከይተረፈ ክዝክሩ ይኽእሉ እዮም። እዚ ድማ ስድራ ቤቶም ኣብ እዋን ነዊሕ ደርቂ ንኽነብሩ ይሕግዞም። ሓራምዝ መብዛሕትኡ ግዜ ደቂ ሰባት ክሰምዕዎ ዘይክእሉ ትሑዝ ዝኾነ ድምፂ ገይሮም እዮም ኣብ መንጎኦም ዝረዳድኡ። እዞም ዓሚቕ ድምፅታት ንሓያሎ ኪሎሜትራት ክጓዓዝ ስለ ዝኽእል ሓራምዝ ኣብ መንጎኦም ከም ተፈጥሮኣዊ ናይ ነዊሕ ርሕቐት ቴሌፎን ካብ ብዙሕ ርሕቐት ክረዳድኡሉ የኽእሎም። ስለምንታይ ሓራምዝ ነዚ ገዚፍ ኣእዛኖም ከም ዘንጨፍጭፍዎ ሓሲብኩም ዶ ትፈልጡ? ክነፍሩ ስለ ዝፍትኑ ኣይኮነን። እተን ገዘፍቲ ኣእዛን ከም ኣብ ውሽጢ ዝተሃንፀ መምጠን ኣየር እየን ዝሰርሓ። ኣብ ጥቓ እቲ ላዕለዋይ ሸነኽ ዝርከቡ ሰራውር ደም እዝኒ እናነቕነቑ ሙቐት ኮግድሉ ይኽእሉ። እዚ ድማ ነዞም ዓበይቲ እንስሳታት ኣብ ትሕቲ ውዒ ፀሓይ ንኽዝሕሉ ይሕግዞም። ኣብዚ ሓደ ዘገርም ጥቕሚ ናይ ሓርማዝ ቀልቅል ኣሎ። ሓርማዝ ብሉፃት ዳግመ ምጥቃም እዮም። ሓምልታቶም ብዘይተሓከመ ዘርኢ ዝተዓሸገ ኮይኑ እቲ ዘርኢ ኣብ መላዕ ምድሪ እናተዘርግሐ ምስ ከደ ኣግራብ ክዓብዩ ይሕግዞም። ብዝተወሰነ መልክዕ ሓራምዝ ናይ ተፈጥሮ ኣታኽልተኛታት እዮም።

ብዛሕባ ተፈጥሮ ክንዛረብ እንተኮይና ድማ ሓራምስ ጭቃ ብጣዕሚ እዮም ዝፈትዉ። ጽቡቕ ናይ ብጭቃ ምሕጻብ ንምዝንጋዕ ጥራይ ኣይኮነን፣ ግብራዊ እዩ። እቲ ጭቃ ንቆርበቶም ካብ ፀሓይ ይከላኸለሎም፣ የዝሕሎም፣ ከምኡ እውን ንዝናኸሱ ጣንጡ ንኸይቀርብዎም ይሕግዝ። ሓራምዝ ኣብ መስትያት ንለብሶም ከለልዩ ከም ዝኽእሉ ትፈልጡ ዶ? እዚ ድማ ዓበይቲ ኣህባይ ዶልፊንን ደግ ዝበሃል ዓይነት ዑፍን ሓዊሱ ብኣፃብዕቲ ዝቝፀሩ እንስሳታት ጥራይ ዝካፈልዎ ሳሕቲ ዝረአ ክእለት እዩ። እዚ ከዓ ሓራምዝ ልዑል ደረጃ ርእሰ ንቕሓት ከም ዘለዎ ይሕብር።

ሓራም እውን ንምእማኑ ዘፀግም ስምዒታውያን እዮም። ልደት የብዕሉ፣ ንኣባላት ስድራ ቤቶም ዝሓረቑ የጸናንዑ፣ ምስቶም ዝተጎድኡ ብፆቶም ክፀንሑ እውን ይረኣዩዮም። ተመራመርቲ ስነ ፍልጠት ሓራምዝ ዓሚቕ ማሕበራዊ ምትእስሳር ከም ዘለዎም ዝሕብር ባህርያት ኣብ ዝተፈላለየ መፅናዕትታቶም ገሊፆም ነይሮም። ዓቐኖም ድማ ከየደናግረኩም ብዘገርም መንገዲ ንፉዓት ሓንበስቲ እዮም። ኣፍንጮኦም ከም መስተንፈሲ ኣብ ትሕቲ ማይ ስለ ዝሰርሕ ዓሚቕ ሩባታት እናሰገሩ ከስተንፈሱ የኽእሎም። ካልእ ዘገርም ሓቂ ናይዞም ፍሉያት ፍጥረት ኣብ ኣዛኖም ዝርከብ ጭዋዳታት እዩ። እዝኒ ነፍሲ ወከፍ ሓርማዝ ልክዕ ከም ኣሰር ኣጻብዕቲ ሰብ ፍሉይ ቅርጺ ሰራውርን ጭምዳድን ኣለዎም። ክልተ ብልክዕ ዝመሳሰሉ ጭዋዳታት ኣብዚ ዓለም የለውን። ካብ ልዕሊ ዓቐን ሓይሊ ዘለዎምን ምስጢራዊ ዕላላትን ክሳብ ከም መዝሓሊ ዝሰርሑ ዓበይቲ ኣእዛንን ሓራምዝ ብዘገርም ነገራት ዝመልኡ እዮም።

ሕሶታት መደባት መዛይክኹም ትከታተሉ ዘለኹም ክብራት ተዓዘብትና ዛስዒባ ተቐርብ ትሕዝቶ መደብና እምበር ንድሕሪት ምልስ ከነብለኩም ኢና። ካብ ግዜ ሰውሩ ኣትሒዙ ኣብ ዝተፈላለዩ ዜማታት ማለት ብቋንቋ እናራን ኩናማን ዝነጥፍ ዝነበረ መሓመድ ኣድም ዘሚል ዝተካየደ ዕላል ኢና ሒዝናልኩም ቀሪብና ዘሎና። ብፍላይ በታ ሽቦ ሽቦ ኣጋራ ሽቦ እትብል ደርፊ ናይ ብሄረ ኩናማ እዩ ዝያዳ ዝልለ ተመክሮ ሂወቱ ኣብ ስነ ጥበብ ዝነበሮ ተመክሮ እንታይ ምስል ዕሊሉና ኣሎ ናብታ መደብ ከስግረኩም እየ ተኸታተሉ። Thank you.

ሰውራዊ ደርፍታት በቶም ኣብቲ ግዜ ህይወቶም ወፍዮም ኣብ ቃልስን ስነ ጥበብን ብማዕረ ዝነጥፉ ዝነበሩ ተጋደልቲ ንህዝብን ሰራዊትን መተባብዒ መልእኽትታት ሓዘል ናይ ሓቦኒሒን ዘስንቕ መልእኽቲ ሒዞም ይቐርቡ ነይሮም። በቲ በብክፍለ ሰራዊትካ ዝጥርነፍ ዝነበረ ጉጅለ ኣብቲ ፅንኩር እዋን ቃልሲ ከም ጎስጓስ ተባሂሉ ካብ ውግእ ናብ ልምምድ ካብ ታዕሊም ናብ ምቕራብ መደብ እናተረባረቡ ነቲ በቲ ዝገብርዎ ምርኢት ዝጭበጥ ዕላማ እናማዕደዉ ይደርፉን ይለሃዩን ነይሮም እዮም። ብርግጽ ድማ ሸቱኡ ይወቅዕ ነይሩ እዩ።

ሓደ ካብ ኣብ ስነ ጥበብ ሰውራ ኣብ ጉጅለ ሓዮት ተባሂሉ ዝስመ ዝነጥፉ ዝነበሩ ገዲም ተጋዳላይን ስነ ጥበበኛን መሓመድ ኣድም ዘሚል እዩ።

ኣብ ነፍሲ ወከፍ ኤርትራዊ ጦብላሕታ ዘትረፈ ቀንዲ ብሳጓ ዘሚል ዝልለ መሓመድ ኣደም ንሎሚ ከም ክቡር ጋሻና ኣብ መደብና ዓዲምናዮ ሌላ ምስ ድሕረ ባይትኡን ምስ ስነ ጥበብን ክዕልለናዩ ተኸታተሉ።

0: كم كلو اب غزي مكسات فقر هاجر در رخو نخقالس ناب گلز تصمبر زميل كم تزعللنا اب شنچات 175 مستسلفيو غزي خي وسده مستهو كلاله زخاله گروم دمتن سحابت ليتن تحوسل ود ما ابايتا بغلت تقنقا مالت ناران كنامان توهبو زتن صبارق
1: درفك جمر كلهو مجمريا አኔ ድምፃዊ ኮንኩን ወይ ከ ናይ ስሜት ናይ ደርፊ ዘለናይ ኮንኩን ብከምዚ ናይ ጎስጋስ ናይ ሰራዊት ንኮይኑ ቋንቋ ዘምልኮ ዝኽእል ሲ ከም ኣበርክቶስ ኣእጃምካ ወሲድካስ ጎስጋስ ስለዝኾነ ኢኻ ብከምዚ ከ ቋንቋ ትምልኮ እንተዝኾንካ እስከ ፈትን ዝበሃል እጂ በኮሚ ጀምረ እምበሪ ደራፋይ ሳይኮንኩን ግን በኮሚ ኣብ ሰራዊት ጀምርና ኣብ ጎስጋስ ማለት እዩ ጀምርናኻ ብክልተ ቋንቋ ስለዘይ ቁርብ ምልከት ስለ ዘለኒ ብናራ ኩናማ ማለት እዩ ጀምረ ማለት ኣነ ብሕረ ናራ እየ ግን እቲ ቋንቋ ናይ ኩናማ ቁርብ ስለዘመልኮ ስለዝነበርኩ ንክልቲ የማላና ስለዝበሎኒ በኮሙ ናይ ጎስጋስ ሰራዊት ኢልና ጀሚርና ማለት እዩ። ሰማንያን ሓደን መወዳእታ ናይ መጀመርያ ተሰለፍ ከለኩ ኣብ ጃፓን ተሰሊፈ ኣብቲ ነ ዝጀምሮ ከሎ እዋን ግዜ ሕማኩ ነይሩ ቁሩብ ማለት ተጋደሎ ሓድነት ተደፊኡ ሶዳን ዳተወላ ነይሩ ኣብቲ ዝነብረሉ እዋን ከዓ ኣብ ማስከራት ሰለስተ ዓመት ገሌ ኮፍ ኢልና ማለት እዩ። ሕጂ ኣብኡ ሃያል ጎስጋስ ትደሊ ነይሩ ተመሊስካ ንቃልሲ ምቅፃል ተመሊስካ ከዓ እንደገና ኩለና ዳመና ናይ ሓርነት ስለዝኾነ ከዓ ተመሊስና ከመይ ገርና ንቅፅል ሞራልና ኣይንወደቕጎ ተመሊስናስ ቁኑ ዓላማ ዘሎ ወድብ ተሰሚርናኻ ክንቀፅሎ ስጋብና ፅነት ዕላማ ንሱ ስለዝኾነ ኢልና ኣብ ከምዚ ዓይነት እቲ ትምህርቲ ጀሚሮም እንደገና ጎስጋ ስለዝጀምሮም ከ በታ ዘለና ኣቕሚ ኣነ ኣብኡ ጀምር ኩላ ሰውራ ማን ሰውራ ትብል ደርፊ እያ ነይራ ማለት እዩ። ሰውራ ማን ሰውራ ማለት ሓቀኛ ሰውራ ኩሉ ግዜ ኣይተፍን እዩ ዝቀፅለ ሰውራስ ይዕወት እዩ ህዝባዊ ዓላማ ስለዝኾነ ናይ ግድን እዩ ኢለ ኣብ ሃንጎል ዝሓስብ ዝነበረኩ በዚያ መሰረትካ ሰውራ ማን ሰውራ ኢለ ከዓ ጀሚረ ማለት እዩ።

0: ቀንዲ ደርፍታት መሓመድ ኣድም ሃገራዊ ደርፍታት ምስ ምዃኖም 10 ናይ ኣልቡም ደርፍን ምስቲ ኣብ ሰውራን ድሕሪ ናጽነትን ዝደረፎ ኣስታት 30 ደርፍታት ኣሕቲሙ እዩ። ዘሚል እታ ቀንዲ ኣብ እዛን ኣብዚ እዋን መንእሰያት ኣብቲ ሽዑ ድማ ህፃናት ዝነበሩ ኣብ መስኮት ኤርቲቪ ዝስማዕ ዝነበረ ናይ ኩናማ ደርፍታቱ ዝያዳ ይዝከር። ቀንዲ ድማ በታ ሽቦ ሽቦ ኣጋራ ሽቦ እትብል ደርፉ ዝያዳ ክሳዕ ሎሚ ይልለ። ብዛዕባ ገለ ክብለና እዩ።
1: ሽቦ ሽቦ ኮ ከምዚ ቀደም ካብዚ ከባቢ ናቶም ናይ ዓዲ እዩ ማለት እዩ። ናይ ህዝቢ ስለ ዝኾነት ኣብቲ ከባቢ ዘሎ ይወድሶ። እቶም ደቂ ዓዲ ብፍላይ ከ ሓደ ዓዲ ወገና ትበሃል ኣሎ። ኣብ ደቂ ኣደይ ከመይ ኣለኹም፣ ደቂ ኣደይ ከምዚያ፣ ደቂ ኣደይ ኢላ ንዎ ዝወደስ እዩ። ኢና ከዓ እታ ትርጉም ቀይርና ከዓ ንፀላኢ ከመይ ንፀላኢ ሃሪምካ ንብረቶ ወንዝፍ እማለንታ ትበሃል ወደ ሽቦሲ ስለቦም ማለት እዩ።

0: ሰውራዊ ደርፍታት ኣብቲ ኣብ ሸትኡ ምውቃዕ ዝነብሮ ጻዕሪ ኣዝዩ ልዕል እዩ። ቺንዮቲ ንመዘናግዒ ዕላምኡ ዝዓበየ ንህዝብን ሰራዊትን በብቋንቁ በብትዝርድኦ ባህልን ኣቀራርባን ክዛረቦ ምስ ጀመረ ህዝቢ ክተባባዕ ሰራዊት ድማ መሊሱ በርቲዑ እቲ ዝገብሮ ዝነበረ ጅግንነትን ተወፋይነትን በቲ ደርፍታት ክንጸባረቕ እንከሎ መሊሱ ይተባባዕን ሓቦ ይገብርን ከም ዝነበረ ኩሉ ተጋዳላይ ዘይክሕዶ ሓቂ እዩ።
1: እቶም ብፆትካ ኣብ ድፋእ ዘሎ ለይትን መዓልትን ኣብ ውግእ ለይትን መዓልትን ኣብ መከራት ዘሎ ወሰጂ ንሶም ክገልፆ ስሉ ዘይክእሉ ብኣይነ ኣርቲስት ጌርና ንሕና ከም ደረፍቲ እቲ ንኣቶም ተግባር ኢና ንሕና ነብሎም ማለት መለክቲ ነብፅሖም ንህዝብን ንሰራዊትን ንገዘረሰብ ንኦም ሞራል ዝህቦ ዝኽእል ንሶም ከምዚ ይስራሕ ኣሎና ኣይብሎን እዮም ንሕነ ነመፅናት ጌርና ንግብሮ ሕጂ ከምዚ ኢልና ንቐርብ ከለና መራ እዮም ዝገርሙ መርዮም ዝገርሙ ኣበይ ነይሮም ከመይ ገይሮም ስሚዖም እንታይ ዓይነት ሰብ እዮም ይብሉ ይገርሙና ከመይ ገይሮም ስሚዮም በዓል ክስቶ መፅዋዕትነስ መነገርዎም ወይ ኣብ ከምዚ ዝገበርና እ መነገርዎም ኢሎም ይገርሙ ሕጂ ኣብ ከምዚ መራ ንህና ሞራል ንገብር ንሶም ሞራል ይገብሮ ማለት እዩ። ኣብ ህዝቢ ከዓ ከምኡ ልክ ተመሳሳሊ ከምኡ ኣሎ ድዩ ንና እቲ ሰራዊት ዝፈፅሞ ኣብ መንጎ ህዝብን ኣብ መንጎ ሰራዊትን ንኸይድ ስለ ዝኮና ኣብ ሰራዊት ክንከይድ ከለና ነቲ ህዝቢ ተግባር ከመይ ገይሮም እተሓዘዙ ሰውራ ከመይ ገይሮም ግዜኦም ወፊኦም ኩሉ ነገራቶም ከማን ተኸይድ ከለካ ንገድሊ ከመይ ገይሮም ይምግብዎም ነይሮም ከመይ ገይሮም ይተሓባብሮም ነይሮም ኣዴታትና ኣቦታትና እዚ ኩሉ ናቶም ደኻም ባና ዝግለፅ ሕጂ እንተኾን ዋላ ደ ጠቅም ተኾን ዋላ ክልተ ቃል ተኾን ተደሪፍካ እዩ በቲ ናቶም ቃላት ብጣዕሚ ህጉሳት እዮም ማለት እዩ። ዓብይ ክስታይ ኢሉ ካልኣይ መዳፈ ባዕሉ መረ ሞራል እዮም ይሰምዖካሾ ይርእካ እዩ ከምኡ ነይሩ ማለት እዩ።

0: ሎ ንመጻኢ ጽቡቕ ንምንየሉ ኣብ ማኣዲ ደርፊ ክምለስ ድማ ትምኒትና እዩ
1: ድልት ኣሎ ክንገብር ንኸልና ግን እቲ ሕጂ እዚ ክብሎ ኣይክለን ተስፋ ይቆረፅኩን ባይታ ጽቡቕ እንተረኺበ ግን ክገብር ይኽእል እዩ ማለት እዩ ምስቲ ናተይ ስራሕ ምስቲ ገለሲ ቁሩብ ኣይመጨኒን ኮይኑ እምበሪ እዋ ደርፊ ዶ እንታይ ከልክለካ እዩ ደርፊ ዝኽልክለካ ነገርሲ የለን ቁሩብ ከምዚ እንተወ ዝበልኩኻ ዳህርዳ ትቐፅል ዳህር ዘለኻ ሲ ትቐፅል ሲ ትኽእል ኢኻ ጥራሕ ከመይ ግሪ መቸውካ ንኻ ማለት እዩ ዳህርዳ ዜማ ከምተነ ዝፈልቶ ማለት እዩ ዳህርዳ ዜማ ክተብል እንተ ኾንካ ደርፊ መደብካ ናትካ ስራሕ እንተኮይኑ ናቱ መንገዲ ኣሎ ንኣብነት ኣነ ብዛዕባ ሓደ ደርፊ ክገብር ድሕር ደልየ መፅናዕቲ ክደልየኒ ሎሚ ዓዲ ክኸይድ ዜመታ ዝኣሪ እቲ ባህሊ ክፈልጥ ኩሉ ዳሓሳስ ክደሊ እዩ ማለት እዩ ኣብ ሰውራ ኣብ ከሎና ኮፍ ኢልና በቲ ዝረኣየ ነገር ነውፅኦ ነርና ሎሚ ግን ክትካ ታሪክ ናይ ባህሊ ልክካ ክትፀበራ ክንቶምካ ከዓ ዓዲ ክትኸይድ ኣለካ ከይትካ ከዓ ውስንዋናትካ መፅናዕቲ ጌርካ ከዓ መፅኻ ትደርፊ ቤተወሰዲ በገለስ በገለስ ትገብሮ ሲ ሎሚ ግዜ ክደልየካ ያብ ከምዚ ሕጂ ቁሩብ ምናልባት ግዜ እንተረኸብና ከመይነት ባይታ እንታ ተፈጥር ዋላ ሓንቲ ፀገም ትበሃል የብለን ዋላ ናይ ንብረት እንኩ እንትኾንኩ ዋላ ካሊእ እንትኾንኩ ዘኣግተኒ ነገር የለን ንሱ

0: ወዲ ኣዳም ዓሻብ ዝሓስብ ዝመክር ቁኑዕ መሲልዎ ብተስፋ ዝሰክር ንኸስዐኡ ጥራሕ ኣይኮነን ዝነብር ሰብ ንኸብዱ ጥራይ ኣይነብርን እዩ ሰባሃላ ርእስቲ ዘፃውተና መምህር አልኣሚን ዓብደለት
1: ንኸብዱ ጥራይ ኣይኮነን ዝነብር ሓስብ ኣለዎ ክግምት

0: Ah, bah allez.
1: ¿Qué?

no. No, no.

0: No.
1: Yo, shout out to Caesar.

0: ጥበብ ኣተዓባብያ ደቅና ንደቅና ብምሉእነት እናዕብየሉ ምዕቡል ሜላታት ዘጠቓለለት ኣብ ውሽጢ ሃገርን ወፃእን እትርከቡ ወለዲ እተገልግል ሓዳስ መፅሓፍ ተዘርጊሓትልኩም ኣላ። ፀሓፊ ጴጥሮስ መንግስ። ጥበብ ኣተዓባብያ ደቅና።
1: ትሕሶታት መደባት ሞዛይክ ናብ ምዛም ገፂ ዝኸይደ ዘሎ ተተርፈና ትሕዝቶ ድማ ተኸታታሊት ፊልም ገፅታያ ኸትከውን መበል ራብዓይ ክፋላ ስዒቡ ክቐርበልና እዩ። ብሓባር ንከታተል።

0: ኣብ ሂወተይ ምሉ ንኣኸተቃይደ ፍቅር
1: ብኣፍዶ ግን እኮ ኣብ ሂወት ኩሉ ፍፁም ነገር ኣይዋሃበካን እዩ
2: ዋነ ንደይቲ ኮይና ኣነ ስንተይ እዩ ዘለን እስከ ንገርኒ
3: እንተኾነ ካብ ገዛ ውፅእ በለ ገለ መውዓሊ ዝኾነ ክስራሕ ድለይ እሞ ሓንጎል ክካ እዩ ዘናጋ ብዝኸውን ዘይከውን ግን ኣይትጨነቐ እጃ ክደ ክነብሲ ከይተሰእዩ
2: እንታይ ከክገብር ኢለ
3: ውይ ጭንቀት ኩሉ ግዜ ምንን ፎቅ

0: ናይቶም ሰራሕተኛታት ኳ ወዲ እየ ብሮ ስራሕ ጀሚሮም ኣሎ ኣጋጣሚ ብካልእ ጉዳይና ስለ ንራኸብሲ ዘጠራጥረ ይብለ
1: እዚ እውን ከምኡ ማይ ከዓርከ ካብኦም ተዘይነፍዒ ወይ ሓምቕኒ ድሓር ከዓ ናይ ነዊሕ ዓመታት ተመክሮ ዘለዎ ፊን ኣውቲስታ እዩ

0: ሰላም ነኝ።
1: ከም ሽኮር
0: ከመከ
1: ለሐንዶ
0: ዶን ጌዴ
1: አይ አይ ዶን ሐንድ ሐይፋ ውይ አተታ ኸጌርካ
0: ወታ ይዝሪ አብይ ኸይኑ ሐዚ ጥራይ
1: ለሐን ዚያ ሞታ ተወዘለ ናም ሞታ እንጂ ታነታ አላህ አሮ
0: አላህ
2: ሄና ከመይ ሓንዶ
3: ከመይ ከና
2: ዛሬ ምስ ገና ሓይና ሓንዶ ስድራ ሓንዶ ሓጎሳብካ ሓጎሳብካ ሓጎሳብካ ኮፈል ኮፈል ኮፈል
1: ሓዝ
2: Exactly.

0: Hazırlamaq mısır at qorunu.
1: أنتي
0: انت انت انت انت انت انت انت انت انت انت انت انت انت انت انت انت انت انت انت انت انت انت
1: እስሙታይ ትገብር ስለዘለካ እሱ ዝጎደለ ዝምለ ንስኻ ከለካ ስለምንታይ ይጎድል ድሓር ካብቲ ሓዊ ክንደይ ዶ ኮይኑ ደሎ
0: ሙዚት እንታይ ከ ብዛዕባ ናተይ ከምዘይ ትፈልጥ ትኾኒ እንታይ ማለት ይ ክንዲ ዝዘረባ ዳሓራይ ገንዘብ ኣብ ዘይድርበኒ ዋ
1: ነግረኒኻ
0: በቃ በላ ኣክለክ ስነ ስርዓት ክበሪ
1: ግን ብሓይ መናበልካ ብዓላ ተራዕርዕካ ምዓል ሓሚ መናበልካ ባ ግርማ ገዛ ተዓፅካ ምዓል
0: ዋ እንታይ ኣክለክባ እንታይ ከንዚ ሽራዕራ

0: እንታይ ዳሕሪ ሓንዲ
1: እንታይ ይኮኑ ድዩ
0: ዓንዳይ ማስኸም ቀደም ሲ ኮናን እቲ ዝፈልጦ ሄኖኳ ኣይኮነን ዝሒል ንቑሩ
1: ኣየ ደኺም እዩ ዝኾ

0: እንተ ተፀሊካ ሪቕኒ ዝገፅካ ቁርፍስን ኢሉ
1: ናይዚ ስራሕ ድማ ዝሓደርካዮ ዶ ይኹን ኣይ ድኸማ ይወፀልካኒ
2: ናቲ ኮሚታት ኢልኹም
0: ከይደቀስካ እንድሕር ሓዲርካስ ከም ይኸውን ዝኽእል
3: ስለ ዘይደቀስኩ እየ ቁሩብ ናይቲ ዘይደቀስኩ ከ ርእሰይ ቁሩብ ቃንዛ ትገብርለ ኣለ
1: ርእስኻ እሞ ከና ዶ ከምፀልካ
0: ዎም ፅሉ ዓይሚ ከም ዘሎ ብገፅ ዩ ዝርአ ዘሎ ግ
3: ኖኖ ማይ ካዊ ቴንክ ዩ ከይነኻ ይወስድኒ ይፈትን ይኸ እሞ
1: እንታይ ደኣ
3: ባዓንቲ ክድፈኒ ናይቲ ዘይደቀስኩ እዩ ሳርፍ ክድፈኒ ክድቅሰላ ጥራይ ደለኒ
0: ዋላ እኳ ስራሕ ተኾነስ ጥዕናኻ እንዳሓለኻ ይኸውን ዘለ
3: ፅቡቅ ኣለኻስ ሓቂኸያ ብዝኾነ ዝገበርኩም ለይ እንግዶት ኣዝየ ደመስግን ፅቡቅ ናይ ስራሕ ናይ ምጅማር ግዜ ከ እግብረልኩም
0: እንታይ ጌርናልካ እንታይ ትፀገም ኣሎ ኣብ ዝኾነ ግዜ ከዓ ክትዕርፍ ተደሊካ ገዛካ እዩ መፅኢካ ኣዕርፍ ያዕልሉ በሉ ያዕልሉ ያዕልሉ መፃኹ
1: ሄኖክ እንተ ኹን ካለኻ ክሽፍነልካ ስለ ዝዘለኹ እየ እምበር ቅድሚ ሕጂ ወላ ደኺምካ እውን ከምዝኹንካ ይትፈልጥኒ ኢኻ
3: ናይ ብሓቂ እንታይ ኮይኑ ከምዘለኹ ክርድአ ክዘይከኣለ ቁሩባ ገፅ ኣንብብዮ
1: ሎማዓንቲ ይጠዓኻል ትማሊ ወላ ሓንቲ ከይተዛርብካ ገዲፍካ ንኸይድካ ሎማዓንቲ ከዓ ሓድሽ ሓድሽ ፀባይ ተርእየኒ ኣለኻ ስለምንታይ ግን ዝኽሉ
3: ስለምንታይ ስለምንታይ ንስኽ እየ ክትነግርኒ ስብዐኒ ኣነ ካባኸ እንታይ ደሉ ኣለኹ ኣይርድአክኒ ጓል ዘይኮንክ
1: ጓል ዘይኮንክን ጓል ተኾንክ ኸሞ
3: ሰሊና ብሓደ ስለ ዛዕበና ኣብ ልዕለኽ ዘለኒ ኣድናቆትን ፍትወትን ክብረትን ኣዝ ክትፈልጥ ኢኺ ሕጂ ድማ
1: ሕጂ ግን እንታይ
3: ከም ግምተይ ተኮይኑ ሓሳብኪ ትጋጌላ ጥራይ ክብለክ ዝኽእል
1: ሄኖክ ዘረባኻ ፈፂሙ እዩ ዘየርዳኣኒ ዘሎ ካብ ብግምት ትዛረብ ግን ክትፈልጦ ዝዘለካ እንተሎ ዘይተሓተኒ መቸም ክሕስወካ ከምዘይክእል ፅቡቅ ጌርካ ትፈልጥኻ
3: እሞ ከባቢ ክጠምት ከባቢ ክጠምት ኣብ ጥቓ ክደልእ ፀላሎት ኣለይ መለይ በለ ይብለክ ኣለኹ
1: ሕጂ እውን ፈፂሚ ክሕዘካ ይከኣልኩ
3: ክላእ ምሳይ ዘየ ኣሎ ከባቢ ኩነታይታይ ክርድአኪ ኣነ እኩም መሲልኒ ፈፂም ከምሳይ ኣለ ንስ ክትፈልጢ
1: ብዛዕባኻ ከምዘይገደስ ጌርካ ትዛረብ እንተሊኻ ትጋገለካ ጥራይ ክብለካ ዝኽእል ነይ ብሓቂ ደገዲፍ ንኸይዱ

0: ናብ ዕዳ ኸይደ ኢና
1: ሩስ በርቲዕወስ ኣፈኒ
0: ኣመበይኒ ሰሪትክዮ መብፃሕና ኢና
1: ኣብ

ጓል ዝብልዋ ፍጥረት ጸገም እያ። ኣብ ገነት ጸገም፣ ኣብ ምድሪ ጸገም፣ ኣብ ሲኦል እውን ልዕሊ ተሓዊ ተጸግም ትኸውን እያ። ከምዚ እንተኾይና ግንዚ እንታይ ገብራድና እንተፈጢረ

0: Moi. تعزم زلا ساقول نيم انت حدا كايخ
1: كله مسكر ورقات كان سرح قلب بطاطا انت عزي بيه ابطمتم كريزي انك بالطمايكا مزقون مخان كاون تعزي بيه له قال كافته ما سرحت قاز نبرو كم زرببكو اب سرحه طنقوقن قدس المخان كان حبيرون ስለዚ ተኣማሚኒ ብስራሕ ክጅምር ዝፈቅደልካ ዘለ
2: ይቀኒየለይ ሚኬል ሓ
1: ዝተርፈካ ይብልካ ኣብ ስራሕ ግን ብዙሕ ክፀልወካ ዝኽእል ነገር ክህሉ ስለ ዝኽእል ዝኾነ እንተጋጢሙን ዘሎ ኩነታትን ይህን ምሄ እዳተባሃልና ኢና ክንከዶ ዘለና ኣብ ስራሕ ይኹን ንስራሕ ዝተሓዝ ነገር እንተልዩ ኣነ ንዓኻ ንስኻ ንዓይ ክትሕባኣለ የብልካ
2: እዎ ፅቡቅ ሓሳብ እዩ ፀገም የብሉ ንድሓ
1: እሞ እግርኻ ከያ ተኻደ ኮይኑ እምበር ንባፀ መገሻ ላ
2: ፀገም የብሉ እንታይ ዶ ክገብር መፅ
3: ኤኖካወዳ ከም ሓፍቲ ከይተመኸረኒ ኒኻ ኮይንካ እምበር ምስሊና ዘለኩም ርክብ ሲ ምሕዝነ ጥራይ ይብሎኒ
4: ብዘይካ ወላ ሓደ መሓዘ የብሎ እዳበልኩ ኮይ ግን ዝሕቶ እዚ ሓድሽ ነገር ስለዘይኮነ ይገርመኒ ለሚደ
3: ንዓኻ ጥራይ ትፈልጥ ማለት ድዩ
4: ብጣዕሚ እያ ተደንግፀኒ ኣዝያ ገርሂ መስኪን ገለ ሰብርን ሓፍተ ፕሊስ ግዜ ክትረኽበ ከለኹ ከድካ ዕለልያ ሻስተ ምሳ ሹር ኢኻ ክትፈትዎ እያ ኸ
3: ፀገም የብሉ ግዜ ክረክብ ከሎ ክረዳይ ግን ሓንቲ ሕቶ ክሓተካ
4: እንታይ
3: ዘይከሓድ ነዊ ዓመት ዝገበረ ምሕዝነት ኣለኩም እንድዩ ግን ወላ ቁሩብ ትኾን ስምዒት የብልካን ከምዚ ፍቅሪ ገለ ያ ቀጢረካ እንዴ ፅቡቅ ምርጫ እዩ ኣታሕዛ ግን ጥንቃቅ ከድለይካ እዩ ጓል መሓዝ ቀሊል ነገር ኣይኮነ
4: ሰብርን ሓፍተ ብዛዕባኡ ብዙሕ ትሕግዝኒ ጉዳይ ኣሎ ቀሲ ኢልና ረጊእና ክልዕል ዘሎ ኢና ሕጂ ግን ንክዶ ሰዓት ኣኪል ቀልጢፍካ ተመለስ ትብልኒ ዕላንተ ትሕዝኒ ንክዶ
3: ረናረናነ ዳሓ ቀልጢፍካ ዝምለስ
4: ታትኩም እያ ክመፅሞ
3: ሰዓት 10 ኣንተ ወድቤና ከይትፀንሐኒ ነግረካ ኣሎ
4: ኣ ክጥራ ያ ያ

0: ምን ጋ
1: ቢሌ
0: ደህና
1: ሰላም ዲኹም
0: ከመይ
1: አርከይ
2: ሰላም
1: አርከይ
2: ወሶሪ
1: ሰላም ዲኹም
0: ከመይ ከና አባሳ
1: ሰላም ዲኹም ከና
0: ስራሕ ከመይ ደህና ያለ ሐመሰ ወገንካ
1: ሓኒ ጅራ ቆርብ ጾማት ያምር ረፍቲ ያልስ
0: ወይ ደህና ሲሳ እንታይ ባልኩኝ
1: ከመይ ከ
0: ደህና ሰላም ሰላም
1: ከሐተካና አመሁ ማቲ ለ ስራሕ
0: ወ ዲንዳቲ
1: ቀላ ሳሊም ከ
0: ሳሊም ሲ ንድዒ ምናልባት ከይረእኸሎ ማእትያቶ ኮይና እምበር ብቕንያቱ ይረእኸን ከኒ ኣብታ ሸውሩም ያቕንያ ምስለኒ
1: ኣንበካ ዝዓርከ ሓረ ሞ ሻክ ብለካ
0: በቃ ዝዓርከ ኣብዛ ድኳን ካ ስራሕ ኣለ
1: ብሓቂ
2: ኣሳግደ
1: ስተይካ ላኸ ፈተካ ልመፅኹም

ዋ ሄኖክ ሄኖክ ፈፂሙ ይሰጠካን እዩ ኣይሰጠካን እዩ እንዳ ሃፍተኻ ድበለትካ ሰላሒልካ ገዛኻ ጥራየ ዘርእየ

0: ما كيد اسرح
1: اسرح لي مو حنساب مخفل فيب انت ما اللي امس دقسنا مثل

ትሕሶታት መደባት ሞዛይክ ኣብዚ ተዛዚሙሎ ብዛቕረብናልኩም ትሕሶታት ድማ ዓጊብኩምን ተዘናጊዕኹምን ክትኮኑ ተስፋ ንገብር። ምስኣላይ ኣፎም ፀጋይ ብምዃይና ብሓባር ፅኒሕና፣ ከምኡውን ክኢላ ስነ ፅባቐ ኤደን መሓመድ እናመስገንኩ ዝመፅእ ሰሙን ብዝተፈለየ ትሕዝቶ እዩ ክኸውን ምርኻምና። ክሳብ ሽዑ ሰናይ ቅነ ክኾነልና እናተመንኹ። ምስተረፉ መደባት ኤሪቲቪ ሰላም።

0: እዚ ጠይብ እስክምል ኣትሓዘ ለደፋራት ወእበር ወሰደፍ ወስቤላት ወምሼጣይ ንኡሽ ወምራየት ወመገስ እሊ ኩሉ ታትሕደ እ ዕቅር ኣባልካ 150 ተዘቢዩ ምንኦሮም ዕቅር ምእት ናቕፋ ክትክሰብቱ ኣብ ሽርያ ሸከሱ ግለ ሳምንካታ ሳምንካታ
1: ሳዋወት ከሬኮ ግልመርኢታ ይሌት ብለየኒ መሳኒታ ንኡሽ ዋዓቕበልኮ ወዳዕሲር ሰቦ ሳዋወት ከሬኮ እብክልኖ ሰላሙ ዓለይኩም እያ ወትፍጉራይ
0: ማርሓ ማርሃ
1: ከፈልሃ
0: ካም ፋንቃሕካ ዲብና ወሎ እያ ምል በይሽቱት ኣልከ ስምሓን ኣላ ስማስኪ ሚትዮ መተ ሳዋ ምስተናቀይከ ምድሓንካ
1: ሳዋ መዲነ ሸባባ ተመራ ኣቅነተኒ ያሬት ደረሳይ 11 ፈስል ዋዓቕበልኮ ሳዋ ግልእ ካይድ ምልባስ ወነበሪት ኣክያሲ ግልእ ሳድድ ዓዙመት እንደ ወደኮ ምስሊ ኣዋልድ ፈሲለ እግል እፈድድ ያሬት ልትፈልሕ ልትርአና ኣሎ
0: ዳሃድሃን ሓተተ ካዋቅቶ ብተዝያይ ትተዓስ ኣብ ሽርከ በስ እዘ ለዘመን ክምሰልሉ ናይ ሸኸሱ ኣስተፊድ ምኑ ስተፊድ
1: ከመይ ኢደ እሳርሕ ምእበርጅ መስላካ
0: እትሳርሕ ወይ ትበርጅ ሳርሖ ተበረጆ ሰብኡ ብድቡ እንተ ምትወደ መስላካ ሽቁል ሻቄ ወላ ሽቁል ሄ ኣነግለ ስላካ እዘ ልጀረካናት ርኢካው ሸግራይ ናይ ላሓምስ ርይትሎ
1: ናይ ለዘድ
0: ኣይዋ ግሎ እንዳሓፃብካ ኣክያስ ሻፍጥ ድዩ ወቶ ክምሰልሁማ እብለ ፍውላት ተዓቅር ከብለ ድሌብ ወብለ ክስራ ወቃጬ ወሊታት ዕልብም ሓጃ ልበላ ወልሰተ ግልሳዋ ገብለ ትብሎ እግሉ ተዓቅር ወእግሉ ትዕዘብ
1: ሸከሱ ክሊ ልዛቦ መስላካ እልላቱ ቀሊሉ ትበስ
0: ያ ኣርሃ ነገስላካ ኣና ሰነት ሰነተ እሊ እያምላ ውላ ሳዋ ለትከረዋ ለደላለት ግን እንደእዞምኩምና እሊታ ትብላ ዘቤ መሰለን ኣዘማ እንተይ ትፋሃማ ከምንገባእ ኣነሰበት ኣምሮ ዲቢ ኣምፃኑ ንወሻዕ ኣቅሮ ከተላቲን ለትዘቤ 40 ተእዘቢያ ንዓስር ናይ ምንታ ናየ
1: ናይሸከሱናየ
0: እንደወደካ ተእዘቢዩ ኣብ ቃል ተእዘቦ በስ ወጊ ትትራይ ሓብለካ ኣለ ንዘምኑ
1: ተላቲን ነየ ዋዓስር ናይካ ፈምኮካ ጠዋሊ ጠዋሊ ወልዱ ወወለቱ ሳዋ ለገይስ እምበለ ኣዳም ለወዲያ ዓውል ሰበት ኢልርአ እለ ፍክረ ሰኒተ በስ ሙተፍቅ ዓለይክ
0: በስ ብላካ ይትሕማቅ ኣዘማ ይትሕማቅ ብላካ ኣብ ሽርካ
1: ኣብሽርእዞ
0: ምሰተ ምሰተ
1: ኣና ኣከለት ብልቱበት እብሓሊብ ውጩር ጋርስ ውሒስስሓ እንደበልዓኮ ሓሊብ ጋርስ ናይ ሰእተወት ባሪድ ወሰት ዩ ላኪን እሊ እተግል ትረከብ ኣና ድሓን ክምሰእሊ ዓሲር ናይካ ክምሰእሊ ሻግራይ በስ ክባያት ዓባይ
0: ክባያት ዓባይ እዘ ምትወደ ማስለካ ለለላ ነዊዳይ ንኡሻይ ማዳ እንደጋብኣ መርቃቱ ብለ ክሩያት እተ ጠለባትካ እሊ ዋእተካ ንወስሉ ኣንጃብየ ንወሱ ኣርዓዳ ከዓ ንወሾ ጠለብኮ ብልካ ኣልኩ ሻይ ህብዮ ያብት ሻይ ብዮ ሻይ ስተው ትኻረጅ
1: ሻይ ሕፉን
0: ኣይወ ሻይ ሕፉን እሉ ኣበርተካ ሃሴካ
1: ሻይ ሕፉን ለእቲ ንወስከት ቃመድ ብዎሸ ከሱ ንደድብ ንደድ
0: خرج خرج خرج يا حبيبي بلاش بالتوقات وقارس والله

0: ተን ወለት ሕቸ ሳዋት እትከረ ከመሌት ኣምራ መልኩም ማ
1: ኣይወ ሰማዕኩኪ ኣስ ሰለስ ዘብለች የተለይኪ ቀደመላ
0: ከሓጃት ለትሓዝያሃላ ኣብለኩም ኣለይኩ ኣነ
1: ድሓንቱ እታ ሓጃት መለት ሓዝያ ንድካና ሌት ምድካና ትዛበያ ውድካና ማ ይህሌት ምን ኣማክን ምዕድ ንዛበያ ግለ ሓተ ምሽክለ ተለዉ
0: ኣብ ሰተርም ትብሎ ኣለይኩም ናይ ዝበ ብለኩም ይህለ ይኮነና
1: ከናይሙ ትብሉ ለይ ሕነን ንተካኪና እግል ዝበ ፋትሓ ምሕነ እንዲኮን እግል ረድየት ፋትሓሚ ይሕና
0: ኣብ ሰተር ሓለት ዋልዴና ተኣምሩ ማሚ እታ ህየ ስነና ሓጃ ዶል ዛበያ ረበሸት ውግሎም ረበሸት ግል ተኣምሮ ከኣዛ ኣነ ከም ሓልታ ግል እስደያ ኣብለኩም ኣለይኩ
1: ሸኒ ወደክ ስዘያ ሓምስትግለስዘያ ሓምስት መት ሄበ
0: ትብሎ ሓምስት መት ምትከፌ ኣነ ቀደም እዚ ሓጃት ንዛበይኮ ኣኮግላ ኣዘ ላኪን ሽወያ ዓስር ኣሌፋይ ምንታሃይቡኒ ገሌታይ እንዳትቃዴና ግንሳርሕ ግላ ኣብለኩም ኣለይኩ ወኣነ ሃየ ከም ሓልታ ደም ይርየ ልትረያሕ ውሕቸማ ኣዳም ብየ ትብል ይብለኩም ኣለይኩ ኣነ
1: ይትገብእኒ ይብለክ ኣለይኮነ ይገብእኒ ወነወሱ እሉ በንዘሮት ማትሓዛ
0: ኣብ ስተን ምትብሎ ኣለይኩም ለድካን ናይ ሕበር ትማሚ ኣነ ዮም ልድካን ይሰድየኮ ወይትፈነኩም ንምንገብ ግልምደልቱ
1: ሰዳይ ዝሓዝባ ናይ ክላኪ ዘተሰረት ሕኩመት ማ ንቁሶ ትብልየት እዘ ለጠለባትኪ እስ ክተታሚ ብዙሕ ሰባት ጋባ ሓደ ግን እዳግዘምን እዩ
0: ኣብ ስተልሚ ትብሎ ኣለይኩም ዮም እትነፍስኩም ከም መፀተኩም ክፉ መረድብኩም በዲር ላኪን ኣዝቦ ወኣብዝሖ ትብሎ ዓልኩም እንዲይኮን ኣውሕዶ ትብሎ ይዓልኩም ድሓን ላኪን ረኣያትኩም ኣለይኩም
1: ድሓን ረአዩኒ ረአዩኒ ጠለብኪ ሓደ ግን ናክብሉ
0: ድሓን ድሓን ረባ ኣላ ኣስተብ ድሓኒ ይሃላ ስብሓና
2: ስምዒኒ ሳልማ መሌላ ህያብ ግለ ወዲ ሓልክ ዘብየክ እዩ እንሻ ላ በስ ፈተዩ
3: ማሻላ ረፈተያ እለ ኣዳም ላኪን ርኢካ ሸይኮ ሱቅ እግል እለ ጀኒቱ ዝፈግር ሃላ በስ ረብል ስደ ይበል
2: መለሂሊ ዋጅብቱ እሉ ከሳሪ ኮን ክልባሊክ በስ ጀኒትካ ዶል በገሳዋ ምንታሕ ስናቱ ግልግበለ ምስናቱ እዩ ልሕማቅ ይሀይ
3: ሰድና ኣማንካትዎ ትፍጉራይ ፃዕዳ ኖሰ ዓመተ እሉ ወቅት እ ኣረእየካ ሸይኮ ሱቅ ሕውየ እለ መንስረቲ ተለቸ ሳዋ ግትግዝቲ ወአና ግለ ግል ሳርሕ ላዕለ ወትሓት ግል ይበል ትረብል ስደ ንበል በስ
2: መንዙረ በገሰት ከይሮ በርክትካ በገ ምንእ ዘዳለይ ኩሉ ሓጃ ተግል ሳዋላትሓዘ ኣነ ሰበት ኣምሮ መን ኣዘ ንደዳለይ ክበስ ሓተ እግል የህብኒበስ ኣነ ብሩ ተግልኡ ዘየግላቱ
3: ድሓን ድሓን እሊታት ላቱ ግል ሕሰብ ዲቦቱ ላኪን ህየ ሸይኮ ሱቅ እለ ለኮምፕሊት ርኤካ ምሽጥ ወደፋረት ወመቀስ ወእብረት ወከየድ ለፀብጠት ላኪን መረበ ሰቕለዋ
2: እቲ ይበሊ እሊ ምዕቅር እሊ ግለ እጀኒት ከን መረ ምህምቶ ላትሓዝዮም ሓደ የኒ ድ ብድዓት ናይ ሳዋ ኣርኩሶ እየ ወለ ክነውደው እየ ልበሃል ኣለበስ እለ ቤሎ ከዳፍዕ
4: ሰላም ዋዓለይኩም ሰብሳዋ
2: ድሓን ከመለ ሕነ መዳልየ ሰብሳዋ ሕነ እንዲኮ ሰብሳዋ ይሕነ
4: ላላ ኣብሽር ተማም እሎም እጀኒ ለሳዋ ለገይሰ ርኢካ ግን ኣትናዩቶም ግን ስደዮም ግን ራሕሖም ኣለግና በስ ላ ኣሙር
3: ኣይ ወሃሽሚ እሊ በዘሮት ኢኮን ትብልለየካ ምሽ
2: ኣባኑ ትላሃሽም እለ ሳዋ ብሓልፍ ሰባት ገባ ኩሉ በስል ተጋቢብ ናይ ሳዋ ክትሎ ኣሙር
4: ክተሰኣል ናይ ሰላማ ግን ብለስ ጋና ምንገቢ በዘሮቶ ኢላ ተሓዘይና ኣምራ ለሳዋ ላኪን ኩሉ ሰባት ባ ያዕኒ እምበል ዲብ ናይ ድራሰቶ ላተሓዘ ሓጃት ነበሪት ወገለ ዲቡ ያነ ግን ኣራፍዖ ኣለምናኒ ላተሓዘይኒ
3: ሃሽም ተታሕትፊትለ ኣዘ ዜታይ በዘሮት ይኮን ግን ንጥማዕ ምኖም ኣለምና ትብል ይዓልካ
4: እብል ግልዓለ ቃድር ላኪን ለኣባና ሰምዑ ኣለይኩም ኣኪን እንደብለኩም ላኪን እየ ጀማዓ ብራቆም ንንድኦ ወተሓስናቶም ንደዮም ኢናቅሮ ግሎም እብል ኢሉ ይኩን እያ
2: በስበስ እለ እዘ ቤልካ ጀኒትና ምንስናቶም ግን ልሕማ ቀለቦዎም ለትብለለይካ እተብጠሪ ጅግራ
4: በስበስ ስምዑኒ ስምዑኒ እለ ቻይና እሊባሕትለ ተጣውሩ ብከፋትሕቲ ተምረንቱ
2: ክንናየ እምበል ደላሎ ፃናሖ ቻይና ኩሎም ደለሎም ንገብ ሄ ኮይሉ ይፀወሩ
3: ያ ሸይኮ ሱቅ እቶም ላቱ እብደላለት ይበፅሓዋ እብዝሒናሆም በፅሓዋ እታ ይኮን
4: ላላላላ ኩልኩም ቃለጥኩም እዚ ደለለው ወብዝሖም ይኮኒን ቻይና ያዕኒ እተቃርብ ብና ዲቡ ሰበት ኣውለውየት ሃበቡ በለቱ እለ ተጣውሩ

0: ርእስና ፋናጥር ወደ ይምለና ምን ብላዓነካ ደሞ
1: ሸይከሱ እሉ ኣክባዳ እዞም ንሰምዓኒካ ቻይና ሄ በላለት ይጠወረት ንይብላካ ኣለኮ
0: ሳልማ ኣነ ደላል ኣና ወደላለት በገለ ጣወር ሓዘለይኩ ማለዮ ማለ ቻይና
1: ንወስካ ተኣምር በጋ
0: ሳልማ ርእስ ፈቃድኩ ፅንሒ ፅንሕንቲ ኢ ሳልማ ርእስ ለና በገስ ናይ ሳ ወሉ መዓቅር ወሊታት ንብልዓልና ህትውት በስለ ርእስ ፈቃድ ዘለዩ ኮይና ፈንጠረ ይብ
1: ንወስካ ተኣምር ብለካ ኣነ ኣምር ለየጥ ኣይትግባእኒ
0: ያኸ ኣነ ኣምር ምንጀታ ተእምር ለየ ክንዕ ሳልማ ገስለክለ ወለት መንሱራ ሰነት መፀለቲ ሰበቱ ምን እዘዳለ ይግነብለክለ ሚቱ ክምክምትብ

ከም ወደ ሕብር ተዓለት ዲ ብኢራን ድቑጣት ዓስክርየት ወእቕትሳድ እግል ትትከለቕ ተተሓረክ ለኣህልየት ኣሜሪካ ምን ዋእስክ ሚናታ ለኣገቢ ሓረካት ምራክብ እብ ድግማን ከም ደብአቱ ትእምር ኸሊጅ ሁርምዝ ለደብአት ኢራን እብ ጃህታ ዲብለ ድዋር ላሕላ ብዕደ ቅጡጥ ትጃረት እግል ትድብኡ ከም ቀድር ሓዝራት ፈረንሳ ወጀርመን ዓስከርያይ ወናይ ኣምን ዕላቃተን ለረከዛ እትፋቅ ፈረመያ ለእትፋቅ ረኢስ ኤማኑዌል ማክሮን ወቻንስለር ጀርመን ፍሬደሪክ መርዝ እዮም 17 ጁላይ ዲብ ጀርመን ዲባ ወደቡ ህድግቱ ለእተማ ከም ክፋል ናይ ላ እትፋቃተ ክልኢተን ለደውለተ ድድ ሚሳይል ዲብ ጠወሮት ናይ መሳፈተ ረያም ሚሳይል ካም ሰልሁማ ኣምን ናይ ፈዳ ደማነተ እግል ልርከብ እግል ልትሳደያ ካምተን ኣተእምርያ ለድወል ፈዓልየት ለእትፋቅ ለታብዕ ናይ ሕብር ለጅነት ኣቂመ እያ ኣሜሪካ ዴበ ድወል ኤውሮፓ ትወዲዩ ለፀንሐተ ዶር ናይ ኣምን እግል ተኣንቅሱ ከምቱ ሓቆላ ሸርሐት ለድወል ዲብ ኖስኖስን ለበንታ ሸራከት እግል ለዓብያ ምስዳር እግል ልንስኣ ከም ኣንበተያ ትሕበር ብዙሓት ድወል ኤውሮፓ ዲብ ኣምን ናይ ኣሜሪካ መተንካብ እግልንቅሳ ለጠልብ ሊካህን ዲብ ቀድማ ፀንሐተን ብሪጣንያ ስዊድን እግል ዩክሬን 16 ጥዉራት ጥያራት ሓርበ እግል ልንድኣ ዲባ ካምቱ ርእሰ ውዘራ ብሪጣንያ ኬር ስታርመር ሸርሓ ረእሰ ውዘራ ስታርመር እሊ ለሓበራ እቲዮም 16 ጁላይ ምስለ ረእሲ ዩክሬን ቮሎዲሚር ዜለንስኪ ዲብ መዲነት ኪየቭ ዲብላ ወድዩ ህድግቱ ለመቕድረት ዓስከርየት ዩክሬን እግል ትትርድ ለኣመመት ሰዳይት ዓስከርየት ዲብ ሰልፍ ናይ ሰነት 2020 ዲፍኤል እግል ትውዓል ከምቱ ብሪጣንያ ሓበረት እምበልሊ ከም ኣተላላይ ናይ ላ ሰዳይቲ ብሪጣንያ እግል ዩክሬን ሓደ 350 ሚልዮን ዶላር ለልትዋግም ወሱክ ሰዳይቲ ዓስከርየት ከም ትወዴ ኣተእምረት ድወል ኤውሮፓ እግል ዩክሬን ለወዲያሃ ሰዳይቲ ዓስከርየት እዚ ዳታ ክምሃለያ ለለሓብር ተቃሪር ለምስዳር ለሓርበ ብሰላም ሓል እግል ልርከብ ለገቢእ ወራታት ተኣንቅፉ ከም ህሌት ለእፍሕም متقبلتنا اخبار قدم ناتم مارس اخبار قلت قم اقول لكم رئيس سياسة فوركا يقول رئيس مجلس سيادة السودان جنرال عبد الفتاح البرهان اندت كبته حد قم سلو وزارة حرس ناي سنة كلالة في أسرة وسس قيمام شغل سرسنة ناي أقل مدد ማሕበር ወጥና እንስሳት ኣቃሊም ሳዋ ወውቁላት ማእሰሳት ተዕሊም እግል እንስሳት ደረሳ ኩልያት ተእሂል ነዝማ ኣሜሪካ መደኒን ዲብላ ብእቱ ብዙሕ ማዕሳክር ኢራን ህጁማት ትሩድ ትወደ ክምህለ ተሓበራ ፈረንሳ ወጀርመን እቲ ዓስከርያይ ወናይ ኣምን ዕላቃተን ለረከዛ እትፋቅ ፈረመያ ብሪጣንያ ወስዊድን እግል ዩክሬን 16 ጥዉራት ጥያራት ሓርበ እግል ልንደኣ ዲባ ካምቱ ትሸርሓ ካ ሓይሳ መዋሒሳተ መተቕበለትና ኣኽባር ዲብለተማ ምስለተለይ ብራምጃትና መታባዕቲ በኪተት ዲምንተምነን ሰራሕ መኩም

ፈኖ ኤርቲቪ ኣብ ምክታል ትርከቡ ዝኽርኩም ተዓዘብትና ከመይ ተምስዩን ሎሚ ዓርቢ 17 ሓምለ ሰዓት 9 ዝተዳለወ ሃገራውን ሃገራውን ዜናታት ዘቕርበልኩም ኣዲብ ዓብዴ ፈለማ ኣርእስተ ዜና። ፕሬዚደንት ኢሳያስ ናብ ቦምበር ልኡላዊ ባይቶ ሱዳን ጀነራል ዓብዱልፈታሕ ኣልቡርሃን ተቐቢሉ ኣዘራሪቡ። ሚኒስትሪ ሕርሻ ቀዳማይ መንፈቅ 226 ኣብ ዞባታት ናይ ዘሰላሰሎ መደባት ስራሕ ገምጋም ኣካይዱ። ሃማድኤ ዞባ ሳዋን ላዕለዋይ ትካላት ትምህርትን ደቂ ኣንስትዮ ተምሃሮ ኮሌጃት ስልጠና ወዲቡ። ኣብ ዜናታት ወፃኢ ኣሜሪካ ሲቪላዊ ዝርከቡ ሓያሉ ዕላማታት ኢራን ሓያል መጥቃዕትታት ተካይዳ ኣላ። ፈረንሳን ጀርመንን ኣብ ምዕባል ወታደራውን ፀጥታውን ዝምድናአን ዘተኮረ ስማዕ ተፈራሪመን። ብሪጣንያን ሽወደንን ዩክሬን 16 ዘመናውያን ነፈርቲ ኩናት ክልእኻላ ምዃነን ገሊፀን። ዝርዝር ዜና ፕሬዚደንት ኢሳያስ ኣፈወርቂ ሎሚ 17 ሓምለ ኣብ ሰዓታት ቅድሚ ቀትሪ ንሓፂር ናይ ስራሕ ምብፃሕ ኣስመራ ንዝኣተወ ኣብ ቦምበር ልኡላዊ ባይቶ ሱዳን ጀነራል ዓብዱልፈታሕ ኣልቡርሃን ተቐቢሉ ኣዘራሪቦ። እቲ ኣብ ኣዳራሽ ሃገር ዝተገብረ ርክብ ኣብ ክልታኡ ዝምድናታት ምዕባለታት ኩናት ኣብ ልዕሊ ሱዳን ከምኡውን ንክልቲኤን ሃገራት ኣብ ዘገድስ ዞባውን ኣህጉራውን ጉዳያት ዘተኮረ ዩ ነይሩ። ኣብ ቦምበር ልኡላዊ ባይቶ ሱዳን ጀነራል ዓብዱልፈታሕ ኣልቡርሃን ዕዶቱ ዛዚሙ ሰዓት 3 ድሕሪ ቀትሪ ናብ ሃገሩ ተመሊሱ።

0: ናብ ካልእ ዜና ምስ ንሰግር ሚኒስትሪ ሕርሻ መንፈቃዊ ግምጋም ስራሕ ዞባታት ኣካይዱ ካብ ህዝባዊ ርክባት ናይቲ ሚኒስትሪ ዝበፅሐና እትሕዝቶ መልክዕ ፀብጻብ ተዋሂዱሎ ሚካኤል ሓድጉ ቀርቦ እዩ።
1: ሚኒስትሪ ሕርሻ ብቀዳማይ መንፈቅ 226 ኣብ ዞባታት ናይ ዘሰላሰሎ መረባ ስራሕ ከምኡ ውን መንፈቃዊ ገስጋስ ንኡስን ረብሑን ቃፅዖ ሕርሻ ብ16 ሓምለ ገምጊሙ። ኣብቲ ኣኼባ ኣብ ምዕቃብ ሓመድን ማይን ምህናፅ ከዘንቲ ማይ መእለይ ወሓይዝ ኩነታት ኣዝመራን ክራማትን ምብዛሕ ምሩፅ ዘርኢ ምፍራይ ባህርያዊ ድኹዒ ልምዓት ኣሕምልትን ፍረታትን ጥዕና ብቕልን እንስሳን ዕቤት ናብራ መፍረ ንህቢ ምዝርጋሕ ጨቓዊትን ቀረብ እንቃቑሑን ከምኡ ውን ገስጋስ ትግባረ ንኡስን ርቡሑን ቃፅዖ ሕርሻን ምስ ዝዛመዱ ጉዳያትን ፀብጻባት ቀሪቦም። ክሳብ መወዳእታ ወርሒ ሰነ ተኻይዱ ብዘሎ ዳሳስ ካብተን 203 ዝብዝሐን መደብ ንኡስ ርቡሕ ቃፅዖ ሕርሻ ክትግበረለን ዝኽእል ዓድታት እተን 1672 ነፍሲ ወከፈን ብውሕዱ ሓንቲ ስድራ ቤት ብዙሓት ከኣ ልዕልኡ ነቲ መደብ ብምልኣት ከም ዘተግበራ ካብቲ ዝቐረበ ጸብጻባት ንምርዳእ ተኻኢሎ ተሳተፍቲ ኣብ ዝቐረበ ጸብጻባት ድሕር ምዝታይ ኣብ ዝርጋሕን ኣበርክቶን ምሩፅ ዘርኢ ኩነታት ጽልዋን ዝዝርግሓ ጨቓዊት ከምኡ ውን ዝርግሕን ግብራዊ ኣጠቓቕማን ባህርያዊ ጸረ ባልዕ ጥቡቕ ክትትል ክግበር ዝብልን ካልእን ረቦታትን ርእቶታትን ኣቕሪቦም። ሚኒስትሪ ሕርሻ ኣቶ ኣረፋይ ነበረ ኣብ ዝሃቦ መዛዝም ቃል ሚኒስትሪ ሕርሻ ነቲ ውሕሱን ማእዛውን መግቢ ንኹሉ ኣብ ኩሉ ዝብል መርሓ ጎድንኡ ኣብ እዋኑ ንምትግባር ትግባረ ንኡስን ርቡሕን ቃፅዖ ሕርሻ ብምልኣት ከም መሪሕ ስትራቴጂኡ ይሰርሓሉ ምህላው ብምሕባር ዛጊድ ተመዝጊቡ ዘሎ ገስጋስ ኣተባባዕ እኳ ትኾነ ኩሎም ክኢላታት ሕርሻ ነተን ድሮ ተግቢረን ዘለዋ ስድራ ቤታት ከም ቤት ትምህርቲ ሓርሶ ተጠቒሞም ብልዑል ተወፋይነት ክሰርሕሉ ኣዘኻኺሮም። ሚኒስትር ኣረፋይነ ወሲኹ ምዕቃብ ሓመድን ማይን መሰረት ኩሉ ዓይነት ሕርሻዊ ልምዓት ስለ ዝኾነ ኣብዚ ጉዳይ ውርፁፅ መደብ ምውፃእን ጥቡቕ ክትትል ምግባርን ከም ዘድሊ ኣገንዚቦም።
0: ብሃማዴ ዞባሳዋን ላዕለዋይ ትካላት ትምህርትን ዝተወደበ ስልጠና ብ1617 ሓምለ ኣብ ኣስመራ ን45 ተምሃሮ ኮሌጃት ደቂ ኣንስትዮ ተዋሂቦ። እቲ ስልጠና ንታሪክና መጻፅኣን ውዳቤታት ደቂ ኣንስትዮ ዓለም ለኻዊ መረዳእታት ጀንደርን ማዕርነትን ነብስኻ ምፍላጥን ኣገዳስነቱን ከምኡውን ደቂ ኣንስትዮን ጥዕናን ዝብል ኣርእስታት ዘጠቐለለ እዩ ነይሩ። ኣብ ማእኸላይ ቤት ፅሕፈት ኣማዴ ሓላፊት ዞባሳዋን ላዕለዋይ ትካላት ትምህርትን ወይዘሮ ኣብራ ሽብታይ ኣብ ዝስማዕቱ ቓል ተሳተፍቲ ካብ ኩለን ኮሌጃት ዝተወከላ ተምሃሮ ምዃነን ብምጥቃስ ፈጢሩለን ዘሎ ዕድላት ትምህርቲ ተገንዚበን ክምዝምዞኦ ከምኡውን መዛንኦን ብቦታ ክፅልዋ ትፅቢት ከም ዝግበረለን ገሊጻ። ሰልጠንቲ ብወገነን ቲዝተላዕለ ዛዕባታት ኣገዳስነቱ ልዑል ስለ ዝኾነ ናብ ኩለን ክባፃሕ ተማሕፂነን። ኣብ መወዳእታ ፕረዚደንት ሃማድየ ወይዘሮቲ ከዓ ተስፋ ሚካኤል ተሳተፍቲ ኣብ ኩሉ መዳያት መሪሕን ኣብነትን ብምዃን ኣበርክቶአን ክሒላ ኣብ ንጥፈታትን ድማ ንዘሎ ዕድላትን ክውንነትን ከዛምዳ መኺራ። ኣብ መሰልጠኒ ማእከል ሓይልታት ፖሊስን ፀጥታን ደቂ ኣምሓረ ንክልተ ዋርሒ ሞያ ምርመራ ገበን ዝሰልጠኑ 12 ኣባላት ፖሊስ ብ16 ሓምለ ተመሪቖም። ኣብቲ ማእከል ሓላፊ ጨንፈር ፖሊሳዊ ትምህርቲ ሜጀር ዓንዶ ማሓሪ እቲ ብክልሳ ሓሳብን ግብርን ዝተሰነየ ስልጠና መባእታዊ ትምህርቲ ምርመራ ግበን ቃል ምርመራ ቴክኒካዊ ምርመራ ግበን ኣምራት ውሱናት ግበናትን ምድላዊ ፋይል ምርመራን ምልዓል ኣስራ ፃብዕቲ ኣላዕላ ንትፍ ቦታ ፍፃመ ግበን ሕጊ ስነልቦና ምክትታል ድራግን ናርኮቲክስን ውድብ ግበናት ፋይናንሳዊ ግብናትን ምስኡ ዝዛመድን ዘጠቓለለ ምንባሩ ገሊፆም። ኣብ መወዳእታን ሰልጠንቲ ወረቐት ምስክር ተዓዲሎ ሓላፍ ጨንፈር ምሕዳርን ፋይናንስን ፖሊስ ኤርትራ ሌተናል ኮሎኔል ሃይለ በርህብ ዝመሓላልፎ ልቦዋ ሰልጠንቲ ዝዋፈሩሉ ስራሕ ጥንቃቕን ዓሚቕ ፍልጠትን ከም ዝሓትት ተገንዚቦም ኣብነታዊ ስራሕ ክዓሙ ኣዘኻኺሩ። ሕማም ሽኮርን ሳዕቤናቱን ምክልኻል ዜጋታት ኩነ

0: ኣጥዕኖኦም ብስሩዕ ክከታተሉ ሞያውያን መኺሮም ወኪል ኤሪና ብዞባ ዓንሰባ ሃብተ ገርግስ ተስፋ ማርያም ዘዳለዉ ጸብጻብ ዳናይት ገብሪ ሂወት ክተቕርባ እያ።
1: ሕማም ሽኮርን ሳዕቤናቱን ንምክልኻል ሕብረተሰብ እቲ ሕማም ቅድሚ ምኽሳቱ ኩነታት ጥዕንኡ ብኣጋ ክፈልጥ ኣብ ሆስፒታል ከረን ሓፈሻዊ ሓኪም ዶ

0: ሕማም ሽኮር ቅድሚ ምምዕባል ንዘሎ ኩነታት ጥዕና ዝገልፅ ምዃኑን ብምሕባር ንሕማም ሽኮርን ካልኦት ተደረብቲ ሕማማትን ከቃልዕ ዝኽእል ናይ ጥዕና ነፀርታ ስለ ዝኾነ ሕብረተሰብን ክኢላታት ሕክምናን ክነቑሕሉ ተላብዩ። ሕማም ሽኮር እንተደኣ ማዕቢልካ ናብቲ ኣቐዲምካ ዝነበርካዮ ሙሉእ ናይ ጥዕና ኩነታት ምምላስ ከምዘይከኣል ዝሓበረ ዶክተር ከሰተ ብርሃን ነፀርታ ቅድሚ ሕማም ሽኮር ዝተረኣዮም ሰባት ግና ነቲ ሕማም ከየማዕበሉ ብኣግኡ ሕክምና ክትትል ከምኡ ውን ስሩዕ ኣካላዊ ምንቅስቓስን ኣመጋግባን ብምዝውታር ጥራይ ሓውዮም ናብ ዝነበርዎ ናይ ጥዕና ኩነታት ናይ ምምላስ ተኽእሎ ከም ዘለዎም ኣብሪሆም። ሓደ ሰብ መርመራ ክገብር ኣብ ሕክምና ኣብ ዝመፀሉ ሕማም ሽኮር ምህላውን ዘይምህላው ምርግጋፅ ጥራይ ዘይኮነ ቅድሚ ሕማም ሽኮር ከም ዘይብሉ ከረጋግፅ ከም ዘለዎ እውን ኣገንዚቦም። ኣብ ሃገርና ኣብ ርእስቲ ሸፈነ ጥዕና ኣብ ኩሉ ኩርናዓት ንምብፃሕ ዝካየድ ዘሎ ንጥፈታት መድሃኒት ዘይተመሓላለፍቲ ሕማማት ብሓፈሻ ናይ ሕማም ሽኮር ድማ ብፍላይ ንሕሙማት ብነፃ ከም ዝዕደል ብምሕባር ነዚ ብመንግስቲ ዝግበር ኩለንትናዊ ደገፍ ንምሕጋዝ ሕብረተሰብ ካብ ኣወለፍቲ ነገራት ክቁጠብ ከምኡ ውን ግቡእ ኣመጋግባን ስሩዕ ምንቅስቃስ ኣካላትን ከዘውትር ተላብዩ።
1: ዝርኩም ተዓዘብቲ ስዕብ ዜና ወፃኢ ደጊምና ንምክትታልኩም ብክብሪ ንዕድም። ኣሜሪካ ሲቪላዊ ዝርከቡ ሓያሉ ዕላማታት ኢራን ሓያል መጥቃዕትታት ተካየድ ከም ዘላ ማዕከና ዜና ቃሊሐን። ትሕቲ ቅርፂ መጓዓዝያ ምድሪ ብቐንዱ ድማ ድንድላትን መንገዲ ባቡርን ከምኡውን መዕርፎ ነፈርትን ትካላት ፀዓትን ቀንዲ ሲቪላዊ ዕላማታት ክኾኑ ከሎ ትካላት ፀረ ሚሳይል መፍረ ድሮናትን ስለያዊ ትሕቲ ቅርፃትን ድማ ካብቶም ዝተጠቕዑ ወታደራውያን ዕላማታት ምዃኖም ተገሊፆም። ኣሜሪካ ኣብዚ ሓድሽ ወታደራዊ ወፍሪ ነፈርቲ ኩናት ድሮናትን መራኽቢ ውግእን ትሳትፍ ከም ዘላ ተፈሊጡ። እዚ ከምዚ ኢሉ እንከሎ ኢራን ከመልሰ ግብሪ ናይትብ ልዕሊያ ዝካየድ ዘሎ ከቢድ ደብዳብ ኣብ ዮርዳኖስ፣ ኩዌት፣ ቀጠር፣ ባሕሬንን ካልኦት ሃገራት ዞባ ማእከላይ ምብራቕን ናብ ዝርከብ ብርክት ዝበለ ዕላማታት ኣሜሪካ መጥቃዕቲ ተካየድ ከም ዘላ ሓቢራ። ፕረዚደንት ኣሜሪካ ዶናልድ ትራምፕ ኢራን ናብ ዘተም ዘይትምለስ ኣብ ልዕሊ ሲቪላዊ ዕላማታታ ከቢድ ደብዳብ ከም ዘካየድ ድሕሪ ምጥንቃቁ ኢራን ኣብ ዞባ ማእከላይ ምብራቅ ከቢድ ዕንወት ዘውርድ መጥቃዕትታት ከም ትፈፅም ምሕባራት ዝዝከር እዮም። ኣብ ልዕሊ ኢራን ወታደራውን ቁጠባውን ፀቕጥን ምፍጣር ትንቀሳቐስ ዘላ ኣሜሪካ ካብን ናብን ወደባታ ንዝካየድ ምንቅስቓስ መራኽብ ደጊማ ከም ዝዓፀወቶ ይፍለጥ። ንመፃብቦ ሆርሙዝ ዝረገጠት ኢራን ብወገና ኣብቲ ከባቢ ዝርከብ ካልእ መስመራት ንግዲ ክትዓፁ ከም ትኽእል ኣጠንቂቓ ኣላ። ፈረንሳን ጀርመንን ኣብ ምዕባል ወታደራውን ፀጥታውን ዝምድነአን ዘተኮረ ስምዓት ተፈራሪመን። እቲ ስምዓት ፕረዚደንት ኢማኑኤል ማክሮንን ቻንስለር ጀርመን ፍረደሪክ መርዝን ሎሚ 17 ሓምለ ብጀርመን ኣብ ዘካየድዎ ዝርርብ ተኸቲሞ። ከም ኣካል ትስምዓት ክልተን ሃገራት ኣብ ምዕባል ፀረ ሚሳይል ናይ ነዊሕ ርሕቀት ሚሳይል ከምኡውን ምውሓዝ ፀጥታ ጠፈር ክተሓባበራ ምዃነን ኣፍሊጠን። ክልተን ሃገራት ድሮን ትግባረት ስምዓት እትከታተል ሓበራዊት ኮሚቴ ኣቑመን ኣለዋ። ኣሜሪካን ሃገራት ኤሮፓ ክትገብሮ ፀንሐት ፀጥታዊ ኣበርክቶ ክተጉድሎ ምዃና ድሕሪ ምግላፃ ተን ሃገራት ኣብ ናሓደሕደን ዘለዎን ሽርክነት ንምዕባይ ተበግሶታት ክወዝዳ ከም ዝጀመራ ይግለጽ። ብርክት ዝበለ ሃገራት ኤሮፓ ፀጥታዊ ተመርኮስነት ኣሜሪካ ንምጉዳል ዝጠልብ ፃውዒታት ከቕርባ ፀኒሐን እየን። ብሪጣንያን ሽወደንን ዩክሬን 16 ዘመናውያን ነፈርቲ ኩናት ክልእኻላ ምዃንን ቀዳማይ ሚኒስተር ብሪጣንያ ኬር ስታርመር ገሊጹ። ቀዳማይ ሚኒስተር ስታርመር ነዝሓበረ ትማል 16 ሓምለ ምስ ፕረዚደንት ዩክሬን ቭላድሚር ዘለንስኪ ብከተማ ኬቭ ኣብ ዘካየዶ ዝርርብ እዮም። እቲ ወታደራዊ ዓቕሚ ዩክሬን ምድንፋዕ ዝዓለመ ወታደራዊ ደገፍ ኣብ ፈለማ 229 ክትግበር ምዃኑ ብሪጣንያ ገሊጻ ኣላ። እዚ ከምዚ ኢሉ እንከሎ ከም ኣካል ትደገፍ ብሪጣንያ ንዩክሬን ኣስታ 350 ሚልዮን ዶላር ዝግመት ተወሳኺ ወታደራዊ ሓገዝ ከም ትገብር ኣፍሊጣ። ሃገራት ኤሮፓ ንዩክሬን ዝገብሮ ወታደራዊ ደገፍ ኣዛይደንኦ ምህላውን ዝተቐሱ ፀብጻባት ትስጉምቲ ነቲ ኩናት ብሰላም ንምዕራፍ ንዝካየድ ተበግሶታት ይዓናቕፎ ከም ዘሎ የረድኡ።

እዚ ከምዚ ኢሉ እንከሎ ሩስያ ኣብዚ እዋን እዚ ምስ ዩክሬን ክትዘራረብ ዘሎ ተኽእሎ ፀቢብ ምዃኑ ኣፈኛ መንግስቲ ሩስያ ዲሜትሪ ፔስኮቭ ኣሚቶ። ዝተሓበረ ቱርክ ንክልትኤን ሃገራት ምዝራብ ዘኽእል ባይታ ክተጣጥሕ ዘለዋ ቁርብነት ድሕሪ ምግላጻ እዩ። ንተበግሶ ቱርክ ዝመጎሰ ሚኒስትሪ ጉዳያት ወፃኢ ሩስያ ሃገሩ ነቲ ኩናት ብሰላም ንምዕራፍ ክትዝቲ ድሌት እኳ እንተለዋ ኣብዚ እዋን እዚ ግና ግዜኡ ከምዘይኮነ ኣረድዮም። ሩስያን ዩክሬንን ኣብ ፅዑቅ ምልዋጥ መጥቃዕትታት ከም ዘለዋ ዝጠቕሱ ፀብጻባት እቲ ወታደራዊ ርፅሚ ካብ 222 ካብ ዘካየድኦ ቲ ዝሓየለ ምዃኑ የረድኦም። ኩናት ዩክሬን ብሰላም ንምዕራፍ ኣብ 225 ኣብ ቱርኪ

2026 ድማ ብሕቡራት ኢማራት ዓረብን ስዊዘርላንድን ርክባት ከም ተኻየደ ይፍለጥ። እንተኾነ ግና እቲ ብመንጎኝነት ኣሜሪካ ክካየድ ዝፀንሐ ዲፕሎማስያዊ ርክባት ኣብ ዞባ ማእከላይ ምብራቅ ድሕሪ ዝተፈጥረ ወታደራውን ፀጥታውን ቅልውላው ተቋሪፁ ከም ዘሎ እዮም ናይ ቀረባ ተዓዘብቲ ዝገልፁ። ዝካየድ ዝርርብ ቀንዲ ጠንቂ ናይቲ ኩናት ብምንፃር ነባረ ፍታሕ ከምፅእ ዝኽእል ክኸውን እያ ሩስያ ክትፅውዕ ፀኒሓ ዘላ። ምስ ፍሕፋሕ ኔቶ ጠንቂ ናይቲ ኣፈለማ 2022 ዝተወልዐን ብዝሰፍሐ መልክዑ ዝቕፅል ዘሎን ኩናት ምዃኑ ይጥቀስ። 29 ሃገራት ፅላት ሰብ ዝሰርሖ ብልሕን ምዕባል ዝኽእል ውድብ ምትሕግጋዝ ከቑማ ተሰማሚዐን። እቲ ንህዝባዊት ሪፓብሊክ ቻይናን ሩስያን ዝርከበን ሃገራት ዝሓቆፈ ውድብ ሰብ ዝሰርሖ ብልሒ ኣብ ሓበራዊ ረብሓን ምውዓል ዝዓለመ ምዃኑ ተገሊጹ። እዚ ኣብ ከተማ ሻንጋይ ቻይና ኣብ ዝካየድ ዘሎ ዓለማዊ ዋዕላ ሰብ ዝሰርሖ ብልሒ ዝተፈረመ ስምዕ ብፍላይ ንሃገራት ደቡባዊ ንፍቀ ክቢ ከም ዘርብሕ እዩ ዝቃላሕ ዘሎ። ሃገራት ኩሉ መድያዊ ረብሓታት ሰብ ዝሰርሖ ብልሕን ምስፋሕ ብተናፀልን ብእኩብን ፅዑቅ ምንቅስቃሳት የካይዳ ምህላውን ዝፍለጥ እዩም። ኣብዚ መፅ ወርሒ ጥቅምቲ ኣብ ሆላንድ ክካየድ ተመዲቡ ኣብ ዘሎ ዓለማዊ ዋዕላ ሰብ ዝሰርሖ ብልሒ ብርክት ዝበለ ቁጠባዊ ስምዓት ክኽተም ትፅቢት ይግበር። ህዝባዊት ሪፓብሊክ ቻይናን ካዛኪስታንን ልዕሊ 70 ቁጠባዊ ንግዳዊ ስምዓት ከም ዝኸተማ ሓቢረን። እቲ ስምዓት መራሕቲ ክልተን ሃገራት ትማል 16 ሓምለ ብከተማ ሻንጋይ ቻይና ኣብ ዘካይዶ ዝርብ ከም ተፈረመ ተገሊጹ። እዚ ናይ ልዕሊ 15 ቢልዮን ዶላር ውዕላት ብምዕባል ቴክኖሎጂ ብሓፈሻ ሰብ ዝሰርሖ ብልሕ ድማ ብፍላይ ከምኡ ውን ሕርሻ፣ ትምህርትን ትሕተ ቅርፅን ከም ዘጠቐልል ተፈሊጡሎ። ክልተን ሃገራት ብዘይካዚ ወፍሪ ብዓይነትን መጠን ምስፋሕን ዞባዊ ፀጥታን ምውሓስን ከም ዝሰርሓ ሓቢረን። ህዝባዊት ሪፓብሊክ ቻይናን ካዛኪስታንን ኣብ 2025 ኣስታት 50 ቢልዮን ዶላር ኣብ ቀዳማይ ርብዒ 2026 ድማ ልዕሊ 13 ቢልዮን ዶላር ንግዳዊ ምልዋጥ ከም ዘካይዳ ፀብፀባት ይጠቕሱ። ኣብ ቬኔዙዌላ ብዝሓለፈ ወርሒ ሰነብ ዘጋጠመ ክልተ ተኸታታሊ ምንቅጥቃጣት ምድሪ ናይ ዝሞት ሰባት ቁፅሪ ናብ 5,000 ከም ተፀግዐ ተገሊጹ። ኣስታት 50,000 ዳህያም ጠፊኦ ከም ዘሎ ዝሓበሩ ፀብፀባት ውድብ ሕብራት ሃገራት እቲ ሃዝ ብናህሪ ክውስኽ ከም ዝኽእል ኣሚቶም ኣለዉ። በቲ ኣብ ታሪክ ቬኔዙዌላ ዝሓየለ ምዃኑ ዝተጠቕሰ ምንቅጥቃጥ ምድሪ ኣስታት 2 ሚልዮን ትካላትን መንበርን ክዓኑ ከሎ ኣስታት 8 ሚልዮን ሰባት ብኣሎታ ከም ተፀልዉ ተገሊጹ። ብዘይካዚ ብሰንኪቲ ሓደጋ 600ታዊት ናይ ጃምላ ሃገራዊ እቶት ቬኔዙዌላ ማለት ኣስታት 7 ቢልዮን ዶላር ቁጠባዊ ክሳራ ከም ዝወረደ ክኢላታት ኣፍሊጦም። በሰላ ናይ ተፈጥሮዊ ሓደጋ ኣብ ሓፂር እዋን ዝሓዊ ከም ዘይመስል እዮም ናይ ቀረባ ተዓዘብቲ ዝገልፁ። ዜናታት ምዛም ኣርስታት ዜና ክደግመልኩም። ፕረዚደንት ኢሳያስ ንኣቦ ወንበር ልኡላዊ ባይቶ ሱዳን ጀነራል ዓብዱልፈታሕ ኣልቡርሃን ተቐቢሉ ኣዘራሪቡ። ሚኒስትሪ ሕርሻ ኣብ ቀዳማይ መንፈቅ 2026 ኣብ ዞባታት ናይ ዘሰላስሎ መደባት ስራሕ ገምጋም ኣካይዱ። ሃማድኤ ዞባ ሳዋን ላዕለዋይ ትካላት ትምህርትን ደቂ ኣንስትዮ ተምሃሮ ኮሌጃት ስልጠና ወዲቡ። ኣሜሪካ ሲቪላዊ ኣብ ዝርከቡ ሓያሉ ዕላማታት ኢራን ሓያል መጥቃዕታት ተካይዳ ኣላ። ፈረንሳን ጀርመንን ኣብ ምዕባል ወታደራውን ፀጥታውን ዝምድነአን ዘተኮረ ስምዓት ተፈራሪመን። ብሪጣንያን ሽወደንን ዩክሬን 16 ዘመናውያን ነፈርቲ ኩናት ክልእኻላ ምዃነን ገሊፀን። ባርከ ዝኽርኩም ተዓዘብቲ ንሰዓት ዝተዳለዉ ዜናታት ኣብ ሰዛዚ ምሎ ስለምክታልኩም ነመስግን። ምስ ተረፍ መድባትና ንሓድገኩም ብወገና ሰናይ ምሸት።

0: ኣኽልካ ምስ ሰጠወኸ ኣብቲ ኣግራብ ኣብኡ ትደልዮ ኣብኡሎ እንተስኢንካየ ግን ትደልዮ መሊሽካ ንኒአ ትኸይድ መሊሽካ ናብዚ ተንቆልቁል እንተስኢንካየ ግን
1: ትማንዛኻ ክሕሽዎ ዶ
2: ድሓኒ እዩ
1: ተፃዊትሎም እንዲ ተካልሳው
2: ዝገርመካ እዩ
1: ፈጣሪ ዳ ይዋዕሉን እምበር ሳውን ዕፉን ነሩ እንተዝኸውን ስኒ ካልእ ሕሊፈይ መሃብክዎ
2: እንታይ ምገበርካ
1: ጭጭፍ ጭጭፍ ኣቢለስ ንረዳኣድ ግና መብላዕ ክዎ ነር
2: በልድሓ ምስ መፀ ምምላስ ሕሸኒ ወይ ከዓ ተመፀ ንላኣ ከወደቐሽ መፂካ ነይሩ በልለይ
3: ሓወይ ዝብ ዘሎ ዘሩ ቅረብ ኪድ
1: ዘፊ
4: ደልካ በል ወረኻብ ከተሸጓሸጉ ሒሕ ትብል ዝፈልጦ ዘይብለይ ንዓት ወቕረኒ
0: እቲ ድሓ ምሳሪ እያ
5: ስማ ኣንዶ ግዳል እዚ ዳይር ንዓይኖም ንመርዓ ምሕታቱ ዝሰልጦ ድኸውን
3: እዚ ውራይ ብጭሉቅ ክንገብሮ ተሰሚዕና እወይ ኣነ ከዓ ሓንቲ ላሕምላሙ ንዓሪ ደሲ ዓዲ ሙሉእ ከምስሕ ተሰሚዕና
5: ሳውን ከመይ ዝበልዎ ለዋሃድ ይመስልካ ዓዲ ናይ እንኮ ኣራዊዶ ገለዶ ዝብሎ
6: ንቲ መልእኽ ይኮ መልእኽ
7: ይንትባ
8: ግር ከም ኢልካ ኢልካ
7: ይንትባ
8: ግር ከም ኢልካ ኢልካ
7: ንቤታይ ትንገርዮም እምበሪ ወይ ዓይኖም ኣመናይ ኣባህ ትብለኒ
8: ኣንታ ሓንቲ ትሎ ጌርካኒ ኣቤት ንዋሕ ክንደዚ ቃሕታ ውሽጢካ ደጊኢልካ ፀኒሕካሲ ምስ ነገርካ ንክንደይ ቆም ፈኺስካኸም
7: ፈኺስኒ ፈኺስኒ
8: ክስታይ ዘይንገብር
7: እንታይ
8: ንባዕለቦይ ብጎቦ ዘይተወግዖም
7: እንታይ እንዳበልኩ
8: ንዓይኖም ቃሕ ከም ትብለካ ትነብሮም
7: ሸኸ
8: ተገደደሲ ኣቦይ ብዘይውዕል ሕድር ናይ ኣብርሃ ከይዱ ነግሮ
7: ባዓርቲ ሕይ ወዲ ክጠሪሽ ከዲ ክዝዘረባ
8: ወረ ጓሕ ጊሐና ይልበይ
7: ግርም ክስታይ ግበሪ ስራሕኩም ዎ ስርሒ ናይ ንእሽተይ ምዃን ክካ ሓሰብ እዩ
8: በልተ ሕሽካሲ ተረመፅ ተለሎ ሕማም ውሽጢ ካብ ሕማም ደገ ዝጥዕመስ ኢልካ ሎ ወይ ዘረባ
7: ኣይባ ባ ንእሽ ባ ንእሽ
2: እንታይ ዳ እናሰርሐ ክስኢልካ እቲ ክዳ
5: ሰማዕኩዶሺ
2: ይ ሎሚ ኸ ትዳያር ረክቦ ደኸው
5: ምስዎ ኣሎ
2: በልስከ ተዳሂለ
5: ባ
2: ይ ኣይፈሉ ህወኺኢለ ክኸይድ
5: ዘይተኣቱ
2: ድሓንቲ ዳሕየዳ
5: ዳይር ዳይር ንዓኻ እንደይ ወደቀሽ ዳሃየካ ኣሎ ንዓስካ ቅልክል ኣሎ
9: እንታይ ወደቀሺ
2: እንታ ንዓስከ እንታ ናቤላ ተሸሪብካ ሃለውሊስ ንከቐኒ
9: ውፅ ኢለ ነይረ
2: ኣይተመላልሰኒ ርኢና ዝብል ድማ ስኢነ ዳሓርካ መልሲ እንተኻ ከይነግራ ዝተሰኪፈ
9: ሓቅኻ እንዲኻ
2: ወዮ ዝበልካ ንስ ስድራ ኸይዶ እዮ እቲ ቆውዕ ሓሚቕና ቆልዓ ድማ ተራት እናባሃልቲ እዮ
9: ሓለፉኡ ድኣ
2: እዋ እታ ዝበልካኒ ነጊር እዮ እታ ዝበሉኒ ከዓ ነግረካ ኣለኹ
9: እዚ ምኽኒት ኣይመስለኒ
2: እንታይ ዳ ውዲ ዳይር ዘየለይ ትሕሰብ
9: እሞ ሎም እንተተወሓ ሓደሲ ተብፃሕካ ኢሎምን ዘይከርኩ
2: ብኩሉ ፈቲነ ቆልዓ ተሪራትና ከም ዝተርዳእ ንስድራውን ክንፀንሕ ባሃልቲ እዮ
9: ንሶም ዝሓሰብዎ ገይሮም ኣሎ ዝሓሰብክዎ ተሪፉሎ
2: ዳይር ናብ ዘይከውን ኣይትመጣጠር
9: እንተ ትዝበልኩኻ ኣኽቢርካ ስለ ዝገበርካለ ይቕኒለ እንተ ጉዳይ ዓይኖምን ኣቦኣን ግን ድሓን ከመየ ናበይ ከብሎ ባዕለይ ኣለኹ
2: ዳይር ርጊ ካብ ሕሳብ ከርድካ እዩ እዚ ቀሊል ጉዳይ ኮነ ንመብሱ ወየ ዝብለካ ዘለኹ ከነግዳ ብረኽ መዓልቲ
9: ራፊቱ
2: ተኮይነታ

0: ስደት ትኸድ ኣለኺ ትኸድ ኣለኺ
1: ኣይ ድኸይ መንገዲ ኢኻ
2: ኣርኩሎስቲእዋይንስንከይድና
1: ዋይ ንሱ ንጨፈቁን ፍ ደኺምና ቡን ተበልናኩም ከዓ ድቃስ ክኸልኣና ይበልኩምና ህኮት
2: ብውሳኺ ብነብሲ ክዳብ ዝኸትከ ዕዝር ትብል ኾንኩም በሪ
1: ንስኹም ስገዲፍኩም ዶፍግም ዶክትብሉ ይፀናሕኩምን ግን ምባነናትካ ሓቢእካ
2: ሽማይ ወደይ
0: ኣቦ
2: ንዕድርማን ዝኻ ንገሮ ሞ ሓያስከ ክልተ ኣድጊ ጌርኩም ዕንጨይትን
0: ናይ ድሓደ
2: ድሓን ግን ዚ ክትፈልጦ ርጋይ ትብል ዝወደይ ረኺብካ ሰበሶ
3: ኣቦይ ናይ ድሓን ድዩ
2: ድሓን እዩ እቲ ሓሳብ ድሓን መዓልቱ ምስ ኣኸለ ትፈልጦ
0: ካብ በልካ ስሕራይ
2: ኣራይ ትበልካ ታማርያ ኣይፍለጥን እዩ ዕሚም ክብል ዝኽእል ኣይሰኣንን እዩ ንገረኒ ሞ ባዕለይ ክነግሮን እየ
0: ካን ከምዛ ዝበልካ ንብጠቕሊ እንታይ ይኽብሎ
2: ኣኺሉ ኣንሰ
0: ንማዓሲኻ
2: እንተገለት እብዚ ሳልስቲ ተራቢልኩም ወይ ናብዚ ቤት ወይ ድማ እንዳያ ካብ ምሕፅን ወይ ድማ እንዳያ ካብ ረሃብ ትጋግብዎ
0: ኣራይ ገርም
1: ብኣሞ ምስ ወዮ በዓል መዓልቲ ጎፍ ንጎፍ ተረኺብና ብዙሕ ተባሃይልና
2: ድንቂ እምበር ዝጎደለ እንተሃልዩ ካብዚ ቤት ዝመላላእ ዝበልክዮ ኩሉ የፀብቕልና ዝበልክዮ ግበር እዩ
1: እወይ እቲ ክንሕግዞ ዝግባአና እኳ ነጊሮምና እዮም ድሓ ዘሎ ንገብር
2: ግር ንሕና እውን ተወሓሒትና ኣለና
1: ድንቂ
2: ኣነሲ ኣብቲ ፈለማ ዘይተዋሕጠትለይ ድሒራ ባህ ዝበለትና ሓሳብ
1: ፈለማ ወይ ናዓናሲ ድንግርግር ኢልና ነይሩ
2: ሎም ሎም ክሓስቦ ከለኹ ሲ ክንደይ ባህ ትብል መስለኪ
1: ሕጂ ተሰቂራትኩም
2: ይገርም እኳ
1: እንዳ ሓደርኩም እምባር ተሰቂርኩም
2: ይገርም እኮ እዩ
1: ወይ ጉድ ግርም እዩ

0: ጌጋ ኣቦጓል ንባህ ዝበሎ ይሂባ ንባህ ዘይበሎ ከዓ ይኸልኣ እምበር ከም ሓቂ ንዓኻ እውን ዘፈንፍን ነገር እኳ ኣይነበሮን ግና ኣቦጓሉ ድልዮቱ ክገብር ይኽእል
1: እሞ ንዓይን እንዳይር ተሓሲሙ
0: ስማዓ እስኪ ማዓ እንደ ዝወዱ ንስኻ ትመስል ሒለል ከመይ ዝበለ መሸከል ሒዝካ ሲ ኣወልድ ዓዲ ከንተወዳእሲ በቃ ኣብ ሓንቲ ዓይኖም ክተክል ተኾንካ ኢኻ ዓይንኻ ካልእ ሃሰብ ካልእ ኣዋልድ ሃሰስ ዘይትብለሉ እንተኾንካ ኢኻ ተሕምም
1: ከም ዓይኖ ሞ ከዓ ክኾነ ይክእለ
0: በላ ኣባኣስ ዕጭ እምቢ ኢሉ እኳ ኣሎበል ክነግረካ እምቢ ኢሉ እኳ
1: በልኣ ነዳይረኣነ መን ምዃነይ ከዓ ኸርእዮ የብለካ ሎ
0: በል ክነግረካ ታቆልዓ እንታ ኻ ከተዛርበኒ ትደሊኻ ዘለኻ ትኽትኾኒ እኳ ኻ ዘለኻ ቶክ ዶኸብሎ
1: እንታይ እዩሱ
0: ተኸዓ ከምዝዕለለህኒ በላ ግሂደ ክነግረካ
1: ግር
0: ሽማይ ሂኺኽ ከም ዝብለላ ንዑኡ ክብዎ ደልዮም ከም ዘለውን ነጊርሃኒ ላ በል ክትፈል በቃ ዕረፍ እጅ
1: ድሓን ሽማይ ንዓይኖም ከምዝዘልያ ሞኸጣልል ሽዑ ዝገብሮ በዕለይ ኣለኽዎ ኸ ኣብለካ ሽዑ ንገብረ ኣሉ እዩ
0: እንታ ኸመይቲ ተወዲ ሰምዓ እዝኒ እንተልዩ እኳ ንሕና ንብለካ ኣለና ኣነይ ነግረካ ኣለኹ ኣቕሪበ እወ ኣብዛ ዓዲ ኣዋልድ ኣለዋኻ በዓል ወይና ኣለዋ በዓል ፅገ ጓል መላእከ ኣለዋ በዓል ኣድሃ ኣለዋ ኣብዚ ጎደባ ዓዲ ከይድካ እምኻ መሪፅካ እኳ ኣይትውድአንን እንታኾንካ ብሓንቲ ዓይኖም ጥራሕ ትቆረባ እንታይ ከመይ ዓይነት ዝነብሲ ሒሽካ እንታኾንካ ኸ
1: ድሓን ሽማይን ዓይኖም ምፍታዊ ሞቐስ ኢለ ኸጣልን
0: እወ
1: ሽዑ ነር
0: በል ኣነሰይ ክነግረካ እታ ትንገር ነጊረካ እንዴ ስቕ ሕቱም ኢለ ኣለኹ ኣይዛረብን ካብዚ ንላዕሊ
1: ድሓን ካልእ ሞ ይፅንሓልና እንታይ እዩ ኣበሳይ ምኽሊኡ ምኽንያት ሲ ክሓቶ የብለካ ኣሎ
0: ንባኣ ክትሓቶ
1: እዎ ክሓቶ
0: ግደፍ ኣይተሓትትንኻ ኣይብለካን እያኒ እወ ክትረክብ ክስእን ሕተት ከም ድላይካ ከም ድላይካ ሕተት ግና ክትጥንቀቐላ ዘለካ እዛ ዓይኖም ዝብሎ ቆልዓ ነቦኣ ከምዘፈራራሕካዮን ነቦኣ ከምተዛረብካዮን ነቦኣ ያዕ ከም ዝበልካዮን እንተሰሚዓ ንዓኸ ኣብዛ ዓዲ ኣይተቐኒየካ
1: እንተ እንታይ ክትገብር
0: እነ ይነግረካ ኣለኹ እቲ ትገብሮ ኮይ ነግረካ ኣለኹ ግደፍ ኢለካ ኣለኹ
1: ድሓን እኮ ኢለካ የ
0: እንታዚኣ ንፈልጣ እንዲና ንሕና ድሓን ድሓን እመይ ትበል ንፈልጣ ኢና ግደፍ እዛ ቆልዓ እዚኣ ዓይንን ቁሪኣ ግደፍ ኢለካ ኣለኹ
1: ኣያ በርሀ እቲ ዝገብሮ ባዕሊ ኣለኹዎ ድሓን ከዓ ናይናታስ
0: ቀስ መበል ቀስ በል እንታ ወደ ረአያ ንዓንደ ስምዓና

0: ሲኑ ንኸሉ ዘየታ እዮም
1: ኮነት ሞተት ዓይኒ ምያናት ይበሃላ እዩ
0: መን መርዓት ምስ በለክንቲ ኩሓላ ኣድዩ ዝተባሃለ
1: ዝገርም እኮ እዩ ገሽቆኒ ኢኻ ኢሎ ሞ
0: ኣወል ከጣዮ ኢልኸውን
1: ኣይ ኣነስ ይመስለኒ ናብ ሓዊሉ ዝኸደ መስለኒ ወዝ ብሕልፍ ክብል ምስ በረኻ ዕልል ሰሚዐ እዮ
0: ኣንታ ኣክንዲ ግደፍ ተናሳሕ ኣድኻ እቶሲ ብሓዊ ገይሩ ክንክሰና
1: እንታይ ምኾኑ ብሎ ኢና ኣይቲ ግና ጋኒ ንሰሪርዎ ከደ ግዳ ክላ ብርኩ መዓልቲ
0: ሩበርሩበርሩበርሩበርሩበርሩበርሩበርሩበርሩበርሩበርሩበርሩበርሩበርሩበርሩበርሩበርሩበርሩበርሩበርሩበርሩበርሩበርሩበርሩበርሩበርሩበርሩበርሩበርሩበርሩበርሩበርሩበርሩበርሩበርሩበርሩበርሩበርሩበርሩበርሩበርሩበርሩበርሩበርሩበርሩበርሩበርሩበርሩበርሩበርሩበርሩበርሩበርሩበርሩበርሩበርሩበርሩበርሩበርሩበርሩበርሩበርሩበርሩበርሩበርሩበርሩበርሩበርሩበርሩበርሩበርሩበርሩበርሩበርሩበርሩበርሩበርሩበርሩበርሩበርሩበርሩበርሩበርሩበርሩበርሩበርሩበርሩበርሩበርሩበርሩበርሩበርሩበርሩበርሩበርሩ

0: ኣንታ ትዳይር በዚ ሓሊፉ በዚ ድማ ተመሊሱ
1: መዓሰ
0: ብኣምሆ
1: ናብ ሓዊ ኸውን
0: ንሱ ከዓ ናብ ሓዊ ከምሓዊ ክኸውን ኢሉ
1: ሓቁ እዩ
0: ትፍበሎ ሽፍታን ሰዓብቶም ክበዝሑ
1: ኣይረ
0: ንዓይኖም ሓይትላ ድማ ሰሚዕካ ዶ
1: ወረዶም ሕቡ ኣለዎ እዩ
0: እሙዓይ ኣብርሃ ስቂሉ ህወኢልካዮ
1: ኣይረ
0: ሓዊ ሽፍታ ንሱ ንዓይኖም ክምርኦስ
1: ንልዒ ዎ ኣነሲ ኣብ ልብኻ ትትረፍ እምበር ሓያለይ መዓልቲ ሽማይ ምስ ዓይኖም ወጃዕ ክብሪ ኣሎ
0: ወይለይ ቁሙጥ ዘረባ ብሓቂ ካዲኻ
1: ሓቃየ
0: ውፋቶም እዮም ዝመስሉ
1: ወኒ

0: ትቦይ ምባል ሴት ረካ
1: እቲ የ ምባል ከነ በይታ ዓዚሩ
2: ንሱ መፅናሓልና እንታይ ኣበሳይ ጓልካ ኣብኻ
1: ዘይጣዕመኒ ኮይኑ
3: ኣነ ከማና ክቢራ ሓይ
2: ጓልካ ዳ ብሕሜት ምውዓል ኣብ ዘይከፈቱ ኮይና ዘላ
1: ኣነ ብርሃዶ ሰርዓድ ምባልዩ ክንዝ ዘለፋ
2: ኣብ ምንታይ ዝመሰለ ጎበዝ ምጓልካ ምትራፍካ ሰኒፍካ ኣለካ ኣሎ
1: ግደው ደረኣ ክበር ሓውኻ ዓዲ ሕምሳ ዘሎ ዘይተረኣየካ ኮይኑ ድዩ ካሓሊፍካ ደበስ ትኾን ዘለኻ
2: እዚ ንወዲ ከምዚ ናይ መክኒካ ዕጭ ከም ዝበልካ ንፈል
1: ጠንጠነንታ ዕጭ ጎታኹ ረሪኢኻ ሰኣና
2: ንሃንግር ክንረአዩናኸ ኣብለካ ኣሎ
1: እታ ትገብር እንታ
2: ዝገብሮ ሽዑ ትርዮ ኣብለካ ኣሎ
4: እንታ ዘይትምሃማን
1: ዘይቀትል ስቕሕር
2: ንዓይ ዘ ሃመማ
1: ሃመማ ይብልኩም
0: ኣነ ዝበልኩ ሃመማን ዘይቀትል ቕሕረ ኢለ
2: ፈዶ
1: ክትቅሰልካ
0: ዘይጉቦብገዝኦም
1: ጋኒናት እዮም
5: ኣብርሃ መስማዕ ምደበ
6: ምስመን እዩ
1: ጓልዘይሃብ ጓልዘይሃብ ጋኒልካ ክንዝዓጀጆ ናይ ሓዊ ከይኣክል እዚ ኣርሓ ኮይኑላ ዝዓዲ
5: እዚ ኩሉ ብሰንካ ዓይኖም ድዩ
0: ጓልሃበ ኒሉ ሽማግለሰድ ድለ
7: ግርም
0: ምስ ድራ መኪረ ክነግረካ ኢለ እዮም እው ከ ዘለኩ ቀልጥብካ መልሲ ነገረኒ ስበለኒ ኣነ ከዓ ካዚ ተከፍ ጠዕመኒካ ኣነ ጊረ እንደለካ መንገዲ ፀኒሑ ከምዚ የለን
5: እንታይ ኣዋልድ ከም ጠሳእና ብዝዓዱ ድኣዩ ዓይኖም እተዘይሃብኩምኒ እዩ ዝብል ዘሎ
0: ብገዝኦም እዚኦም ጋኒናት ጋኒናት እዮም ብገዝኦም
5: ገለ ተወሊ
6: ሓውዝ ሓማም ሰኒና ዘሎ ከይኣክሎሲ እዚ ከዓ ከምዚ ኣኪልዎም ከምዚ ኮይኖም ክተርፉፀቦም
5: ፀጊቦም
6: ብምልኦም ኣጋንንቲኦም እዚኣቶም ተረፍ እንብምባልናሲ ክንዲዝንክሒራ
0: ብገዝኦም ጋኒናት እዮም
6: ኣጋንንቲ ኣጋንንቲ እዳርኣ ከምዚ ኮይኖም ተሪፎምዓሎም ትርከብ
5: ንበርስከ እንታይ ዝብሉ ነ ሕምስ ምስ መራቢልዋ ዝዓዲ ከመይ ንበለ ጉብዝና ይሒ ዝብሉ
8: እንታ ከምዚ ዓይነት ዓውዓዋ ኣሎ ድዩ
6: ምኻነ ይባብታ ዓቢልዎ
8: ዓሻ ቀስ ብቀስ ኮይ ታዕ የብሎ ፅባሕ
6: ዋይ ዝሽሉ ከይፈጥዎ ክቦንዲ
8: ኣንቲ ዳር ኮ ይርየ ወዲ ዘውጎ መፅኡ ኣብ መንጎኦም እንተዘይኣትሲ በሊዕዎ ኮይኑሩ ነዛ ንክበልዖ ስቁርብ ተሪፍዎ
6: ብለ ይባ ኣንታ ናበይ ከዳ ኣቢሉ
8: ዋ ድዒ ከርክበካ የ ሕለፍ ኢሉኒ ምንዲ ፀኒሑ
6: ኣንታ ያ ሞት ሓጊዘ ምበኣ ከይ ሃርሞ
8: ንመን ንደየል ዋ እታኾንክንቲ ኣይውዕልዎ ንባ
6: ኮነንውዕልዎ እንዮም እዚኦም እንታይ ልብለዎ
8: ብኣምሆ ናብቲ ሓዎ ናብ ዘርኢ ኮይዱ ከሎሲ ኩሉ ዝርዝር ኣቢሉ ፀገማት ዘጓንፎ ዘሎ ዝዓዲ ኩሉ ምስ ነገሮ እንታይ ኢልዎ መሲልኩይ ሓንዳሓን እንታይ ፀገም ኣሎ ብጉቡእ እንተሃቡካ ፅቡቅ እንተዘይሃቡካ ከዓ ባዕለይ ከውህበካ እኮ ኢልዎ ሳውን ባዕሉ
6: ሳውን ነገር ተሒዝዋ ዳ እሞ ደቂ ሰሓዲሩ ኣሎ
8: ግናሲ እንታይ ገዲስዎ እዩ ናብ ዓይኖም ጥራሓያ ዓይኒ ዘውድቕ ካልኦት ኣለዋ ኣሎ
6: ስቕድኣላል ከምኡ ገይሩ ሓውን ሓሰር ንምለሰላ ዝዓ
8: ኣንበሳ ዳ ኣንበሳ ኮ ከም ተቋየቆ ያዕ ከም ዝበሎ እንድሕር ዳኣ ሰሚዓሲ ዋ ትገብረሉ ደሞ ሕራይ ትብሎ ዶ ትብል
6: ኦይ ንፈልጦ ሓክንሲ ዋጋብ ፂል ክንበላ
8: ከምዓይ ትበል ዓይኖም እኮ ኣይፈለጥ ቅያና ኣሎ እዚኣ ኮ ፍሉይ ትሰብ እያ
6: ፈልጣዎ
8: ዋ
6: ኣንታ እያ ስማዕ ኣሎ ኣነስ ናብሳውን በፂሖ መፅእ
8: ዋይ ወድሓ ብሓደ ዘይንተይ ድማ ኣነ ከሰኒየኪ
6: ፋሉ
4: ዳይብ ነገር ፍርቅ ፍርቅ ካብ ገበራ ንስኻ ክትከታተለሉ ፅና
8: እወይ ድሓን ክስታይ እንዲገርዋ ናብ ዓውዓው እንዲቀይርዋ ዘሎ ሓቂ ኸ ሓቂ ኸ በሊ ድሓን ድሓን በሊ ድሓን ክዲ ክዲ ድሓን ንስኺ በቃ ኸይዲ በሊ ፅቡቕ መገዲ ይግበረልኪ ኩሉ ከዓ ነጋግሪ እየ ኸዘጋጠመ
4: ደይናዒልእየዋይ
8: ካብ ጥጥቆስ ናብ በርበረ ሓሊፍኪ ማእስኺ ኸ ክትከዲ
4: ፅባሓይ ሓሲበ ዘለዉ ወላብቲ ፀሓይ ዕራ ምኸድኩ
8: ሓራ ይበለ
4: ኣንዲ ዶምና እንድ ከምዛ በርበረ ኣበይ ክንገር
8: ድሓን ድሓን ፅቅ ደበለ ናባና ክትከውን እያ
4: ከመይ ድ ኣንድ ዳብልን

0: ዋይ ኣንተ ወ
1: ኣነ ባና ዓኺ ኣንቲ ተቋም ክብለኪ እንታይ ምንታይ እንበኣልኪ ሽርብ ኢል ትቐኒኺ ብድሓንዲኺ
2: ሓቂኺ ኣይተጋነና
1: እወ ብዝኾነ መርዓ ክቐሪቡ ካርጥርጥ ኣቢልክናሲ ዓዲ ሕሞክ ክድም ክትብል ኢኺ
2: ከምኡ ድዩ ዝኸውን ዘሎ
1: ይብልዎ ኣባይ ትበሊ
2: ብሕይ ንዝኸዶ መንገዲ ትውድእ ለይ ምህላውኪ እዩ
1: ግዳህበለኒ ኣቦ ክሲ ንዳየር ንዓይኖም ክሓትሉ ካንጠርሾም ዮም ምሕራ ኢሎሞ
2: እንዳይ ኣብርሃ ይፈተቡ ኣቕቢፆ
1: ዓይኖም እውን ኣቕቢፀ ያ
2: ብኣምሆ ንዳይ ረኺባ ሕንን ኢላትሉ
1: ኣቦኣ ጓል ከምቲ ዘርኢ ሰሚዑ ንዳይር ያዕ ምስ በሎም ኣፍኣፉ ንኩዕን መልኩዕን እያ ዘተሓዘቶ
2: ጓል እያ እሞ ሸረፍ ተባዕታይ ተትሕጭደን
1: እዋይቲ መጣጠሮ ክነው
2: ንመን ይኽንቲ
1: ኣንቲ ነቲ ዓይኖ ኣነሲ ነቲ ሓሳባአ ናይ ቤታ ናይ ዓዳ ብፍላይ ከዓ ናይ ሳውን ክትሓስብ ክትብል ክፀንሕ ክትብል ካብ መርዓ ኸይኖ ሓይ ስክፍታይ
2: ወረኸበይ ናበየ ክተብል እየ ዝዘረባ
1: ሓቀየ
2: ዳይርሓዊ ገፅ ቀይሩ
1: ናብዚ ሽፍታ ዲኸ
2: እወ ናይ ኣብርሃን ናይተ ኸኣን እስካ ዕፍ እናበለና ክንሓልፎ ናይ ዘርእሲ እንታይ ንምዃን እዩ ክንዲዝሸለው
1: እንድዒ መዋድቆ የፀብቐሉ እምበር
2: ሕድሩ እሞ ዝብለኩ ኣይፈልጥን
1: ሓቁ መኒን እንዳበለ ኣብዘይደሙ ክእቲ ወይ ዘፍርሕ
2: ዘይቀና ኣይወለ ትብል ምስላ ኣብ ዘርኢት ዓይን እያ
1: ናበይ ገፃ
2: በልንዕናይ ንእቶ ቤት ኣቦዮን ግሆ ምስ ወፈሩ እዮም ኣብ መትቁርሶም ክገብር
1: ወይ እቲ ቦክሲ ብድሕሪ ክስ መንከኣልዮም እዩ
2: እዚ ኣነሲ ብየ ዝሓስብ ዘለኹ ኣንቲ ሞባይል ንዕናይ ንደእቶው
1: ወይ ክኸይድ ዳኣ ማይ ከዓ ከይመፀና
2: ወላ ፅሒ ምስ በሎ ንዶ መኸድኪ
1: ከይደ ዳኣ ብሩክ መዓልቲ
2: ዋይ ሓራይ በሊ
3: እንታይ ዓርከት ኣነ እዚ ነዚ ዳየር ስለባብ እየ ዝሓስቦ
4: እንታይ ለባማ ዳ ምሰብኡ እናተዳፈረ
3: ምስ መናጣ
4: ምሰይ ኣብርሃ
3: እንታይ እንዳለ
4: ወረሰብ ይገላጊሎ እምበር ከይዶም ተዋቂዖም ነይሮም እዮ
3: ዋ እሞዚ ዳ ፀጊብ እዩ ዘይትብለኒ
4: ፀጊቡ ንፈረቐን
3: ኦይ ብኣምሆ ረኺቡ እቲ ሽማይ ዓርክኻ ስንምንታይ እዩ ምስ ዓይኖም ዝቐረበ ኢልካ ዓይናይ ዘረባ እዩ ሕንን ኢሉ ኣለ
4: ኣንታ ተፀሊሉ ዳ ኸይሉ
3: ክላ ወሪድዎ ፅላለ እንታይ ክፅለል እዚ ሰብ ፀልል እምበር
4: ሰብኣይ እንተኮይኑ ሞ ብኣፈይደ የለኒ
3: ኣይ ኣንታ ዘይረኸበካ ኮይኑ እዩ እምበር ምዝራብስ ድሕር ዝብል ኣይመስልን
4: ወይ ዘረባ ወረ ኸመይ ከመይ ኢሉ ናተይ ናይ ዓይኖም ንፈሊጡ
3: ወረደ ማሕበ ኣለዎይ
4: እዛ ዓይኖም ከትም ኢላቶ
3: እንታ ደንዲንዋ እንዲ ሰብ የብላን ኢሉ እንዳሉ ዓጀው ዝብል ዘሎ
4: እንኳዕ ኣባይ ሰማዓቶ
3: ዋ እንተሰምዐቶ ከንታ ክትገብር
4: ዋ ኣብ ኢዳ የውዕሎ ብዘረባ ሓለፈሉ በሎ
3: ዋላ ሒዛ ድክር ተብሎ ንዝዳ ትደክሮ
4: ወይ ዳየር
3: ዳየር ወ ቀረኣያ ፀጊቦም ኣለዉ
4: ዘከርኒ
3: ይመለ ሃርከቲ ዝበለ ይበል ዓቕሊ ግ
5: ስማዓስኪ ብዘንካን ዓይኖም ክእበል
4: ዳየ
3: ዳየ ሰላም ጌርካ እንደ ቤትካ
5: ንስኹም ከለኹም ሞ ከመይ ጌርካ ሰላም ጌርካ ቤትካ ዝ
3: እ እንታይ ኣቢስና
5: ንስኹም ዘይትቡስ ወረሉ
3: ዳይተኸ እንታይ ተኻ ደሊኻ
5: ኣነ ዳየር ኣነ መን ምዃነይ እንተዘይርአኩም ኣይዓነን የብለካ
3: ወዲ ኸፈላኸ
5: ወደ ርዓኸ ኣባል
3: ልዕሊ ዝኽፀረካ ኣይክእልን ብኣምሆ ኣበሳ ዘይብሉ ጎበዝ ኣብ ቅድመይ እናዋረድካዮ ሰቕ ኢለካ ሕይ ድማ ኣብ ፊተይ ኣብ ቅድሚ ትደጋግመለይ ኣለኻ
5: እሞኸ
3: ይኣክል
5: ተዘይዓኸለኸ
3: ይኣክል ሕይ እውን ነግረካ ኣለኹ ቆርበትካ ኸይትዮ
5: ቆርበትካ ከይትፅይቕ ግርም ብሓደ ኸ ኣለና መናይ ቆርበቱ ክፅይቕ ሲ ብሓደ ኣለና
3: ክድግድ እቲ ትገብረኻ ንርአካ ኢና ንሓለና ካ
4: ግለት
3: ወይ ፅጋእ እንታ ኸመይ ዶ ይፀጊቡ
4: ብኸፈት እዩ ነይሩ ኣፀቢቑ ምፈለጠና

0: ስቕ እንተበልና ድፈርሃና ያኩምሱ
1: ዝመሰለ ምሰሎ ውሽጢ ከዓ ንፈልጦ ኣፍግዳ ንብ
2: ተደኒቐ እዋይ ትብዓት እዋይ ትብዓት አንታ እምም ነዛ ዘረባ ኣፉ ከምዝሕዝ ገርኩሞ ነይ ኣብርሃ ተዳፊርዎ ሰሚዐ ንሓያል ግን ሓያል ኣለዎ ዝበሃል ስሎም ርአ እያ
1: እንታ በይ እንዳ ፅኒሕኻ
2: ኣብዚኣ ኣብዚኣ ምሳኹም ፅን ኢለ እንዲኹለን ክሰምዐን ፀኒሐ እንታ ኣነ ደኣ ዘይብለይ ዘይብለይ ግና ነዚ ከምዚኣ ገርኩም ዶተሓስኩም ሞሲ ንሳ እውን ከዳ ኣፉ ዶይ ተትሕዙልና እንቱም ደቀይ
1: ንሓ ንሱ እውን መዓልቲ ውፅበ
2: ሓንበሉ ኣየን ዋሓዮ እንታ ኣነኮ ፈኒ እየ ፈኒ የብላ ንበላ ሓንቲ ጥራስ የብለይ ወይ
1: መዓንታ ቆሚ ተበል ስከ ኣገህበካ ንድዩ
0: እንታታ መን ይኸፍ ንብልልካ ንታይ ናብ ነፀናንዑ ንዲ ተፊኢና
3: ድንኪ እሞ እቲ ውራይሲ ቀሪብ እዩ ዘድልየክ እንተሎ ቅልጥፍ ኢልክ ንግራኒ
4: መደቀሲኻን መሐጎሲኻን ይግበሮ
3: ኣሜን ኣሜን ኣሜን
4: እምበር ከመይ ዝበለት ቆልዓ ኢኻ ርክብካ ዘለካ
3: ሳላም ንረኣኸን እዩ
4: ብቐንዱ ዳ ብዓለካትኩም ነቲ ናትካ ራሕሲ ናታ ተወሲኽዎ
3: ንኣመቶ ሞ ዳሕያ ገይረ ክመት
4: እሞ ትቅዲሙ ተሎ ሰቢሖ ፀርናስ ንቤትካ ክንወስዶ
3: ድሓ ከምቲ ጥዕመ ክንገብሮ ኣነ ከይድ
4: ራይ ዝወድ
3: ኣብርሃሲ ደቂሱ እዩ ከይነስከ
4: ፀላኢኻ ክድ
3: ኣሜን ኣሜን ኣሜን
4: ኣቶ ኣባዓይኖ ኣንቱ እንታይ ወሪድኩም ዳ ክንዲ ዝድቃስ
1: ዝርከ ዘለኺ ራውሽ ድኣተኺ
4: ይ በዚሕኒ ኣብዚ ኮይኑ ክረፊለ ወዲ ሰብ መፅኡ ዝኩሉ ዕላልሲ ዋላ ከይሰማዕኩሞ
1: መፅ ይርድ እዩ
4: ልዕልል ኣቢሉ ከይዱ
1: ቤተ ተስእነቲ ቅልብቲ መፅያ ክመፅእ
4: በሉ ሸዓልኩም መፁ ቡንክንሰቲ ኢና
1: ኣራ

ሓደ ካብ ኢደ ጥበባዊ ስራሓት ዝኾነ ኸይላ ኣብ ሃገርና ካብ ነዊሕ እዋን ዕድመ ዘለዎ እዩ። ኣብዚ እዋን እዚ ዕቤትን ተቐባልነትን ረኺቡ ናብ ዘመናውነት ማዕቢሉ ንጥፈታት ክካየደሉ ጸኒሑን ኣሎን። ብዝተፈላለዩ ቅድታት ካብ ናብ ብዘገርም መልክዕ ክቐርቡ ንዕዘብ ኢና። እዞም ከም መቐረቢ ነገራትን መመላኽዕን ከምኡ ድማ ከም ህያባት እንጥቀመሎም ጥበባዊ ስራሓት ተጠላብነቶም ብመንፅር ኣገልግሎቶም ልዑል እዩ። እዞም ካብ ግዜ ናብ ግዜ ውሕልነት እናተፀባርቐሎም ዝመፁ ዘለዉ ስራሓት ካይላ ርቀቶም ኣብ ውሕልነትን ጥበባዊ ክእለትን ናይ ስራሕቶም ተወኪሎም ዝቐርቡ ስራሓት እዮም።

ስራሕት ካይላ ካብ መጀመርታ ክሳብ መወዳእታ ድኻም ፃዕርን ዘድልዮ ሙያ ብምዃኑ ግዜ ሂብካ ትሰርሓሉ ዓውዲ እዩ። ልዕሊ ኩሉ ድማ ዓቕልኻ ዝፍትን ስራሕ እዩ። በዚ እውን ብትግሃትን ብዘይምሕላልን ክንሰርሖ ከም ዘለና ሰብ ሞያ ዝመኽሩ። ኣብዚ ዓውዲ ብመንፅር እትኽብደቱ ድለይት እንተሃሊካ ግን ውላው ናብ ዝሸገረካ ግዜ ክትሰርሕ ከም እትኽእል ብግብሪ ዘርእያ እውን ኣይትሰኣናን። ንሎሚ ሰሙን እውን ሓንቲ ካብተን ኣብ ናይ ካይላ ስራሓት እትነጥፍ መንእሰይ ካናር ታደሰ ዘላለመ ደሚና ክነቕርበልኩም ሰናይ ምክትታል።

0: ካይላስ ምርያ ተማሂራ። ካብዚ ቀፂላ ድማ ከምዚ ንዕዘቦ ዘለና ዝተፈላለየ ቅድን መልእኽትን ዘለዎም ናይ ካይላ ስራሓት ክተፍርዝ ጀመረት።
1: ካይላ ካብ ካልእ ስራሕ ድፈልዮ ሓደ ብዙሕ ኣይተውፃሉን ኢኻ ገንዘባዊ ዝኾነ ነገር ኣይተወፅን ኢኻ ኩሉ ብናትካ ማስ ኣብ ቀረባ ካብቲ ሓፈሻዊ ትረኽቦ ከባቢኻ ኢኻ መጀመርታ ጭቃ ተምፅእ ካብ ናይ ዲጋ ድበት ማለት ኣሎ ምሽቲ ብታሕቲ ካብኡ ተምፀ ድሓር ኣሊኽካ ሰስተ መዓልቲ ኣሊኽካ ዮ ኣማይ ትቕኒ ምስኣለኻ ክባላላዕ ክጅምር እንድዩ ድሓር ኣውፅኢኻ መፅሞቕ መንፊት ጌርካ ተፀምቆ ኣብ ፀሒ ከዓ ክሳብ ዝነቅፅ ማስ ማራ ክነቅፅ ዘይኮነስ ግን ክሳብ ትርር ኢሉ ነንሕድሕዱ ድተሓስ ትለውሶ ሽ ትሰርሓሉ
0: ንኻይላ መስርሒ ዝኸውን ሓመድ ምሩፅን ካብ ናይ ዲጋ ድበትን ጌርካ ከም ዝዳለዋ ግሊፅ ሃልና እቲ ምክንያት እውን ክሳብ ሕጂ ኣብ ፈተነ ዘሎን ፅቡቕ ውፅኢት ዝተረኽቦን ከም ዝኾነ እውን ገሊፅ ሃልና እቲ ኣብ ከባቢና ንረኽቦ ሓመድ ተመራፂ ዘይኮነሉ ምክንያት ብንፋስ ዝተኣከብ ምዃኑ ንስራሓት ካይላ ዘፀክም ከም ዝኾነ እያ ገሊፅ ሃልና እዚ ከዓ ኣብ ዝሰራሕካሉ ብተደጋጋሚ ምንቃዓት ከምፅእ ስለ ዝኽእል እዩ ኣብ ገለ ከባቢታት ዘሎ ሓመድ ግን ተመራፂ እዩ እዞም ንዕዘቦም ዘለና ስራሓት ናይ ካይላ ብዝተፈላለዩ መንገድታት እዮም ዝዳለዉ ገለ ካብቶም መንገድታት ከዓ
1: ካይላ ክስራሕ ከሎ ብሰለስተ ፍልፈል ፒንችን ስላብ ተሓራኻ ትብዊል ማለት እዩ ፒንችን ት ብኢድካ ትሰርሖ እዩ ብኢድካ እንዳቆምጣዓካ እንዳጨበጥካ ትሰርሖ ድሌትካ ቅርፂ ክሰርሕ ትኽእል ኢኻ ስላብ ካ ትንሰጦ ሰጢጥካ ከምዚ ናይ ሳምቡሳ ድገብሮ ከም ሰጢጥካ ድሓር ድሌትካ ቅርፂ እንዳላገብካ ትኸይድ ዊልካ ማሽንያት ትሕግዘካ እንዳክበብካ እንዳዘረት ከላስ ንስኻ ሓፍተብል ካልእ ቅርፂ ከዓ ኣሎ ብኖርማል መሳርሒ ብቀረባካ ድርከብ ፒሮ መትሓዚ ርእሲ ገለ ጌርካ ትገብሮ ማለት እዩ

ካናሪ ካብ ግዜ ንእስነታ ምስ ጭቃ ምጽዋት ትፈቱ ምንባር ያ ክሪጻልና ነቲ ክቱር ድሌታ ኣብ ግብሪ ንምውዓል እውን ንኣስታት ጨዓት ተውሒ ዝኸውን ኣብ ቤት ትምህርቲ

ሰላም ሰላም ሰላም ኣብ ውሽጥን ኣብ ወፃእን ትርከብ ኩልኻ ህዝቢ ኤርትራ ብፍላይ ከዓ ዕንበባታት ደቅና ከመይ ትኾኑ? ቤት ትምህርትታት መቸም ኣብ ኩሉ ቤት ትምህርትታት ዝተገበረ መዕፀዊ ብጣዕሚ ድሕጉስ ነይሩ። ብዙሓት ደቅና ከዓ ማለት ሲ ነፊዕኩም ኣብ ፅቡቅ ነጥብታት ዘምፃእኩም እንኳዕ ሓጎሰኩም እንኳዕ ሓጎሰና እንዳበልኩ እቶም ካልኦት ቁሩብ ትሕት ዝበልኩም ከዓኒ ከምኦም ክትስዕብዎም ቀሊል ስለዝኾነ ኩሉ ግዜ ኣብዚ ናይዚ ሰለስተ ወርሒ ዕረፍቲ ኩሉ ግዜ መፅሓፍኩም ክትጉዝጎዝዎ ኣለኩም። ፃውቲ ኣይትፃወቱ ክብለኩም ኣይክእልን እየ። ተፃወቱ ግና ከዓ ሙሉእ መዓልቲ ክትላፍዑ ኣብ ጎልጎል ክትውዕሉ ግን ኣይግባእኒ። ምክንያቱ ዋላ ንስድራ ከማን ፅቡቅ ኣይኮነን፣ ጭንቀት ይደምፅእ። ኣብ መሳሕኩም ኣብ ድራርኩም ኣብ ቁርስኹም ክትርከቡ ኣለኩም ዞም ደቀይ እንዳበልና መደብና መደብ ሃሎው ቆልዑ እታ ናይ መጀመርያ እንታይ ከም ንገብር ታ መክፈቲ ሸውሃት ሰላጣ ዶክንብላ ወይ ከዓኒ መረቅ ክጋብዘኩም እዮም ሳታይ ማለት እያ ሙዚቃ ቁሩብ ነብስኩም ቋራዕራዕ ኣብልዎ ሞ መፅኢ ከዓ እንደገና ገለ ክብለኩም እዩ።

ካብ ንኡስ መደብ ዲሞይ ዳ ዲሞይ ከብለኩም እየ። ናይ ሎሚ ዲሞይ ዳ ዲሞይ እንታይ ትኸውን ኣብ መወዳእታ ብሓንሳ ክሪኣ እሞ ገለ ክንብል ኢና ማለት እዩ። እዚኣ ንዓኹም

0: ነበረ እያ ነበረ ኣብ ሓደ ዓዲ ሓደ ቆልዓ ካብ ኩሎም ቆልዑ ኣዝዩ ዝለበመ ብዓበይትን ንኣሽቱን ፍቱ ኣብ ትምህርቱ ንፉዕ ኣብነታዊ ተማሃራይ ነበረ። እቲ ለባም ቆልዓ ስሙ ኣቡበከር ጅምዕ ይበሃል ነበረ። ኣቡበከር ጅምዕ ኣካዳድንኡን ኣመሻሽጣ ፀጉሪ ርእሱን ፅፉፍ ስለ ዝነበረ መምሃራኑ ብጣዕሚ ይፈትዎን ይኽብርዎን ነበሩ። ካብ መዓልታት ሓደ መዓልቲ ዳይሬክተር እቲ ቤት ትምህርቲ መቐዝ ሒዙ ናብ ኩለን ክላሳት ብምኻድ ዘይንቡር ኣቀማቕማ ዘለዎ ፀጉሪ ተማሃራይ እንተርዩ ብመቐዝ ብምእታው ከናለታት ዝመስል ኣቀማቕማ ላፅዩ ገዝኦም ይሰጎም ነበረ። ካብ መዓልታት ሓደ መዓልቲ ዳይሬክተር ኣብቲ ኣቡበከር ዘለዎ ክላስ ኣተወ እሞኦ ንክብረት እቲ ዳይሬክተር ኩሎም ተማሃሮ ብድድ ብድድ ኢሎም ተስኡ። ዳይሬክተር እንተማሃሮ ንበሩ በሎም እሞ መቐዙ ሒዙ ነቲ ክላስ ኮለሎ። ኣርባዕተ ተማሃሮ ዘይንቡር ንክትሪኦ ዘፅላዕካ ፀጉሪ ርእሲ ረኣየ። ዳይሬክተር ነቶም ኣርባዕተ ተማሃሮ ሓደ ድሕሪ ሓደ እናፀውዐ ኣብ ቅድሚ ተማሃሮ ደው ኣበሎም። ዳይሬክተር ንኣርባዕተ ተማሃሮ ኣንበርኮኾም እሞ ነቲ ንክትሪኦ ዘፀግም ፀጉሮም መቐዝ እናእተወ ሩባሩባ ዝመስል ከናለታት ላፅዩ ናብ ገዝኦም ኣፋነዎም። ተማሃሮ ብዕፍረት ተዋሒጦም ድንን ድንን እናበሉ ንገዝኦም ከዱ። ስድራ ቤት እቶም ተማሃሮ ኣራእስ ደቆም ከም ፍልሖ ዝኣተዎ ጉንዲ ኮይኖም ምስ መፆም ፅቡቅ ገበርኹም ፅቡቅ ገበርኹም ኣይበልናኩምን ዶ? ሕጂ ዳ ሓይሽ እንታይ መስሊ ፀጉሪ ርእስኹም ነይሩ? ሕጂ ከናለታት ኪዱ ኪዱ ተቐምቀሙ ኢሎም ገንዘብ ሂቦም ኣፋነውዎም። እቶም መምሃራን እቶም ወለዲ ነቶም ደቆም መሰፋነውዎም። ድሕሪ ሕጂ ከምዚ ዓይነት ፀጉሪ እንድሕር ገይርኩም ገና ክትላፀይኹም በልዎም ይበሃል። ፍትዋት ደቀይ ካብዚኣ እንታይ ንመሃር? ተማሃራይ ልክዕ ከም ኣቡበከር ፀጉሪ ርእሱ ፅቡቅ፣ ፅፍሩ ነዊሕ ዘይኮነ፣ ኣካዳድንኡ ምዕሩግ ፅሩይ እንድሕር ኮይኑ ብኩሉ ፍቱው እዩ። ብመምሃራን ፍቱው፣ ብስድራ ቤቱን ጎረባብቱን ፍቱው። ንክትዕልሎ ደስ ዝብለካ ተዘይኮይኑ ተጠቃለለ ጨጉሪ ደስ ዘይብል ኣቀማቅማ እንድሕር ኮይኑ መምህር ከዓ ናቱ ኣገባብ ስለ ዘለዎ ልክዕ ከምኦም ላፅዩ ከይሰደኩም ኩሉ ግዜ ምዕሩያት ኩኑ። እዞም ደቀ
1: ሕራይ ሪኢኹሞ ዶ ዲሞይ ዳ ዲሞይ ብዛዕባ እንታይ ነራ? ብዛዕባ ፀጉሪ ርእሲ እያ ነራ። ፀጉሪ ርእሲ ብፍላይ ደቂ ተባዕትዮ ማለት እዩ። ብምእታዊት ክትሪኦ ከለካ ኣብ ደቂ ኣንስትዮ ለቂበን ድኸዳኒ ትምህርቲ ኣይክህልዋን እየን። ዝኾነ ግን ኣመሻሽጣኻ እውን ክፅብቅ ስለ ዘለዎ ደቂ ኣንስትዮ ኣመሻሽጣኸን ከምቲ ትገብሮኦ ፅቡቅ ግበርኦ። እቶም ደቂ ተባዕትዮ ግና ከምዚ ናገበርካ ዳጠቕለልካ ኮይኑ ወይ ንቡር ደይኮነ ኣቀማቅማ እንድሕር ኮይኑ መምህርታ ይገብረካ ልክዕ ከምታ ነበረያ ነበረ ድረኣናያ ከናለታት ናይ

0: ጀርዲን ውፃዕልካ መቆል ሳዕሪ ካብኣይ ትገብረካ ሓፊርካ ሽዑ ቆብዕ ተኸዲንካ ድግድግ ንገዛኻ ማለት እዩ። ስለዚ ጨጉርኹም ንቡር ግበርዎ እንዲሉና እዚኣ ንዕኡ ነቶም ጨጉርኹም ፅቡቅ ጌትኩም ከኣኒ ትቕምቅምዎ እዚኣ ንኣኻትኩም። ሕራይ ዝወደይ መጀመርያ መን እዩ ሙሉእ ስምካ?
1: ዓድል ጀማል።
0: መን ኢልካ ዓወ?
1: ዓድል ጀማል።
0: ሕራይ ዓሊ ጀማል ወዲ ዓሊ ሃቀይ ወዲ ዓሊ ካስኻ በፂኻ ዘለካ ዝወደይ ክንደይ ክፍሊ ኢኻ ሞ ክንደይ ዓመትካ?
1: 11
0: 11 ክንደይ ክፍሊ ኢኻ?
1: 5
0: ኣብ ትምህርቱ ንፍዕዶ ናይ ባሃቂ መምሃራነይ በልስከ
1: መምሃራነይ
0: ኣቶም ሽኮራ
1: ኣቶም ሽኮራ
0: ብጣዕሚ እየ ትፈትወኩም
1: ብጣዕሚ እየ ዝፈትወኩም
0: እማ
1: ኣራዊ
0: ኣጣቃሚ ኣጣቃሚ ዘለ ኣብ ቀዳማይ ጃልባ ኣላ ሓዝ ኮይቱ ነግሩ ጃልባ ኣብ ቁፅሪ ሓደ ጃልባ ጃልባ ኣብ ቁፅሪ ክልተ ራዮ እንታይ ኣሎ ሓምላይ ደሴት ሓዝ ሓምላይ ደሴት ኣብ ቁፅሪ ክልተ ሕራይ ቁፅሪ ሰለስተ ሰሜናዊ ባሕሪ ሓዝ ሰሜናዊ ባሕሪ ኣብ ሰለስተ ኣብ ቁፅሪ 4 ዳዕሮ ኣፍሪካ እዚኣ ኣብ ከባቢ ሰገነይቲ ኣ ትርከብ እዚኣ ኣብታ ቁፅሪ ናቕፋ 5 ኣላ እዚኣ ካርአ እያ ቁፅሪ 5 ዓሳ ጫዕጫ ሓዝ ቁፅሪ 5 ጫዕጫ ቁፅሪ 6 ጎቦታት ናቕፋ ኣስተውዕ ዝወደይ ጎቦታት ናቕፋ ቁፅሪ 7 ሓወልቲ ኣባፅዕ ሓወልቲ ባፅዕ ሓወልቲ ኣባፅዕ ቁፅሪ 8 ናይ መወዳእታ ኮራን እዚኦም ትፈልጦም ኢኻ ሒዝካ ዶ ሒዝካ ኣላ ሓቀይ ሕራይ ሕጂ ደስ ዝበለካ ቁፅሪ ሰሓብ ካብኡ ሞ
1: ቁፅሪ
0: 6 ቁፅሪ 6 ኢልካ ኣለኻ እንታይ ነይሩ
1: ጎቦታት ናቕፋ
0: ጎቦታት ናቕፋ እስከ ዳሓን እስከ ጎቦታት ናቕፋ መን ዝያዳ ዘከረ ጎቦታት ናቕፋ ኣረጋጊፅካ ኣለ ሓቀይ ጎቦታት ናቕፋ ፍሉ ኢኻ ስ ብከብዳ ጀሚርካ ብቁፅሪ 6 እስከ ብሕንብርታ እንዲኻ ጀሚርካ ዘለካ ስ ክርአይና ክርአይና እስከ ጎቦታት ናቕፋ ብረዎ ዝወደ 10 ነጥብ ረኺብካ ኣለኻ ሳሓብ ካልኣይ ከዓ ሽዑ እዚኣ ምፅእ ምስ በለት ኢኻ ትምልስ ሸሙዎ እንትልፋፍ ቁፅሪ 8 ኣብ ቁፅሪ 8 እንታይ ኣሎ
1: ኮራል
0: ኮራል ኮራል ኣብ ምንታይ ትርከብ ኣባሕሪ ኣብ ባሕሪ ናብ ሓቀ እስከ ኮራል ተኮይና ንድዒ እቶም ተዋዳደሩ ዘለኹም ከዓ ተዋዳደሩ ምስ ናብ ዝቕርብ በል ዝወደ ተዋዳደር ኢኻ መሊስካ እስከ ክርአና ኮራል ተኮይና ኮራል ኮራል ተኮይና ኮራል ተኮይና 20 ክኸውን ማለት እዩ ኮራል ወይ ክነፍዕ ወይ ክትነፍዕ ሳብ ሕጂ ከዓ ሳልሳይ 20 ነጥብ ቁፅሪ 2 ዕቡይ እስትራቴጂ ናትካ ንበይኒ እዩ እንታይ እያ ነራ ኣብ ቁፅሪ 2
1: ሓምላይ ደሴት
0: ሓምላይ
1: ደሴት
0: እንታይ ነራ
1: ሓምላይ ደሴት
0: ሓምላይ ደሴት እስከ ወደ ክርአና ሓምላይ ደሴት ነራ ከምኣተ ነራ ክርአና ሕጂ ኣብዚኣ ክርአና ክርአ ኢና ሓምላይ ደሴት ተነራ ኣብኣ ከልካ ክትዛውዕና እስከ እስከ እስከ ሓምላይ ሓምላይ ሓምላይ ደሴት ኣሎ ርእሲ 4 ውፅእ 30 ነጥ ቁፅሪ 1 እዋያ ጣዋውያ ቁፅሪ 1 እስከ ፅናሕ ሞት ምፃእ እንታይ ነራ
1: ጃልባ
0: ኣብ ቁፅሪ 1 ጃልባ ትሰቂልካ ትፈልጥ ሓቀ ዕልል በለላን ጃልባ ዕልልዕልል ብራዊ ዘለ እስከ ክርአይና ክርአና ጃልባ ተነራ ጃልባ ተነራ ፅቡቅ ገብ ተጣቁዑ ሕራይ ጃልባ ጃልባ ድያ እስከ ክርአና ሕጂ ጃልባ ጃልባ ሓምሸይቲ ሕጂ ክተምፅኢኻ እንደገና

0: ቁጥሪ ሰለሰ
1: ሃ
0: ንስመጸ
1: ሃ
2: ሰሜናዊ ባህሪ
1: ሰሜናዊ ባህር በይን ይደለሞ መንገድ ናበይ ገጽካ ትኸይድዎ ተስመራ ዲኸዲ ብሓቀይ ብ ሓቀይ ብውድ ያደላ ሰሜናዊ ባሕሪ ዕዋፍ ኣለዋ ቦ ሓቀይ እስከ ሰሜናዊ ባሕሪ ተኮይና ኣነ ይፈለጥኩ ተኮይኑ ክርያይና ኣብዚኣ እስከ ሰሜናዊ ባሕሪ ናይ መወዳእታ እስከ ሓንቲ ሓንቲ ናይ መወዳእታ ተሪፋትካ ኣላ ሓንቲ መሪፅካ ኣርባዕተ ሓሙሽተ ሸውዓተ ኣለዋኻ ኣጆኻ ሓሲብካ ሕሰብ ኣርባዕተ ኣርባዕ ሓምስ ሰብዑ ኣለዋኻ ኣርባዕተ ሓቀይ ብዓረብ እንታይ ትበሃል ኣርባዕተ ኣርባዓ መልስ በል
2: ቁፅርእንታይ
1: ኣይኮነትን ኣጆኻ ፈትን ጆኻ ከምዚ ኣብ ናቕፋስኒ ርአያ ነይረ ከማ ናብ ጥቃ
2: ናቕፋስካ
1: ወደይ ዳዕሮ ዲሃልካ እታ ዳዕሮ ዲሃል ዳዕሮ ይሽተየዶ ምትሽለ እምበሪ ኣይነገርክዎን ብጣዕሚ ንኩዕ ኢኻ ነይ ሓቂ ሕራይ እምበዓር እሞ ሕጂ እታ ተዋሂባሃና ዝነበረት ማለት መደብና መደብ ሃለው ቆልዑ ናብ መወዳእታ ገፃ እንዳኸደት ትኸይዳላ ክንትሚላ ከዓ ይሓድገኩም እኒ እታ ናይ መወዳእታ ዓፍየት ተራራራ ዓፍየት ተራራራ

0: ትሪእዎ?
1: ሽመይ ኤልዳና ማሓሪ ይበሃል። ኣብ ዞባ ሰሜና ቀይ ባሕሪ ደበበ ቀይ ባሕሪ ንነብር። መነባብሮኦም ድማ ምግፋፍ ዓሳ ይነብሩ። መግቦም ድማ ካንዱር
2: ይንቲ ደጉራ ይድምታ ቦሎት እግዛግዲና

ይበሃል። ብሄረሰብ ኣብ ሰሜናዊ ቀይሕ ባሕሪ ይነብሩ። ኣብ ደባደቡ ሰሜናዊ ቀይሕ ባሕሪ ይነብሩ። መናብሮም ድማ ማሕረስን መጓሰን፣ መግቦም ድማ ዳግሓ ይበሃል።

0: ዶክተር ኬብሮን ሳሙኤል ይበሃል።
1: ዶክተር ጁልያ ይበሃል።
0: ሕጂ ዝዓመመ ሰብ ኢና ንሕክም ዘለና።
1: ዝዓመመ ሰብ ንሕክም
0: ከመይ ጌርኪ? ሰዓት ሓይንካ ኣለኺ ቡናይ ተብዝሒ ንጎተሲ ክስወር ትስርሒ ወረቀትከ

I don't know.

0: ማሰስ ከተማሰይ ከመዓልኪ ሰዋ ዓባይ ዓዲ ከመዓልኪ ወይ ሰዋ ዓባይ ዓዲ ጅግና ተበልኽ ጅግና ትወልዲ ሓየት ተበልኽ ሓየት ትወልዲ ምህሮ ተበልኽ ኣስኒቅ ትሰዲ ንጸላይኽ ቁልቁል ተስግዲ መጻኹኺ ኣሕፂረ መንገዲ መጻኹኺ ወይ ኣሕፂረ መንገዲ ወ ኣንታቦ ሃየ ባጥ እግሪ ካልዕሎ ዋ ክንዲ ሰዋ ዝኣትኻሲ ጎስስ ክትብል
1: ዋ ኣንቲ ቆልዓ ሰዋ ፈውሲ እርጋ እንደለዋ ኢሎም ኽእዮም ከም ቃሕታ ይዘልዕሎ
0: ኣለዋ ወ ጓልካ ጎሰስ ክትብል ምስ ረኣየትካ ብደቂ መስርዐን ከተፅፈኒ ዲኻ ደሊኻ ክትብለካ ዋ ጎበሲ ልክዕ ከም ጨላይ ብዕራይ እንዳየ ኸሰተ ዓጠም ዓጠም ዓጠም ዓጠም ተበለ ይግሪ ምንበሪ
1: ጉብዝናይ ዳ ቀደም ዝወዳእኹ እንታይ ጥዕና ኸለኒ
0: ኣቦይ ተኽሱበይ ዓንደፅን መናቐፅን ንዓጋዜን ተባሂሉ እዩ
1: እንታይ ማለትኪ
0: ፅናሕ ሞቦይ ብዓላየ ኸሰተ ደው ኣብ ጥቓ ዓድና ናይ ክልተ ሰሙን ኣይተዓለሙን እዮም ዋ ስቕልካ ዲኻኸ ናይ ቀደም ዘበንዶ ናይ ትርብል እንዳበልካ ትዕልለና ፅናዕ ዳ ፅናዕ ፅናዕ ዳ ፅናዕ ኣንስጊላይ ከይትምናዕ
1: ክለይትቕረበኒ ክለይትቕረበኒ ኣብራኽ ሎሚ እዩ እንግድዓ ሎሚ
0: ወዲ ጊላይ ኣይተዓሹ ወዲ ጊላይ ኣይተዓሹ ኣብራኽ ኣይኮነን ሕልና ኣይደቂሹ ኣንታቦ እስከ ሰጥበል ነዛ ጓልካ ሰላምታ ጌርካ ኢኻ ተቕበላ ሰጥበል ተይላትካ ንስኻ ድማ ሰጥበሊ ትብላ
1: ኣንቲ ቆልዓ መን እዩ ዝኹሉ ነጊርክ ምህሮ ክጠርሽ ክሳዋ ከይኣ ተኸሲ ኩሉ ፈሊጥክ እዮም
0: ወዲ ጊላይ ንዓይ እዚ ነፍሰይ ዝነግረኒ
1: እንቲ ቆልዓ ሰብኩኒ ነፍሲ ክዳ እንታይ ነበለ እዩ ዝነግረኪ
0: እዚ ዓድና ናይ ኩልና ከም ዝኾነት ዓብ የብሉ ንእሽቶ ምእንቲ ዝሃገር ደው ከም ዝብል ዘዝተወልደ ሳዋ ከም ዝበፅዕን ከም ዝመሃርን
1: ግዜ ናይ እንዳመን ፈላጢ ትበሃል እስኺ
0: ኣቦይ ጅግና ክንስኻሲ ካበያ ክሰተ ክትሓምቕ ኩሉ ኮ ውሽጥና ጌርናዮ እምበር ኣቦይ ኣጉሂኸና ኢኻ
1: እንታይ ኣቢሸ ሓደ እግሪ እኮ ጉድጓድ ኣት እዩ ስሳ ክመልዕ እንታይ ዶ ተሪፍኒ ኢልክ ኣኺ
0: ኣቦይ ፕሪማ ፓነ ኦፐይ ባሎነ ሰለማን ጌራ ዳሓር ፀወታ 100 ዓመት ተፀጊዓ ዝነበረት ባቡር እኳ ተሲ ኣባፅዕ እናወረደትሲ ንስኻ ኣቦይ ዋ
1: ኣብየት ሙፆታት ኣብየት ሙፆታት ንወለዶም ዝምዕዱ ቆልዑ ክመፁ
0: ዝምዕዱ ዘይኮነሲ ዘዘኻኽሩ ኢልካ ኣርም ኣቦይ ኣቦይ ንዓማ ሕጂ ቅንዕበል
1: ሰጥካበልኣብራኸቆቁብላ ኣሎ ከይተሰብርለይ ናብዚኣ ዝመፃ ክዋ ኳ ኣኺኢላ ተሪፍሃንላ
0: ፅንሕድ ኣቦይ ሰጥበል
1: ሰብ ጌርና ሰብ ጌርና ሰበሊ ሰበሊ

0: ሰማይ
1: ኣብቲ ግንባር
2: ያኺ ኣቦ ደረፋይ ዲኻ ነርካ እዚ ደርፍሲ ሕጂ ዲኻ ኣልግብ ኣልግብ ኣቢልካዮ
3: ከመይ ደኣ ኣቦይ ዳርጋ ንፍዑ ሳርቶ እዩ ነዚ ደርፊ ኣላግብ ኣላግብ ሕቁን ሕቁን እዩ ዘብሎ
0: ኖኖኖ ኣቦኺ ደረፋይ ነይሩ ጥዑዩ ዝደርፍ ሕጂ ሓዳሽ ደርፊ ደሪፉ ኣብ ሶሻል ሚድያ ክዝርግሐሎ ሽዑ ቫይራል ክኾነሉዩ ሽዑ ንሱ ፌሞስ ኾኑ ኣም ሶ ሃፒ ዊ ኣር ስማርት ፋዘር ዋ
4: ኣንቲ ሕጂ ኸ እንታይ እዩ ዝብል ዘሎ
3: ተዓሊ ምዛዘምካ ነዞም ዝመፁ 39 ዙርያ ክትዕልሞም ሳዋ ክትምደብ ኢኻ ኣብለካ ኣሎ ቦይ
4: ናበይ ንድሕሪትና ወትሩ ድለውንኩሎ

እንስሳታት ክውለዱ እንከለዉ ኣዝዩ ዝሕጉሰካ። እንተኾነ ነቶም ኣብ ፅንተት ዝርከቡ እንስሳታት ነፍሲ ወከፍ ሓዳስ ህይወት ተስፋ ሒዛ እያ ትመጽእ። እዞም ሕጂ ንዕዘቦም እንስሳታት ኣብ ፅንተት ዝርከቡ ኮይኖም ኣብ ከባቢ ወዲ ሰብ እዮም ምንባሮም ጀሚሮም ዘለዉ። ቅሩብ ምስ ዓኸኹ ድማ ናብቲ መበቆሎም ዝኾነ በረኻ ክስደዱ እዮም።

ንሕጂ ግን ጉዕዞ ናይ ህይወቶም ንውልቆም ኣይኮኑን ክኸድዎ ኣብ ጎኖም እዞም ንኽናብይዎም ድልዋት ዝኾኑ ሰባት ኣለዉ። ስለዚ እዞም ኣብ ፅንተት ዝርከቡ ውሉዳት ናብ በረኻ ተመሊሶም ንጅር ናይ ወለዶኦም የውሕሱ ዶ ይኾኑ?

ኣብ ገማግም ናይ ደቡብ ኣፍሪቃ ገለ ብሉፃት እንስሳታት ኣብ ክራማት ንኽራብሑ ይእከቡ። እዚኦም ናይ ኣፍሪቃ ፔንግዊን ተባሂሎም ይስመዩ። እቶም ብፍሉይ ኣብ ፅንተት ዝርከቡ ዓሌት ፔንግዊን ድማ እዮም። እዞም ክነፍሩ ዘይክእሉ ኣዕዋፍ እንቋቑሖ ንኽፀፍዩ ዓመታዊ ናብዛ ውስንቲ ቦታ ይምለሱ። እቶም እንቋቑሖ ክሳብ ዝጫጭሑ ካብ ፀሓይ ይዕቁብዎም እኳ እንትኾኑ ኣብ ዝቐረበ እዋን ግን ምቆት በርቲዑ ስለ ዘሎ ነዞም እኹላት ኣፍሪቃውያን ፔንግዊን ከይተረፈ ክብር ጥዓሚዩ ዝርአ ዘሎ። እዞም ወለዲ ነቶም ዘይጫጭሑ እንቋቑሖኦም ገዲፎም ናብዚ ዛሕሊ ዘለዎ ውቅያኖስ ንኸምርሑ ድማ ገዲድዎም ይርከብ። ብዙሕ ናይዞም ፔንግዊን ማልያ ኣይነበሮን፣ ብሚልዮናት ዝቕፀሩ እዮም ነይሮም። ኣብዚ ሕጂ እዋን ግን ብዙሖም ናብ ትሕቲ 20,000 ኣንቆልቂሉ ይርከብ። ነዞም ዓሌት ንምድሓን እዛ ክሮሽያ ዝተባሃለት መንእሰይ ሓንቲ ካብቶም ብቕልጡፍ ነዚ እንቋቑሖ ዘድሕኑ ጉጅለ ኮይና ንሳ ከም እትገልጾ ንሕና ንዝኾነ ተደርብዩ ዝፀንሓና እንቋቑሖ ካብ ተነፅሎ ከነድሕን ኢና ንጓየ ዘለና። እዚ መስርሕ በቲ ሓደ ዘሕጉስ በቲ ሓደ ከዓ ዘጨንቕ እዩ ትብል። እቶም ዝተረስዑ እንቋቑሖ በዚ ብርቱዕ ፀሓይን ሙቐትን ከይተሃሰዩ እንከለዉ ከገላግልዎም ኣለዎም። እዚ ቅድሚ ሙቐት ናይዚ ቦታ 100 ዲግሪ ሰንቲግሬድ ምብፅሑ ከካይድዎ ኣለዎም። እንተዘይኮይኑ እዚ እንቋቑሖ ክበስል እዩ። እዞም ጉጅለ ኣብ ውሕዳት ሰዓታት 12 እንቋቑሖ ኣከቡ። ብድሕሪኡ ነፍሲ ወከፍ እንቋቑሖ ኩነታት ጥዕንኡ ይምርመር። እዚ መስርሕ ላምፓዲና ብምጥቃም ኣብ ውሽጢ እቲ እንቋቑሖ ህይወት ኣሎ ድዩ ንምርግጋፅ እዩ ዝትግበር። ከምዚ ንዕዘቦ ዘለና እዛ እንቋቑሖ ንጡፍ ዝኾነ ድቂ ኣለዋ። እዚ ከምቲ ዝግብኦ ዝምዕብል ዘሎ ጥዑይ እንቋቑሖ እዩ። ኣብ ኩለን እዘን ዝረኸብናየን እንቋቑሖ ድማ ከምዚ ክንርኢ ንምነት ትብል ክሮሽያ። ሕጂ ነዞም እንቋቑሖ ናብ ኢንኩቤተር ከነእትዎም ኢና ብምባል ናብቲ ኣብ ዓለምና ዝዓበየ ናይ ኣፍሪቃውያን ፔንግዊን እንቋቑሖ ዝዕቀቦ ማእከል ኣምርሑ። ኣብዘን ዝሓለፈ 10 ዓመታት እዚ ማእከል ብኣማይት ዝቕፀሩ እንቋቑሖ ከጫጭሕ እንከሎ ልዕሊ 1,000 ካብ ዘን ብሉፃት ኣዕዋፍ ድማ ናብ በረኻ መሊሱ እዩ። ክሮሽያ ነዞም እንቋቑሖ ብጥንቃቐ ኣብ ኢንኩቤተር ኣቐሚጣቶም ኣላ። ድሕሪ 4 ሰሙን እዞም እንቋቑሖ ብግቡእ ንኽጫጭሑ ተስፋ ተነቢሩሎም ኣሎ።

እዞም እንቋቑሖ ንኽጫጭሑ ነቲ ሽፋን ክሰብርዎ ምስ ጀመሩ ክሳብ ምሉእ ብምሉእ ዝወፁ 48 ሰዓታት ይወስደሎም። እዛ ጫቒት ቀስ ብቐስ ናብዛ ዓለም ትቕልቀላላ። እዛ ቀዳመይቲ ጫቒት ኣብ ውሽጢ 36 ሰዓታት እያ ነቑሓ።

ኣብተን ዝቕጸላ መዓልታት ካልኦት 8 እንቋቑሖ ንቑሓ። ሓንቲ ክትጫጭሕ ዝግባእ እንቋቑሖ ግን ተሪፋኣላ። እዚኣ ትማልያ ክትነቁሕ ዝግብኣ። እንቋቑሖ ክጫጭሕ ምስ ጀመረ ኣብቲ ውሽጡ ውሑድ ኣየር ጥራሕ ዝተርፍ። ስለዚ እዚ ጫቑት ብዋሕደ ኣየር ንኸይመውት ክሮሻ በዕላ ነቲ ሽፋን ብጥንቃቐ እናኣለየት ንኽነቁሕ ክትሕግዞ እያ። ኣዝዩ ንጡፍ ዝኾነ መትኒ ስለ ዘለዎ ኣዝያ ክትጥንቀቕ ኣለዋ። ንሳ ክትገልጽን ከላ እዚ መስርሕ ልክዕ ከም መጥባሕቲ እዩ። ነዚ ጫቑት ከይሃስኻ ካብዚ ከተውፅኦለካ ትብል። እቲ ብቐዳምነት ክትግበር ዘለዎ እዛ ጫቑት ኣየር ረኺባ ንኸተሰንፍስ ምሕጋዝ እዩ። ስለዚ ነቲ ሞትኩብ ናይዛ ጫቑት ካብዚ እንቋቑሖ ከም ዝወፅእ ክትገብሮ ኣለዋ። ዕትብቲ ናይዛ ዑፍ ተፈልዩ ድዩ ኣይተፈለየን ኣይፈለጥኩን ዘለኹ። ስለዚ ኣዝዩ ጥንቃቐ ዝሓትት ሓደገኛ መስርሕ እዩ ትብል። እቲ ላዕለዋይ ክፋል ጥራሕ ብምእላይ ነቲ ዝተረፈ ባዕሉ ንኽኣልዮ ገደፈቶ።

ነዚ ኣፍሪካዊ ፔንግዊን 198 ዝብል ስያመ ሃብዎ። ክሮሽያ ብሓጎስ ክትነብዕ ደለየት። ግን ከምዚ 198 ዝኣመሰሉ ባዕሎም ሓጊዞም ዘንቅሕዎም ጨቃዊት ብህይወት ናይ ምንባር ዕድሎም ኣዝዩ ዝተሓተዩ። እዝን ክንሱ ግን ንኽዓቢ ብተስፋ ንፅበ ትብል

ብተወሳኺ ናብ በረኻ ክምለስ እንተኾይኑ ልክዕ ከም መዛንኡ ምምጋብ ምሕምባስን ኣብ መትገዛእ ነብሱን ክገብር ክመሃር ኣለዎ ትብል። ናይ ፔንጉን ጨቓዊት ምክንኻንን ምምጋብን ኣዝዩ ኣህላኽ እዩ። ስለዚ እዛ ሜል ዝተባህለት መሳርሕቲ ክሮሽያ ንኸተቕርሶም ሰዓት 5 ወጋሕታ እያ ትመጽእ። ከም ነፍሲ ወከፍ መዓልቲ ናይ ሎሚ ምርጫ መግቢ ናይዞም ፔንጉን ዓሳ ሳርዲን እዩ። ነዞም ሳርዲን ምስ ማይ ሓዊሳ ድማ ን7 ደቓይቕ ጠሓነቶ። ዝኾነ ዓፅሚ ከይህልዎ እሞ ከይሓንቆም ድማ ዘቐቐቶ።

ብርቱዕ ሽታ እዩ ዘለዎ። ንገዛኻ ዓሳዓሳ እናሸተትካ ኢኻ ትኸይድ፣ ግን ምስ ግዜ ትለምዶ ኢኻ ትብል ሜል። ኣፍሪቃውያን ፔንግዊን ኣዝዮም ስሳዓት እዮም። ዳርጋ 3 ዕፅፊ ናይ ኣካላቶም ክብደት ክምገቡ ኣለዎም። ክሮሻ ከም እትገልፆ ኣብዚ ሕጂ እዋን 9 ዝኾኑ ጨቃዊት ኣለውና። ንኩሎም ከተዳልወሎምን ክትምግቦምን ብዙሓል ክለዎ ትብል ሜል ድማ ኣብ ነፍሲ ወከፍ 2 ሰዓታት ስለ ዝምገቡ ክትምግቦም ፀኒሕካ ኣብኡን ከለኻ ክዕረፍካ ድማ ዳግማይ ከተዳልወሎም ኣለካ ትብል።

ንእሽተይ ቱቦ ተጠቂመንን ዝምግብኦም ግን ሓደ ጨቒት ምምጋብ ኣቢሎ ንሱ ድማ 198 እዩ ከብዱ ተነፊሑ ሓሚሙ እዩ ዘሎ ድሕርቲ ንቁርሲ ዝሃብናዮ መግቢ እቲ መንፋሕቲ መሊሱ ገዲዱ ይርከብ ይብላ መብዛሕትኦም እዞም ብሓገዝ ዝነቑሑ ጨቓዊት ብቐጻሊ ክሓሙ እዮም ዝረኣዩ ንሕና ድማ ልክዕ ከም ውላዳ ዝሓመማደ ኣዚና ኢና ንጭነቕ ትብል ክሮሻ

ንጽባሒቱ ወጋሕታ ክሮሽያ ንጫቒት 198 ድሃዩ ክትገብር ናብ ስርሓ መጸት መንፋሕቱ ከም ዝጐደለን ኣዒንቱ ድማ ክኽፈታ ኸም ዝጀመራን ኣስተብሃለት። ብሓፈሻ ኣዒንቲ ናይዞም ጨቓዊት ድሕሪ ምንቋሕ ንውስናት መዓልትታት ተዓሚተንየን ጸንሓ። ድሕሪ ሓደ ሰሙን ናይ ጨቓዊት 198 ክብደት ሰውነት 100 ግራም በጺሑ ይርከብ። ሕጂ ናብቲ ዝቐጸለ ናይ ምምዕባል ንጥፈታት ክሰግር እዩ። እዚ ድማ ን198 ብጻይ ክህቦ የን።

ሜል ክትገልጽ እንከላ ልክዕ ከምቲ ንውላድና ባንቡላ ንምጻሉ ነዚኦም እውን ወላዲቶም መሲልዎም መታን ምችውነት ክፈጥረሎም ባንቡላ ክንህቦም ኢና ትብል። ብተወሳኺ ሓዊ ክኾኖ 1201 ዝስመ ጫቑት ኣምፅእሉ። ነንሕድሕዶም ምስ ተለማመዱ ድማ 204 ዝስመ ጫቑት ወስኻሎም። ኣብ በረኻ ክልተ ኣሕዋት ጨቓዊትዮም ብሓባር ኣብታ ስፍሮኦም ዝቕመጡ። ስለዚ ከምኡ ኮይኑ ንኽስምዖም ኢና ነዚ ሃዋህው ንፈጥረሎም ትብል። እዞም ፔንግዊን ልክዕ ከም ኣሕዋት ብሓባር ብምህላዎም ውሕስነት ክፈጥረሎም ይተርእዩ። ጨቓዊት 198 ካብቶም ካልኦት ጨቓዊት ዝተሓተ ሚዛን እዩ ዘለዎ፣ ግን ሕጉስ ዑፍ ኮይኑሎ ትብል።

0: ኣብ ዝሓለፈ መደብ ጭራ ጥዕና ንኩነታት ኣገልግሎት ጥዕና ሆስፒታል ሓሊበት ዝምልከት ቀዳማይ ክፋል ኣቕሪብና ነርና። ኣብቲ ኣጋጣሚ ንሓፈሻዊ ንጥፈታት ክፍልታት ቀዳማይ ረድኤትን ፊዞትራፕን ዳሲስና ነርና። ንሎሚ ድማ ንንጥፈታት ክፍሊ መጥባሕቲ ዓፅምን ምዕባለታት ኣሃዱራጅን ሰኒድና ኣለና። ሰናይ ምክትታል። ክፍሊ መጥባሕቲ ዓፅሚ ሓደ ካብቶም ሆስፒታል ሓሊበት እትምገሰሎም ኣህዱታት እዩ። ሓፈሻዊ ኩነታትን ምዕባለታትን ናይ ዝኣህዱ ድማ ከምዚ ሞያውያን ዝገልፅዎ ይመስል።
1: ካብ ናፅነት ስጋ ሕጂ ኣብ ንዳዓፅሚ ስለ ዝስራሕ

0: እንዳ ዓፅሚ ዳርጋ ወይ ዓብየሉ ማለት እዩ። እዚ ገዛ እዚ ካብቲ መጀመርታ ኣቃውምኡ እንዳ ዓፅሚ ተባሂሉ ብሙሉእ ትስራሕ ናይ ዓፅሚ ናይ ሃገር ሙሉእ ኣብዚኣ ትስራሕ፣ ኣብ ካልእ ሆስፒታላት የለን። ኣሰራርሓና ብጣዕሚ እዩ ፅፉፍ። መዓልታዊ ሰለስተ ገዛ ንሰርሕ፣ ፃዕቂ ስራሕ ኣለና። እዚቲ ናይ መጥባሕቲ ጥራሕ እዩ ማለት የተካል ማለት ገዲፍካ ናይ መጥባሕቲ ጥራሕ ፃዕቂ ስራሕ ብጣዕሚ እዩ ዘለና። ነዚ ከዓ በዲህና ንሰርሖ ኣለና። እሱ ጥራሕ ዘይኮነ ደይ ጥራሕ ዘይኮንካ ትሰርሖ መዓልቲ ጥራሕ ዘይኮንካ ትሰርሖስ ናይ ምሸት ኣለውና፣ ናይ ሌት ኣለውና፣ ቀዳመ ሰንበትካ ኣለና። እዚ ሕጂ ብሽፍትካ ትሰርሖ
1: to establish a unit or residency here it needs at least 6 specialist consultant to be in the unit
2: ከምዚ ዓይነት ኣሃዱ ከተቐውም ንዝተፈላለዩ ዲፓርትመንታት ዘገልግሉ ብውሕዱ 6 በዝሞያ ፍሉይ ክእለትን ትምህርትን ዘለዎም ሓካይ መድልኻ። ስለዝኾነ ነዚ ንምግባር ምስ ኣብ ሚኒስትሪ ጥዕናን ዩኒቨርሲቲን ዝርከቡ ዝምልከቶም ኣካላት ንዘራረበሉ ኣለና። እዚ ንገብረሉ ዘለና ምክንያት ድማ ዓቕሚ ኣባላት ንምጉልባት እዮም። ክሳብ ሕጂ ዝበዝሕ መጥባሕቲ ክገብሩ በቂዖም ኣለዎም። ኮይኑ ግን ዓቕሞምን ሞያዊ ብቕዓቶምን ምእንቲ ክብርኽ ተወሳኺ ትምህርትን ተመክሮን ከድልዮም
1: እዮም።
3: ነዚ ኩሉ ጸገማት መስበርትን መንቃዕትን እተነጽር ካልእ ኣገዳሲት ኣህዱ ኸኣላ ክፍሊ ራጂ ድማ ትበሃል። ኣብዛ ኣህዱ እዚኣ እንታይ ከም ዝግበር ምፍላጥ እውን ሓጋዝ እዩ።
4: ክፍሊ ራጂ ሆስፒታል ሓሊበት 4 ናይ ክፍሊ መርመራታት ናይ ኤክስሬይስ ኣለዎ። እሱ ከዓ ዲጂታላዊ ማሽን ዝዓጠቐ ኮይኑ ከምነንሕ ዘይባላለፅ ዓበይቲ ሲመንስ ማሽናት ኣለውና። እቲ ንገብሮ ስራሕት ከዓ ካብ እግሪ ካብቲ ሎወር ኤክስትሪሚቲ ካብ ታሕተዋይ ክፋል ናይ እግሪ ጀሚርና ክሳብ ላዕለዋይ ናይ ርእስን ናይ ክሳድን መርመራ ንገብር ማለት እዩ። ካብኡ ላዕሊ ከዓ ናይ ኮምፒውተር ወይ ከዓ ናይ አልትራሳውንድ መርመራታት ኣለውና። ሰለስተ ክፍልታት ማለት ዲያግኖስቲክ ዝበልና ናይ ሰለስተ ክፍልታት መርመራ ንገብረሉ ናይ አልትራሳውንድ ሩምስ ኣለውና። እዚ ሆስፒታልና ብደረጃ ኦርቶፔዲክ ወይ ብደረጃ እንዳ ዓፅሚ እንዲና ንሪኦ ካብቲ ፍልይ ዘብሎ ነገራት ከዓ እዚዩ ማለት እዩ። እቲ ኦርቶፔዲክ ሰንተር ወይ ከዓ እቲ እንዳ ዓፅሚ ማእከል ንብሎ ሆስፒታል ሓልበት እዩ ማለት እዩ። ሆስፒታል ሓልበት ከዓ ቀንዲ ዕጥቁ ከዓ ምንታይ ይኮን ዘሎ ኣብ ደረጃ ኤክስሬይ ማለት እዩ። ስለምንታይ ኦርቶፔዲክ ሰንተር ወይ ከዓ እንዳ ዓፅሚ ሰንተር ስለንብሎ ዘለና ብዘይ ኤክስሬይ ዝስራሕ ነገራት የለን። ሶ ሓደ ሕሙም ኣብነት ብደረጃ ሓደ ሕሙም ብኢመርጀንሲ ይምፃና ሞ ንበል እዚ ሕሙም እዚ ኤክስሬይ ከይገበርና ንእንዳ ዓፅሚ ወይ ከዓ ንፊዚዮቴራፒ ወይ ከዓ ጆሶ ንክገብር ናብ ካልእ ዲፓርትመንት ኣይንሰደና። ብኢመርጀንሲ ወረቕ ተፃሒፎ መፅእ ናብ እንዳ ኤክስሬይ ካብ እንዳ ኤክስሬይ ከዓ መስበርቲ ወይ ከዓ ዝኾነ ትሮማ ምዝህልዎ ከዓ ንሕና ኤክስሬይ ጌርና ኢመርጀንሲ ትመልሶ ኢመርጀንሲ ከዓ ፎሎ ኣብ ተገይሩ ብዶካትር ናብ ኦርቶፔዲክ መስበርቲ ዘለዎ ከዓ ናብ እንዳ ካስት ይቕፅል ማለት እዩ።
3: ኣብዚ ክፍሊ ዝግልገሉ ዓማዊል ኣዝዩ ከቢድ ማሴይቲ ዘጋጥሞም ጥራይ ምዃኖም እዩ ዝግለጽ። ስለዚ እቶም ኣብዛ ኣህዱ ዝግበሩ ዓይነት መጥባሕትታት ምፍላጦም ኣገዳሲ እዩ።
0: ስለምንታይ ኣገዳሲ ይኸውን? መጀመርታ እዚ ናይ ትሮማ እንድዩ መጀመርታ ናይ ትሮማ እዩ። ተሰይሩ መፅእ ካ እግሪ ጠልጠል እንዳለት ክትከይድ ኣይትኽእልን እያ። ኩሉ ግዜ እግሪ ተሰይራ እንተመፅያትካ ውን ኢድ ተሰይራ እንተመፅያትካ ዝኾነ ኣካል ናይ ሰውነትና እንድሕር ተሰይሩ መፅኡ ከተዕርዮ ክትክእል ኣለካ። ተዛዚ ዝዕሪኻያ ሓደ ብመድመይቲ ክመሃደካ ክእል እዩ። ካልኣይ ስንክልና ክመፅእ ክእል እዩ። እቲ ስንክልና ተመፅኡ ከዓ ብዓብኡ ንዕኡ ካብ ስራሕ ክግለል እዩ። ካልኣይ ከዓ ንደቁ ከዓ ክሳራ እዩ ማለት እዩ። ነቲ ሕብረተሰብ ከዓ ክሳራ እዩ። እዚ እንዳ ዓፅሚ ብጣዕሚ ኣገዳስነት ዘለዎ ናይ ሓደጋ ጥራሕ ይኮነ ናብ እዚ ስራሕ ናይ ብብዙሕ ነገራት እዩ ዝስራሕ እጂ ኣገዳስነቱ ዓብዩ
1: ዩኒት ኦርቶፔዲክ is doing well with the minimum support they have, they are doing their maximum with what they have.
2: አሃዱ ሕክምና ዓጽሚ ክሳብ ሕጂ ሃያሎ ዕውታት ስራሓት ኣሰላሲላላም ኣብዚ እዋን ድማ ኣብቶም ብተዛማዲ ከቢድ ማህሰይቲ ዘጋጠሞም ግዳያት እያ ኣተኪራ እትሰርሕ ዘላ ገለገለ ካብ ዓቕምና ወፃኢ ዝኾኑ ተተካኢ ሰብ ሰርሖ ኣካል ዝሓትት ረቂቕ መጥባሕቲ ዘድልዮም ግዳያት ድማ ንደገ ተላኢኹም ሕክምና ከም ዝረኽቡ

0: ቡእ ንገብር ኢና ኣብዚ ክሳብ መጥባሕቲ ዓንዲ ሕቆ ኢና ንገብር። ነዚ ዝሕግዙና ቻይናውያን ክኢላታት እውን ኣለዎም። ካልእ ንደገ ንሰዶም መጥባሕቲ ዓንዲ ሕቆ ዝሓቱ ግድያት ድማ ኣለዎም። እዚኦም ተተካኢ ክፍሊ ኣካል ዓንዲ ሕቆ ዝሓቱ ቁስልታት እዮም። ኣብዚ ዘይግበረሉ ምክንያት ድማ ከም ቲታንዮም ዝበሃሉ ክቡራት ጥረ ነገራት ዝሓቱ ኣገባባት ሕክምና ስለ ዝኾኑ እዮም።
1: But not the trauma cases, because the trauma cases we need implants. Any operation regarding the spine not needing implant, we are doing it here. But when we need the implant, you know, of course, because the implants are made of titanium and very expensive, so this is why sometimes we send for the cases.
2: ተርእዮ መንከስቲ ገመል እውን ካልእ ተወሳኺ ጠንቂ ናይዞም ኣብ ዝኣሃዱ ዝግበሩ መጥባሕቲ እዮም። ብዛዕባ ዝኸ እንታይ ርእቶ እዩ ዘለዎም ሓካይም
1: ከምል ርሶ But the problem is that we are suffering from this condition because it affects the dominant hands usually. You see, the right hand. This is one. And it will go...
0: ብመንከስቲ ገመል ዝወረድ ሓደጋ ከቢድ ዝገብሮ ብቐንዱ እቲ ሓደጋ ኣብቲ ኣገዳሲት መሓውር ማለት የማነይቲ ኢድ ስለ ዘጋጥም እዮም። እዚ ምስ ዘጋጥም ክብደት ናይቲ ቁስሊ ኣዝዩ ኣዕናዊ እዮም። ዝበዝሕ እዋን ከምዚ ዓይነት ሓደጋ ካብ ወርሒ መስከረም ክሳብ ታሕሳስ እዩ ዘጋጥም። በዚ ኣጋጣሚ እዚ ጉዳይ ዕቱብነት መፅናዕቲ ምዃኑ ከዘኻኽር ፈቶም። ኣነ ብወገነይ ከምዚ ዓይነት ሓደጋታት ንምንካይ ኣብ ከረኒ ዝርከብ ሱዳናዊ ሓኪም እንስሳ ከይተረፈ ተወቂሶ እዩ እየ። ኣብዚ ጉዳይ መራኸቢ ብዙሃን ኤርትራ እውን ብዓብኡ ክሰርሓሉን ክጉስጉሳሉን ከድሊ እዩ። እቲ ዝዓበየ ጸገም ከምዚኦም ዝኣመሰሉ ሓደጋታት ኣብቶም ኣፍረይቲ ዝበሃሉ መንእስያት ዜጋታት ዘጋጥም ብምዃኑ እዮም። ስለዚ መራኸቢ ብዙሃን ከምዚ ኣነ ዝጠቐስክዎ ሱዳናዊ ፕሮፌሰር ዝኣመሰሉ ሓካይም እንስሳት ተወኪሰን ህዝቢ ወቕታዊ ባህርያትን ጠበያትን ገመል ብፍላይ ኣብተን ዝተጠቕሰ ኣዋርሕ እንታይ ምዃኑ ከም ዝፈልጥ ምግባር ኣገዳሲ እዮም። እዚ ሓደጋታት እዚ ዝበዝሕ ኣብ መታሕትን ቆላታትን ኤርትራ እዩ ዝርአ። በዚ ኣጋጣሚ ኣብ ዓመት ክሳብ 17 ዝኾኑ ሰባት ግድያት ናይ ከምዚ ዓይነት ሓደጋ ከም እንርኢ ክሕብር ይፈቶም። 50 ሚታዊት ካብኦም ድማ እቲ ዝቆስል መሓውር ካብ ስራሕ ወፃኢ ከም ዝኸውን ምፍላጥ የድሊ።
1: So this is really, you have touched a very big issue that we encountered here in our hospital. Every year about 17 patients, they are victims of the camel bite, and usually in the lowland area. So when it happens, it's really a disaster, because 50 of the patients may lose their function of the hand that is affected. And the others will be managed, you see. That is the big issue, yes.
2: ብዘይ ካዚ ካልእ ፍኹስ ዝበለ ሓደጋታት ዝሕከምሉ ኣሃዱ ድማ ኣሎ። ካብ ዓቕሚ ናይ ዝኣሃዱ ወፃኢ ምስ ዝኸውን ጥራይካ እዩ ናብ ኣሃዱ መጥባሕቲ ዓፅሚ ዝለኣኹ።
3: እታ መስበርቲ ከምዚ ማለሲ ክምክም ኢላ ዝተሰብረቲ ኮይና ኣብ እዩ ዝግበረሉ ኣብታ ራጂ መጀመርታ ምስ መፁ ራጂ ገብሩ ኣብ ራጂ ሽዑ እታ መስበርቲ ዓይነት ትርያ ሕጂ ክምክም ኢላ እንድሕር ተሴራ ኣብ እዩ ዝግበረሉ እንድሕር እቲ መስበርቲ ክመፀልካ ዘይክእል ኮይኑ ግን ኣብዚ ክትገብረሉ ከለካ ሕጂ ፍሎሮስኮፕ ዝበሃል ኣሎ ንዓኣ ኤክስሬ ኣብ ውሽጥና ኣሎ ኣብ ገዛና ኣሎ ኣብ ውሽጢ ስለ ዘሎ በታ ኤክስሬ እንዳግበርህልካ ስጋዕ ትመፀልካ ንዓኣ ምስ መፀልካ ሽዑ ጀሶ ትገብሮ ኣንድር ኣንስቴድያካ ትገብሮ ደንዘ ዝወሲዶም ንገብሮ ምክንያቱ ንክሳሓሕቦ ኣፀጋሚ ስለ ዝኾነ እቲ ዝኾነ ነገር እውን ከምዚ ልውይ ዝበለ እውን ከዓኒ ማዕር ተሰብረቲ ኮይኑ ከዓ እንዳ ጀሶ ገብሮ ሕጂ ንዓና ደብዝሓልና ስራሕ እውን ተወሳኺ እሱ እዩ።
2: ኣባላት እዚ ክፍሊ እንትርፎ ውሑዳት ምኩራት ዓበይቲ ዝበዝሑ መንእስያት እዮም። እዚ ድማ ሓደ ካብቶም ዓበይቲ ጸጋታት ናይዛ ሆስፒታል እዩ። ብቕዓትን ጻዕርን ናይቶም ሞያውያን መንእስያት ድማ ብኸምዚ ዝስዕብ ይግለጽ።
3: እቶም ኣብዚ ዘለዎ መናእሰይ ኣነ ብጣዕሚ እየ ዘድንቆም። መጀመርታ ቅድም ከድንቆም ኣለኒ ብጣዕሚ እዮም ንፍቓት ኩሉ ዓቕሞምን ጉልበቶምን ግዜኦምን ወፍዮም እዮም ዝኸዱ ተፈዲስና ሰዓትና ኣውሒድ ኢሎም ከንገዝኦም ኣይኮድን እዮም ከይወዳእና ዩ ንኸይድና ሕጂ ዝያዳ ግን ነዚ ኻ ክዕብይዎ ከዓ ፅቡቅ እዩ ነዚ ክዕብይዎ ኣነ ብዝያዳ የብሎም ማለት ንሕና ሕጂ ሰዓቢና ኢና ከነረክብ ዝግባአና ስለ ዝኾነ እሳቶም ከዓ ካባና ብዙሕ ነገራት ተማሂሮም እቲ ዘይፈለጥዎ ከባና እውን ኣለዉ እሳቶም ውን ዶ ኢሎም ሸለል ከይብልዎ ምእንትን ክሓልፉና ክኽእሉ ኣለዎ ዋና ንሕና

0: ዝግበሩ ዝግበሩ ተደበለ ምስ ክሓልፉና ክኽእሉ ኣሎ ምክንያቱ ፅባሕ ናብኦም እዮም ንሕና የለና ሓደሓደ ግዜ ሸለ ዝብሎ እዮም ዒራ ኣለኹ ዒራ ኣለካ ዶ ገለ ይብሉ እዮም እዚኣ ግን ኣይትኸውን እዮ ሓሊፎምና ክኸዱ ኣሎ
1: እዞም ሞያውያን መንእስያት ኣብ ስርሖም ኣዝዮም ንጡፋትን ጉዱሳትን ምዃኖም እዩ ዝእመነሎም ከምኡ ክኾኑ ዝገብሮም ምክንያት እንተሎ ድማ
0: ንሕና ከምታ ንሕና ሃገር ደምፃናየ ሳቶም ከዓ ነቲ ሃገር ከዓኒ ነቲ ሃገር ከዓ ክሰርሕሉ ክኽእሉ ኣለዎም መንግስቲ ምሂርዎም እዩ ብነፃ ምሂርዎም ክሰርሕሉ ኣለዎም ክሰርሕሉ ከዓ ሞር ትምህርቲ ከዓ የድልዮም
1: ፃዕራማት ሞያውያን መንእስያት ከም ዘለዉ ተገሊጹ ኣሎ ዓቕሞምን ብቕዓቶምን ብዝያዳ ንምሕያል ዝግበር ፃዕርን ተበግሶታትን ድማ ኣሎ
2: Yeah, it is, I'm hoping that with the help of the Minister of Health and with the help of the Minister of Higher Education, that in the coming future we will have a good number of consultants and we have good orthopedic reconstructive center to facilitate the whole country about that. And we are also trying to push and talk to the head and the Minister of Health and Education that also in the periphery, we must have also small orthopedic procedures to be done there so that to decrease our number in Halibut Hospital. Because sometimes we have the patient lying on the floor.
3: ብምትሕብባር ሚኒስትሪ ጥዕናን ቦርድ ላዕለዎት ትካላት ትምህርትን ኣብ ሓፂር መጻኢ በዚ ሞያ ዝሰልጠኑ ብዙሓት ሰብ ሞያ ክህልውና ምዃኖም ልዑል ተስፋ ኣሎኒ ጻዕቂ ፀቕጥን ድኻምን ሃልክን ምእንቲ ኸነወግድ ድማ ሕጂ እውን ብምትሕብባር እዘን ዝተጠቕሳ ትካላት ኣብ ዞባታት ቀለልቲ ፀገማት ሕክምና ዓፅሚ ክካየደለን ዝኽእላ ኣህዶታት ሕክምና ዓፅሚ ክህልዋ ክንፅዕር ኢና ድሮ መንግስቲ ኣብ ሕክምና መወልዳንን ህፃናትን ኣመዝጊብዎ ዘሎ ዓወት ክምጎስ ዘለዎ እዩ ሕክምና ዓፅሚ እውን ብሓቂ ክዛረብ ኣዝዩ ኣገዳሲ ኣካልዩ ነዚ ሃገር ስለዚ ዝያዳ ኣቓልቦ ክግበረሉ ይግባእ እዚ ክኾነሉ ዝግባእ ምክንያት ድማ ተሽከርከርትን ምንቅስቓስ ሰባትን ኩሉ ግዜ እንዳወሰኸ ስለ ዝኸይድ ዘሎ እዩ ዘሕዝን ኣጋጣሚ ኮይኑ ኣብዚ ምሳና ክሰርሕ ዝፀንሐ ብሉፅን ውፍይን ሓኪም ኣብ ስራሕ ንከሎ እውን ስኢልኩም ኣለኹም ብሓደጋ ትራፊክ ተጎዲእና እዩ በዚ ኣጋጣሚ መሳርሕትናን ብፃይናን ዝኾነ ብልቢ እንፈትዎን እነፍቅሮን ንርእሲ ኢሳያስ ሃይለ ብሓደጋ መኪና ተፈሊና ኣሎ በዚ ኣጋጣሚ ንስድራ ቤቱን መሳርሕቱን ፅንዓት ይሃቦም ነፍሱ ድማ ፈጣሪ ይባርካን ይቀበላን እብል ብስም ኩሎም መሳርሕታይ
2: ያ ሂ ፓስ ቢካዝ ኦፍ ዘ ትራፊክ ሶ ፍሮም ዲስ ሂር ኣይ ዊል ሌት ጎድ ፕሬስ ሂዝ ላይፍ ኣንድ ሌት ሂዝ ሶል ቢ ኢን ሬስት ሶ ዲስ ኢዝ ሪሊ ኢት ኒድስ ፒፕል ቱ ስታንድ of it here to think of it properly that we can help if they can bring us nurses from the periphery for at least 3 weeks here we train them about how to handle orthopedic procedure and then we let our doctors to go also to the periphery and we need young doctors also to come here to our unit really we need at least 10-7 doctors we need in the unit and then the other thing also to enlighten the people about we have good number of nurses in orthopedic but most of them are female we need male by the way also because orthopedic is a tough job you know
1: kifli hikmna azmi hospital halibet ze salaslom sirahat lu'ul tinqaqan mit'izzafin ze hatiyom ab ahad matbahat azmi zmatsu kha bifillay kabid mesbertin sinklinan ze gatumum sabatiyom تحت عدم قلعتن تقدمت بشكلتان دما اتم قند عماويل نايز احد مخانومي صفلت
0: ازي مريان سنحري مخانكم دغس قاعد وصي امريس لا قاعد بقصي اذا خبا حد جاي قدمنا كوينات نيرح كوينات يبنا كل حد جاي حد جاي زي خبا بشكلتات مزيا صوت راح يكون بشكلتات راح يكون سب كرود اخ دلو تسيروم شو انت مهارب في الكرمتن زي طر عرفتن ብጣዕሚ እዮም ስበሩ ተሰይሮም ኣክንቲ ናባና ቐልጢፎም ዶምፅኦም ናብ ካልእ ሰቶ ሕጂ ንድሕር ናብ ካልእ ሰዲዶሞ መሊስካ ሴርካ ካትዕርዮም ኣብዚ ባህላዊ ሕክምና ማለት እዩ ሴርካ ካትዕርዮም ሴርካ ክትዕሪ ዘሎ ግዜን ብሓዱሽ መፂእካ ክትዕርዮምካ ብበይኒ እቲ ግዜ እቲ መጠልካ መሳርሒታት እቲ መጠልካ ሕጂ ኣብ ከምዚታት ፀገም ኣሎ ካልእ

0: እዚ ካልኣይ ሞያ ክሕዝ ኣለዎ ቆልዓ እናተባሃለ ኣብ ካልእ ሞያ ብዚ ፈልኛ መበሎ ዋላ ገለበሎ ገለበሎ ዋዓት ቆልዑት እዮም ኢዶም ተቆሊፆም ትመፁ ብጣዕሚ እዮም ድማ ድሕዙንኻ ንኣሽቱ ደቂ ሸውዓተ ደቂ ሸሞንተ ዓመት ሞያ ካልኣይ ክሕዙ ክበሃል ክሎስ ዕድሚኦም ውንሲ ኣይፍቅደሎም ኣብ ከምዚ ለ ሓደጋ ዘይትመፅእ ኣብዚኣ የለን ግን ሞር እቲ ምሽክለታ
1: ኣሃዱ መጥባሕቲ ዓፅሚ ሓያሎይ ክኢላታት ወፃእተኛታት ዘለዋ እያ እዞም ወፃእተኛታት ዘለዎም ፍሉይ ክእለትን ተመክሮን እንታይ ምዃኑ ድማ ተወኪስና ኣለና
0: እዚ ሞ ዓብይ ሓገዝ እዩ ገሊኦም ሕጂ እንድሕሪኢካ ይኹን ካዚ መፂ ዘሎ ፃዕዳ ካብ 79 ኣብ ሜዳ መሳና ዝሰርሕ ንበር ካብ ሜዳ ኣብዚ ድሕርና ፅነት ከዓ ብዝተፈላለዩ ሃገራት ናባና መፅዮም ክመፁ ከለዉ ፍልጠቶምን ንብረቶምን እዮም ረኪቦምና ድኹ ሓካይ መፁ ነርሲ ስመፁ ኣንስቶሎጂ ስመፁ ገለ መፁ ነንነብሱ ነንነቱ ፊልድ ምሂሮምን እዮም ንኸዱ እዞም ሕጂ ንኣብነት ክመፁ ከለዉ ኣብ ሶሙን ናይ ምሸት ናይ ምሸት ተርኪብና ተደይኮነ ከዓ ኣብ ሶሙን ክልተ ግዜ ምሂሮምን ኣኸዱ ብሓባር ነቶም ሓካይ ሙሉእ ሰርጀሪ እዮም ድምህሩ እቲ ዘይክእልዎ ክግበር ኣለዎ ዝበሃል ካብኦም ቀሲሞም እዮም ዝኸዱ ነቶም ነርሲ ዝከምኡ ምስኡ ተወሳኺ ብሙሉእ ንብረቶም ገዲፎም እናኸዱ ሕጂ ዓብ ሓገዝ እዩ ዘለና ንሕና ብፍላይ እንዳዓፅሚ ዓብ ሓገዝ እዩ ዘለና ምክንያቱ ንሓንቲ ስኩር ክትገዝእ ሲ 25 ዶላር እያ ዋጋ ንሶም ግን ሒዞምና መፁ ሒዞምና ስለ ዝመፁ ከዓ ኣብዚኣብ ሙሉእ ኣረኪቦም እናኸዱ ብፅሑፍ ንቕበሎም ብፅሑፍ ከዓኒ ንፅሑፎም ከዓ ንህቦም ወረቀቶም ማለት
2: እዩ In this country, we have a regular visit of the professional coming from the Europe, specifically Italy and German, and Swiss also, I think. And this history, I think, is long ago, even before I joined the unit and headed it.
3: ኣብዚ ሃገር ሓያሎ ሞያውያን በፃሕቲ ንኣብነት ካብ ኤውሮጳ ማለት ካብ ዓዲ ጥልያን ጀርመንን ስዊዝን ዝመፁ ኣለዎም ከምዚኦም ዝኣመሰሉ በፃሕቲ ኣነ ቅድሚ ኣብዚ መምፀይ እውን ነይሮም እዮም እዞም ሞያውያን እዚኣቶም ኣብ ህፁፅነት ዝሓቱን ዘይሓቱን ጉዳያት መጥባሕቲ ዓፅሚ ልዑል ኣበርክቶ ክገብሩ ፀኒሖምን ኣለውን ቀንዲ ብልጫ ናይዞም ወፃእተኛታት ሞያውያን ድማ ኣብቲ ሞያ ዓይነት ኣካላት ዘተኮረ ረቂቕ ትምህርትን ክእለትን ዘለዎም ስለ ዝኾኑ እዮም ኣብ መጥባሕቲ ዓንዲ ሕቆ ዝተሓጋገዙና ቻይናውያን ሓካይን እውን ኣለዎም ብዝኾነ ብዘይካቶም ከቢድ ወፃኣ ዝሓቱ ተተካኢ ኣካል ነፍሲ ዘድልዮም ዓይነት መጥባሕትታት ዝበዝሑ መጥባሕትታት ኣብዚ ክንገብሮም ክኢልና
2: ኣሎና they help in the spine surgery they do all the operation regarding the disc and so on they can do everything but that is hinder about the in front of them is the implants yeah. the implant of course you know is very very expensive of the spine surgery
1: ሞያውያን ወፃእተኛታት ናብ ክእለታት ደቂ ሃገር ዘካፍልዎ ልዑል ተመክሮን ክእለትን ከም ዘሎ ርድኡ ንሶም ብወገኖም ኣብዚ መፂኦም ዝካፈልዎ ፀጋን ተመክሮን ክህሉ ድማ ግድን እዩ
2: from us they also they may be encountered with new cases that might not be got in the Europe because here they can encounter the developmental hip dislocation in children this is in Europe in Italy for example or in Germany or Switzerland or most of the countries
3: ንሶም ብወገኖም ኣብዚ ዓዲ መፂኦም ዝቐስምዎ ተመክሮ ኣለዎም ኣብ ዓዶም ዘይረኽብዎ ኣጋጣሚታትን ተመክሮን ኣሎም ንኣብነት ኣብ ኤውሮጳ ናይ ዕሸል ምሕኩልቲ ምምዝባላት ወይ ፀገማት ግና ኣብ ግዜ ወሊድዮም ተለልዮም ዝፍወሶም ኣብ ከም ኤርትራን ካልኦት ናይ ኣፍሪቃን ሃገራት ዝኣመሰላ ኣብ ምምዕባል ዝርከባ ሃገራት ግና እቲ ሽግር ኣቐዲሙ ስለ ዘይለለ እቲ ፀገም ድሮ ተሓላሊኹን ዓብዩን ይፀንሕ እዚ ምስ ኮነ ድማ እቲ ዝግበር መጥባሕቲ ክሳብ 4 ሰዓት ክወሰድ ይኽእል ስለዚ ነዚ ንምግባር ዝግበር ወፃኢታትን ድኻምን ንምንካይ ኣብዚ እዋን እዚ ምዕቡል ዝኾነ ሞያዊ ክእለት ኤርትራውያን ደኳትር ከም ዝመሃርዎምን ከም ዝሰርሕሉን ንገብር ኣለና እዚ ድማ ኣብ ምቁጣብ ብዙሕ ድኻምን ወፃኢታትን ገዚፍ ኣበርክቶ ክህልዎ እዩ
2: ስክሪኒንግ ፕሮግራም ኢን ሮታ ዊ ዲድ ላስት ታይም ስክሪኒንግ ፕሮግራም ኣንድ ዲስ ይር ኦልሶ we did a screening for the Eritrean doctors about how to screen the children when they

0: ኣይደልዩን እዮም ሓደ ሓደ ግዜ። ምክንያቱ ህዝቢ ኤርትራ ሲ ብጣዕሚ ጥዑም እዩ፣ ስርቂ የለ፣ ምህራም የለ፣ ከም ድሌት ካለይቲ ትዘውር ገሊኦም ዝብሉ ካ ብዙሖም ዝመሃሩ ካባና
1: ዝኾነ ኮይኑ ሓደጋ መስበርትን ምጉዳእትን ኣካላት ኩሉ ግዜ ኣብ ዕለታዊ ንጥፈታት ደቂ ሰባት ዘጋጥም ክስተት እዩ። ከምኡ ክንዲ ዝኾነ ድማ ሰብ ሞያ ዝሃቡና ለበዋ ምስማዕ ኣገዳሲ እዩ።
2: Yeah, the most common failure here we encountered in our unit is regarding the femur fracture, the hip fractures.
3: ዝበዝሑ ኣብዚ መጥባሕቲ ዝግበረሎም መንቃዕትን መስበርትን ምሕኩልቲ ዘጋጥሞም ግዳያት እዮም። ንኣብነት ካብቶም ኣብ ህፁፅ ረድኤት ዝመፁ 30 ግዳያት እቶም 12 መንቃዕቲ ምሕኩልቲ ዘጋጥሞም ሰባት እዮም። እዚ ተርእዮ ድማ ዝበዝሕ ኣብቶም ንምውዳቕ ዝያዳ ዝተቓልዑ ብዕድመ ዝደፍኡ ሰባት እዩ ዘጋጥም። ከምኡ ክንዲ ዝኾነ መዓልታዊ ኣብ ዝኣሃዱና ሓደ ወይ ክልተ ሰባት መጥባሕቲ ምሕኩልቲ ይግበረሎም እዩ። ስለዚ ነዚ ከምዚ ዓይነት ጸገማት ንምጉዳል ካብ 40 ንላዕሊ ዝዕድሚኦም ሰባት ዓጽሞም ንምድልዳል ብማዕድን ካልሽዮም ሃብታም ዝኾነ ጸባ ከዘውትሩ ይግባእ። ብተወሳኺ ሽማግለታት ኣዴታትን ኣቦታትን ኣብ መዓልታዊ ምንቅስቓሳቶም ዝግባእ ትምህርትን ኣፍልጦን ክህልዎም ሓጋዚ እዮም።
2: And so to strengthen the bones. This could also help. And also we need education for the old people when they are moving around to have to take care about themselves and so on. Because we are burdened with the hip fracture. Every day we have one or two operations of hip fractures.
0: ኣነ ቐንዲ ነዴታት እየ ዝብል ኣዴታት ሰነ ምስ ደቀን ዝውዕላ ዘለዋ ምስ ተሰብሩ ብቐጥታ ናብዚኣ ከምፀቦም ክኽእል ኣለዎ ኣብ ክንዲ ና ሓበሻ ፈቐዱ ሓበሻ ከድካ ተሓር ምስሰንከለ ምንቅስቃስ ኣብያቶ ከምዚ ኮይናቱ ኢለን ናባና ዶምፀኦ ምስተሃሮም ብቐጥታ ናባና ከምፀቦም ክኽእል ኣለዎ። ካልኣይ ናይ ሓዊ ተሃሮም እውን ተሰብሩ ክመፁና እዮም። እዚኣኸ ኩላ ነዴታት የመሎ ዝበል ቆልዑስ ክትጥንቀቀሎም ክትክእል ኣለካ ካብ ሓዊ ድዩ ካብ ሓደጋ ድዩ ካብ ገለ ክትጥንቀቀሎም፣ ግን ውዕያ ስለ ዝኾኑ ከዓ እንተጋጢሙ ከዓ ትክልካ ቀልጢፍካ ከዓ ናብ ሕክምና ክተምፅእ ቀንዲ ነዴታት ይምዕት ገንዘብ።
4: ኣነ መልእኽቲ ዘመሓላልፎ መጀመርታ ንህዝቢ ሓደ ልምዳውያን ሕክምና ከይከዱ ፀቒጥ ኣዛረበላ ኣለኹ። ስለምንታይ ናይቶም ንሪኦም ዘለና ኣብ ስንክልና ኣትዮም ድመፁ ዘለዉ ስለ ትጉሂ ብፍላይ ቆልዓ ውለድ ኢሉ ተሰይሩ ክመፅ ከሎስ ኣብ ልምዳዊ ከይዳ ከተሕኩሞ ከላስቲ ቆልዓ ትስክንደ ኢድ ፅበ ነይሩ ካብታደ የዕብያ ኣምሂራ የእኺላ ክንዲ ሰብ ክሰዶ ኣብቲ ሕብረተሰብ ክኸይድ እዚ ተጎሪሽዎ ሓደ ቆራፅ ኮይኑ ክመፅእ ሓደ ኢዱ ዘይተዓረበ ወይ እግሩ ዘይተዓረበ ኮይኑ ክመፅእ ሲ ኣብ ምንቲ ምንታይ ንምንታይ ንሕክምና ደይ ንመፅእ እብል ኣብ ደለዎ ሃገር ካብ ብሉእ ሃገር እዮም ድመፁ። ስለዚ ንሕክምና ክመፁ ኣለዎ እዚኣ ክምዕደሊ። ካልኣይቲ ነቲ ሕብረተሰብ ከዓ ንህፃውንቲ ሽግለታ እንዳሃብካ ንሓደጋ ምቅላዕ ባዕሉ ሎሚ ካልኣይ መዓልተ ይዛረበላ ኣለኹ ዋላ ኣብዲ ሓለፈ ብጋዜጣውን ከም ኣይላኣነ ንሓደጋ ምቅላዕ ነቲ ህፃን ከዓ እቲ ዝኸፍአ ነቲ ማእኸላይ ዕድመ ደሎ ሰብ ምስ ጎበዘ ሽግለታ ይገዛእ እዩ ተማሂሩ ይእቶ ይውፃእ በየንኸይድ እንታይ ይገብራ ቤሎሳይ ሓደጋታት በዚ ሒዶ ኣሎ ኸማን ብሰንኪ ዘይምጥንቃቕን ንቆልዑት ሽግለታ ሂብካ ምፍናውን እዩ ካብዚ ንጠንቀቕ። ሓደጋታት ከዓ በዝሐ ኣሎ ሕጂ ከዓ ካብቲ ሓደጋታት ከመይ ንጥንቀቕ ከዓ ኣስተውዒልና ክንከይድ ከም ደለና ብየን ኢና ንሓልፍታ ኢና ንገብር ክንጥንቀቕ ከም ደለና ኢለኣነ ክምዕድ ክእል ብዘለና ዓቕሚ እዚ ሕክምና ኣብዚ ደሎ ድማ ብዝተኻእሎ መጠን ነቲ ዝመፅእ መጉዳእቲ ከመይ ገይሩ ይብድሆ ከመይ ገይሩ ነቲ ህዝቢ ይሕግዞ ከዓ ኩሉ ሸዓብ ሓሰብ ኣሎ ዝያዳ ከዓ ክንበራበር ከዓ ይመክር ማለት እዩ።
5: ኣነ ከላቦ ዝደሊ ማለት ብሕብረተሰብ ብፍላይ ኣብ ሓደጋታት ዝተሓሓዝ ማለት እዩ ሓደጋታት ንምል እንዳ በዝሒ ዝመፅ ዘሎ ከም ዝበልናዮ ምስ ተፈጥሮኣዊ ዶ ምስ ገለ ብዙሕ ትንቲና ትራፊካዊ ስለዚ እቲ ሓደጋታት ከነወግኖ ክንፅዕር ክንክእል ኣለና ውሑዝ ዝኾነ መንገዲ ሽግለታታት ታላትካ ጥዕንታ ሽግለትካ ፎርቸላ ተሸርኒ ከምዚ ተሸር እናበልካ ማዓት እዮም ብዙሕ ስንክልና ዘምፅኦ ተቐዳደምቲ ንባዕሎም ብዙሕ መፅእ ዘለዎም ስለዝኾኑ ውሑ ዝኾነ መንገዲ ክጥቀሙ ኣለዎም ዝተደራሪብካ ምኻድ እዚ ኣብዚ ዝናእቲ ኣድግ ንዓብነት ሕጂ ትማን ዘጋጠመና ኣድጋእትዮም 4 ቦርሳት ተቐዳድሚ ሽግለታ መስበር ተጋጢሞ ኣሎ ኣድጋእትዮም እማ ጥራይ ጎግል መካይን የላ ገ የ ዘጅ እንታይ እዩ እቲ ከባቢ ክዘይ ምቆፅፃር

0: ስለዝኾነ ውሑዝ ዝኾነ መንገዲ ምጥቃም ንኩላትና ፅቡቅ እዩ። ዓበይቲ ድማ ልዕሊ ዕድመት ኮንካ ብሽክለታ ዘይምጥቃም ማለት ድሕዳኣ ሰውነትካ ብግቡእ ክትቋፃ ዘይትኽእል ኮንካ ንኣብነት ኣብ ዕድመ ዘሎ ኩሉ ግዜ ክሳዶም ክጥወይ ከለዉ ደንጌ መጥወይ ኣይርእዩን ዓይነ ብኩሉ ዛ ምስ ዕድመ ምስ ዕድጋም ማለት እዩ። ስለዚ ኣብ ከምዚ ከዓ ዳሓና ኣለ ኢልካ ሽግለታ መስቃል ልዕሊ ዓቕማ ዝኮኑ ነገር ኤክሰርሳይስ ምግባር ምንቅስቃሳት ምግባር ነቶም ናብ መስበርትን ገደን ስለ ዘቃል ብፍለይ ንዓበይቲ ሓደረ ክብል ዘሊ ቤተክርስትያን ክክሉ ከለኹም ተኽኢልኩም ደጋፊ ግበሩ ምሳኹም ሒዙኩም ክከይ ዝኽእል ሰብቲ ዘይኮይነ ግን ዝበዝሑ ቤተክርስትያናትና ኣብ ብርኽ ዝበለ ቦታ ስለ ዝርከቡ ኣብ ኣስካላ ኣስካላ ምውዳእ ኣብ ገለ ምውዳእ ዚ ናይ መሕኩት መስበርቲ መብዛሕትኦም ስለ ዝተተሓሓዝ እቶም ንሕና እቶም ስድራና ብግቡእ ሽቃቅ እተኮይኑ ማይ ብግቡእ ፀፊፉ ሸተትሎም ክወድቁ ስለዝኽእሉ ቤተክርስትያን እተኮይኑ ባዓልና ሒዘን ክነብፅሖም ከም ዘለና ተተካኢሉ ከዓ ብብርሃን ምስኮንካ ዝኽእሉ መንገዲ ተፈጠርና ዝሓሸ እዩ። ምክንያቱ ኣብ ዓበይቲ ናይ መሕኩት መስበርቲ ዘንዝውልካ ተንጥቀን ተጠንቂ ዝተፍዐ ነቲ ሕብረተሰብ ብዝተካለ መጠን ልባ ሓደረ ክብለሉ ማለት እዩ። ከም ስድራና ንከናኸኖም ብግቡእ እቲ ናይ ኮይወልቂ ወዲቆም ተሸሩ ጥርዮም ባለ ይኮነ ብተክርስትያን ዘርፍድ ባዕሉ እዩ ዝኸይድ ገለ ዘይኮነ ኩሉ ዜ ምስ ዕድመ ዓይነ ኣቢ እግሪ ኣቢ ኢ ኣቢ ኩሉ ዛ ኣቢ ሽግለታ ንሕሉ ልዕሊ 8 ዕድመ ኮይኑ ወዲ 9 ዓመት ሽግለታ ገይሩ ዝንቀሳቀሳ ንዝፈልጠሉ ሕጂ ወዲቁ ሰይሩ ለምሳና ዚ ኣዴታ ትኾን ቤተክርስትያን ክ ከለኸ ደጉፉና ኢል ደቂ ካ ደቂ ደቂ ካገርካ መኻዲ ሓይሽ
1: ኣብዛ እዋን እዚኣ ሕና መንእሰያት ኮልና ፅቡቅ ኢና ንሰርሕ ነርና ከምኡ ኣብዚ እዋን እዚ ግን ንሕና ዓብና ኢና ምስቲ ዕቤትናኸና ንመኒና ንህብ ዘለና ነቶም ናእሽቱ እቶም ናእሽቱ ከዓ ሶም ክዳይ ንሕና እኳ ብኣጋር ሓኪም ሓሊፍና ዓቕሚ ዘይነበረና ከማ ኣብ ከምዚ ደረጃ ደብፃሕናዮ እዚኣቶም ኣካደሚካሊ ብሱላት እዮም ተማሂሮሞ እዮም ትስነ ፍልጠት ፅቡቅ ገይሮም ፈሊጦሞ እዮም ከምዚ ንሕና ዘሕልፍናዮ እውን ኣይኮነን ነዚ ፍልጠቶም እዚ ከወፊዩ ከዓ ብጉሳት እዮም ንፉዓት እዮም ኩሉ እዚ ሕጂ ዝኦኣር ኦርቶፔዲክስ ዝብለካ ዘለኹ ክልተ ደቂ ኣንስትዮ ሓደ ከዓ ወዲ ተባዕታይ ኢና ዓበይቲ ዘለና ብምሉኡ እሶም ንሰርሑ ዘሎ ዋላ ብቲ እንዳ ኤመርጀንሲ በል ዋላ ብዚ ኦኣር በል ኩሉ ነገራት ባዕሎም ወላቲ ቴክኖሎጂ ብዚ ንጥቀመ ኣለና ብምሉእ እሶም ሒዞሞ ብጣዕሚ እዮም ከዓ ንፉዓት ዓቕሙ ኣለዎም ከምብብኦም ይሓቲኦም ዳርጋ ንሕናስ ከምዚ ጋይድ ኢና ንገብሮም ዘለና እምበር ባዕሎም እዮም ሒዞም ኣለዎ።

ሰላም ከመይ ቀኒኹም ዝኸበርኩም ተኸታተልቲ መደባት ዩቲቭ ብሓፈሻ ተኸታተልቲ መደብ ለሰ ስፖርት ድማ ፍላይ መደብ ለሰ ስፖርት ሎሚ ቀዳም እውን ዝተፈላለዩ ስፖርታዊ ትሕዝቶታት ዘለዎም ንኡስ መደባት ሒዛ ናባኹም ብሰዓት ኣቕሪባ ኣላ ንምክታልኩም ብክብሪ ንዕድም ፈለማ ግን መደብና ብደርፊ ክንፍልም

0: ሰላም ከመይ ቀኒኹም ዝኸበርኩም ተኸታተልቲ መደብ ለስተ ስፖርት። ኣብ ናይ ሎሚ ሰሙን መደብና ነቲ ኣብ ከተማ ኣስመራ ንፈለማ እዋን ዝካየድ ዘሎ ውድድር ባይታ ቴንስ ኣስመራ ኦፕን ዝድስስ ትሕሶ ሒዝና ኢና ቐሪብና ዘለና። እዚ ውድድር ብፌደሬሽን ባይታ ቴንስ ዞባ ማእከል ተወዲቡ ዝካየድ ዘሎ ኮይኑ ካብቲ ካልእ ብሃገራዊ ፌደሬሽን ባይታ ቴንስ ኤርትራ ኮነ ዞባ ወድዳ ዝስራዕ ፆታ ዝፈልዮ እንተሎ እዚ ውድድር ካብ ክሊ ዕድሚ 15 ክሳብ 6 ዓመት ንዘለዉ ተፃውቲ ከራኽብ ዝኽእልን ዕወታት ናይ ዝውድድር ከ ነጥቢ ዝተሓዘሎም ብምዃኑ መሳጢ እዩ። እዚ ውድድር ብዕለት 3 ሓምለ ብክልቲ ፆታ ዝፈለሙ ኮይኑ ፅቡቕ ዝኾነ ተሳታፍነትን ተወዳዳርነትን እናተራየሉ ዝካየድ ዘሎ እዩ። ካብቲ ቀንዲ ብልጫ ናይዚ ፆታ ኸ ኣብ መንጎ ተፃውቲ ክልተ ክለባት ማለት ክለብ ማሕበር ቴኒስ ኣስመራ ማለት ቤት ገርግሺ ከምኡ ድማ ክለብ ደንበ ሰንበልን ዝተወከሉ ብድምር 48 ስፖርታውያን ዝወዳደሩ ዘለዉ ክኾኑ ካብዚ እተን 16 ደቂ ኣንስትዮን። ዕላማ ናይ ዝውድድር በዚ ሓድሽ ተኣታትዩ ዘለዎ ፆታ ኣቢልካ ብሉፃት ተፃወቲ ብክልቲ ፆታ ንምልላይ ምዃኑ እዩ ምክትል ፕረዚደንት ፌደሬሽን ባይታ ቴንስ ዞባ ማእከል መምህር ግዴዮን ሃይለ ዝገልጽ።
1: ውድድር ኣዝመራ ኦፐን ከም ዝፍለጥ ንመጀመርታ ግዜ ተካይድላ ብፌደሬሽን ባይታ ቴንስ ዞባ ማእከል እያ። እዛ ውድድር ኣብ ናይ ደቂ ኣንስትዮን ናይ ደቂ ተባዕትዮን ናይ ንፅል ውድድር ትካየድ ኮይና እቲ ፍሉይነታ ድማ ኩሉ ውድድራት ኣብ ሓንቲ ካታጎሪ ዝካየድ ምዃኑ እዩ። ስለዚ ካብ ደቂ 15 ዓመት ዘለዉ ህፃናት ስጋብ ደቂ 60 ዝኾኑ ግራይም ተፃወትና ኣብ ሓንቲ ካታጎሪ ኣትዮም ውድድራቶም ደካይድዎ ውድድር እዩ። እቲ ዕላማ ናይ ዝውድድር መሰረቱ ድማ እንታይ እዩ? ከም ዝፍለጥ ባይታ ቴኒስ ኣብ ዝተፈላለየ ካታጎሪ ዝካየድ ውድድራት እዩ ነይሩ። ሕጂ ግን እቲ ብሉፅ ተፃዋታይ ናይ ዞባ ማእከል ወይ ካታ ብልፅ ተፃዋቲ ናይ ዞባ ማእከል ንምልላይ ተገብረ ዕላማ እዩ ነይሩ። ስለዚ ኩሎም ኣብ ሓደ ካታጎሪ ኣትዮም ካብኦም ናቶም ውድድራት ብምክያድ ድማ እቶም ብሉፃት ቀዳማይ ካልኣይ ሳልሳይ ዕውታት ድማ ሽልማት ክወስዮም። እዛ ውድድር እዚኣ ተረከምናዮም ተፃወቲ ካብ ክለባት ድማ 46 ኣወዳት ተባዕትዮ ተወዳደርቲ ክህልዉ ከለዉ ደቂ ኣንስትዮ ድማ 23 ተወዳደርቲ ነይረን። ሕጂ እቲ ብዝሒ ናይ ተወዳደርቲ ካብ ተፀበናዮም ላዕሊ ስለ ዝነበረ ቅድም ናይ መጻሪ ወይ መዋፅኢ ፅዋታታት ብፕሌይ ኦፍ ዝፍለጥ ውድድራት ብምክያድ ኣብ ክልተ መዓልቲ ውድድራቶም ሰሪዖም እቶም ዝለዓለ ራንክ ወይ ነጥቢ ራንክ ዝነበሮም ብቐጥታ ናብ ውድድር ኣዝመራ ኦፕን ክኣትዉ ከለዉ እቶም ዝተሓተ ራንክ ድማ ናይ መጻሪ ውድድራት ብምክያድ ቀፂሎም ስዒቦሞ። ስለዚ 32 ተወዳደርቲ ናይ ደቂ ተባዕትዮን 16 ድማ ተወዳደርቲ ናይ ደቂ ኣንስትዮን ናይ ምድብ ዙር ወይ ዚ ራውንድ ሮብን ንብሎ ኣካይዶም ኣብ ደቂ ተባዕትዮ ኣብ 8 ምድባት ተፈላለዮም ነይሮም። ደቂ ኣንስትዮ ድማ ኣብ 4 ምድባት ተፈልየን ቀዳማይን ካልኣይ ናይ ነፍሲ ወከፍ ምድብ ድሕሪ ናይ ራውንድ ሮብን ወይ ዚ ምድብ ዙር ብክያድ ብቐጥታ ናብ ኣውዲእ ካብ ብምሕላፍ ካብ ናይ ዙር 16 ውድድራት ስጋብ ናይ ፍፃሚ ውድድራት ብምፅሓ ድማ ውድድራቶም የካይድሉ ማለት እዩ።
0: እዚ ውድድር ካብቲ ካልእ ዓይነታት ፆታት ዝፈልዮ ተሎ መዓልታዊ ዝካየድ ብምዃኑ እዩ። ኣብዚ ናይ መዓልታዊ ፆታታት ዝተዓወቱ ተፃወቱ ድማ ብቐጥታ ናብ ዝቕፅል ግጥማት እናሰገሩ ኣንጻር ዝተፈላለዩ ክሊ ዕድመ ይጋጠሙ። እዚ ነቲ ዝካየድ ፆታታ ተወሳኺ መቕረ ዝህብን እናሸዓ ድማ ኣብ ብቕዓት ንኽትህሉ ዝድርኽን ብምዃኑ ካብቲ ብልጩ እዩ።
1: ስለዚ ኣዝመራ ኦፕን ክትዳሎ ከላ ካብቲ ፍሉይነት ትገብራ ነቶም ብሉፅታት ኢና ድሓሱም ተፃወቲ ንምውፃእ እዩ ነይሩ ትዕላማ። ስለዚ ምናልባትም ተፃወቲ ከይውሕድና ውድድራት ተፃወቲ ተወዳደርቲ ከይውሕድና ድብል ስክፍታ ነርና፣ ግን ካብ ተፀበናዮ ንላዕሊ ተወዳደርቲ ኣዝዮም በዚሖም መፂኦም ና ወላቲ ውድድራት ኣብ መንጎዞም ተፃወቲ ዘለውን ኣዝዩ ውዕውዕ ብመንፈስ ዝካየድ ዘሎ ኮይኑ ተወዳደርነት ዝረኣየ ዘሎ ውድድር እዩ። ካብቲ ካልእ ፍልይ ደብለ እዛ ውድድር ድማ ኣብ ከምዚ ነጥ ክንዛርብ ከና ማለት እዩ ኣብ 10 መዓልቲ ምስተን 2 ናይ መፃረይ መዓልትታት ኣብ ውሽጢ 2 ሰሙን ትካየድ ውድድር እያ። ካልእ ከነካይዶ ፀንሓ ውድድራት ናይ ዞባ ማእከል ኣብ ናይ ቀዳመ ሰንበት መዓልትታት ይርካይ ነይሩ። እዚ ግን ብቀጥታ ምክያዱ ናቱ ፅባቐን ናቱ ካ ቁሩብ ጎናዊ ሳዕቤት እውን ኣለዎ። እቲ ፅባቐ እዩ እንታይ እዩ? ዳርጋ እቲ ውድድር ኣብ ካብ መዓልቲ ናብ መዓልትና ሰገረ ስለ ዝኸይድ እቲ መንፈስ እቲ ናይ ተወዳዳርነት ዳርጋ ኣው እዩ ድሳላሰል። ስለዚ ሓንቲ ፀወታ ካይካ ንመዓልቲ ፅባሒቱ ተፃወታ ይመፅ ወዳደር። ስለዚ እቲ ስምዒትን እቲ ብቕዓትን ከም ዘለዎ ይቕፅል። ቁሩብ ግን መዓልታዊ ውድድራት ምክያድታይ ከዓ ንፌደሬሽን ደረጃ ክንዛርብ ከለና ማለት እዩ እቲ ቀረብ ኣብ ምቕራብ ኦፍኮርስ ናይ ሜዳ ናይ ገለ ክንክን ሜዳ እውን ፀገማት ስለ ዝመፅእ እዚ ውንናቱ ብድሆታት ኣካይድዎ እዩ። ግን ከም ቀዳሚት ውድድር ብምዃና ንዓመታት እናቐፅለ ትኸይድ ውድድር ብምዃና ትብልጫ ናርኣናዮ ንኸይድ ኣለና ማለት እዩ። ስለዚ ኣዝመራ ኦፕን ካብ ኩሉ ውድድራት ዘካይድናዮ እውን ፍልይ ንክትብል ዝበዝሐ ሽልማት ንዕውታት ትወሃበላ ኮይኑ ወላ ተገንዘባዊ ሽልማት እውን ብሉፅ ናይ ዞባ ማእከል ዝብላ ተሓሳስባ ብምርኳስ

0: ምርኳስ ተመልክ ዝተበገሰ ዝሓሸ ሽልማት ተገይሩላ ዘሎ እዛ ውድድር እዚኣ እዮ ልክዕዩ ኣብዚ ዓመት እዚኣ ተሓድባይ ሓገዝ ንዞባዊ ፌደሬሽን ኮይና ዘላ ምትእታው ናይ ራንክ እዩ ኣብ ውድር ናፅነት ናይ ንፅልን ናይ ድርብን ኣብ ተኻይደ ንናቶም ተፃዋተ ንናቶም ራንክ ሒዞም መፂኦም ብኡ መሰረት ድማ መእተው ነጥቢ ነዛ ናይ ኣዝማራ ኦፐን ኮይና ኣላ ኣብዚኣ እውን ዝበዝሐ ነጥቢ ካብ ኩሎም ውድራት ናይዚ ዓመት እዚኣ ዝወሃባ ነጥቢ ናይ ራንክ እዚኣ እያ ቀዳማይ ናይ ዝወፀ ናብ ናይ ደቂ ተባዕትዮ ብዙሕ ስለ ዝነበሮም 50 ነጥቢ ክወስድ ከሎ ናይ ደቂ ኣንስትዮ ድማ ዋሕደ ተፃወት ስለ ዝነበረ ብምፅር ናይ ደቂ ተባዕትዮ 40 ነጥቢ ክትወስድ እያ ስለዚ ኣብ ድበፅሖ ደረጃ ነነጥቢ ናይ ፖዚሽን ነጥቢ ክወሃቦም ከሎ ንነፍሲ ወከፍ ፀወታ ዝሰዓርዎ ድማ ከከም ዝሰዓርዎ ነጥቢ ጌም ብምርካስ ማለት እዩ ነጥቢ እውን ክወሃቦም እዩ ስለዚ እቲ ነጥቢ ድወሃብ ብዓወታትን ብድበፅሕዎ ደረጃ ኣብቲ ውድድር እናተዋሃበ ድኸይድ ስለዝተደሚሩ እዚ ድማ ነጥቢ እናተዋህቦምን ኣብ ዝቕፅል ውድራት እናተደመረ ኸይድ ድማ ኣብ መወዳእታ ዝዓመ እዚኣ ድማ ነፍሲ ወከፍ ካታጎሪ ዝበዝሐ ነጥቢ ደምፀ ጎብለል ኣብታ ካታጎሪ ናይ 226 ክበሃል እዩ ማለት እዩ
1: መምህር ሜላት ሃብተ ኣብ ዓውዲ ባይታ ቴንስ ን10 ዓመታት ዝነጠፈት እያ ኣብ ናይ ሎም ዓመት ኣስመራ ኦፕን ድማ ትወዳደር ዘላ ኣትለት እያ እቲ ዝካየድ ዘሎ ውድድር ኣብ መንጎ ዝተፈላለዩ ክሊ ዕድመ ብምዃኑ ተመክሮ ንምቕሳም ሓጋዚ ኮይኑ ከም ዝረኸበቶ ገሊጻ ጥቕሚ ቴንስ ምፅዋት ኣብ ርእሰ ምትእምማን ስፖርታዊ ዓብዪ ተራ ከም ዘለዎ እውን ኣረዲኣ
2: መጀመርያ ቴንስ ብጣዕሚ ጥቕሚ ኣለዎ ኣብ ኩሉ ማለት እዩ ኣብ ኣካላዊ ጥቕሚ ኣለዎ ምስ ሕብረተሰብ ዘለዎ ዝምድና ከዓ ብጣዕሚ ዓብዪ እዩ ማለት እዩ ምስ ኩሉ ሰብ ዘለካ ቅርበት ከይተሰከፍካ ንክትከይድ ኣብ ከምኡ ይሕግዘካ ማለት እዩ ኣብ ናይ ትምህርቲ ወል ሓደ ፀገም ዘለዎስ ኣይኮነን ምክንያቱ ኣብታ ትርፊ ግዜካ ትፃወቶ ፀወታ እዩ ምክንያቱስ ካብ ብሶኒ ክሳዕ ዓርቢ ትምህርትካ ተካይድ ኣብተን ቀዳሚ ሰንበት ዘለዋ ናይ ዕረፍቲ ግዜ ከዓ እንዳኸድካ ትፃወት ማለት እዩ ሕጅስ ካብ መዘናግዒ ዳ እምበር ኣብ ትምህርትካ ዘምፅኦ ወል ሓደ ፀገምሲ የለን
1: ወይዘሮ በየነሽ ካሕሳይ ጓል 58 ዓመት ተፃዋቲት ባይታ ቴንስ ክለብ ቤት ግርግሽ እያ እዛ ደ ኣብዚ ውድድር ምስተን ካብ ብዕድመ ዝንእሳ ደቃ ትፃወት ዘላ ኮይና ብሓፈሻ ግን ኣብ ናይ ቴንስ ዓለም ን20 ዓመታት ብምፅዋት ጥዕና ክትሕሉ ዝኽኣለት ኣብነታዊት ስፖርተኛ ናይ ሎም ዓመት ውድድር ኣስመራ ኦፕን ብምትእትታዉ ተመኩራ ከተካፍል ንሳ እውን ክትቀስምን ሓጋዚ ኮይኑ ከም ዝረኸበቶ እያ እትምስክር እዚ ዓይነት ስፖርት ዕድመን ፆታን ዘይፈል ብምዃኑ ድማ ኣዴታት ካብ ግዜአን ብምምቃል ጥዕነ ንክሕልዋ ማዕድኣ ኣመሓላሊፋ ኣላ
3: ኣነ ልክዕ ከምተን ንኣሽቱ ትሕቲ ዕድመ ዘለዋ ከምኣተን ይጎይ ዘለን ኣብ ጥዕናይ ድማ ኣዝዩ ፅቡቕ ዝኾነ ክሳ እዩ ዘለኒ ሓሚመ ኢለ እውን ሆስፒታል ዝኽእልሎ ኣብነት የብለይ ኣካለይ ድልድል እዩ ይጎይ እዩ ዘለን ያ ብጣዕሚ ፅቡቕ እዩ ምክንያቱ ምስተን ትሕተይ ዘለዋ ዕድመ ምስኣተን እየ ዝወዳደር ዘለኹ ክስዕራ ነድን ክስዕረን ሕጂ ዝረአ ቴንስ በቃ ከምቲ መግቢ እየ ዝብሎ ኣነ መግቢዚ ዝተፈላለዩ ዓይነት መግቢ ትመርፅ ኢኻምሽ ኣብ ስፖርት ድማ ንዓኻ ዝኸውን መሪፅካ ኣብቲ ንዓኻ ዝኸውን ኣቲኻ ጥዕናኻ ልክዕ ከምቲ መግቢ ትወዞ ከምኡ ክምዃኑ የዛመን ኩለን ድማ መፅአን ክሳተፋ ግዜ እውን ወልሓደ ግዜ ዝወስድ እውን ኣይኮነን ከምቲ ሰዓታት ናበያኻ ትኸደሉ ናብ መብፃሕ ድዩ ናብቲ ትወስደሉ ንሳ ድማ ከምኣ ፈሊኻ እንድሕራ ጌርካላ ካብ ሰዓት ክልተ ሰዓት ኣይተወሰድን ሓደ ሰዓት ክልተ ሰዓት ተፃዊትካ ንገዛኻት ተሓፂብካ ሓንጎልካ ነፃ ኮይኑ ነፂህካ ኣብ ልበኻ ወላ ሓደ ሕርኽራኽ ዘይበሉ ክትፃወት ክትዕልል ነፃ ኮይንካ ስለ ዝኾነ ሲ ኣነ ናብ ስፖርት ንዕነ እየ ዝብለን

መንሰይ ሮዳ ኢንድሪያስ ኣብ ክለብ ባይታ ቴንስ ደንበ ሰንበል ንነዊሕ ዓመታት ዝሰልጠነትን ዝተፃወተትን ኮይና ኣብ ዝተፈላለዩ ዞባውን ሃገራውን ውድድራት ብምፅዋት ብዙሕ ዓወታት ክትጎናፀፍኪ ኢልያ ብዘካዚ እዛ ተፃዋቲት ንሃገርና ኤርትራ ብምውካል እውን ኣብ ዞባዊ ውድድራት ባይታ ቴንስ ምብራቕን ማእከላይን ኣፍሪቃ ብምፅዋት ብሉፅ ደረጃ ክትሕዝ ዝኽኣለ ተስፉቲ ስፖርታዊት እያ ውድድር ኣስመራ ኦፕን ብምስርዑ ንዓ ካብኣ ምስ ዝዓብያ ተፃወት ንክትፋለጥን ተመክሮ ንክትቀስምን ዕድል ዝፈጠረላ ኮይኑ ረኺባቶ ካብኣ ንዝንእሳ እውን ብተመሳሳሊ ብቐረባ ንክተካፍልን ከም ዝሓገዛ ኣረድያ ኤርትራ ኣብ ውድድር ባይታ ቴንስ ምስ ጎርባብቲ ሃገራት ዘለዋ ተመክሮን ደረጃን ብምንጻር ጽቡቕ ስለ ዝኾነ ሃገራዊ ፌደሬሽን ባይታ ቴንስ ኤርትራ

0: ጻይ ኣብ ኣህጉራዊ ውድዳት ዝሳተፍሉ ኩነታት ከጣጥሕ ተላብያ
1: ኣስመራ ኦፐን ፍልይ ዝበላ ካብ ትኻል ዓይነት ፀወታታት እዩ። ምክንያቱ ፍልይ ደብሎ ድማ እቶም ኣብ ንኣሹ ደሉ ዕድመሲ ምስቶም ዓበይቲ ንራኸብ ምኾንና እዩ የሕይልና ዓይነት ፀወታ እዩ ከዓ ሓያላቲ ካባይ ድዓብያ ኣብዚ ምሕያል ደለይካ ካ ዓበይቲ ገይልካ ከዓ ሲ ከምዚ ንነፍስኻ ደይምትሕሓት ከዓ የድል እዩ ዚ ቴኒስ ከም ትኻል ዓይነት ስፖርታት ንጥዕናኻ ወላ ኣካላዊ ፊትነስ ድማ ፊት ገብረካ እዩ። ካልኣይ ድማ ምስ ትምህርቲ ወል ሓንቲ ንትምህርቲ ሲ ዘተሓሕት ወይ ንድሕሪ ዝጎትት ነገር ኣይኮነን ከማን መሊሱ እዩ ክስተይ ዝገብር ከምዚ የነቃቅሐካ እዩ። ነቶም መዘናይ ድማ ከምዚ ከምቲ ካልእ ዓይነት ጌርካ ክትወስዶ እቲ ስፖርት ሲ ካልኣይ ድሕሪ ትምህርቲ ድመፅእ ኮይኑስ ከምቲ ካልኦት ዓይነት ስፖርት ጌርና ክንወስዶስ የነቃ ከምቲ ትሬን ድወሃበና ውድር ድወሃበና ሲ እቲ ናይ ዕድላት እውን ከምኡ ክወሃበና ማለት ከምዚ ናይ ደገ ዕድላት ዝወሃበና ሲ እቲ ተስፋ እውን ንሕና እውን ስኣይ መቆርፅን

0: መንእሰይ ኖህ በረኸት ኣብዚ ዓውዲ ስፖርት ንሓሙሽተ ዓመታት ዝነጠፈ ተጻወታ እዩ። ናይ ሎሚ ዓመት ኣስመራ ኦፕን ድማ ነቲ ኣብ ዝሓለፈ ዓመታት ዝቐሰሞ ፍልጠትን ዝደለቦ ተመክሮን ብምዝማድ ዝወዳድር ዘሎ ኮይኑ እዚ ውድድር ካብ ዝሓለፈ ዝተሳትፎም ውድዳት ዝያዳ ተመክሮ ንኽረክብ ከም ዝሓገዞ እዩ ብቃላት ገሊጹ ኖ
1: ለውጢ ኮ ትርእልኻ ካብ ግዜ ናብ ግዜ ትዕቤት ትምዕባለ ትርእልኻ ከምዚ ኣብ ዘለኻ ሳይኮንካን በቲ ድሌትካ በቲ ዝፃዓርካሉ መጠንሲ ዕቤት ትርእልኻ እቲ ምስ ዓበይቲ ምፅዋት ምስ መንእስያት ምፅዋት ንዓኻ ውን ሓጋዚ እዩ ምስ ኩሎም ክትጋጠም ከለኻ ዝተመክሮ ትወስድ ዘሌካ ሓደ ሓደ ነገራት እውን ዝጠቕመካ ዝተወስድ ኢኻ ሕዚ ሓጋዚ እዩ ዝብሎ እዚ ኣስመራ ኦፕን ብኩሉ ዕድመ ብምዃኑ ከምዚ ምስቲ መጋጥምትኻስ ውድድር ፈጥረልካ ሎም ተሲዕርኒ ፅባሕ ከዓ ንክስዕር እዩ ትብል ሽዑ ከምዚ ኣፀቢቕካ ንክፅዕርሲ ይሕግዘካ እዩ ውድድራት ምብዙሑ ከምዚ ብሎ ኣነ

0: ዳን ሳሙኤል ሎም ዓመት እዩ ናብ ክለብ ደንበ ሰንበል ብምፅምባር ኣብ ፀወታ ባይታ ቴንስ ክነጥፍ ጀሚሩ እዚ ኮተቴ ኣብ ቦኽሪ ዝተፍኡ ግን ኣብዚ ውድድር ካብቶም ዘገርም ብቕዓት ዘንፀባርቑ ዘለዉ ስፖርታውያን ብምዃን ኣርእስቲ ሰሪሑ ኣሎ ንዓፈሻዊ ትዕዝብቱ ብዛዕባ እዚ ውድድር ዝሃበና ርእቶ ድማ ናባኹም ንቕርቦ
1: ኣብዚ ኣስመራ ኦፐን ዕድመ ዘይፈልጥ ፀወታ ብምዃኑ ተመክሮ ካብቶም ካባኻ ዝዓብን ካባኻ ዝንእሱን ተመክሮ ትቐስም ትኽእል ኢኻ ፀወታ በዳሂ
0: ኸዓእንታይ በዳሂ ዝገብሮ
1: ብዙሓት ዘይፈልጥ ክእለት ዘይፈልጥ ብዙሓት ዓበይቲ ተፃወት እውን ዘለዎ ስለ ዝኾነ ቴኒስ ኣብ ትምህርትካ ዋላ ሓንቲ ፅሉ የብሉን ግዜ ሰሪዕካ ተፃይት ድማ ዋላ ሓንቲ ኣብ ትምህርትኻስ ክብድሃካ ይኽእልኒ
0: ኣስመራ ኣዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋ

0: ሩቢክስ ኪዩብ 6 ገጻት ዘለዋ ኮይና ነፍስ ወከፍ ገጽ ድማ ናታ ሕብሪ ኣለዋ። ሓንቲ ገጽ 9 ምቕልቃል ሕብርታት ትውንን። ስለ ዝኾነ ድማ ነዛ መጻወቲት ክትሰርሕ ኣዝዩ ምስተውዓልን ትኩርን ክትከውን ኣለካ። እዛ ዝበዝሑ በላሕቲ ሰባት ጥራይ ዝፃወትዋ መዘናግዒት ንኽትሰርሓ ኣዝዩ ኣበዳይት እያ። ኣብ ገለገለ ሃገራት ንሩቢክስ ኪዩብ ከም መዐቀኒ ብልሒ ኣእምሮ ይጥቀሙላ እዮም። ሩቢክስ ኪዩብ ብቀራጻይን ፕሮፌሰር ስነ ህንፃን ሃንጋራዊ ኢንሮ ሩቢክስ ብ1974 ዓ.ም ተማሂዛ። ካብ 1980 ዓ.ም ጀሚራ ድማ ኣብ ዓለም ተፈላጥነት ክትረክብን ውድድር ክካየደላን ጀሚሩ። ሩቢክስ ኪዩብ ብዝተፈላለየ ኣገባብ ክትፃወት ትኽእል። ንኣብነት ሰሚልካ ብሓደ ኢድካን ከምኡውን ብእግርኻ ክትፃወት ትኽእል ኢኻ። ብውድድር ሩቢክስ ኪዩብ ብዓለም ደረጃ እቲ ዝቐልጠፈ ኣብ መዝገብ ክብረ ወሰን ሱሙ ሰፊሩ ዝርከብ ቻይናዊ ዱ ዩሽንግ ዝተባሃለ ኮይኑ ብ3.47 ካልኦት ክዛዝማ ኽኢሎም። ናብ ሃገርና ምስ ንመፅእ ሩቢክስ ኪዩብ ብርክት ዝበሉ ህፃናትን መንእስያትን ይፃወትዋ እኳ እንትኾኑ ብመልክዕ ውድድር ግን ክሳዕ ሎሚ ኣይተኣታውትዎትን ፀኒሓ። እንተኾነ ኣገዳስነት ናይዛ መፃወቲት ብምርኣይ ጋዜጣ ሓዳስ ኤርትራ ዓምዲ ተርሙማ ውድድር ከካይድ ተበጊሶ።
1: እወ እዛ ሩቢክስ እኳ ሓቂ ዘረባ ኣነ ብዙሕ ግዜ ፈቲና እንዴ ልዕሊ 10 ዓመት ፈቲና እየ። ስለዚ ኣብያትን ገሊፈ እየ። ናይ ኣጋጣሚ ኮይኑ ሶፍትዌር ዝመሃዘ ኣቢዳን ዮናስ በቲ ዝሰርሖ ሶፍትዌራት ኢንተርቪው ክገብረሉ ምስ ሓሰብኩ ብድሕሪ ብዛዕባ ሩቢክስ ካ ተላዒሉ ምኑ ኣነ ኮ ውዳእ የለኒ ኣብ ክንደይ ዝበልኮ ኣብ 4 ሰከንድ ማለት እዩ ንሕቂ ክትውዳእ ትኽእል ኢኻ ምስ በልኮ ውዳእ ኢሉ ኣርእኒ ሽዑ ናይ ኣጋጣሚ ኸን 45 ሰከንድ ይወዲእዋ። ብድሕሪ ከም ሓሳብ መፅኡ እቲ ሓሳብ ክመፅእ ከሎ እዞም ሰባት እዚኦም ነዚኣ ዝገጥሙ ከመይ ዝበሉ እዮም ኢለ ናእሽ መፅናዕታት ክገብር ምስ ፈተንኩ ከ ኣዝዮም ንፉዓትን በላሕትን እዮም። ብሓቢኡ ግን እቲ ነዚኣ ሩቢክስ ዝማህዘሰብ እውን ሩቢክስ ንባዕሉ ኣዝዩ በሊሕን ቀራፃይን ከምኡ ከዓ ኣርቴክ ናይ ስነ ህንፃ እዩ ነይሩ ማለት እዩ። ስለዚ ካብኡ ጀሚርካ ክትርኢ ከለካ ብልሕ ዝበሉ ሰባት እያ። ስለዚ ሓሳብ ካብኡ ተጀሚሩ ሞ ብምክንያት 24 ጎንበት መበል 33 ዓመትና ዘይንገብር ተባሂሉ ምስ ኣቶ ስፋ ተረዳዲና ከዓኒ ድሮ ክንገብራ ፈቲና እዚ ዝረአኹመሎም መዓልቲ ከዓ ዕውት ስራሕ ነይሩ ማለት እዩ።

0: ብዕለት ሓደ ሰነ 224 ድማ ኣብ ኣዳራሽ ዳዕሮ ሃማማተ 6 ተወዳደርቲ ተምሃሮ ኣብ ዝተረኽብሉ ብወግዒ ተኸፊቱ እቲ ዝተኻየደ ውድድር ልዑል ብልሕን ናይ ዘይተሰዓርነት መንፈስን ዝተረኣየሉ እዩ ነይሩ። ተወዳደርቲ ነዛ ፆታ ንኽዕምዋ 3 ደቃይቕ እዩ ተዋሂብዎም። በዚ መሰረት ካብቶም 6 ተወዳደርቲ እቶም 4 ኣብ ግዚኦም ክዕምዋ ከለዉ፣ እቶም ዝተረፉ 2 ግን ካብ ዝተመደበሎም ግዜ ንላዕሊ ብምሕላፎም ኣብ ደረጃ ክኣትዉ ኣይከኣሉን። ኣብ መወዳእታ ቀዳማይ ዕውት ኮይኑ ውድድሩ ዝዛዘመ ተምሃራይ ሂኖክ ተስፋ ሂወት ካብ ቤት ትምህርቲ ሰማእታት ብ45 ካልኤት ክዛዘመ ከሎ፣ ካልኣይ ተምሃራይ ኣቢዳን ዮናስ ካብ ቤት ትምህርቲ ደንበሰንበል ብ58 ካልኤት፣ ሳልሳይ ድማ ተምሃራይ ናሆም ሃብተ ካብ ቤት ትምህርቲ ሰማእታት ብ1 ደቂቕን 6 ካልኤትን ብምዛም ንሽልማት በቂዖም።
1: መጀመርታ ካብቲ ሓሰብኩም ክሳብ ዕለት 21 ተባሂሉ ከሎ ዕለት 21 የተመዝጊበነ ሱኸማን ኣለዉ ዕርክቲ ኣለዉ መምህር ይገለ ኣሎ ኣይኣቱን የ ገሊል ጠጠው ኢለ ነረ ማለት እዩ። ኣቱን ለካ ግድን ክትዕወት ምኾንካ ስፍሉጥ ማርያ ከንፍዕ ዘለካ ገይሎምኒ ዛክር ዝበሃል ዓርከይ መምህር ሳሚኤል ናይ ማትስና እሶም ማራ ተባቢዖምኒ ማለት እዩ። በዚ ጋጣሚ ዝንዖም ከመስግኖም ደሊ ዘምፅዮ ዘለኹ ስፒድ ኣብ ውሽጢ ሓፂር ግዜ ካብ ጅምራ ኪብስ 2 ወርሒ እየ ገይረ እ ብክልተ ወርሒ ዘምፃኽዎ 45 ግዜ ምሳይ ተገይራ ስክንደይ ከምፅኦ ይኽእል ኢሉ እዩ ዘተሓሳስበኒ። በር ዝምፅዮ ዘለኹ ናተይ ኣይኮነ ናተይስ ብሕጂ ክልዕል እዩ ዝብል ሓሳብ ኣለኒ ማለት እዩ።
2: ብዙሓት ሰባት ኣብ ዝረኽቡ ኩሉ ገርመካ ዛባ እዚኣ ሩቢክስ ዳርጋ ድጓሓፍዋ በዝሑ ባ እዚኣ መሕረቕ እዮም ዝብልዋ እጂ ኣነስ ከማነስ መሕረቕ ዶ ክንብላ ኢለ ሓሲበ ረሽማ ምክንያቱ ኩሉ ሰብስ ሓሪቕ እዩ ዝድርብያ። ስለዚ እዚኦም ቆልዑ እዚኦም ክትሪኦም ከለካ ወይከዓ እዚኦም ተምሃሮ ግን ሪናዮም ኣለና ንሕና ዝሃብናዮም ክንደይ እዩ 3 ደቂቕ ኢና ይምኒዮም ዝቐልጠፈኻ ብ45 ሰከንድ ካ ወዲእዎ። እዚ ክትሪኦ ከለካ ንባዕሉ ዓብ ነገር ኮይኑ ስምዓ ንክሪኦ ከለኹ እቲ መጀመርታ ቻምፒዮን ዝኾነ ንባዕሉ ብ22 ሰከንድ ይወዲእዎ። እጂ ንሕና እሲ ከምኡ ተዳሊና ልተ ንኸውን ነርና እንታይ ምኾነት የልካነ እቲ ውፅኢት ርግፀኛ እየ ክዓቢ ይኽእል። እዚኦም ጥራሕ ድኦም ከተወዳደርትና ኣይኮኑን እዚኦም ነቲ ዕድመ ዝረኸብዎ እዩ። ንሕና ኮ ብጋዜጣ ዘርጊሕና ነርና ውድድር ከም ዘሎ ግን ክንደይ ሰብ ኣንቢቡ ተገዲሱ ርእዋ ክኸውን ኢልካ ትሓስብ ኢኻ ከምኡውን ኣብ ትምህርቲ እውን ዘርጊሕና ነርና። ስለዚ ብሃገር ደረጃ እንተዝተሓዝ ነይሩ ሞኒ ዓብዪ ነገር ምኾኑ ነይሩ ብዙሓት ኣዝዮም ብሉፃት ቆልዑ ከዓ ምረኸብና ኢሉ ሓስብ ማለት እዩ።

0: ገለ ካብ ጥቕምታት ሩቢክስ ኪዩብ ንምጥቃስ ካብ ሕማም ረሲዕን መዝንጋዕ ሕብሬታን የድሐን ግድላት ናይ ምፍታሕ ዓቕምን ርእሰ ተኣማንነትን ይዕቢ።
1: ሩቢክስ ብዙሕ ነገራት ምትሓሓዝ ኣለዎ ምስ ንኣእምሮ፣ ምክንያቱ ብዝያዳ ምስ እምሮን ኣወሃሂድና ንሰርሖ ስራሕ ስለ ዝኾነ እዚ ሩቢክስ ከዓ ኤክሰርሳይዝ ኢን ኦፍ ማይንድ ወይ ከዓ ናይ ከምዚ ኣካላዊ ምንቅስቃስ ንገብሮ ምንቅስቃሳት ወይ ከዓ ስራሕ ምልምማር ናይ ስነ ኣእምሮ ተባሂሉ እዩ ዝግለጽ ማለት እዩ። ኣብዚ ሩቢክስ ክትለማመዶ ከለካ ወይ ከዓ ክትሰርሖ ከለካ ናይ ምርሳዕ ክእለትካ የጉድለልካ ወይ ከዓ ናይ ምዝንባዕ ዓይነት ሓበሬታታት ክጎድል ይኽእል ማለት እዩ። ኣዝኻ ፎከስድ ወይ ከዓ ከምዚ ናይ ምስትውዓል ክእለትካ ከዓ ኣዝዩ ክዕበ ወይ ከዓ ከማዕብሎ ይኽእል። ምክንያቱ ኣብ ሩቢክስ ብከለርስ ወይ ከዓ ብሕብርታት ዝቆመት ዓይነት ኪዩቢክ ጌም እያ። እዛ ጌም እዚኣ ከዓ እቲ ሕብርታት ኩሉ ክወሃድ ከም ዘለዎ እያ ትነግር። ሓንቲ ሕብሪ እንተደኣ ሰጊርካ ንድሕሪት ገጽካ ከም እትምለስ እያ ትገብረካ ማለት እዩ። ስለዚ ፉል ዝኾነ ወይ ከዓ ምሉእ ዝኾነ ኣድህቦ ጌርካ ኣብኡ ከም ትስርሐ ክትከውን ዘለዋ ወይ ከዓ ኮይና ክትስርሕ ዘለዋ ጌም እያ። እዚ ነገር ዝተዘጊርካ ግን እቲ ናይ ኣቴንሽን ወይ ከዓ እቲ ፎከስናትካ ምስትውዓል እንብሎ የለን ማለት እዩ። ሕጂ ኣዝኻ ኣስተውዓለ ንክትከውን ኣብ ምሉእ ሂወትካ ማለት እዩ። ኣብዛ ጌም ጥራሕ ዘይኮነ ኣብ ዝመፁካ ነገራት ናይ ሂወት ሓጋዚ እዩ ማለት እዩ። ካልእ ድማ ካብ ፀቕጢ ናይ ኣእምሮ ከጉድለልና ይኽእል። ኩሉ ግዜ ብስራሕ ቢዝ ዝኾነ ነገር ምዝና ይደሊ እዩ ማለት እዩ። እንታይ ዓይነት ነገራት የዛኒዩካ ካልእ ክኸውን ይኽእል። ግን እዞም ሩቢክስ ርእስኻ ስለ ዝሕዝዎ ካብቲ ዝፀንሐካ ኣዝዩ ኣጨናቕ ሓሳባት ኣውፅኡ ኣብኡናትካ ኣተኩርካ ክትገብር ከም እትኽእል ስለ ዝገብር ካብ ፀቕጢ ናይ ስነ ኣእምሮ ከውፀአና ይኽእል እዩ። ካልኣይ ከዓ ከም መዘናግዒ ክንጥቀመሉ ንኽእል ኢና። ብኡ ቢልና ድማ ናይ ምብልሓት ክእለትና ማለት እዩ። ኩሉ ግዜ ኣብ ዓለም ኣዝኻ ተባላሓት እተኮይንካ ጥራሕኻ ደለዉ ሽግራት ኣብ ጎንኻ ወይ ከዓ ኣብ ከባቢኻ ክትሓልፎም እትኽእል። እዚ ድማ ኣዝዩ ግድል ስለ ዝኾነ ንዕኡ ክትፈትሕ ክትብል ካልእ ኣብ ሂወትካ ዘጋጥሙካ ግድላት እውን ክትፈትሕ ትኽእል ኢኻ ማለት እዩ። እዚ ብሕፅር ዝበለ ናይ ሩቢክስ ጥቕሚ ወይ ድማ ምትእሳር ዘለዎ ምስና ኣእምሮ ኢና ንዛረብ ዘለና ማለት እዩ።
2: ሻ ትገብረካ ብፍላይ ከምዛ ትጭነቃ ዝመፅሓ ነዚኣ ሰልፉ ክትገብረ ከሎ ስትረስካ ቅርቡ ክጉልልካ እዩ። ፕላስ ኢንተርቴንካ ትገብረክ እያ ኣብ ዝኾነ ሰዓት ምጫካ ፍላይ መፅናዕቲ ፅኒሕካ ነዚ ሰልፉ ክትገብር ሓንጎልካስ ናብ ካልእ ምሽኸይን ኣብ ከሎ ድማ ሓንጎልካ ፍሬሽመን ክትጠቕመክ እያ። ፕላስ ናትካ ክሬቲቪቲ ከዓ ትውስኸ ናቲ ሰልፉ ክትገብር ከለካ ወላ ኣብ ሰስተ ብሰስተ ዘይኮነስ ወላ ኣርባዕተ ኣለዋ ገለ ንዕ ሰልፉ ክትገብር ከለካ ወላ እንታይ ዝበሃል

0: ወላዲ ንውልዱ ይጸልዎ እዩ። ዝበዝሑ ህፃናት ኣብ ሞባይሎም ዝፅዕንዎ ዓይነት መፃወቲ ጌማት ብዙሕ ጥቕሚ ዘይብሎምን ገዚኻ ብኾንቱ ዘበኹኑን እዮም። ስለዚ ወለዲ ነዚ ብግቡእ ተገንዚቦም ኣብ መትረቆም ክገብሩ ሰብ ሞያ ይምዕዱ።
1: ኩሉ ፀወታታት ይሓስ ከማል ታይኳ ኣብዚ ክንግንገዘቦ ዘለና ማለት እዩ። ገሊ ፀወታታት ዝጠቕመካሉ ሕጂ እዚ ፀወታ እዩ ድመስል ግን ፀወታ ይኳ ገሊ ፀወታታት ሕጂ ንኣብነት ምስ ሰባት ደባእሰካ ዝጋራጭወካ ዓበሊ ክዝእትወካ እዩ። ናይዛ ሩቢክ ክትሪያ ከለካ ግን ከም ኣይኮነት ምስ ንገዛ ነፍስኻ እዩ ምስ ብቕዓትካ እዩ ምስ ፍልጠትካ እዩ ምስ ናትካ ዕቤት ኢኻ ትወዳደር ዘለኻ። ስለዚ እዚ እንታይ ደስ ዝብለካ ነገር ከምዚ ብዙሕ ትኹርየሉ ይኮነ ተኸራኻኻ ነፍስኻ እዩ። ገለ ፀወታት ሕጂ ንኣብነት ልውደ ኣሎ ብዛዓድና ብኩሉ ቆልዑ ፃወቶ ዓበይቲ ፃወቶ ገለመለ ሕጂ ትሪኦ ከለካ ግን እንታይ ናብ ህሊ ክደወስደካ እዩ ናብ ገንዘብ ኣቱ ናብ ቁማር ገፁ ዝኸይድ እዩ። እዚ ግን ከምኡ ይኮነ ናይ ኣእምሮ ካብ ብልሒ ስለ ዝኾነ ብዝተኸኣለ መጠን ሓደ እንታይ ዓይነት ፀወታት ክፃወት ኣለዎም ደቅና ክንፈልጥ እዩ ዘለና። ሞባይል ናይ ውላድካስ ናትካ እዩ። ስለዚ ወላዲ ነታ ሒዝዋ ዘለዎ ገይም ብምርኣይ ዘየድለዮ እንተደኣ ኮይኑ ድሓን ዝወደ ኢሉ ናብዚኣ ዋላ ብመልክዕ ኣፕሊኬሽን እዚኣ ፀወታ እዚኣ ኣላ ክትረኽብዋ ክእሉ እዩ። ስለዚ ብዝተኸኣለ መጠን እንታይ ደቅና እንታይ ዓይነት ፀወታ ፀወት ኣለዉ ክንፈልጦም ኣለና። ከምዚ ዓይነት ፀወታ ጠቃሚ ሞከዓኒ ምስ ብልሖም ከዓ ዝዕቢ እንተደኣ ኮይኑ ግን ክደፍሉልዎም ማለት እዩ። ስለዚ ወላዲ ሞባይል ናይ ደቆም እንታይ መሊእ ኣሎ ክፍትሽዎን ዘየድሊ እንተደኣ ኮይኑ ከዓ ከልግስሎምን ዝጠቅም ተረኪቦም ከዓ ከምፅእሎምን ከዓ ኣለዎ። ብፍላይ እዚኣ ሩቢክስካ ሕጂ እንተደኣ ሓልያ ከማን ድምፂ ኣለዋ ንባዕላ ኩሉ ኣካላትካ እዩ ትሰርሕ። ሕጂ ከምቲ ዓንቲ ወይ ክንገልፆ ፀናሕና ሲ ሰሚ ኢሎም ዝሰርሕዋ ኣለዉ ኢልና ብእግሮም ዝሰርሕዋ ኣለዉ ኢልና ብሓንቲ ኢሎም ከዓ ዝሰርሕዋ ኣለዉ መንዲ ዝሰርሕ እንተልናስ ናይ መወዳታ እንታይ ማለት እዩ ኣእምሮ እዩ ዝሰርሕ። ስለዚ ኣእምሮኦም እዮም ደስርሕዎ ዘለዎ እምበር ኣካላቶም ኣይኮነ ማለት እዩ። ምናልባት እዝና ክሓዝተ ዝኾኑ ነሩስ ብእዝና እውን ክስራሕ ትኽእል ነረ ኢለ ድሓስብ ማለት ምክንያቱ ኣእምሮ እዩ ናይ ኩሉ ውፅኢት ክሪኦ ከለኹ ኣእምሮ ስለ ዝኾነ ኣእምሮና ከዓኒ ከምቲ ብዙሕ ግዜ እነዛረበሉ እንታይ ንኣካላትና ምግቢ እንተዳ ድልይዎ ኣእምሮና ከዓ ምምጋብ የድለ እዩ ምንባብ የድለ እዩ ከምዚ ዓይነት ፀወታ እውን የድልዮ ስለ ዝኾነ ወለዲ ነዚ ኣብ ግምት እትዋ ኣቢልና ደቅና ከምዚ ዓይነት ፀወታት ብምፅዋት ምስኦም ከዓ ኣካል ከዓ ልዕሊ ኩሉ ከዓ ኣካል ከዓ ክኾን ይኽእል እዩ። ኣብ ገዛካ ሓንቲ ሩቢክስ ተደ ኣህልያ ትካሲ ናይ ኩሉ ከዓ ግዜ እንዳሓስካ ተፈቲንካ ኣለውን ፅቡቅ እዩ ማለት እዩ። ስለዚ ከምቲ ዓንቲ ወይ ምህርቲ ስነልቦና ክትብሎ ፅንሐት እውን ካብ ብዙሕ ፀቕታት እውን ክተርግሰካ ትኽእል እያ። ስለዚ ዝኾነ ድማ ወለዲ ነዚ ኣብ ግምት እትዮም ከዓ እንተተፃወትሉ ፅቡቅ ኢለ ሓስብ ማለት እዩ።
2: ወላዲ ተውህቦ ወይ ከዓ ታለንት ናይ ውላዱ መጀመርያ ክፈልጥ ክኽእል ኣለዎ ማለት እዩ። እዚ ከዓ ካብ ብንእስነቶም ምክንያቱ ሓደ ቆልዓ ብዙሕ ነገራት ይሰናኽፍ እዩ ከምዚ ሞባይላት ኣብ ገዛ ፋሕብለልና ይሰብረልና ይብሉ እዚ ገለ ነገራት ኣለዎ ማለት እዩ ምስ ኤሌክትሮኒክስ ምትሓሓዝ ማለት። ስለዚ ወለዲ እውን ብኣተኩሮ ድሌታት ደቆምን ተውህቦ ደቆምን ከለልዩ ክኽእሉ ኣለዎም ማለት እዩ። ምክንያቱ ኣብዚ ዘመን እዚ ውላድ እዩ ንወላድ እዩ ዝቕድሞ ዘሎ ማለት እዩ። እዚ ከዓ ብመጠንቲ ቴክኖሎጂ ዝምዕብሎ ዘሎ ማለት እዩ። ማዕረ ማዕረ እዮም ክትስጉም ክትክእል ኣለካ ማለት እዩ። ብዝተኻለ መጠን እንታይ ይሕዝ ኣለዉ እንታይ ይጥቀሙ ኣለዉ ኣብቲ ሞባይል ክንታይ ተፃዒኑ ኣሎ ክፍለጥ ክኽእል ኣለዎ ማለት እዩ። ከምዚኦም ዓይነት ጌምስ ከምዚ ብሬን ኣውት ዝበሃሉ ጌምስ ኣለዉ ልክዕ ከም ናይ ሩቢክ ፓዘል ዋላ ኣይኹኑ ግን ቅድም ኢልና ተመሪቓ ነበረት መፅሓፍ ነራ ኤውሮካ ትብል ኣብኡ ደሎ ፓዘልስ ዓይነት ሕጂ ኣለውና ማለት እዩ። ከምኡ ዓይነት እንተ ተፃዒናኣላ ፀገም የብሉ ማለት እዩ። ዘይጠቕሙ ዓይነት ጌምስ ንዕኦም ካብቲ ዘለዎም ሂወት ሽፍቲ ገይሩ ወይ ከዓ ናብ ካልእ ከማእዝን ዝኽእል ጌምስ እውን ክመፅእ ይኽእል ምስቲ ዘሎ ቴክኖሎጂ ማለት እዩ። ስለዚ ነዚ ነገራት ሪኦም ታይሚን ግዜ ብምሕላ ማለት እዩ ምስ ደቆም ማዓስ ጥቀሙና ኣለዉ ተን ሞባይልስ እቲ ጌም ማዓስ እዩ ዝፅወት እንዳፈለጡ ምስኦም ብምትሕባር ማለት እዩ። ሞባይል ክልኪልካ ደይኮነ ምስቲ ዘሎ ቴክኖሎጂ ምስኦም ብምጓዓዝ ወላድ ሓቢሮም ምስኦም ተሰሪሖም ጥራሕም ናብዚ ንብሎ ዘለና ናይ ማስተርስ ምክንያቱ ናይ ሪከርድ ዝሰበሩ እውን ክነግርና ፀኒሐ ማለት ብዙሓት ሪከርድ ዝሰበሩ ኣለውና ናብኡ ደረጃ ክበፅሑ ዝኽእሉ ማለት እዩ። እጂ ኩሉ ነገር ብመጠን እቲ ዘለካ ወይ ከዓ ዓቕምካ ምስኡ ከመይ ጌርካ ኮፕ ኣፕ ጌርካ ወይ ከዓ ምስቲ ደሎ ውላድ ከመይ ጌርካ ማዕረ ማዕሪ ሰጊምካ ናብቲ ዝድለ ክተብፅሖ ትኽእል እዩ። ስለዚ ወለዲ ብዝያዳ ታለንት ወይ ከዓ ተውህቦ ደቆም ኣለልዮም ናብኡ ገፆም ከፀግዖም ወይ ከዓ ከዘንብልዎም ክኽእል ኣለዎም።

0: ብቕዓት ኣእምሮ ወዲ ሰብ ኣበርክቶን ጥቕምን ዘለዎ ዓይነት ውድድር ብምዃኑ ልክዕ ከምቶም ካልኦት ዓውድታት ኣፍልጦ ረኺቡ ንመጻኢ ብዝለዓለ ክስራሐሉን ቆልሓታ ክግበረሉን ንላቦም
1: ሩቢክ ኪዩቢክስ ብዓለም ደረጃ ኣብ ኢንተሌክቹዋል ስፖርትስ ናይ ስነ ኣእምሮ ስፖርት ተባሂሉ ኣብ ምግላጽ ይበፅሒ ዘሎ ማለት እዩ። ምክንያቱ ከምዚ 2003 ዝጀመረ

0: ስፖርት እዩ ካብ ዝተፈላለዩ ዓድታት መፅኦም ውን ይወዳደሩ ማለት እዩ። እዛ ዓይነት ሕጂ ኣብ ብዙሕ ነገራት ኣሎ ሕጂ ዋላ ኣብ ተርሙማ ትብል ኣብ ጋዜጣ ሓዳስ ኤርትራ ኣለና ማለት እዩ። ኣብኡ ንክወዳደሩ ክተሳትፎም ክትክእል ኣለካ። ብኡ ቢሉ ከዓኒ ኣብ ቤት ትምህርትታት ምስተን ዘለዋና ስፖርት ማለት እዩ ዝበዝሕ ስፖርት ናይ ኣካላዊ ምንቅስቃስ ዓይነት ስፖርት ከም ሳይክል ጉያን ካልእን እዩ ዘለና ኣብ ዓድና ማለት እዩ። እዚእቲ ልሙድ እዚ ኢንተሌክቹዋል ስፖርትስ ክበሃል ድማ ክጅምር ምክንያቱ ኣዝዩ ሎምስ ናይ ኣእምሮ ዓይነት ዓለም እዩ ተበፂሑ ዘሎ ማለት እዩ ካብቲ ኣካላዊ። ስለዚ እዚ ዓይነት ክህሉ እንተኮይኑካ እቶም ኣብኡ ድግደሱ ሰባት ወይ ከዓ እቶም ኣብቲ ሙያት ዘለዉ ሰባት ተኣኪቦም ድዮም ወይ ከዓ ምስቶም ከምኡ ዓይነት ድሌት ዘለዎም ብምትሕባብ ክኽፈት ማለት እዩ። ኣብ ገሊአን ስፖርት ምስአን ፅጊዕ ኢላ ክትከይድ ተመራፂ ክኸውን ማለት እዩ።
1: ብቤት ትምህርቲ ደረጃታት ዝኾኑ ነይሩ ፅቡቅ ሓደ ተማሃራይ ወላ ክልተ ብጉሩብ ኮይኖም ወላ ዝኾኑ ንትምህርቲ ወኪሎም ንሽቅሩ ናይታ ትምህርቲ ሪቪኪ ከዓ ውድድር ኣብ መንጎ ቤት ትምህርትታት ካየድ ፅቡቅ ፕላስ ናይ ትሪያንግል ኣሎ ናይ 4-4-5-5 ኣሎ እዚአን ድማ ኣመፃኢ ናይ እናተወሳኻተ ዝኸዳ ፅቡቅ
2: በዚ ተጀሚርዎ ዘሎ ተቐፂሉ ኮ ማራ ፅቡቅ ክኸይድ እዩ። ምክንያቱ ሕጂ ኣነ 4-5 ወደያ ማለት ኣነ ዝለዓል ኩለኹ ማለት ኣይኮነን ማለት ልዕለይ ክገብርዋ ዝኽእሉስ ኣለዉ ጥራሕ ከምዚ ባይታን ግዜን ክህሉ ኣለዎ ማለት እዩ። ንዕኦም ከዓ ዕድል ክውሃቦም ኣሎ እንደገና ከምዚ መብዛሕትኡ እዚ ሪቢ ካብዚ ዘሎ ከምዚ ትር ዝበለ እዩ እ ፎኮስተ ሪቢክስ ክርከባሉ ዝኽእላ መገዲ ተዝፍጠር ገለኻ
3: ከምዛ ዘላታ ጀሚርና ኢና ዘለና ንሕና ሕጂ ካብዚ ንላዓሊ ኢና ንደል ዘለና ካብዚ ንላዓል ተደኣ ኮይኑ ሕጂ ናይ ብዙሓት ኣካላት የድሊ ማለት እዩ። ሓደ ካብ ውልቀ ሰባት ንኣብነት ዘን ድረኣኻየን ሰርቲፊኬት ኮና ገለ ሲ ካልእ ክኸውን ንኽእል ነይሩ እዩ ራታ ዝሰርሓናያ ንኣብነት ኮባ ንበዕላ እጂ ካብዚ ጀሚርካ እንታይ እዩ ክኸውንሉ ሓደ እቲ ዝሽለምዎ ሽልማት ዕብይ ዝበለ እንተ ዝኸውን ካልኣይ ኣብ ዝሓሸ ቦታ እተ ዝኸውን ካልእ ከዓ ብዓብኡ ከዓኒ እንተዝጋዋሕ ነይሩ ካብዚ ንላዕሊ ምኳን ነይሩ እጂ ንሕና ማለት ኣነ ከም ኣዳለዊ ዓምሊ ተርሙማ ዓመት ዓመት ክንሕዛ ኢና ብመናይ ሰምራትን ግን በስ ጀሚርና ኣለና ስለዚ ክንቅፅላ ኢና ቀፃልናታ እንተ ደኣ ዝዓቢ ኮይኑ ግን ኩሉ ኣካላት መንግስትን ከምኡ ውልቀ ሰባት ካብ ዓብኡ ነቲ ዝወፅእ ሽልማት እንተ ደኣ ክበርክቱ ክኢሎም ዝያዳ ዓባይ ምኾናት ነራ ብመንፅር ከዓኒ ሓደ ካብ ፀወታትና ከዓ ምኾናት ነራ ኢላ ይሓስብ ማለት እዩ። ስለዚ ናይ ኩሉና ተሳትፎ ስለትደሊ ኩሉ ሰብ ዓቕሙ ከበርክት ከዓ እላቦ ማለት እዩ። ብዓብዪ ግን ፌደሬሽናት ናይ ስፖርት ግን ከም ስፖርት ተጠሚቶም እውን እንተእተውዋ እውን ሓደ ፅቡቕ ነገር ነይሩ ወይ ከዓ በዕላ እውን ነብሳ ዝኽእለት ከዓ ሓንቲ ውድድር ክስራዕ እንተተኽኢሉ እውን ዝያዳ ፅቡቕ ነገር ማለት እዩ። ስለተጀሚሩ ኣሎ ተጀመረ ከዓ ንክዛዝሙ ከዓ ኣዝዩ ቀሊል እዩ ማለት እዩ። ስለዚ ብከምዚ መንገዲ ከዓ ኩሎም ዝምልከቶም ኣካላት ከዓኒ ነዚ ዓይነት ፀወታ ብዝሓሸ መልክዑ ንክኸይድ ኢደኢድካ ክንብልካ እላቦ ማለት እዩ።

وبعدنا نمت العيرة ونادي الغوب.

ven a

Roberto Shaw.

everyone is looking at now in Africa.

መደብ ለሰ ስፖርት ናብ ምዝዛም ጎፂኡ ዝኸይ ዘሎ ዝኸድኩም ተዓዘብቲ ስዒባ ተዳልያ ዘላ መደብ ድማ ሌላ ስፖርት እያ። ኣብ ናይ ሎሚ መደብ ሌላ ስፖርት ንገዲም ተፃዋታይ ኩዕሶ እግሪ ዝኾነ ብራዚላዊ ሆዜ ማር ዘላለ ትሕዝቶ ክህሉ ኣሚር ዓሊ ብኸምዝስዕብ ኣዳልይዎ ኣሎ። ሰናይ ምክታል።

ስራሕ ፈቲሑ ኮፍ ኣብ ዝበለሉ መንበሪ ቤቱ ዝነበረት ቴሌፎን ደወላ ስምዐት። ዝደወለ ሰብ ኣሰልጣኒ ሃገራዊት ጋንታ ብራዚል ቴለ ሳንታናዩ መልእኽቱ ክሕልፍ ደልዩ። ናብቲ ሜክሲኮ ተእንግዶ ዋንጫ ዓለም 1986 ክትከይድ ተመሪፅካ ኣለኻ ተቐረብ ተባህለ። ኣብቲ ዓመት ዕለ5 ወርሒ ኩዕሶ እግሪ ኣይተፃወትኩን፣ ክለብ ኮነ ስራሕ የብለይን። ኣነ ከመይ ኣቢለ ንብራዚል ወኪለ ናብ ዋንጫ ዓለም ይኸይድ? ዝኾነ ሰብ ንዓይ ደው ኢሉ ከባጭወለይ ፍቓደኛ ይኮንኩን ብምባል ነቲ ደዋሊ ኣብ እዝኑ ዓፀዎ። እቲ ስራሕ ኣልቦ ጅግና ጆሴ ማር።

ናይ 1986 ዋንጫ ዓለም ሜክሲኮ ንኽጅምር ኣብ ዝተቐረበሉ እዋን እዩ። ኣብ መጻሪ ዝሓለፋ ሃገራውያን ጋንታታት ምድላዋትን የጻፋ ኣለዋ። ሓደ ዘይፍለጥ ንሃገራዊት ጋንታ ብራዚል ሓንቲ ግጥም እውን ትኹን ዘይተሰለፈ ስራሕን ጋንታን ዘይብሉ ተጻዋታይ ድማ ኣብ ዋንጫ ዓለም እትሳተፍ ሃገራዊት ጋንታ ብራዚል ብመሳኽቲ ቴሌቭዥን ንምዕዛብ መዓልትታት ምጅማር ናይቲ ውድድር ይቝጽር ኣሎ።

ኩዕሶ እግሪ ናይ ምፅዋት ዓቕሚ እኳ እንተነበሮ ምስ ጋንቱ ዝነበረ ውዕል ዛዚሙ ንኣዋርሒ ዝኣክል እዩ ኣብ ቤቱ ኮፍ ኢሉ። እዚ ስራሕ ኣልቦቶ ፀወታይ ጆሴ ማር ይበሃል። ኣብ እዋኑ ብቴሌ ሳንታና ትምራሕ ዝነበረት ሃገራዊት ጋንታ ብራዚል ናይ መወዳእታ ምድላዋታ ተጻፋላ። ብሉፅ ናይ የማናይ መስመር ተኸላኸላይ ሊዮናርዶ ካብ መሳርዒ እቲ ሃገራዊት ጋንታ ወፃኢ ተገብረ። ቴሌ ሳንታና ናይ ሜክሲኮ ሒዝዋኑ ዝኸይድ ሃገራዊት ጋንታ ንኽፍልጥ ገደብ ግዜ ኣብ ዝኣኸለሉ 4 ካብ ኣባላት ሴሎሳኦ ነከየ። ኣብዚ ግዜ ነቶም ካብቲ ሃገራዊት ጋንታ ዝተኣልዩ ተፃወቲ ዝትኩኡ ካልኦት ተፃወቲ ክድለዩ ጀመሩ። ስራሕ ፈቲሑ ክለብ ኣልቦ ዝነበረ ጆሴ ማር ኣብ ህወት ከጋጥም ዘይተፀበዩ ዕድል ክበፅሓኒዩ ዝብል ሓሳብ ኣይነበሮን። 5 ወርሒ ኩዕሶ ይተፃወተን ንሓንቲ መዓልቲ እውን ትኹን ብጫ ማልያ ሃገራዊት ጋንታ ብራዚል ኣይለበሰን። ምስታ ፃወተላ ዝነበረ ቦቶፋጎ ውዕሉ ከናውሕ ኣይከኣለን። ደጊም ኩዕሶ ይትረፈኒ ብምባል ኣብ ቤቱ ኮፍ ኢሉ ንነፍሶ ጾር በዓልቲ ቤቱ ክከናኸን ወሰነ።

0: ሓደ መዓልቲ ኣብቲ ስራሕ ፈቲሑ ኮፍ ኢለሉ ዝነበረ ገዛ ዝነበረት ስልኪ ፃውዒታ ድመፀት ካብ ኣሰልጣኒ ሃገራዊት ጋንታ ብራዚል ተለሳንተና ዝተላእኸሉ መልእኽቲ እዩ ተባህለ። እቲ ወሳኒ ነገር ድማ ተሓብሮም ናብ ዋንጫ ዓለም ሜክሲኮ ክትከይድ ኢኻ ተቐረብ ድማ ተባህለ። ጆሴ ማር ብቕፅበት ጌና ላዓት ቴሌፎኑ ካብ እዝኑ ከይወረደ ንከሎ ብስሓቅ ትዋሕበለ። ኣነ ከመያቢለ ናብ ዋንጫ ዓለም ይኸይድ፣ ጋንታ ይኹን ስራሕ ይብለይን፣ ልዕሊ 5 ወርሒ ኩዕሶ ይተፃወትኩን፣ ንዓይ ደው ኢልካ ከተራስነኒ ዝከኣል ኣይኮነን ክብል ድማ መልሱ ሃበ። ብሕርቃን ድማ ነታ ቴሌፎን ዓፀዋ። ሰዓታት ብዝኸደ ቁፅሪ ካልእ ቴሌፎን ተደወለ።
1: ዝኸበርኩም ተዓዘብቲ ንሎም ሰሙን ዝተዳልዎ መደብ ለሰ ስፖርት ኣብዚ ይፍፀም። ስለምክታልኩም ኣዚና ነመስግን። እዛ መደብ እዚኣ ብኩሉ ነገራ ናደምቐት ናወስኸት ክትከይድናትኩም ተሳትፎ የድልያ እዩ። እቲ ምንታይ ኩሉ ሳዕ ናባኹ ንብሎ ሓደ እዩ። እዛ መደብ እዚኣ ካባኹም ብኣኹም ንዓኹም ስለ ዝኾነት ምስ ኩላቶም ኣብላ ስቱድዮ ብሓባር ምምዃን ዝሰናብተኩም ዝመዘሉ ሰሙን ክኾኑ ምርኻብና ክሳብ ሽዑ ግን ሰላም።

0: ሽዱሽተን ሎሚ ብፕረዚደንት ኢሳያስ ኣፈወርቂ ብወግዒ ተኸፊቶም ነቲ ስነ ስርዓት ዝተኸታተለት ወኪል ኤሪና ቤትኤል ሰሎሙን ዘዳለው ተጸብጻብ ይስዕብ።
1: ማእከል ሃገራዊ ምትእኽኻብን ምትሕልላፍ ክብርታትን ዝኾነ ዓመት መፀ ብውዕውዕ መንፈስ ዝካየድ ሃገራዊ ፌስቲቫል ኤርትራ እንሆ ሎሚ ዓመት እውን ኩለን ዞባታትን ብሄራትን ትሕዝቶአን ዘላለያሉ ሰዓት ኣኺሉ መደቡ ኣሃሪሉ ይፍልም ኣሎ።
2: ፌስቲቫል ኤርትራ 226 ሎሚ ቀዳም 18 ሓምለ ኣብ ሰዓታት ቅድሚ ቀትሪ ብፕሬዚደንት ኢሳያስ ኣፈወርቂ ብወግዒ ተኸፊቱ። ኣብቲ ንብዙሕነትና ናብኡ ዘሎ ስጥመትን ብዘንፀባርቕ ባህላዊ ትልሂታትን ያታዊ ጣዕመ ዜማታትን ብሄራት ኤርትራ ዝማዕረገ ኣብ ቀፅሪ ኤክስፖ ዝተካየደ መኽፈቲ ስነ ስርዓት ፕሬዚደንት ኢሳያስ ብላዕለዎት ሰበስልጣን መንግስትን ግንባርን ኣብ ኤርትራ ዝመደበሮም ኣምባሳደራትን ዲፕሎማሰኛታትን ከምኡ ውን ብርክት ዝበሉ ካብ ውሽጥን ወፃእን ዝመፁ ዜጋታት ተሰኒዩ ቀሪቡ ንዘሎ ትሕዝቶታት ተዓዚቡን መግለፂ ተዋሂብዎን። ፕሬዚደንት ኢሳያስ ኣብ ቅሾ ዞባታት እናተዘዋወረ ፍርያት ዞባታትን ዝርግሐ ማሕበራዊ ኣገልግሎታትን መደባት ሕርሻዊ ልምዓት ታሪካውን ቅርሳውን ንዋትን ስእልታትን ባህላውን ተፈጥሮኣውን ሃብቲ ውፅኢት ምህዞን ሰንዓን ከምኡውን ፀጋታት ቀይሕ ባሕሪ ኤርትራን ካልእ ትሕዝቶታትን ተዓዚቡ። ብዘይካዚ ብሚኒስትር ዜናን ሚኒስትር ምክልኻልን ዝተዳለወ ስእላውን ንዋታውን ምርኢት ዝተፈላለየ ኣርእስታትን ዛዕባታትን ዝድህስስ መፅሓፍቲ ስራሓት ቅብኣን ቅርፃን ከምኡውን ብትካላት ዝቐረበ ምርኢት ባዛርን ኣካል ናይ ተቀሪቡ ዘሎ ትሕዝቶታት እዩ። ፌስቲቫል ኤርትራ 226 ያታዊ ትርኢትን ሙዚቃን ኣፋውያታታት ምርኢት ምህዞን ሰንዓን ድኮናያታዊ ኣባይትን መነባብሮን መደባት ቆልዑትን ህፃናትን ምርኢትን መሸጣን መፅሓፍቲ ምርኢት ፍርያት ትካላትን ባዛርን ምርኢት ዘመናዊ ትልሂት ኩርናዕ ገጠምቲ ስነ ጥበባዊ ምርኢትን ቅብኣን ቅርፃን ሰሚናራትን ስነ ፅሑፍን ምርኢት ኣብ ሃገርና ዝፈረየ ፊልምታት ከምኡውን መፅናዕታዊ ፅሑፋት ብዛዕባ ፊልም ብዘጠቓልል መደባት ክሳብ 26 ሓምለ ክቕፅል እዩ።
1: ኣብዛ ሓድነትን ጥምረትን ብሄራትና ዝንፀባረቐላ ያታን ባህልን ዝውረሰላ ቅርዓት ክስቦ ዘንገ ትሕዝቶ ኣብ ልቢ ኩሉ ኤርትራዊ ዘይሃስ ዝኽሪ ዘለዎ ስለዝኾነ ዓንበት መፀ እናበለፀን እናበረኸን ዝኸይድ ዘሎ ሰናይ ቅንያት ፌስቲቫል ኤርትራ 226 ምስ ሳኣላይ የውሃንስ መብራህቱ ቤትኤል ሰሎሙኔ ካብ ኣገልግሎት ዜና ዘባ ማእከል ቀፅሪ ክስቦ።
0: ብኣምባሳደር ኤርትራ ብሕብረት ኤውሮጳን ሃገራት ቤነሉክስን ኣቶ ነጋሲ ካሳ ዝተመርሐ ልኡኽ ኤርትራ ብ15-16 ሓምለ ኣብ ብራስለስ ቤልጅየም ኣብ ዝተቓንዐ መበል 121 ኣኼባ ቤት ምክሪ ሚኒስትራት ውድብ ሃገራት ኣፍሪቃ ካሪብያንን ፓሲፊክን ተሳቲፎም። እቲ ልዕሊ 65 ሃገራት ዝተሳትፎ ስሩዕ መንፈቃዊ ኣኼባ ብእዋናዊ ኣምቦ ወንበር ናይቲ ውድብ ሚኒስተር ፋይናንስን ቁጥባን ጋምቢያ ሚስተር ሲዲ ኬታ ዝተመርሐ እዩ ነይሮም። ተጋባእቲ ብቐንዱ ድኹም ፋይናንሳዊ ዓቕሚ ናይቲ ውድብ ኣብ ምሕያልን ኣብ 2017 ክኽለሳብ ዝነበሮ ሓድሽ ክፍሊት ኣባል ሃገራትን ከምኡውን ብዙሓዊ ሽርክነትን ስትራቴጂያውያን መሻርክቱ ኣብ ምድላል ኣተኪሮም ዘትዮም። ፋይናንሳዊ ኩነታት ናይቲ ውድብ ብዝምልከት ኣብ ዝተካየደ ዘተ ልኡኽ ኤርትራ እቲ ውድብ ርእሱ ክኽእልን ፖሊሲኡ ክውንን ክሳብ ዘይከኣለ ምስ ሕብረት ኤውሮጳ ኣብ ዘለዎ ሽርክነት ብማዕረ ክዋሳእ ከም ዘይክእል ብምንፃር ኣባል ሃገራት ዓመታዊ ክፍሊተን ኣብ ግዜኡ ከማልኣ ፀዊዖም። ቤት ምክሪ ሚኒስትራት ውድብ ሃገራት ኣፍሪቃ ካሪብያንን ፓሲፊክን ኣብ መወዳእታ ኣብ ንጥፈታቱ ዝሕግዞ ውሳኔታት ኣሕሊፉ። ሚኒስትሪ ሕርሻ መንፈቃዊ ገምጋም ስራሕ ዞባታት ኣካይዶም። ካብ ህዝባዊ ርክባት ናይቲ ሚኒስትሪ ዝበፅሓና ትሕዝቶ ብመልክዕ ፀብጻብ ተዋሂድሎ ሚካኤል ሓድጎ ከቕርቦ እዩ።
3: ሚኒስትሪ ሕርሻ ብቀዳማይ መንፈቅ 226 ኣብ ዞባታት ናይ ዘሰላሰሎ መረባ ስራሕ ከምኡውን መንፈቃዊ ገስጋስ ንኡስን ረብሑን ቃፅዖ ሕርሻ ብ16 ሓምለ ገምጊሙ። ኣብቲ ኣኼባ ኣብ ምዕቃብ ሓመድን ማይን ምህናፅ ከዘንቲ ማይ መእለይ ወሓይዝ ኩነታት ኣዝመራን ክራማትን ምብዛሕ ምሩፅ ዘርኢ ምፍራይ ባህርያዊ ድኹዒ ልምዓት ኣሕምልትን ፍረታትን ጥዕና ቦቕልን እንስሳን ዕቤት ናብራ መፍረ ንህቢ ምዝርጋሕ ጨቓዊትን ቀረብ እንቃቑሑን ከምኡውን ገስጋስ ትግባረ ንኡስን ርቡሑን ቃፅዖ ሕርሻን ምስኡ ዝዛመዱ ጉዳያትን ፀብጻባት ቀሪቡ። ክሳብ መወዳእታ ወርሒ ሰነ ተኻይዱ ብዘሎ ዳሳስ ካብተን 203 ዝብዝሐን መደብ ንኡስ ርቡሕ ቃፅዖ ሕርሻ ክትግበረለን ዝኽእል ዓድታት እተን 1672 ነፍሲ ወከፈን ብውሕዱ ሓንቲ ስድራ ቤት ብዙሓት ከኣ ልዕልኡ ነቲ መደብ ብምልኣት ከም ዘተግበራ ካብቲ ዝቐረበ ጸብጻባት ንምርዳእ ተኻኢሎ። ተሳተፍቲ ኣብ ዝቐረበ ጸብጻባት ድሕር ምዝታይ ኣብ ዝርጋሕን ኣበርክቶን ምሩፅ ዘርኢ ኩነታት ጽልዋን ዝዝርግሐ ጨቓዊት ከምኡ ውን ዝርግሕን ግብራዊ ኣጠቓቕማን ባህርያዊ ጸረ ባልዕ ጥቡቕ ክትትል ክግበር ዝብልን ካልእን ደቦታትን ርእቶታትን ኣቕሪቦም። ሚኒስትር ሕርሻ ኣቶ ኣረፋይ ነበርሀ ኣብ ዝሃቦ መዛዝም ቃል ሚኒስትር ሕርሻ ነቲ ውሑስን ማእዛውን መግቢ ንኹሉ ኣብ ኩሉ ዝብል መርሓ ጎድንኡ ኣብ እዋኑ ንምትግባር ትግባረ ንኡስን ርቡሕን ቃፅዖ ሕርሻ ብምልኣት ከም መሪሕ እስትራቴጂኡ ይሰርሓሉ ምህላው ብምሕባር ዛጊ ተመዝጊቡ ዘሎ ገስጋስ ኣተባብዕ እኳ

0: ኾነ ኩሎም ክኢላታት ሕርሻ ነተን ድሮ ተግቢረን ዘለዋ ስድራ ቤታት ከም ቤት ትምህርቲ ሓርሶ ተጠቒሞም ብልዑል ተወፋይነት ክሰርሕሉ ኣዘኻኺሮም ሚኒስትር ኣረፋይኖ ወሲኹ ምዕቃብ ሓመድን ማይን መሰረት ኩሉ ዓይነት ሕርሻዊ ልምዓት ስለ ዝኾነ ኣብዚ ጉዳይ ውርፁፅ መደብ ምውፃእን ጥቡቕ ክትትል ምግባርን ከም ዘድሊ ኣገንዚቦም
1: ሃገራዊ ማሕበር ኣእምሮኣውን ምዕባላኣውን ስንክልናን ሓለፍቲ ጨናፍሮ ኣብ ዞባታት ከምኡውን ንኣካየድ ስራሕን ኣባላት ቤት ፅሕፈት ማሕበርን ኣብ ምሕደራን መሪሕነትን ዘተኮረ ስልጠና ወዲቦም እቲ ስልጠና ሓፈሻዊ ኣእምራት ምሕደራ ኣገዳስነት ውጥን ስራሕን ኣግባብ ምድላውን ውፅኢታዊ ርክብን ስነ ምግባርን ኣተሓሕዛን ምሕደራን ሰነዳት ምሕደራ ገንዘብን ንብረትን ከምኡውን ኣፈታትሓ ግርጭታት ኣብ ቦታ ስራሕ ዘጠቃለለ ምንባሩ ሓላፊ ምምዕባል ዓቅሚ ሰብ ናይቲ ማሕበር ኣቶ ያቆብ ሃይለ ገሊፆም እቲ ስልጠና ኣብ ፅፈትን ስሉጥነትን ዘሰላስልዎ ስራሕ ሓጋዚ ከምዝኾነ ዝገለፁ ተሳተፍቲ ስሩዕን ዘለቓን ክኸውን ተላብዮም ኣደ እምበር ማሕበር ወይዘሮ ይብርሃ ኣለም ይዕብዮ ኣብ ዝሃበቶ መዛዘሚ ቃል ኣብ ኩለን ዞባታት ዝውደብ ስልጠናታት እምነ ኩርናዕ ናይቲ ብደረጃ ማሕበር ዝካየድ ስሉጥን ዝተማልአን ኣገልግሎት ንምርጋዝ ዝግበር ፃዕሪ ከም ዝኾነ ብምሕባር ሰልጠንቲ ዝቐሰመዎ ትምህርቲ ብስራሕ ከማዕብልዎ ኣሰኻኺራ ሕማም ሽኮርን ሳዕቤናቱን ንምክልኻል ዜጋታት ኩነታት ጥዕንኦም ብስሩዕ ክከታተሉ ሞያውያን መኺሮም ወኪል ኤሪና ኣብ ዞባ ዓንሰባ ሃብተ ገርግሽ ተስፋ ማርያም ዘዳለወ ፀብጻብ ዳናይት ገብሪ ህይወት ክተቕርቦ እያ
2: ሕማም ሽኮርን ሳዕቤናቱን ንምክልኻል ሕብረተሰብ እቲ ሕማም ቅድሚ ምኽሳቱ ኩነታት ጥዕንኡ ብኣጋ ክፈልጥ ኣብ ሆስፒታል ከረን ሓፈሻዊ ሓኪም ዶክተር ከሰተ ብርሃን ሰለሙን ኣዘኻኺሩ መጠን ሽኮር ኣብ ደም ካብ 110 ክሳብ 125 ኣብ ዝኾነሉ መድረኽ ቅድሚ ሕማም ሽኮር ከም ዝበሃልን ሕማም ሽኮር ቅድሚ ምምዕባል ንዘሎ ኩነታት ጥዕና ዝገልፅ ምዃኑን ብምሕባር ንሕማም ሽኮርን ካልኦት ተደረብቲ ሕማማትን ከቃልዕ ዝኽእል ናይ ጥዕና ነፅርታ ስለ ዝኾነ ሕብረተሰብን ክኢላታት ሕክምናን ክነቑሕሉ ተላብዩ ሕማም ሽኮር እንተ ደኣ ማዕቢልካ ናብቲ ኣቐዲምካ ዝነበርካዮ ሙሉእ ናይ ጥዕና ኩነታት ምምላስ ከምዘይከኣል ዝሓበረ ዶክተር ከሰተ ብርሃን ነፅርታ ቅድሚ ሕማም ሽኮር ዝተረኣዮም ሰባት ግና ነቲ ሕማም ከየማዕበሉ ብኣግኡ ሕክምና ክትትል ከምኡውን ስሩዕ ኣካላዊ ምንቅስቓስን ኣመጋግባን ብምዝውታር ጥራይ ሓውዮም ናብ ዝነበርዎ ናይ ጥዕና ኩነታት ናይ ምምላስ ተኽእሎ ከም ዘለዎም ኣብሪሆም ሓደ ሰብ መርመራ ክገብር ኣብ ሕክምና ኣብ ዝመፀሉ ሕማም ሽኮር ምህላውን ዘይምህላው ምርግጋፅ ጥራይ ዘይኮነ ቅድሚ ሕማም ሽኮር ከም ዘይብሉ ከረጋግፅ ከም ዘለዎ እውን ኣገንዚቡ ኣብ ሃገርና ኣብ ርእስቲ ሸፈነ ጥዕና ኣብ ኩሉ ኩርናዓት ንምብፃሕ ዝካየድ ዘሎ ንጥፈታት መድሃኒት ዘይተመሓላለፍቲ ሕማማት ብሓፈሻ ናይ ሕማም ሽኮር ድማ ብፍላይ ንሕሙማት ብነፃ ከም ዝዕደል ብምሕባር ነዚ ብመንግስቲ ዝግበር ኩለንትናዊ ደገፍ ንምሕጋዝ ሕብረተሰብ ካብ ኣወለፍቲ ነገራት ክቁጠብ ከምኡ ውን ጉቡእ ኣመጋግባን ስሩዕ ምንቅስቃስ ኣካላትን ከዘውትር ተላብዩ
1: ዝስዕባ ሃገራዊ ዜናታት እዩ ዝኸበርኩም ተዓዘብትና ምክትታልን ክትቅፅሉ ደጊመ ብሃብራድም ወተሃደራዊ ዝምድና ህዝባዊት ሪፓብሊክ ቻይናን ሩስያን ንካልኦት ሃገራት ብኣሉታት ዝፀሉ ከምዘይኮነ ቻይና ሓቢራ እዚ ዝተገልፀ ኣሜሪካ ትርከበን ሃገራት ምዕራብ ነቲ ቻይናን ሩስያን ኣብ ዝሓለፈ ቀረባ መዓልታት ዘካየዶ ሓባራዊ ልምምድ ሓይሊ ባሕሪ ብስጋት ይጥምትኦ ከም ዘለዋ ድሕሪ ምቅልሑ እዮም እቲ ልምምድ ወተሃደራዊ ዓቅሚ ክልትኤን ሃገራት ብምምዕባል ልኡላውነትን ምውሓስ እምበር ካልእ ዕላማ ከምዘይብሉ ሚኒስትር ምክልኻል ቻይና ብ17 ሓምለ ኣብ ዘውፅኦ መግለፂ ኣብሪሆም ህዝባዊት ሪፓብሊክ ቻይናን ሩስያን ካብ 6 ክሳብ 13 ሓምለ ኣብ ሰላማዊ ውቅያኖስ ዓመታዊ ልምምድ ሓይሊ ባሕሪ ከም ዘካየዳን ኣብቲ ልምምድ ብርክት ዝበላ ሳብማሪናትን ዘመናውያን መራኸብ ኩናትን ከም እተሳተፋን ዝዝከር እዩ ቻይናን ሩስያን ካብ 2012 ዓመታዊ ልምምድ ሓይሊ ባሕሪ ከካይዳ ምፅንሐን ዝጠቕሱ ፀብጻባት ዝሓለፈ ዓመት እውን ኣብ ሰላማዊ ውቅያኖስ ኣካይደን ምንባርን የረድኦም ቁጠባዊ ፖለቲካዊ ወተሃደራውን ፀጥታውን ዝምድና ቻይናን ሩስያን እናሰፍሐ ይመፅእ ከም ዘለዮን ክልትኤን ሃገራት ዝጠቕሳ መንግስቲ ካናዳ ኣብ ሰፊሕ ክፋል ሃገሩ ብዝተኸስተ ሓደጋ ባርዕ መሮር ህፁፅ ናይ እዋን ሓደጋ ድንጋጌ ኣውጆም እቲ መንግስቲ ነቲ ስጉምቲ ዝወሰደ በቲ ገና ኣብ ትሕቲ ቁፅፅር ዘይዋዕለ ባርዕ ኣስታት 2.5 ሚልዮን ሄክታር ጫካ ድሕሪ ምህማኽ እዩ ኣብቲ ሃገር ካብ ዝተኸስተ ኣስታት 900 ሓደጋታት ባርዕ እቲ ፍርቂ ኣብ ትሕቲ ቁፅፅር ከምዘይኣተወዮም ፀብፀባት ዝጠቕሱም እዚ ከምዚ ኢሉ እንከሎ እቲ ባርዕ ዝፈጠሮ ፅዑቅ ዒክታ ትኪ ንሰፊሕ ክፋል ሰሜናዊ ምብራቅ ሕቡራት መንግስታት ኣሜሪካ ከም ዝዓብለኾ ተገሊፆም ዋሽንግተን ዲሲ ቺካጎ ኒውዮርክን ገለ ካብተን በቲ ተርእዮ ዝተጠቕዓ ከተማታት ኣሜሪካ ምዃነን ክፍለጥ ተኻኢሉ ኣሎም እቲ ባርዕ ኣቐዲሙ ኣብ ካናዳ ካብ ዝተኸስተ ተመሳሳሊ ሓደጋታት እቲ ዝሓየለን ዝዓበየ ኣከባብያዊ ዕንወት ዘውረደን ምዃኑ ይጥቀስ ኣብዚ እዋን እዚ

ሓያሉ ሃገራት ኤውሮጳ እውን ቁትር ዋዒ ዝኸብተሉ ባርዕ መሮር ተኸሲቱ ከም ዘሎ ይፍለጥ። ኣብ ሜክሲኮ ትማል 17 ሓምለ 7.4 ሬክተር ምንቅጥቃጥ ምድሪ ከም እተኸስተ ማዕከናት ዜና ኣቃሊሐን። በቲ ኣብ ደቡባዊ ክፋል ዘጋጠመ ሓደጋ ኣብ ሂወት ሰብ ዝወረደ ክሳራ እኳ እንተዘየለ ዕንወት ትሕቲ ቅርፂ ከም ዘሰዓበ ግና ሰብ መዝቲ ሃገር ገሊፆም። እቲ ተፈጥሮኣዊ ሓደጋ ኣብ ፈለማ ሱናሚ ከየስዕብ መጠንቀቕታ ተመሓሊፉ እኳ እንተነበረ ፀኒሑ ግና ከም እተላዕለ ተፈሊጡ። ክሳብ ጎረባብቲ ሃገራት ጓቲማላን ኤልሳልቫዶርን ከም እተሰምዐ ዝገለፁ ክኢላታት ስነ ምድሪ ሜክሲኮ ህዝቢ ክስዕብ ካብ ዝኽእል ድሕረ ምንቅጥቃጣት ክጥንቀቕ ኣተሓሳሲቦም ኣለዉ። ፈረንሳን ጀርመንን ኣብ ምምዕባል ወተሃደራውን ፀጥታውን ዝምድነአን ዘተኮረ ስምምዓት ተፈራሪመን። እቲ ስምምዓት ፕረዚደንት ኤማኑኤል ማክሮንን ቻንስለር ጀርመን ፍረደሪክ መርዝን ብትማሊ 17 ሓምለ ኣብ ጀርመን ኣብ ዘካየድዎ ዝርርብ እዩ ተኸቲሞም። ከም ኣካል እቲ ስምምዓት ክልቲአን ሃገራት ኣብ ምምዕባል ፀረ ሚሳይል፣ ናይ ነዊሕ ርሕቀት ሚሳይል ከምኡውን መውሓድ ፀጥታ ጠፈር ክተሓበራ ምዃነን ኣፍሊጠን። ክልቲአን ሃገራት ድሮ ንትግባር እቲ ስምምዓት እትከታተል ሓበራዊት ኮሚቴ ኣቂመን ኣለዋ። ኣሜሪካ ንሃገራት ኤውሮጳ ክትገብሮ ዝፀንሐ ፀጥታዊ ኣበርክቶ ክተጉድሎ ምዃና ድሕር ምግላፃ እተን ሃገራት ኣብ ንሓድሕደን ዘለዎን ሽርክነት ንምዕባይ ተበግሶታት ክወስዳ ከም ዝጀመራ ይግለጽ። ብርክት ዝበላ ሃገራት ኤውሮጳ ፀጥታዊ ተመርኳስነት ኣሜሪካ ንምጉዳል ዝጠልብ ፃውዒታት ከቕርባ ፀኒሐን እየን። ብሪጣንያን ሽወደንን ንዩክሬን 16 ዘመናውያን ነፈርቲ ኩናት ክልእካላ ምዃነን ቀዳማይ ሚኒስተር ብሪጣንያ ኬር ስታርመር ገሊፆም። ቀዳማይ ሚኒስተር ስታርመር ነዝሓበረ ብ16 ሓምለ ምስ ፕረዚደንት ዩክሬን ቮሎድሚር ዘለንስኪ ኣብ ከተማ ኪየቭ ኣብ ዘካየዱ ዝርርብ እዮም። እቲ ወተሃደራዊ ዓቕሚ ዩክሬን ንምድንፋዕ ዝዓለመ ወተሃደራዊ ደገፍ ኣብ ፈለማ 2029 ክትግበር ምዃኑ ብሪጣንያ ገሊጻ ኣላ። እዚ ከምዚ ኢሉ እንከሎ ከም ኣካል እቲ ደገፍ ብሪጣንያ ንዩክሬን ኣስታ 350 ሚልዮን ዶላር ዝግመት ተወሳኺ ወተሃደራዊ ሓገዝ ከም እትገብር ኣፍሊጣ። ሃገራት ኤውሮጳ ንዩክሬን ዝገብረኦ ወተሃደራዊ ደገፍ ኣዛይደኖኦ ምህላውን ዝጠቕሱ ፀብጻባት እቲ ስጉምቲ ነቲ ኩናት ብሰላም ንምዕራፍ ንዝካየድ ተበግሶታት ይዓናቕፎ ከም ዘሎ የረድኡ። ዜናታት ንምዝዛም ቀንዲ ነጥብታቱ ፕረዚደንት ኢሳያስ ንኣቦ ወንበር ልዑላዊ ባይቶ ሱዳን ጀነራል ዓብዱልፈታሕ ኣልቡርሃን ተቐቢሉ ኣዘራሪቦ። ፌስቲቫል ኤርትራ 2026 ሎሚ ብፕረዚደንት ኢሳያስ ኣፈወርቂ ብወግዒ ተኸፊቱ። ልኡኽ ኤርትራ ኣብ ኣኼባ ቤት ምኽሪ ሚኒስትራት ውድብ ሃገራት ኣፍሪቃ፣ ካሪቢያንን ፓሲፊክን ተሳቲፉ። ወተሃደራዊ ዝምድና ቻይናን ሩስያን ንካልኦት ሃገራት ብኣሉታ ዝፀልኡ ከም ዘይኮነ ቻይና ሓቢራ። መንግስቲ ካናዳ ኣብ ሃገሩ ብዝተኸስተ ሓደጋ ባርዕ መሮር ህፁፅ ናይ እዋን ሓደጋ ድንጋጌ ኣውጁ። ኣብ ሜክሲኮ 7.4 ሬክተር ምንቅጥቃጥ ምድሪ ከም እተኸስተ ማዕከናት ዜና ኣቃሊሐ። ሓፈሻዊ ዜናዊ መሰናድኦ ናብ ዝተዛዚምሎ ዝኸበርኩም ተዓዘብትና ንስለምክትታልኩም እናመስገንኩም ምስተሩፍ መደባት ኤርቲቪ ሓደኩም

0: ነቶም ናይዛ መዓልቲ ዋንጫ ዓወት ክንጭብጥ ዘብቅዕና ክቡራት መምሃራና ነቶም ደቆም ኣብ ዝለዕለ ደረጃ ትምህርቲ ክበፅሑ ዘይሕለልን ዘይፅንቅቕን ፃዕሪ ዝገበሩ ክቡራት ወለድና ከምኡውን ኣብ ኩሉ ናይ ኮሌጅ መነባብሮና ከም ወለድና ኮይኖም ዝኣለዩና ማሕበረሰብ ኮሌጅ ብስም ተመረቕቲ ከመስግን ይፈቱ። ዓወት ሓባራዊ ዕዮ እዩ፣ ትምህርቲ ድማ መሰረት ምዕባለን ሃገራዊ ብልፅግናን እዩ። ሎሚ ንቃደሶ ዘለና ዓወት ውፅኢት ሓባራዊ ፃዕሪ መንግስትና ወለድና መምሃራንና እዩ። ንሕና ድማ ሳላቲ ዝተነፅፈልና ባይታ ነቲ ብቐዳማይ ዲግሪ ዝዛዘብናዮ ጉዕዞ ትምህርትና ሎሚ መዓልቲ ናይ መዛዘሚ ወግዓዊ ምረቓ ነልብሶ ኣለና። መመረቕታ ናይ መወዳእታ ምዕራፍ ዘይኮነስ መጀመርታ ናይ ትካደ ምዕራፍ ሂወት እዩ። ከምኡውን መመረቕታ ፅብል ጥራይ ዘይኮነስ ሓላፍነት እዩ። ከምቲ ክቡር ፕረዚደንት ኢሳያስ ኣፈወርቂ ምህናፅ ሃገር መጀመርታን መወዳእታን የብሉን፣ ናይ ኩሉ ወለዶታት ሓላፍነት እዩ ዝበሎ ሓላፍነት ናይታ ብነፃ ዘምሓረትና ሃገርና እዩ። መመረቕታ ደረጃ ጥራይ ዘይኮነስ ሕድሪ እዩ፣ ሕድሪ ናይቶ ምእንታና ዝሓለፉ ጀጋኑ ሰማዕታት። ስለዚ ብፃዕርን ሓድነትን እናተጓዓዝና ልዕሊ ኩሉ ድማ ናይ ስራሕ ሓቦን ዲስፕሊንን ተቐኒትና ነቲ ብግብርን ክልሲ ሓሳብን ዝወሰድናዮ ትምህርቲ ኣብ ህንፀት ሃገርን ሕብረተሰብን ብዘይተጎላባነት ክነውዕሎ ምዃንና ኣብዚ ዕለት መመረቕታና ቃል ንኣቱ ኣለና። ብድጋሚ ነቶም ተመረቕቲ እንቋዓብቃዓና ዘለኣብለሞ ሰኽሪ ሰማትና ኣውና።
1: ንክቡር ፕረዚደንት ሃገር ኤርትራ ኣቶ ኢሳያስ ኣፈወርቂ ቻንስለር ላዕለዎት ትካላት ትምህርትን ምርምርን ወኪሉ ኣብቲ ናይ መመረቕታ ስነ ስርዓት ቃል ዘስምዐ ሚኒስተር መሬትን ማይና ከባብን ኣቶ ተስፋይ ገብረ ስላሴ ካብ ዝበሎ
2: ክቡር ዶክተር እስጢፋኖስ ሃይለማርያም ወኪል ዋና ፈፃሚ ዳይረክተር ኢንስቲትዩት ላዕለዋይ ትምህርትን ምርምርን ኤርትራ፣ ክቡር ፕሮፌሰር ገብረያስ ገዶም ዲን ኮሌጅ ስነ ፍልጠት ማይ ነፍሒ፣ ክቡራትን ክቡራንን ኣባላት ማሕበረሰብ ኣካደምያ፣ ሰበስልጣን መንግስቲ፣ ኣዘዝ ሰራዊትን ዕድማትን፣ ከምኡውን ዝኸበርኩምን ዝኸበርክንን ተመረቕቲ፣ ኣቐድመ ኣብዚ መበል 19 ዙርያ ስነ ስርዓት ምብራቕ ተምሃሮ ኮሌጅ ስነሰብ ማይ ነፍሒ ንምስታፍ እንኳዕ ብድሓን መፃእኩም እንኳዕ ብድሓን ኣራኽበና ክብል ፈቱ። ቀፂለ ንክቡር ፕረዚደንት ሃገር ኤርትራ ብፃይ ኢሳያስ ኣፈወርቂ ቻንሰለር ትካላት ላዕለዋይ ትምህርትን ምምርን ወኪለ ንኩሎምቶም ነዞም ናይ ሎም ዓመ ተመረቕቲ ከይተሓለሉ ኮስኪሶም ናብዚ ደረጃ ዘብፅሑ ምህራን ብሓፈሻ ኣውራም ብፍላይን ድማ ንኩሎም ዕዉታት ተመረቕትን ሕቡናት ወለዶምን እንኳዕ ፍርፃዕሮም ኣርኣይኩም እንኳዕ ሓጎሰኩም እንኳዕ ሓጎሰናን ክብል ዓብዪ ክብሪ ይስማዓኒ። እተፈተኹምን ተፈተኽንን ተመረቕቲ ከምዚ ሕጂ ወኪልኩም ክሎ ዝፀንሐ እዚ ምሳኹም ንካፈሎ ዘለና ብሓጎስ ዝተመልአ እዋን ድሙቕ ስነ ስርዓት ምምራቕኩም ሓደ ናይ ትምህርቲ ደረጃ ወዲኡ ምዝዛምኩም ኪኖ ምብሳሩ ኣብ ሂወትኩም ኣዝዩ ኣገዳሲ ናብ ዝኾነ መድረኽ ትሰጋገሩ ምህላውኩም ዝእውጅውን እዩ። ኣብቲ እትኣትዎ ሓድሽ መድረኽ ህይወት ምእንቲ ክትዕወቱ ንስራሕ ዘድሊ ብቕዓትን ፍልጠትን ክትልዎ ኣብ ሕቑፍን ቀፅርን ናይዛ ተሰናበትኩም ዘላ ኮሌጅ ንዓመታት ተፀሚትኩም ዕረፍቲ ዘይስእን ፃዕርን ትግሃትን ዝሓተተ ዕማም ክትፍፅሙ ብሓደ ወገን ምስ መሓዘትኩምን ኣባላት ናይቲ ኮሌጅን ዘሕለፍኩም ማሕበራዊ ህይወት ድማ በቲ ካልእ ክዝክሩ ከለኹም ስምዒታትኩም ብሓጎስን ምድፍናቕን ክፈራረቕ ባህርያዊ እዩ። ብዛዕባ መፃኢ እንተሓሰብኩም እውን ካብኡ ዝፍለ ይኮነን። እቲ ሕጂ ገዳሲ ተስፉን ንኩሉ ድልውን ምዃን እዩ። ከም ኩለን ካልኦት ሃገራት ክንሰርር ዘለና ምርጫ ሓምናን ቀልብናን ንተስፉ መፃኢ ምምዕዳውን ፍልጠት ዝመሰረቱ ብልሓትን ውህድን ስራሕ ውን ንምግባሩ ከይተሓለልካ ምፅዓሪ እሞ ብዝቐስምኩሞ ትምህርትን ዘይሕለል ትግሃትኩምን መፃኢኹምን መፃ ሃገርና ትስፉን ብርሁን ምዃኑ እመኑ ኣይትጠራጠሩ።
1: ኣብ መወዳእታ ከዓ ኣብቲ ኣጋጣሚ ልዑል ነጥቢ ማለት ብማዕርግ ብልዑል ማዕርግ ብኣዝዩ ልዑል ማዕርግ ዝዛዘሙ ተመረቕቲ በቲ ኮሌጅ ኣፍልጦ ተዋሂብዎም።
3: ሙሉእ ስም ናየ ሳልሕ መሓመድ ስዒድ ሳልሕ ይበሃል። ለመፀኮም ዞባ ሄኒ ንኡሽ ዞባ ሰሜናዊ ቀይ ባሕሪ ንኡሽ ዞባ ፋዕበት ከባቢ ፈልከት ላዓቤኮዲባ ቪሌጅ ፈልከት ሊቱ መበቀልናይ እቲ መበቀልናተይ እዩ ዝወደ ኩሉ ዓውዲ ከዓ ስነ ህወት ባዮሎጂ ማይኖር ኬሚስትሪ ኣነ ዲብ ካልኣይ ሰነት ባዮሎጂ ነተን ዘለና ሽውያ ታሕት ለቤለ ነጥቢ ዓላ ግልየ ዲባሕ ከተይኮ ነጥቢ ልወስክ ከባቢ ሰለስ ብፅሑሉ ይኮ እዘ እንሻ ላ ብመፅእ ኣለየኒ ላዓል ግልዋስል ሙሉእ ትምኒትናየ ቱ እንሻ ላ ብእዝንላህ ኩሉ ሸዓብ ኤርትርያ ምን ንውሽ ነበጋስካ ኩሉ ብሄራት እንዳኣተይካ ኩሉ ዲብ ዓውዲ ናይ ትምህርቲ ኩሉ ጅህድ ኩሉ ሰዒዳና ኩሉ ሞራል ሃይባና ሰበት መፅዕና ኩሉ ተወፋይነት ዮም ንሓመድ ከውግል ሕለፍ ይቀድርኒ ምስሉ ሄኒ እንሻ ላ ብዝንላህ ኩሉ ተወፋይነት ግንሽቀ ዲብ ህልና ድዮ ዓውዲ ናይ ሙሉእ ትምኒትናየ ቱ
4: ስመይ ቤኖር ግርማ ይበሃል ዝወዳእ ኩሉ ዓውዲ ኣፕላይድ ማቴማቲክስ ማለት እዩ
5: እሺ ኣነ ከዓ ስመይ ኣዱላም ግርማ ይበሃል ዝወዳእ ኩሉ ዓውዲ እውን ከም ናይ ሓወይ ብዓውዲ ስነ ሕሳብ ማለት እዩ ኣፕላይድ ማቴማቲክስ
6: ራይ እስ ክልኦም ኣሕዋትኹም ክልኦም ካብ ሓሳብ ትምርቁ ኣለኹ ሞ እንታይ ይስማዕኩ
5: ብጣዕሚ ሓጎስና ወሰን የብሉን መጀመርታ ነዚ ዕድል እዚ ዝፈጠረልና መንግስትና ንኩሎም መማህራናን ንኩሎም ወለድናን ተመስግን ፈቱ ማለት እዩ ብምቕፃል ነዚ ዓውዲ እዚ ብምትሕባር ናይ መማህራናን ብዓብዩ ከዓ ሓወይ ምሳይ ኣብዛ ዓውዲ እዚኣ ስለ ዝነበረ ብፅቡቅ ዛዚብናዮ ማለት እዩ ንኩሎም ተመረቕት ከዓ እንኳ ዓብቃዓኩም ክብል ይፈቱ
4: ዝፈጥረልና ስምዒት ብጣዕሚ ዓብዪ እዩ ማለት ብዙሕ ናይ ኣጋጥምን እዩ ብሓንሳብ ዲፓርትመንት ክትውድእ ብሕዋት ኮንካ ሳይ ኮንካ ኣብ ሓደ ዲፓርትመንት ብሓደ ዓውዲ ክትመረቕ ብፍላይ ድማ ኣፕላይድ ማቴማቲክስ ምዃኑ ኣዝዩ ዘሕብን ከም ኩሎም ኣሕዋት ኣብ ሓንቲ ዲፓርትመንት ከዓ ስለ ንነጥፍ ኣብ ኩሉ ነገር ንተሓጋገዝ ነርና ኩሉ ዘድሊ ነገራት ድማ ኣብ ሓንሳብ ኮይና ንሰርሕ ነርና ማለት እዩ
5: ብዓብዪ እውን ደገፍ ወለድና ኣይተፈለየናን ማለት እዩ ነዚ ዓውዲ እዚ ንክንኣትዎ እውን ዓብ ጠብላሕታ ነርና ማለት እዩ ኣብ ምውዳእና እውን ኣዝናይና ሕጉሳት እወ ፅቡቅ እዩ በቲ ረብሓታት ድሕር መፂና ብሓፈሻ ክንዝበልናዮ ኣብቲ ምትሕግጋዝ ክኸውን ከሎ ካልኣይ መንገዲ ከዓኒ ብጣዕሚ ዝሕጉስ እዩ ማለት እዩ ብዝተፈላለየ ዓውዲ ክትውድእ እኳ ፅቡቅ እንተኾነ ኣብ ሓደ ዓውዲ ኮንካ ክልተ ዓውታት ክትከውን ከዓኒ ኣዝዩ ይሕጉስ
7: ሽመይ ዘምዘም ሕጉስ ይበሃል ዲፓርትመንት ዝወዳእ ኩሉ ማቴማቲክስ እዩ ካብ ዞባ ደቡብ መንደፈራይ ካ መፀ እዛ ዓወት እዚ ናይ ስድራ እዩ ማሲ ብሳላ ስድራ እያ ነብ ዝበፅሒ ዘለኹ ብዙሕ ነገር ኣሕሊፎም ድቃሲ ኢኖም ንዓይ ከምዚ እንዳበሉ እንዳማዓዱ ከምዳበሉ ኣብዚ ዘብፅሑን ደረጃት ናቶም እዩ ዝዓወት እዚ ይቐኒልና ኸ ማሲ ኣብ ካሕሳኹም የውዕለኒ ስድራ ይፅየ ዘሎ ምስል መስዋእትኮ ብዙሕ እዩ ብዙሕ መሰናኸለ ኣጋጥመካ ካብ ድሕሪ ኩሉ ኣብ ሰባ ካብ መጀመርታ ካብ በይንካ ትቕመጠሉ ካብ ትጅምር ኩሉ ነገራት እቲ ዘሎ መስዋእት በዲሕካ ናብ ደረጃ ኮፍ ኢልካ ተሓድረሉ ግዜ ነይሩ ከተፅንዕ ገለ ብዓብዪ ግሩፕ ዲስኬሽን እንዳግበርካ ዲስካስ ትገብረሎ ዲፓርትመንት ኩሉ ብዙሕ ብድሆታት ኢኻ ትሕልፍ ንዓይ ኣብ ዓወት እዩ ዝሓልሞ ነበርኩ ነገር ስእዝዩ ነይሩ ማሲ ተገደደስ እዛ ፀላም ጋውንን ቆቢዕ መ ሰብዚያ ክረ እንደደሊ ነረ እስኻ በትሕያ
8: ንስመይ ናወዳ ኣክሊሉ ይበሃል ብዓውዲ ፊዚክስ ወዲኤ ማለት እዩ ባዕተ ዓመት ካብ ዓሰብ ከተማ ዓሰብ ከዓ መፅ ኣብዚ ኮሌጅ እዚ ልዕሊ ኩሉ እትኸስቦ ነገር እቲ ብዙሓት ሰባት ትረክብ ናይ ብዙሓት ሰባት ባህሪ ተፅንዕ ገለ ብዙሕ ኣለዎ እቲ ኣብ ሂወትካን ኣብ ናትካ ሳይኮሎጂን ኣብ ናትካ ሂወት ጉዕዞ ድሕግዘካ ነገራት ኣለዎ ኣብ ርእሲኡ ግን ኮካሪኩላር ኣክቲቪቲ ንኣብነት ኣብ ዓውደ ሙዚቃ እየ 4 ዓመት ዝነጥፍ ነረ በዚ ዓውደ ፊዚክስ እናተማሃርኩ ኣብ ዓውደ ሙዚቃ ከዓ ይነጥፍ ነረ ኣብዚ ኮሌጅ እዚ ማለት እዩ ስለዚ ብፍላይ ኣብቲ ዓውደ ሙዚቃ ዝቐስምኮ ብዙሕ ነገራት ኣሎ ማለት እዩ ብዓብዩ ከዓ እዛ ናይ ግራጁዌሽን ደርፍታት ግ ከዓ ነዞም ተመራቑ ከም መዘክርታ ኢልና ዘደለና እያ ሰሚዕኹም ማትኩሉ ማለት እዩ ውፅኢት ናት እዩ ማለት እዩ እቲ ሓሳብ ካብ መጀመርታ ከምፈለምታ ኮ ከም ቅድሚኡ ስራሕ ሰሪሕና ነርና እንዲና ናይ ሃገር ቪድዮ ዘርጊሕና ነርና ናይ ሃገራዊ ማለት እዩ ሕጂ ኣብዚኣ ከም ክርዩ ዝነበርና ማለት እዩ ኣብ ናይ ሙዚቃስ ኣብቲ ሙዚቃ ከም ክርዩ ዝነበርና ኢና እቶም ሰባት ኣነን እቲ ብፃይ ደራፋይ ኤፌሶን ድሞዝ ማለት እዩ ሕጂ እቲ ሓሳብ ክነበግሳ ከለና ብሓፈሻ ንተመረቆ ነቶም ናህናባች ከመይ መዘከርታ ግዜያዊት ከዓ ስለ ዝኾነት ኣብ ምሻሎ መዘከርታ

0: ትኾነልከ እያ እታ ሓሳብቲ እያ ቅድሚ ሰሙን ገለ መልታት ኣቢላ ትወስድ እያ ብጀማል ኢብራሂም ጃሚስ እያ ግጥምን ዜማ ተገጢማ ማለት ተዘይማ ምስ ተዋህበትና ኸ ናይ ሰሙን ዕድል ነይራትና ኣብታ ሰሙን ከ ፅኒዕና መሊእናዮ ማለት እዩ ኣይ ሆፕ ጥዕምቲ ዜማ ትኸውን ትሰሚዕኹማ ትኹንኩም ማለት እዩ
1: ኣነ ምልእቲ ፀጋ መንግስታ ብባሃል ወላዲት እናቅዳ ክሉ ማለት እዩ ናቅድ ካብ ብጅምርራት ሒዙ መቸም ጠባ ይኹን ትምህርቱ ኩሉ ንኡድ እዩ በቃ ንኡድ ሻለ ከምታ ሽሙ ድ ዝኾነ ግን ኣብዚ ደረጃ ዝበፂሑ ኣነ ክሪኦ ከለኩ ከም ወላዲት ብጣዕሚ ሕጓስ ዝተረፈ ከዓ ነቶም ሕዋቱ ኣርኣያን እዞም ዘለዉ ናእሽቶ ኣርኣያ ኮይኑ እሶም ናቱ እግሪ እግሪ ስዒቦም ኣብ ደረጃ ዝክበፅሑ ከዓ ሰናይ ትምኒተይ ማለት እዩ ንሕና ሕጂ ከምቲ ተራ ወላዲ ዝገብሮ እንዲና ጌርና ንብል ግን እቲ ናቱ ሓገዝ ውላድ እንተዘይሓዝኪዝካ ትርጉም እንዲ ዘይብሉ ሕጂ ንሕና ንካታተሎም ንእትዎም ንወፅኦም ብዙሕ ነገራት ንገብሮም ንበሎም ከም ወለዲ ማለት እዩ እቲ ናቱ ግን ኣይግለፅን እዩ ማለት ሕራይ ማማ ሕራይ ባባ ኢልካ ዝኸይድ ወላዲ ውሉድ እዩ በቃ ነዚ ንክንዕወ ዝገበረና ከዓ ናቱ ደገፍ ንሕና ከም ተራ ወላዲ ዝገብሮ ኢና ጌርናሉ እሱ ግን ደጊፍና ዝብፅሕና ዝኾነ ግን በቃ ሓጎሰ ይወሰነ የብሉን ኣነ ብዚ ደረጃ ዝምፅ
2: ኣነ ወላዲ እየ ኣኽሊሉ ዞሙይ ተክላቅ ይበሃል ኣብ ዓሰብ ዝነብር ከም ዝኾነ ወላዲ ውላድካ ኣብቲ ዝደልዮ ደረጃ ንኸበፅሕ ከምዝኾነ ወላዲ ፃዕሪ ኣካይደ ድማ ተዓዊተ ንሱ ድማ ህዝብን መንግስትን ኣምሂሩ ኣብ ደረጃ ስለ ዘብፅሖ ንህዝብን መንግስትን ድማ ዘይተሓለለ ፃዕሪ ገይሩ ዝያዳ ከበርክትን ክሕግዝን ክድግፍን ከም ዘለዎ ዝተሓሳስቦ ማለት እዩ
3: ሽመይ ሚካኤል ተስፋ ኣለ ምበሃል ዝወዳ ኩሉ ዓውደ ትምህርቲ ስነ ሕሳብ እዩ ናይ ግሬት ዲስቲንክሽን ወደ እየ ማለት እዩ ኮሚላቲቭ ጂፒኤ 3.67 ንመፃ ኩሉ ቦታ ኣስመራ መጀመርታ ትስማዕና ሓጎስ እዩ ካልኣይ ከዓ ስድራይ ስለ ዘኩራዕኩ ልዕሊዮ ሓጎስ ስማዕነ ማለት እዩ በቲ ዝሰራሕ ኩሉ ዓውዲ ብስነ ሕሳብ ማለት እዩ ሕጂ ወዲ ኣለኹ ትምህርቲ ንህዝበይ ሃገረይ ድማ ብዝተኻለኒ መጠን ከገልግለ ናብ ዝድበፃሕክዎ ደረጃ መጀመርታ 4 ዓመት ተማሂረ 4 ዓመት ስነ ሕሳብ ማት ቀሊል ኣይኮነ ማለት እዩ ካልኣይቲ ክሬዲት ክህቦ ደሊ ስድራ እዩ ነቦይ ገይተርምሶም ነደይልቻ ጎይቶም ንኩሎም ነዚኦም ትርእዎም ዘለኹም ኣሕዋተይ ነኮታተይ ኩሎም ኣብ ደገ ዘለዉ ንኩሎም ከመስግኖም ደሊ ብዓብዪ ድማ ንኣምላኽ ናብ ዝደብፅሓኒ ማለት እዩ ኣብ መወዳእታ ንመንግስተይን ሃገረይን ከመስግን ደሊ
4: መጀመርያ ጎይቶኦም ርእሶም ይበሃል ሚካኤል ጓላይ ኣብዚ ምብፅሓ ብጣዕሚ ሓበን ዝስማዓኒ ብጣዕሚ እየ ዝሕጎስ ምክንያቱ ዝሓረሰ ድዘርአ ይሓፍስ ከምዚ ናታ ድማ ዘምሃረ ድቐለበ ድኸደነ ከዓ እዚ ፀጋዚ ይርኢ እዚ ፀጋዚ ማንም ኣይረክቦን እዩ ድፃዓረን ተማህረን እዩ ዝረኽቦ ኣነ ከዓ በዚ ናታ ሕቡን እየ ንምሉእ ስድራ ቤት ዘይኮነስ ንምሉእ መንግስቲ እያ ይሐጒሳቶ ምክንያቱ እዛ ቆልዓ እዚኣ ንመንግስታ ከምቲ ዝገበረላ ከምቲ ዝደኸመላ ከምቲ ዝፀዓረላ ከመስግኖ ይግባአና እሳ ከዓኒ እዚ ተማሂራቶ ደላ ከዓ ብምሉእ ሕልና ከዓ ከምቲ ክትብሎ ዝፀንሐት ንመንግስታ ብፅቡቅ ከተገልግል ከዓ ንምነየና ኣምላኽ

0: እዚ ሰላምታ ናብፃሕኩም ክቡራትን ክቡራንን ተኸታተልቲ መደብ መልሲ ኣብ መስመር መደብና ንጅምር ኣለና። ከምቲ ልሙድ ብቁፅርታት ቴሌፎን 12 24 54 ከምኡውን 12 24 74 ብምድዋል ክትሳተፉ ትኽእሉ ኢኹም። ቴሌፎን ኣለኒ። ሰላም፣ መን ክብል? መርሓባ።
1: ኣማንኤል
0: ካበይኻ? ካብ ጋሕቴላይ። ከመይ ውዒልካ? ከመይ ኣለዉ ጋሕቴላይን ከባቢኡን? ሃሩር ድሓንዲ ፅቡቅ ሓረይ ሞክን ጅምር ኢና በል ቁፅሮ እንዲ ትመርፅ ኣብ ሕቶታት ቀዳማይ ደረጃ
1: ቁፅሪ 6
0: ቶ ቁፅሪ 6 ሓረይ ክንከይድና ነፍታሕቶ መበል 28 ፊደል ቋንቋ እንግሊዝኛ እንታይ እዩ?

0: ዓስራን ሽዱሽተ እዩ ሓሙሽተ እቶም እንታይ እዮም ቫወልስ ድኦም ሓቀ እቶም ተረፉ 21 ከዓ ኮንሶናንትስ። ስለዚ 28 ኣብ ቋንቋ እንግሊዝኛ መበል 28 ፊደል የለን እያታ ቁኑዕ መልሲ። ሓራይ ቁኑዕ መልሲ ረኪብካ ኣለካ ኣማኑኤል ካብ ጋሕቴላይ ተወፅል ዲኻ ኣብ ካልኣይ ደረጃ ቁፅሪ ክንደይ ሽዱሽተ ኣራይ ክንከይድ ኢና ፍታሕቶ ምርጫ እያ ተዓድል ሓንቲ እያ እዚኣ ማንኤል ካብ ሃገራት ወሽመጥ ኣይኮነትን ሀ ኩዌት ለ ሊባኖስ ሐ ኢማራት ቁኑዕ መልሲ ቁኑዕ መልሲ ሊባኖስ እተን ሃገራት ወሽመጥ ዝበሃላ ባሕሬን ኩዌት ዑማን ቀጠር ስዑዲ ዓረብያ ከምኡ ውን ዩናይትድ ኣረብ ኤምረትስ ሕቡራት ኢማራት ዓረብ ማለት እዩ። ሓራይ ቁፅሪ 6ዱሽተ ፅቡቅ ርሒሳ ትካላ ቅፅል ዲኻ 330 ኣለካ ኣማንኤል ኣብዚኣ ተተጋጊኻ ናብ 110 ኢኻ ትወርድ ተረዲኣ ትካላ ምሽታ ፀወታ ኣራይ ንኸይድ ኣብ ሳልሳይ ደረጃ ቁፅሪ ክንደይ ክንደይ ኣማንኤል
1: ሽዱሽተ
0: እታ ቴሌፎንካ ድያ ወይስ መስመርካ እዩ ፅቡቅ ይሰምዓካን ኣለዎ ሓራይ ቁፅሪ 6ዱሽተ ክንከይድ ና ነፍታሕቶ ኣብ ማእከል ከተማ ኣስመራ ዝርከብ ህንፃ ሲነማ ኢምፔሮ መዓስ ዓመተ ምህረት ተሰሪሑ ኣብዛ 330 ክንዲ መሓሸትካ ነይራ ኣጀዋ ኣብ ማእከል ከተማ ኣስመራ ዝርከብ ህንፃ ሲነማ ኢምፔሮ መዓስ ዓመተ ምህረት ተሰሪሑ ዲጋ ጋሕቴላይ መዓስ ተሰሪሑ ብኻ ኮይና ትልካ ምሽ ኣብ ጋሕቴላይ ስለ ዘለኻ ዋ ሳልሳይ እንዲኻ በፂሕካ ሕጅዳ እንታይ ምርጮ ህንፃ ሲነማ ኢምፔሮ ግዜ ደሞ ክበካ እስራ ኣካሊት ናብዛ 110 ኸ ኒኻ መስለኒ ኣይትፍትንን ኣለኻ ኣይትኸውን እ ሳልሳይ እንዲኻ በፂሕካ ኣብዛ ምርጫ ግዜ ክበካ 20 ካሊት ኣካ እንታይ ኢልካ እንታይ ክሕግዘካ እቲ መስመርካ እዩ ሓገዘና መጃ እቲ መስመርካ ሲ ሕማቅ እዩ ዘሎ ሽዕን ሸዓተ ሚትን ክንደይ 17 ናና ኣይኮነ ኣማንኤል ድሓን መፈላለዩ ንግበር እቲ መስመርካ ፅቡቅ ኣይሰምዖን ኣለኹ እታ መልሲ ከምዘይመለስካ ክሓስበልካ እየ 110 ክንሰደልካ ሓይሽ ምክንያቱ ኣይሰምዓካን ኣለኹ ሕማቅ ቦታ ኣለካ መስለኒ መስመርካ ፅቡቅ የለን ይቋራርፅ ኣሎ 15 ና ኣይኮነን ነግረካ ዶ መልሲ
1: ዝገረና
0: 937 ዓመተ ምህረት እያ ጠቕነቲ መልሲ 110 ክንሰደልካ ኢና ማንኤል ካብ ጋሕቴላይ ነመስግና።

0: ሓራይ ነመስግነካ ይቀኒ ኣልና ካልእ ቴሌፎን እንተልዩ ናብ ክንሰግር ካልእ ቴሌፎን ሄሎ መርሓባ መደብ መልሲ ኣብ መስመር ሰላም
1: ሰላም
0: መን ክብል
1: ጴጥሮስ
0: ካበይ ኻ ጴጥሮስ
1: ጴጥሮስ ካብ ስመራ
0: ኣስመራ ሓራይ ጴጥሮስ መሊስካ እንደዘና ቀዲመ ነማንኤል ትሓታ ሓተታት
1: ክልተ መሊ
0: ተንቀዳሞት ክልተ ተገማጊምካ ሓራይ ፅቡቅ ዕድል ይግበረልካ እንጅምር ኢና እቲ ቁፅሪ 6ዱሽተ ተሓቲታ እያ ካልእ ቁፅሪ ክትመርፅ ኢኻ ቁፅሪ 9 ኣራይ ስፖርት ከመይ ኢኻ ድሓን ዲኻ ፅቡቅ ንኸድ ናብቲ ሕቶ ብጀርመናዊ ሚራዝላቭ ክሎዝ ተታሒዙ ዝነበረ ናይ ኩሉ ግዜ ዝለዓለ ኣመዝጋቢ ሸቶ ዋንጫ ዓለም ቀዲሙ ዝሰበሮ ተፃዋታይ መን እዩ?
1: ሕጂ ሒዝዎ ኣለዎ ማለት እዩ
0: ዋ ማለትሲ ቀዲሙ እዩ ሰይሮ ቀዲሙ ዝሰበሮ ተፃወታ ቅድሚቶም ካልኦት ተፃወቲ ሲ ቀዲሙ ዝሰበሮ
1: ክርስቲያኖ ሮናልዶ
0: ኣይኮነትን
1: ሊዮነል ሜሲ
0: ኣትዋ ሓስበልካ
1: ሜሲ
0: ኣራይ ብዕስራ ሽቶታት ቅኑዕ መልሲ ኣርጀንቲናዊ ሊዮኔል ሜሲ ምጅማር ስለ ዝኾነት ቀላል እያ ነራ ተሕቶ እውን ካብኦም ኣይትሓልፍን እያ ወይ ክርስቲያኖ ሮናልዶ ኢኻ ክትብል ወይ ከዓ በቃ ቅኑዕ መልሲ 110 ጴጥሮስ ቅፅል ከመይ ኢኻ ሕጂ እውን 9
1: ሕጂ እውን 9
0: ኣብ ካልኣይ ደረጃ ሕቶ ቁፅሪ 9 ሓራይ ምርጫ እያ እታ ካልይቲ ሕቶ ከይድና ናፍቲ ሕቶ ሃገራዊ ማሕበር ደቂ ኣንስትዮ ኤርትራ መዓስን ኣበይን ተመስሪቱ? ሀ ኣብ 1976 ኣብ ሕሽክብ፣ ለ 1978 ኣብ ፋሕ፣ ሐ 1977 ኣብ ዓንበርበብ፣ መ 1979 ኣብ ኣራግ። ዝሕግዝ ኣለዉ ድዮም ወይስ በይንኻ ምርጫ ትዕድል ሓንቲ ስለ ዝኾነት ኣይኮነትን ተጋጊኻ ቁርብ ክትማኸር ነርካ ሰብ የለን ዲ ምሳኻ በይንኻ ኢኻ ዘለኻ ማለት እዩ ተቕንዕቲ መልሲ 1979 ኣብ ኣራግ እያ። ጴጥሮስ ካብ ኣስመራ ቅሬታ ፀወታ ወፂኻ ኣለኻ ናብ ካልእ ቴሌፎን ክንሰግር ናብ ካልእ ደዋሊ ኣሎ መርሓባ መደብ መልሲ ኣብ መስመር
2: ሎ ሎስሎዮ
0: መርሓባ መን ክብል
2: ከመይ ወኢልካ
0: ሰላም እዩ ሜ ትውዕል መን ክብል
2: ዮናዳብ በሃል
0: መን
2: ዮናዳብ
0: ዮናዳብ ካበይ ኢኻ
2: ኣብ
0: ኣስመራ ኣራይ ዮናዳብ ቁፅሪ ክንዲኻ ትመርፅ
2: ቁፅሪ 7
0: ኣላ ቁፅሪ 7 ኣላ ቀዳማይ ደረጃ ሕቶ ቁፅሪ 7 እተን ቀዳሞት ሕቶታት ኮኒ ድሓኒ መስገር ስለዝኾነ ብዙሕ ከበድቲ ይኮናን ዝበዛሕኩም ስትምልስዎን ኢኹም ምርጫ ስለዝኾነት ካ ጥንቀቕ በሊኻ ክንከይድ ኢና ነፍቲ ሕቶ ቱርኪ ኣበይናይ ክፍሊ ዓለም ትርከብ? ሀ ኤሮፓ፣ ለ ኤስያ፣ ሐ ኤስያን ኤሮፓን፣ መ ኣፍሪካ።
2: ኤስያን ኤሮፓን
0: ቁኑዕ መልሲ ቱርኪ ኣብ ክፍሊ ዓለም ኣብ ክልቲ እያ ትርከብ ማለት እዩ 97 ሚታዊት ካብ መሬታ ኣብ ኤስያ እዩ ዝርከብ 3 ሚታዊት ድማ ኣብ ኤሮፓ ይርከብ ማለት እዩ ቁኑዕ መልሲ ተቕፅል ዲኻ ዮናዳብ

0: ንሕግዝ ኣለዉ ድዮ ምሳ
1: ኣለው ኣለው ሓትት ኣለው
0: ግዜ ንከይትውሰድ ኢኻ ብዙሕ ብዙሕ ሰባክ ኣብ መስመር ፅበየልና ስለ ዘሎ ክነግረካ ደሞ መልሲ
1: እስኪ ድገበለይ እታን ምርጫ
0: ሀ መጋቢት 1983 ለሚያዝያ 1984 ሐ ግንቦት 1984
1: ሓንቲ ክትብለለይቱ ከ
0: ዝያዳ ፍልጥ እንዳ ተጉዲ ኢለልካ ደኣ እሞ
1: ሓግዘና በርስሉ
0: ዓይነት እያ ጠራጢራትካ ዘላ ሞ
1: ተን ናይ 84 ግንቦት ወይ ሚያዝያ
0: እሞ እጂ ሓንቲ ካብአን ተጉዲ ኢለልካ ከዓሲ መልሲ እያ ማለት እኒ
1: ከማ ግበረልና በር
0: ሓጊዘካ ኮ ሕጂ ሓንቲ ካብአን ተጉዲለልካስ መልሲ እአኒ ኢለካ ስለዚ መልሲስ ኣጉዲለልካ ኣለኹ ሓንቲ ማለት ኳይ ንተዘዋሪ መንገዲ
1: ሚያዝያ ሚያዝያ
0: ለ ሚያዝያ 1984 ቴሌቪዥን ኣለካ ዲ
1: እዋ እዋ ኣለኒ
0: ንርአያ በል ብሓባር ኮይና መፅያትካ ዶ
1: መፀት ኣለና ንዓኻ የ ድርኢካ ዘሎ
0: ቅርብ ናይ ገለ ካልኢት ኣለዎ ፍልል
1: ሕጂ መፅ
0: ስለዚ 27 ሚያዝያ 1984 እዩ ከም ሓገዝ ክሓስባ ኣለካ ሕጂ ነዚ ሓጊዘከ ምክንያቱ ተን መልሲ ኣብን ከም ዘለዋ ስለዝሓበርኩካ ራይ 27 ሚያዝያ 1984 ኢልና ኣለና ቁኑዕ መልሲ 330 ኣለካ ንቀፅል
1: ንቀፅል
0: ራይ ክቅፅል እየ ኢሉ ኣሎ ቁፅሪ ክንደይ
1: ቁፅሪ ሓሙሽተ
0: ቁፅሪ ሓሙሽተ ንኸይድ በላ ፍታሕቶ ኣጋጣሚ ሕቶታትካስ ምስ ታሪክ ብረታዊ ቃልሲ ገለ ዝተኣሳሰረ እዩ
1: ፅቡቅ
0: ዝሕግዝ ኣለዎ ድዮም
1: እዋ ኣለው
0: ኣራይ ንኸይድ በል ናፍታሕቶ ተጋደልቲ ህዝባዊ ግንባር ኣብ መጥቃዕቲ ስርሒት ፈንቀል ንደንጎሎ ታሕታይን ድግድግታን መዓስ ተቆፃፂሮሞ
1: ደንጎሎ ታሕታይን ድግድግታ

0: ትምህርት 1992
1: ዝፍለጥ እዩ። ዕለትን ወርሕን ክተምፅእ ኣለካ። ምክንያቱ 88 እንዲካ ክዲብ ኣብዚኣ ሕጂ
0: ሓድዮም ተምፅእ ከይትበልኒ ኢኻ ወይ ዕለት ወይ ወርሒ
1: እዚኣ ኮ ናይ ክንደይ ካርድ ድያ ዛ ሕቶ እዚኣ 5 ካርድ ዘኳ
0: ወርሒ 11 ዕለት 11 ወርሒ 2 1992
1: ኣይኮነትን ናይ መወዳእታ ዓድል ክበካ

0: ኢትዮጵያዊ ኢኻ
1: ነፈርቲ ኮይናት ሒዞም ዝመፁካ ነበሩ ዳሶም ዶይኮኑን
0: እዎ ኖኖ ሕዚ ርእስ ተክል ከለዎ ሕጂ ካይደናገር ኢ ንሓስብላ ዶሞ
1: ሓሰበላ ኣብ ግዜ እንዳእትኻ ማለት እዩ ታዳ ግዜ ወሲድካ ኣብ ውድድር ታ 20 ካሊእቲ ይበስ መፈላለዩት ክንገብር ኢና ማለት እዩ
0: ፍትና እናስለሓዊ ሓንሳ
1: ናበይ ትድውል ኣለኹም ማለት እዩ ናብ ሓይሊ ኣየር ኤርትራ
0: መዛ ስለሓዊ
1: መን ምን ባብ መንገርና ምልእ ሽሙ
0: ሽሙ ሽሙ መንገረ ሽሙ ኮሮና መዛ
1: ኮሎኔል በዛ ቢኹም ትፈልጦ ጴጥሮስ ደሞ ክንሕውሰላ ሽዑን ሓስበልካ ኣረይ ኮሎኔል በዛብ ዝያዳ ብእዩ ትፍለጥ ትቕፅል ዲኻ ሰለስተን ኣትኻ
0: ኣለዋ
1: ራይ እታ ሳልሳይ ደረጃ ከምዛ ቅድሚኻ ዝነበረትናዮ ናዳብያ ዓመተ ምህረት ትረኺቡ ተዓለት ግን ስለተጋገየ ሓሰብ ኩሉን ኣትካ ውን ምጥንቃቅ ተድልየካ ማለት እዩ ሃራይ ብካልኣይ ደረጃ ቁፅሪ ክንደይ
0: ሳልሳይ ደረጃ ደ
1: ሳልሳይ በፂሕካ ቁፅሪ ክንደይ
0: ሰለስተ ደግማ ሞ
1: እዚኣ ምስላስ እያ እምበር ምድጋም ኣይኮነትን ሰለስተ ዳ ሰልሳ ንኺድ ሰብ ኣለዉ ደካ እዮም ድሕግዙኻ
0: ሓደ ክልተ ኣለዉ
1: ሓደ ክልተ ከመይ ዳ እዛ ቁፅሪ ሓደ ክልተ ዳ
0: ናየሲ ወተሃድራ ድና ሰብሲ ኣለውናዓሓ
1: ቴሌቭዥን ትከታተሉ ኣለኹ ምሽ
0: ቴሌቭዥን ካታ እዩ
1: ኣራይ ንኸይድ በል ናፍታሕቶ ከም ብበልካ ዶ ተንብባ
0: ንብባ
1: ኣንብባ በል ዓዊኢልካ መፅያትካ ኣላ እንዳይ ተሓቶምሽ ኣብ 224 መበል 32 ኣባል ብምዃን ናብ ኔቶ ዝተፀንበረት ሃገር መን እያ ሓን ክልተ ዕድል ክበከ እየ
0: ዩክሬን
1: ኣይኮነትን
0: ላትቪያ
1: ላትቪያ ኣይኮነትን በቃ ክልተ እንደ ይበካ ዕድል ወፅ
0: ዕድል ሽያትወና
1: ክልተ ዕድል ይበካ እንደ ሞ ክልተ ዕድል ክበካ የለካ ክልተ ዕድል ይበካ ይመለስካያን ቅንዕቲ መልሲ ክነገረካ ድሓን በታ ስምምዕና ንኽድ ምክንያቱ ክልቲኦ ንፀዋዕካዮን ሃገራት ተቐንዕቲ መልሲ ዝሕኮነት ናብ 224 እያ ትብል ነራ መበል 32 ኣባል ብምዃን ናብ ኔቶ ዝተፀንበረት ሃገር ሽወደን እያ ላትቪያ ኣይኮነትን ዩክሬን ኣይኮነትን 110 ክትሰደልካ ኢና ይቀኒልና ሎምሲ ኣይወሰድኩም ውን ዝካርድታት ክሳዕ ሕጂ 88 ዝበፅሐ የለን ተስፋ ገብር ዝሕጂ ዝኣት ደዋሊ ከዓ 88 ክረክብ ቴሌፎን ኣለና መርሓባ
2: ና
1: መን ክብል
2: በረኸት
1: በረኸት ካበይ
2: ካብ ስምራ
1: እንታይ ድቃስ ደቂስካ ዘለካ ትመስል ዶ በረኸት
2: ኣብ ክብል
1: ደቂስካ ዘለካ መሲልካ ከምዚ ባዕጊግካ ትዛረበን ዘለካ መሲልካ ፀቢናካ ዲና ብዙሕ ኣራይ በረኸት ካብ ኣስመራ ንኽድ ኣብ ቀዳማይ ደረጃ ቁፅሪ ክንደይ
2: ሓሙሽተ ኣላ ዳ
1: ኣላ
2: ቁፅሪ ሓሙሽተ
1: ኣራይ ክንከይድና ናብታሕቶ

0: ምርጫ እንዳያ ተዓድል ሓንቲ እያ። ካብዞም ዝስዕቡ ጎዳኢ ልምዲ ዝኾነ ኣየና እዩ? ሀ ምግርና፣ ለ ምቕንሻብ ጓል ኣንስተይቲ፣ ሐ መትኮሳ፣ መ ኩሎም ጎዳእቲ ልምድታት እዮም።
1: ኩሎም ጎዳእቲ ልምድታት እዮም።
0: መ ቆኑዕ መልሲ ምግን ራቦ ምክንሻብ ጓል ኣንስተይቱ መትኮሶኡ ኩሉ ጎዳኢ ልምድታት እዩ። ቁኑዕ መልሲ መስገሪት እያ እዚኣ ማለት እዩ። ናብ ካልኣይ ደረጃ ዓቀ እናራይ ቁፅሪ ክንዳይ ኣብ ካልኣይ ደረጃ ትቕፅል ዲኻ ማለት ትቅድም እሞ ትቕፅል ኢኻ። ፅቡቅ ብዙሓት ዲኹም ዘለኹም ክልተ ራይ ፅቡቅ ተሓጋጊፅም ትምልሶ ቁፅሪ ክንደይ ኣብ ካልኣይ ደረጃ ሓሙሽተ ቁፅሪ ሓሙሽተ ሓራይ ንኸይዳ ኣለና ናብታሕቶ ተዓዋቲ ናይ ግራንድ ስላም ውድድር ቴኒስ ባይታ ኣውስትራልያን ኦፐን ማለት ኣውስትራልያን ኦፐን 226 ክኸውን ዝበቐ ስፖርተኛ መን እዩ?
1: ኣብዚኣ ሓግዘና ዶ ትኾን ምርጫ ምገበርካና
0: ዋ ምርጫ ተገረልካ ዳ መልሲ ነገረካ እንዲ ያ ኣስማት ኳይ
1: ዕሶን ሳይክልን ዲኮን ነሮ
0: እዚ እውን ከም ሓፈሻዊ ፍልጠት ኣገዳሲ እዩ ናይ 226 ከ እዩ

0: ናታን ጀሚራላ ተሐቶ ሓደ ካብዞም ተዘርዚሮም ዘለው ልምድታት ኣብ ብሔረ ትግረ ዝውተር ያታዊ ውዳበ መንእስያት እዩ ሀ ዳዳ ለ ኣንፈራ ሐ ረብዓት መ ዋ ኣይኮነትን
1: እንታይ
0: ኢልካ
1: ኣብ ምርጫ ሲ ዋህርያ ዘላ ኖ ክብለካ ኢለ
0: ትረኣየካ እንዳ ዘላ
1: ሓተካ ኢለ ወንዳ ክሳይ ተቆሪፃ ከይትኮን ኢለ
0: ናኖይ ተቆርፀት ፅቡቅ ጌርካማና ድሚፀልካ የ ዋ ኢለ ሕጂ መልሲ እንዲያ ከም መልሲ ኣትኢኸያ ግን ብለኒ ኢካ ዘለካ መስለኒ
1: ኖኖ ኣይኮንኩን
0: እሞ መልስ በ
1: እሞ ሓራይ ዳሓን ረብዓት ዶ ትኸውን
0: ዶ ትኸውን
1: ሳብላሉ
0: ናታን መራ ጎራዕ ኢኻ ዋ እንታይ ማለት እያ ተቆሪፃ ከይትኸውን ገሌልካ እቲኻላ ድሓራይታ ረብዓት ከም
1: እታ ዋ ማለት ኣይፈልጣ እታ ረብዓት ግን ምሻሎ ከም ፊልም ገለ ዋላ ረብዓት ገለ
0: ተረድየካ ዋ ባህላዊ ፌስቲቫል ናይ ብሄረ ናራ እዩ ዋ ተቐንዕቲ መልሲ ከዓ ረብዓት እያ ቁኑዕ መልሲ ረኪብካ ኣለኻ ሰለስተን ሰላሳን የዋፃእካ ድ
1: ንቐፅል
0: ሰለስተን ሰላሳን ግደፍ ኣኽለካ ንቐፅል ሃራይ ትሕሽካ ዳ ኣነስባ ማኺረካ ነይረ ንኸይድበል ቁፅሪ ክንደይ
1: ቁፅሪ ሓደ ድሞ
0: ቁፅሪ ሓደ ኣላ ንኺድ ነፍታሕቶ ግዜ እውን ኣኺላ ስለ ዘላ ቀልጥፍልጥፍ ክንብል ኢና መስለኒ ዘላቂ ማለት ሸቶታት ዘላቂ ልምዓት ሕቡራት ሃገራት ክንደይ እዮም
1: ኣረኒሽስከንይቲግዛዕበኒ
0: ዝብለ ሸቶታት ዘላቂ ልምዓት ሕቡራት ሃገራት ክንደዮም ግዜ ከዓ ትኣክል ኣላ ስትድ ሕብርን ኣለው ብዙሕ ግዜ ክበካ ነ ናታን

ሰላምታ ነብፃሕኩም ኣብ ርሕቕን ቀረባን ኣብ ውሽጢን ወፃእን ትርከቡ ክቡራትን ክቡራን ተኸታተልትና ከመይ ቀኒኹም ናትራን ናባኹም ዘብለሉ ሰዓት ኣኺል ሎሞ ክሳብ ፍፃምና ክትከባተወልና ድማ ከም ወትሩ ብክብርና ንዕድመኩም ናይ ሎሚ ተሕሶና ኣብ ንኡስ መደብና ዓለም ስነጥበብ ጎኒ ጎኒ ናይ መምህርና ዓይኡ ኣብ ቅርፃ ኣብ ቅብኣ ከምኡውን ኣብ ገበር ናይ መፅሓፍቲ ግላፂ ስራሓት ዝቐርብ ዘሎ ዕይኡ ብሓባር ክንዕዘቦ ኢና። ኣብ ንኡስ መደብና ዘዋርት ካሜራ ናብ ማይ ድማ ብምጓዓዝ ኣብኡ ዘሎ ዕዳጋ ክመይመስል ስፍሓቱ ዘለዎ ተሕሶ ከንታይ ይኸውን ብሓባር ክንካተልና ብዘይካዚ ንኡስ መደብና መኣዝንን ኣካብ ትሕሶ መደብና ክትከውን ፋን ክሊፕ ከምኡውን ተኸታይ ድራማ ሳውን እውን ከምኡ ቅድሚ ኩሉ ግን ከም ትወትሩ ንገብሮ ትሕሶ መደብና ብዛ ትቐፅል ደርፊ ክፍልም እሞ ናብኣ ከስክረኩመይ ሰናይ ምስምዓል።

ንስ መደብና ዘዋርት ካሜራ ቀፂላ ተቐሪባላ ክብራትን ክቡራን ተኸታተልትና ሎሚ ዘዋርት ካሜራና ናብ ንኡዘባ ማይ ድማ ገፅያ ተንቀሳቂሳ ዘላ ኣብ ማይ ድማ ዝርከብ ዕዳጋ ድማ ብሓባር ክንዕዘቦ ኢና። እዚ ዕዳጋ እዚ መላግቦ ክልተ ዘዋታ ስለ ዝኾነ ኣዝዩ ስፍሕ ዝበለ ዕዳጋ እዩ። ብዘይከቡ ድማ ብዙሕ ዓይነት ፍርያት እዩ ዝቐርበሉ። እንታይ እንታይ ይኸውን ዝፍርያት እዚ ፍሓት እዚ ዕዳጋ እዚ ከመይ ይኸውን ብሓባር ንተዓዘብ ፍሉነት ከይህልዎ ዶ ብሓባር ንከታተሎ ናብ ደላዊ ዘመደ ብሲራ ከወደደ ከስክረኩም እየ።

ፀሓይ ጭራታታ ናብ መሬት ክትልእኽ ምጀመረት ካብ ዝተፈላለየ ኣንፈዛ ኸተማን ካብዛ ኸተማ ወፃእን ዝመፁ ነጋዶን ዓዳጎን ናብ ዕዳጋ ዛ ኸተማ ይውሕዙ። እቶም ዝተፈላለየ ንብረት ሒዞም ብ4 መኣዝን ዝመፁ ሸቃጦን ዘድልዮም ንብረት ክገዝኡ ዝደልዩ ዓዳጎን ኣብዚ ዕዳጋ ይረኸቡ። ነጋዶ ንብረቶም ሸይጦም ዓዳጎ ኸዓ ዘድልዮም ንብረት ገዚኦም ነናብቲ ዝመፁ ለኣንፈት ክኸዱ ይረኣዩ። እዚ ዕዳጋ ብዕዳጋ ማይ ድማ ይፍለጥ። ሓደ ካብቶም ሰፋሕቲ ዕዳጋታት ሃገርና ምዃኑ ድማ ይእመነሉ።

ኣብዚ እዋን እተን ምዝዕዳጋ ተጎዝጊዘን ዝሰርሓ ብቴንዳን ዕንፀይትን ዝተሰርሓ እንዳስዋታትን እንዳሻህታትን ንዓማዊል ብዝስሕብ ምድሪ ቤተን ማይረብሪበን ብምኩስታር ትሕዝተን ቀሪበን ብፍሕሽዋ ግባብ ኣጋይሸን ይፅ

0: ጽብያ ዓማዊል ከዓ ከከም ደስ ዝብሎም እንዳኾስቶን ዓናይ እንዳኾስቶ ባይ ሓይሽ እናበሉ መሪፆም ናብ ዝምችኦም ገዛ ይኸዱ። ኣብዚ ኣጋጣሚ እቶም ኣፎም ከይከፈቱ ኣንጊሆም ናብዚ ዕዳጋ ዝመፁ ብቕፅበት ናብዚ ቴንዳታት ከላግሱን ከለዉ እቶም ቅድም ስራሕና ክንውድእ ዝበሉ ነጋዶ ይኹን ዓዳጎ ግን ምስ ረፈደዮም ዝመፁ።
1: ኣነ እየርታረቀ ባሃል ተቐማጢት ከተማ ማይ ድማ ብጣዕሚ ብዙሕ ህዝቢ ዘለዋ እያ። በቲምፃእ ናይ ኩሉ ጠርናፊ ዝኾነት ከተማ እያ። ብየማን ምፃእ፣ ብፀጋም ምፃእ፣ ብደንበላ ስመፅእ ዛይደኮሎም ኣብዚ ዘይርከብ ኮታ የለን ነግረካ። ንሕና ድማ ቦቶም በትን ድመፁ ዓማዊል ሓንጎፋ ኢልና ተቐቢልና ከዓ ድራር ኢለትና ድራርና ሒጅና ንገዛና ንመፅእ ፅቡቕ ኣለና መንግስትና የቕመልና ኣነ ስዋ ፀሙቕ ድሪ ወዲ ሰበራ ውስኻ ስመሩ ዘርህላሰ ዝ እግሩ ዓዱ ኳላ እንዳገርግስ ኩሉ እዚኣ ደይቲ ጥርነፍ የለን ፅቡቕ እዩ። ዋላ ሓንቲ ጎደሎ ብሉን ፅቡቕ እዩ ድሕር ቢልካ ኩሉ ቅረበና እዩ። ኩሉ ቅርብ እዩ ህዝቢ ከተማ ኩሉ ሸቃጣይ ሽጉርቲ ዝቕርብ ሽጉርቲ ቅርብ፣ እኽሊ ዝቕርብ እኽሊ ቅርብ፣ ጤለ በጊዕ ዝቕርብ ጤለ በጊዕ ቅርብ። ማሲ ብዙሕ እዩ ፅቡቕ እዩ ዝሃልኽ ፅቡቕ ካ እዩ ዝቕርብ ብልጫ ዘለዎ ማሲ እታ ሓንቲ ሓሙስ እንዲ ዓዳጋና ነቲ ህዝቢ በትምፃእ ስለ ትእክበልኒ ሓሙስ ካብ ኩሉ ከተማታት ኤርትራ ማይ ድማ መልዕሉ ኣለዋ እየ ክብል ዝኽእል ምክንያቱ ኣብዚ ፅፉ እዩ ዝርከብ።
2: ኣነ ተክላብ እስቴፋኖስ ዝበሃል ዓደይ ከዓ ኣብዚ ፅልማ ዓዲ ሓርቦ ሕጂ ኣነ መምፅአይ ጥሪት ገዚአ መፅአ ነጋዳይ ከ ሕጂ ጥሪት ከቢሮም ኣለዉ ሕጂ ሎሚ ኣብዚ ዘለናዮ ሰዓት ከቢሮም ኣለዉ ሕጂ ብዕራይ ናይ መጥረ እቲ ድፀበቐ ስጋብ 14 ንበሎም ኣለና ኣብዚ ስጋብ 14 ማእከላይ 8 ኩን ዝበለ ፅቡቕ እንድሕሪ ኮይኑ ድማ ክሳብ 12 ቀዳማይ ብዕራይ ግን ስጋብ 14 ናይ መጥረ ናይ ስጋ ድማ ከከም ክብደዱ ሕጂ ከቢድ ናይ ስጋ ትኮይኑ ስጋ 16 በፂሖም ኣብዚ ሓሙስ ኩሉ ሻያ ድመፅእ ዋላትኹም ብያ ው ንወርድ ሓደ 20 ዓመት ኣብ ገድሊ ኣላግሸ ፀኒሐ እምበር ቀደም ማይ ድማ ዝኸይተሰርሐ ከሎ ኣብዚ ዳዕረ ከሎ ኣነ ብልነረ ኣብዚ በዚ በጊዕ ንህለት ንብርዶ ይብላ ማይ ድማ ኩሉ እዩ ዝርከቦ በዚ ኣድግነትልካ ንብርዶ ይብላ በዚ ኩሉ ማይ ድማ ፅቡቕ እዩ ንስራሕ ፅቡቕ ስዋዊን ብሓሙሽተ ቅርሺ ኢና ንሰትብ እዚ ኣብ ኤርትራ ሙሉእ ሓሙሽተ ቅርሺ የለን ማይ ድማ ከምትሪኦ ዘለካ ሻይ ኣለዎ ኩሉ ኣለዎ በዚ ደንበላስ ዝኩሉ ደንበላስ ዝኩሉ ክሳብ ኩሉ ስጋብ ታሕቲ ደንበላስ በዚ መፅእ በዚ ዝኩሉ ቋሓይ ንመፅእ በዚ ስጋብ ትኾምብያ ካብቲ ኾምብያ ተገዚኡ ጥሪት ኣብዚ ዳኣቱ ካብ ሻምብቆ ካብ ኩሉ ተኣራሪ ናብዚ ኣቱ እዚ ዓዲ እዚኣ ወደብ ትበሃል ነጊረካ ንሰባት በዚ ካብቲ ኾምብያ እዛ ኩሉ ትመፅእ በዚ ደቀ ምሓረ ከይተረፈ ሸቃጣይ ትመፅእ መንደፈራ እዚ ኩሉ ስመራ ኣብዚኣ ደይመፅእ ሞ የለን ካብ ሙሉእ ኤርትራ ዳርጋ ሰብ ኣብዚ መፅ
0: ዕዳጋ ማይ ድማ ኣብታ ንዞባታ ደቡብን ጋሽባርካን መራኸቢ ዝኾነት ከተማ ማይ ድማ ተደኩና ስለ እትርከብ ፍርያት ናይ ክልተ ዞባታት ዘይሰኣኖ ዕዳጋ እዩ።
3: ፍራዋ ሃብቶም ይበሃል ኣካየድ ስራሕ ምሕዳር ከባቢ ዓዲጋ ባየ ኣብዚ ናይ 78 ዓመት ክኸውን ኣብዚ ዕዳጋ 78 ዓመት ክኸውን ሰሪሐ እዎ እዚ ዕዳጋና ካብ ርሑቕ ናይ ጋሽባርካ ካብ ዞባ ደቡብ ዝደልዩን ዝህቡን ማለት ዝገዝኡን ዝሸጡን ስለ ዝመፅዎ ዕዳጋና ብልክዕ ዓብ ዕዳጋ እዩ ኩሉ ቆፂርካ ወይ ናይትውድእን ማለት ሲ ብዛዕባ ብእኽሊ እንተኮይኑ በዛ ብዛኣነ ዘለኹዋ እንተርኢና ኩሎም ዓይነት ይእካል ናይ ውሽጢ ሃገር ኩሎም ኣብዚ ኣለዉ ናይ ቅብእ ኣሎ ጥረታት ኣሎ ይእካል ኣሎ ናይ ውሽጢ ሃገር ዝበሃል ጥረታት ብምሉእ ኣብዚ ኣሎ ሕጂ ንኣብነት ኣብዚ ከባቢና ዝፈሪ ማሸላ ዳጉሻ ጣፍ ካብ ከበሳ ናብ ዝገፁ እንደገና ክሸጡ ኢሉ ድመፅእ ሰበረ ዓተር ባሎንጓ ይመፅእ ካልእ ኩሉ ኣብዚ ዘይመፅእ ነገር የለን። ስለዚ ክንዲዚ ኢልካ ክቆፅሮ ሰብ ዝበልዖ ዝኾነ ኩሉ ብዚ ዕዳጋና ኣሎ ብፍርያት ናይ ዝውሽጢ ከባቢና ናይ ንኡስ ዘባና ማሸላ ካብ 8 ክሳብ 9 ብዓይነቶም ዝፈላለዩ ፍኹስ ዝበሉ በብዓይነቶም ካብ 8 ክሳብ 9 ንኺኢሎ ዳጉሻ 15 በዛ ሕጂ ድገዝኣ ዘለኹ ጣፍ 21 ክሳብ 22 በብዓይነቶም ስለ ዝኸዱ እዚኦም ጥረታት ካብ ላዕሊ ስለ ድመፁ ሰበረ 20 ባልደንጓ 21 ዓይኒ ዓተር 17 18 ፅቡቕ ኣጋጣሚ ብርስን እውን ኣለና ብርስን 26 ንኽኢሎ

0: ከምዚ ይሽየጥ ስርናይ 17 16 ፈረቓን እውን ይሸይጥ ኢና። ደበር ማለት በዚ ብታሕቲ ጋሽ ባርካ ድመፅና እኽሊ እዮም። ደበር 17 16 ፈረቓን ብኪሎ ከምዚ ንሸይጥ።
1: ነጋዶ ወይ ሸቃጦ ካብ ዝተፈላለየ ኣንፈት ናብ ዝዕምር ተባሂሉ ዝፍለጥ ዕዳጋ ማይ ድማ ይሳግሙ። ምስቶም ክዕድጉ ኢሎም ካብ ዝተፈላለየ ቦታታት ናብዚ ዕዳጋ ዝመፁ ዓዳጎ ከዓ ብቐጥታ ይራኸቡ።

0: ሃራይ ስመይ ሃይለ ፀሃይ ሃብተ ይበሃል። ኣብዚ ዓዲ ዓብየ ዳርጋ ብህፃነ መፅ ብዘ ዓብየ ዕዳጋ ከተማ ማይ ድማ ከምቲ ትሪኦ ዘለካ ምዕሩግ እዩ። ሰፊሕ ዝኾነ ዕዳጋ ኣለዎ። ኩሉ ነገር ከምቲ ትሪኦ ብዙሕ ተገልጋላይን ኣገልጋላይን ዘለዎ ከተማ እዩ ከተማ ማይ ድማ። ስለዚ እንታይ ሞ ኣብዚ እንቋቑሖ ስጋ ብዋላ ዝደለኻዮ ኣይትስእኒካ ኣሎ ብሕሱር ካብቲ ካልእ ከባቢና ወይ ከዓ በዓል ካብዚ ንላዓል ዘሎስ ዝሓሰረ ዕዳጋ ኣለዎ። እንቋቑሖ ኹን ደርሆ ኹን ካብቲ ዝተሓተ ኩሉ ኣብዚ ተደሪሩ ዝሓድር ህዝቢ እዩ። ማለተይ ሲ እንቋቑሖ ሸጥካ ዲኻ፣ ቆሎ ሸጥካ ዲኻ፣ ጤል ሸጥካ ዲኻ ብቐጥታ ካብ ወፋራይ ወይ ካብ ዘጥረየ ጤል ትረክብ፣ ደርሆ ትረክብ። ከም ማንጉስ፣ ዘይትቡን እንዳኣመሰለ ኣብዚ ከባቢ ኣሎ። ማለት እ ዘይትቡን ፈርዩ ኣሎ፣ ዘይትቡን ፈርዩ ኣሎ። እዚ ማንጉስ ኣይፈረየን እምበር ካልእ እዚ ቁስጣ፣ ሰላጣ፣ ጉዕ በርበረ፣ ኩማዳረ ብሰፊሕ ኣብዚ ብዙሕ ኣይኮነን፣ ግን ካብ ከበሳ እዩ ድመፅእ፣ ካብ በዓል መንደፈራን ከባቢኡን እዩ ድመፅእ። ካልእ ጠለበጊዕ ግን እዚ ብምሉእ ቆላሰረ ጓላ ናይ ኣፈልባ ከይተረፈ ናይ ደንበላስ ዘይደኮሎም ምድሪ ወዲ ሰበራ ብምሉኡ ገለ ብከፊል ናይ በዓል ማይ ምነ ማለት ማይ ኩዖ ንዕበል ደረ ማርያም ምሉኡ ካብ መረብ ወይ ከዓ ፋዱል ንብሎ ክሳብ ካብ በዓል ከባቢ ሓጋዝ ከይተረፈ ነጆ ዕዳጉ እዩ ብዙ። ካብኡ እንዳኣራረዩ ሸቃጦ ናብሮኦም ንክዕብዩ እንዳኣራረዩ መፅኦም ኣብዚ ሰፊሕ ዕዳጋ ይደለዎ ተላይ ንእዞባ መልቂ ዝሰፍሐ ኣብዚ መፅእ ካብ ዝተፈላለየ ድመፅእ ካብ ፀሮና ዋላ እንኳ ካብ በዓል ፀሮና ሕጂ ካብ ዓዲ ቀይሕ ሓደሓደ ግዜ ሲ ንመስባሕቲ ዝኾኑ ጥሪት ክገዝኡስ ካብዚ ካብ ዓዲ ቀይሕ ናብዚ መፅኦም በዓል ደቀ ምሓረ ይመፅኦም ኣብዚ ዋላ እዱ ክገዝኡ ጥሪት ክገዝኡ ከስብሑ በዓል ደቀ ምሓረ በዓል ዓዲ ኋላ መን ሞ ኣስመራ ኣብዚኣ ትውዕል
1: ኣዝዮ ፍቓዱ ይበሃል። ኣብዚ ካብ ዝሰርሕ 2 ዓመተይ ኮይኑ ዕዳጋ ፅቡቕ እዩ ዘሎ። ክመደረ፣ ሽጉርቲ፣ ካውሎ ከምኡ ኩሉ ደቂቕ ኣራንሺ፣ ባናና ኩሉ ሒዝና ኢና ንውዕል ኣብዚ ንገዝኡ ደኣ ካብኡ ኣብ መንደፈራ የምፃልና ዓማዊል ኣለዋና ካብ መንደፈራ የምፃልና ንሕና ካብዚኣተን ካብኣተን ተቐቢልና ካብዚ ንሕና ንሰርሕ ንውዕል እወ ፅቡቕ እዩ ተሓጉሸን በቃ ተሓጓስ ዳ ምሸ ስርሕ ውዒልና ንዓተን ንበን ፅቡቕ ሓደ ቅሩብ ዳዓና ትርፍ ኣቢልና ፅቡቕ እዩ ከምዳ ገብርና ደቅና ንዕንግል ኣለና ፅቡቕ እዩ ሳላተን ኣታው እዩ ፅቡቕ እዩ ፅቡቕ እዩ።
2: ኣነ ዓንዶም ግብሪ ሂወት ይበሃል ዓንዶም ግብሪ ሂወት ገብረስላሰ ይበሃል። ኣብዚ ከተማ እዚ ወይ ኣብዚ ዕዳጋ ዝድካየድ ንጥፈታት ናይ ዝተፈላለየ ብእኽሊ ይኹን ብዝተፈላለየ ቐንጠመንጢ ብብዙሕ ነገራት ኣዚ ዕዳጋ ነካይድ ማለት ብጋሽ ዳኣቱ እኽሊ ይካየድ ኣብዚ መሸላ ዳጉሻ ዳጉሻ እኳ ድሓን ኣብዚ ከባቢ እውን ኣሎ ብብዝሒ ባ ካብዚ ከባቢ እውን ይመፅእ። እቲ ካልእ ግን መብዛሕትኡ ብጋሽ ድመፅእ ኮይኑ ኣብዚ ድማ ንሕና ብኡ መጠን ታዕሽም ዳበልና ንኸይድ ጥረምረ ባልደንጓ ኣሎ ሰበረ ኣሎ ሰበረ ኣሎ ዓይነዓተር ኣሎ እዚኢታት ዝመስል ብዙሕ ነካየደ ጥፈታት።
3: ኣብ ዕዳጋ ማይ ድማ ዘየለ ንብረት ዳርጋ የለን። ብምልኦም ጥረታት ፍረታት፣ ኣሕምልቲ፣ ጠለበጊዕ፣ ከብቲ ካብ ዝተፈላለዩ ኣንፈት መፂኦም ኣብዚ ዕዳጋ ይዓርፉ። ንዓዳጊኦም ብዝዕግብ መዳይ በብዓይነቶም ተቐሪቦም ከዓ ንመሸጣ ድልዋት ይኾኑ።
4: ኣነ ገብሪወት ቀሺ ኣስራት ትበሃል ኣድራሻ ይዓድወሎ ንዞብ ዓረዛ ምሕዳር ምላድ ማንታ ናብዚ ከዓ ጤለበጊዕ ሒዘ መፅእ ክሸይጥ ጤለበጊዕ ሒዘ መፅ ኣባጊዕ ሒዘ መፅእ ክሸይጥ ጤለበጊዕ ፅቡቕ ኣለዎ ከም ኩነታት እዩ

0: ዕዳጋ ማይ ድማ ካብቲ ብብዝሒ ኣብ መዓልቲ ቀዳም ዝካየድ ዕዳጋ ወፂኡ ኣብ መዓልቲ ሓሙስ ዝካየድ ብምዃኑ ካልእ ብልጫ ናይዚ ዕዳጋ እዩ።
1: እዚ ሕጂ ቀደም እንታይ ይብሉ ዓበይቲ ብዙ ዓበይቲ ክብልዎ ንሰምዕ ማለት እዩ ሓሙስ ኣይተዘረበትን ዕዳጋ ሓሙስ ሲ ኣብ ከባቢና የለን ቀዳም ረቡዕ እውን የለን ሕጂ ድርብ ኣይኮነትን ሓሙስ ዝበሃል ዕዳጋስ ኣብ ማሽን ዝበሃል ቦታ ኣብ ንእስ ዘባል ዓላይ ጋሽ ኣብ ጓሮ ሓሙስ ኣላ። ስለዚ ኣብዚ ከም ንግደት እዩ ዝኸባብ ድፍለጥ ሓሙስ ከም ንግደት ሓሙስ ክትከብር ከም ደበለዋ ቀሽ ድሜጥሮስ ነብሪኢድ ቀሽ ድሜጥሮስ ገብረ ማርያም ሲ ሓሙስ ልክዕ ከም ንግደት ክትረአ ከም ደለዋ ተዛሪቡ ገለ ብሉና በዕሊ ብባሻ ሃብተ ሃብተ ደሱ ዓደይ በዕላ ብላ በዕላ ይብላ ስቅያስ ከብተ ናውተ ዝበሃል ዓበይቲ ወለድና ብሓጎታትና ኣበይ ስቅያስ እዚ ዓዲ ሃብታም ዓዱ ምዃኑ ብትንቢት እውን ብቀደም ብዓበይቲ ሃብታም ምዃኑ ይግለጽ እዩ። ስለዚ ሲ ሓሙስ ብምዃና ሓሙስ ጠቕላላ ኣይብኩርኒ ተኸባቢት ህዝቢ ልሙድ ቀዳም ወይ ሰንበት ተትኸውን ነራ ምመፀ ዶ ኣይምመፀን ንሓሙስ ኢሎም ድዋ ቀደም ብሓሙስ እዩ ኣብ ሓጎታትና መሪቖም ማፀኒሖም ብኡ ከዓ ንቕፅል ኣለና።
2: ብልጩ መዓልቲ ዕዳጋ ና ሓሙስ ምዃኑ ሶሉስ ኣብ ዕዳጋ ዕበል ድዋዓለ ኣብ መልቁ ድዋዓለ ቀዳም ኣብ ሻምቦቆ ድዋዓለ ባሮንቱ ድዋዓለ ክድ ክሳብ ንኔው ታሕቲ ክሳብ ንኣንተረ ዝዋዓለ ቀዳም ናብውዕ ኢሉ ሓሙስ ናብዚ ዕዳጋና ይርክብ እዩ እስቲል ካብዚ ተገዚኡ ከዓ ዕዳጋ ቀዳም ንመንደፈራ ንእስመራ ንድባርዋ ተር ኢሎም ከዓ ንቀዳም ክርክቡ ካብዚ ዝተገዝኡ ንቀዳም ክርክቡ ውን ዕድል ይረኽቡ እዮም። ስለዚ ንሕና ዕዳጋና ሓሙስ ምዃኑ ብጣዕሚ ፅቡቅ ብልጫ ኣለዎ ይብል ኣለ።
0: ዕዳጋ ማይ ድማ ነቲ ከተማ እውን ከም ዝንቀሳቐስ ስለ ዝገብሮ ኩለን ውሃብቲ ኣገልግሎት እታ ከተማ ኣብ ንጡፍ ስራሕን ዝፅመዳ
2: ናይ ስራሕ ዕድል ንኩሉ ሰብ ክኸፍተሉ ይኽእል እዩ። ዕዳጋ እንተልዩ ውሃብቲ ኣገልግሎት ቤት ቁርሲ ቤት መግቢ ሕክምና ናይ ውልቀ ሰባት ናይ ፋርማሲ ይኹን ናይ መንግስቲ ዕዳጋ እንተልዩ ንዓዲ ዓብ ለውጢ ይደምፅ ኣላ ምክንያቱ

0: ናብቲ ናብቲ ዕዳጋ ዝመፅእ ብውሃብቲ ኣገልግሎት ብቁርሲ ብቤት መግቢ ብመደቀሲ ሆቴላት ኩሉ ዝተገልጋሉ ስለ ዝኸውን ነዞም ከምዚኣቶም ዳኣመሰሉ ትካላት እውን ዕድል ይፈጥር እዩ። ምክንያቱ እቲ ዝገዝእ ንሎም መዓልቲ ዕዳጋ ትማሊ መፅኡ ሓዲሩ ኣሎ ሎሚ መሰ ስለጠ ደይከደ እውን ንፅባሕ ክኸይድ ኢሉ ክሓድር እዩ። ስለዚ ውሃብቲ ኣገልግሎት ኩለን ትካላት ክንቀሳቀሳ ክሰርሓ ይኽእላ እዩ እዚ ዕዳጋ እዚ ብምህላው። ስለዚ እዚ ይብል
1: እዚ ምዕባለ ናይ እዚ ምናልባት ሕጂ ከምቲ

0: ዝርዮ ዘለና ዓለቕለቕሲ ፍርቂ እዩ ንዓይ እጂ እቲ ዕዳጋ ምዕሩግ ምዃኑ ካልእ ዕዳጋ ከብቲ እዚ ትሪዮ ዘለኻ ዕዳጋ ናይ ዕዳጋ እኽልን ኩዳርን ፅቡቕ እዩ ዘለዎ ማለት እየ ዕዳጋ ከብቲ ኣብ ማእኸል ናይ ህዝቢ እዩ ዘሎ ዕዱል ይቲ መሬት ዝተራገፈ እምኒ ኣለዎ እቲ ዕዳጋ ሲ ዋላ እቲ ኣታዊታት መንግስቲ ክረክብ ተ ኮይኑ ሓደ ምዕሩግ ዕዳጋ ናይ ከብቲ ንድሕር ንኣ ገርና ኣታዊታትና መንግስትና ይኹን ኩሉ ምዕሩግን እኩብን ይኮነልና
1: እዚ ተረኪቡ ዘሎ ፀጋ ኣብ ውሽጢ ዓድኻ ካብን ናብን ሰሪሕካ ትነብረሉ ፀጋ ቀሊል ፀጋ ክሳብ ዘይኮነ ተገልጋሊ ኣስተውዒሉ ኣየነይተ ንዕኡ ተትገድሶ ክገዝእ ይላቦ እቲ ኣገልጋሊ ወይ ትሸቃጢ ንብሎ ከዓ ብልክዕ ነቲ ህዝቢ መጠነኛ ዝኾነ መክሰብ እንዳረኸበ ነብሱን ከይጎደአ ስርሑን ከይጎደአ ንህዝቢ እዚ ኣገልግሎት ህዝቢ ዝህብ ትካል ክሳብ ዝኾነ ኣገልግሎት ህዝቢ ክንህብ ካብ ነብሰይ ጀሚርና በዚ መዓልቲ እዚ ፅቡቕ ኣጋጣሚ እዩ ደጊምና መፅባዕ ክንኣቱ ንደሊ

ንኡስ መደብና ዓለም ስነ ጥበብ እያ ቀፂላ ተቐሪባ ዘላ። ሎሚ ዓለም ስነ ጥበብና ጎኒ ጎኒ ናይ መምህርና ዓይኡ ኣብ ቅርፃ ኣብ ቅብኣ ከምኡውን ኣብ ገበር ናይ መፅሓፍቲ ኣብ ውሽጥና ብትገበሩን ማለት እዩ ገላፂ ዝኾነ ዕዮታት ዝዓምም ዘለዎ መምህር ብሓባር ክንከታተሉ ኢና። ስራሓ ዚ ከመይ መሰል ፍሉይነቱ ፅባቐኦም ክሳብ ሎም ከ ሰሪሕዎ ዘሎ ስራሓት ማዕር ክንደይ ብዙሕን ፅባቐ ይኹን ብሓባር ንከታተሎ ናብ ፌሩዝ ቢንያም ከስክረኩም እየ ሰናይ ምክትታል።

ዓውዲ ቅብኣ ብዝተፈላለዩ መንገድታት ይዳለዩ። ቅድሚ ናብ ሕብሪ ምልካይ ምብፅሕ እውን ብርሳስ ተጠቂምካ ሓሳብካ ምስፋር ሓደ ካብቲ ልሙድን ዝውትርን ኣገባብ እዩ። ብተወሳኺ ካንቫስ ዘርጊሕካ ካብ ምድላው ሓሊፉ ኣብ ዝተፈላለዩ መፅሓፍትን ሓበርቲ ታቤላታትን እውን ብቕብኣ ተሰኒሁ ክቐርብ ንዕዘብ ኢና። ንሎም ሰሙን እምበኣር ንቕብኣ ኣብ ዝተፈላለዩ ኣጋጣሚታት ምስ ግጥሚ ኣሰኒሁ ከይተረፈ ንዘቐርብ መምህርቲ ኣደሰ ዘሪሁን ዘላሊና ክነቕርበልኩም ሰናይ ምክትታል።

0: መምህር ታደሰ ኣብ ኣስመራ በብደረጃ ትምህርቲ ድሕሪ ምዝዛምዩ ኣብ 1984-85 ዓ ም መምህር ኮይኑ ስርሑ ዝፈለመ ንኣስታት 41 ዓመት እውን ኣብ ዓውዲ መምህርና ዝነጥፍ ዘሎ ኮይኑ ካብቶም ኣብ ከባቢኡ ዝዕዘቦም ዝነበረ ቀባእቲ ድማ ንሞያ ቅብኣ ክላለዮ ከምዝፈለመ ዩ ኣዕሊሉና መምህር ታደሰ ከምዚ ንዕዘቦ ዘለና ብርክት ዝበሉ ቅብኣታት ክቐብእን ነቲ ካብ ክቱር ድሌትን ኣነቆትን ዝፈልሞ ሙያ እውን በቢግዜኡ ክዕብዮ ከምዝኽኣለ እዩ ገሊጹልና። ኣብቲ ግዜ ዝስርሖም ዝነበረ ቀብኣታት እውን ብከምዚ ይገልጾም።
1: እዋ ሕጂ ኣብዚ ሕጂ እዋናት እዩ እቲ ኣስማት ጥልቕ ኢሉ ኣብስትራክት ኣርት ገለገለ ኣርት ዝበሃል ነበረ ሽዑ ንሕና ከምኡ ዝበሃል ነገር የለን። ኩሉ ዝረኸብካዮ ኩሉ ተድንቆ ኩሉ መንእሰይ ዝሰርሖ ማእዳው ከዓ ክሳብ ዘለካ ከምትናቱ ክንዲናቱ ዋላ ኣይፀብቕ ንኩሉ የ ድፍትን የርኣነ ሽዑ እቲ መጀመርያ ዝስእሎ ከምቲ ኣቐዲመ ዝበልኮ ኣብ ትምህርቲ ናይ ተምሃሮ መምሃራ እናዳሃቡና ካብ መፅሓፍ እናቀዳዕኩ ናብ ጥራዝ ምሕላፍ ነይሩ። ሕጂ ኣብቲ ናይ መጀመርያ ከም ዝብሎ ዘለኹ ብርሳስ የጅምር ነረ ዳዓር ካብቲ ርሳስ ብላክ ኤንድ ዋይት ወይ ከዓ ፀሊም ርሳስ ናብ ሕብራዊ ርሳስ ጀሚረ ማለት እዩ። ሽዑ እውን ከምዚ ዝብለክ ዘለኹ እቲ ዓቕሚ ነይሩ ዓቕሚ የለን ወተር ከለር ዝበሃል መፅዩ ሕጂ እቶም ዓበይቲ ዝስእልዎ ከይድካ ናርእኻ ካትስእል ወተር ከለር ዝበሃል ጀሚረ ሕጂ እቲ ናይ ማይ ሕብሪ ኣብዚ መምህር ኣብ ዝኾን ኩሉ እዋን እዩ ጀሚረ እያ ቅድሚኡ ዝነበረ ግን በተን ሕብራዊ ርሳስን ብርሳስን ጥራያ ዝስእል ነረ ኣብ ኣዕዋፍ ጥራያ ዝበፅሕ ሕጂ ናይ መጀመርያ ስእል እናተይ ዝነበረ ንሓደ ቃል ናብ ስእሊ ይቕይሮ ነረ ዕዋፍ ደቀን ናቀለባ ከለዋ ወይ ድረእኽዎ ሕጂ ስእሊ ክትበሃል ከለ ብሓሳብ ዝበሃል እውን ኣነ ቁርተይ ካብ ውፅእ ክብል እንዴ ኣቀዲሙ ዝነበረ ሓሳብካ ናብ ስእሊ ትቕይሮ እምበር ዝረእኻ ዮ ካ ትስእል ዘይነበረ ብስእሊ ዝብል ከሎ እን ኣነ ሕጂ ምናልባት ትንቢታውያን ክህልዉ ክእሉ ኮኑ ግን ኣነ እንታይ ልምዲ ነርኒ ዓዋፍ ረጋቢት ገለ ንዕቢ ጎረባብቲ ኮይና ድሓር ክቐልበአን ከልዋ ነተ ረጋቢት ስእል ከልቢ ክተጥቡ ክእላ ሕጂ ናይ ምስ እሳታት ተተሓዘየ ድስእል ነረ ካብኡ ሕልፍ ኢለ ግን ናይ መላእኽቲ ከዓ ሽዑዋናት ንመላለስ ስለ ዝበርና ንናይ መላእኽቲ እንታይ ሞ ከም ሓመድ ስኢለዮም ብዝሕን

ዝገልፅ ሽዑ ከመሓመድ እንዲ ዝበሃል ነይሩ መሓመድ የስእል እዮ ናይ መላእኽቲ ሽዑ እቲ ስእሊ ንገንዘብ ኣይኮንካ ንትስእሎ ኣብ ሓደ ገዛ ተጠቂዓ ምስ ረኣየ ሓደ ዝፈትወካ ወይ ሓደ ከምዚ ኣባ ግብረልና ብለካ ትገብረሉ እቲ ሽዑ እንታይ እዩ ከምዚ ይስእል ይኹ ንክብልካ ወይ ስእልካ ብ ኣካል ቦታ ከይዱ ክፀንሓካ ንኸምኡ ጥራይ ኢና ንስእሎ ነርና እቲ ናይ ስእሊ ዝበሃል ምስ ግዜ እዩ ምስ ግዜ ናተደለውካ ምስከትካ ነገራት ምስልዎ ምቕሽሽ ክቡካዮም ወይ ንክሸጦ ኢለ ዝሰርሑ ንብርክ እዋናት ኣይነበረን

0: መምህር ታደሰ ካብዞም ንዕዝቦም ዘለና ቅብኣታት ሓሊፉ ኣብ ናይ ገበርን ውሽጢ መፅሓፍትን ዘለዉ ቅብኣታት ኣብ ምድላው እውን ይነጥፍ እዩ። እዚ ማለት ከዓ ምስ ደረስቲ ብምርድዳእ ገላፂ ዝኾነ ምስላዊ ሓሳብ ዝስፍር እዩ። ብተወሳኺ ኣብ ናይ ኣካዳማዊ ትምህርቲ ዝዳለዉ መፅሓፍቲ ዘለዉ ገልፅቲ ቅብኣታት ከከም ደረጃ ትምህርቶም ተሰኒዮም ካብ ዘዳለዉ ሓደ ከም ዝኾነ ይዓሊሉና።
1: ምናልባሻ ምሁራት ዝብልዎ ኣሎ ካብ ሽሕ ቃላት ሓንቲ ስእሊ ዝብልዎ ኣሎ ሕጂ ቶም ደረስቲ ናይቲ መፅሓፍቲ ንዓይ ዝብሉኒ ኣቐዲመ ከምዚ ሕጂ ዝበልኩ ኣብ ትምህርቲ ድም ዝፈልጡኒ ወይ ብካል ዕላል ድም ዝፈልጡኒ ሰኣላይ ከም ዝኾንኩ ምስ ፈለጡ ታቐንዲ ምክንያት ግን ኣብ ክፍሊ ሓፈሻዊ ትምህርቲ ኣብ ተወሰነ እዋን ኣብ ተወሰነ ዓመታት ኮርቲም ከም ኮርቲም ወይ ከዓ ከም ሓደ ኣባል ናይ መፅሓፍቲ ተኣሽሙ ኮይነ ኢላስትሬተር ኮይነ ንሶም ዓበይቲ ሰኣልቲ ኣስማቶም ንምጥቃስ ምናልባት ኣርካናት ዓበይቲ ሰኣልቲ ኣፈወርቂ ወልዱ፣ ሚኬል ኣዶናይ፣ ብርሃነ ኣዶናይ፣ ዳልምባ ፀሓየ፣ ነብሳይ መሓራት ራስ እያሱ፣ ኤልሳ ኪዳነ ካልኦት ምናት ብብዙሓት እንዚኣቶም ኣብኡ መመፂና እተዝውሃበና ዓይነት ናይ ብሄራት ብምሉእነት መፅሓፍቲ ኣብ ተወሰነ እዋን ንስእል ነርና። ቅድሜና ዝስእሉ ኣይነበሩን ማለት እዩ ወይ ብድሕሪና እውን ዝስእሉ ኣይነበሩን ማለት ኣይኮኑ ግን እዚኣቶም ሰባት እዚኣቶም ብሓንሳብ ኮይና ንሰርሕ ነር ሕጂ ኣብኡ ሰርሕ ከም ይፈልጡቶም ሰባት ካልእ እውን ብተፈላለየ ምክንያት ዕላል ነይርዎ ምኸውን ከምዚ ከምዚ ኣለና እሞ ትስእልልና ዲኻ ብኒ ሕጂ ኣብዚ ኩሉ ሰብ ክርድኦ ዘሎ ናይ መፅሓፍ ወይ ናይ ገለ ክስእል ከለካ ኣርቲ ብሪፍ ወይ ከዓ መግለፂ ኣሎ ብፅሑፍ እዮም ዝቡኻ ከምዚ ከምዝግበሮ ሞ ድሓር ከምዚ ከምዝብሉካ ናብ ክፍሊ ሓፈሻዊ ትምህርቲ ከይድ ከለኹ እቲ ዝሰኣልናዮ ቅድም ብርሳስ ምሰኣልናዮ ኳሊቲ ኮንትሮል ወይ ከዓ ፅባቐ ዝቋፃፀሩ ምስ ረኣይዎ ኢና ነድምቆ ሕጂ ኣብ ብከምኡ ዝረኣዩዮም ሰባት ዝብልኒ ሕጂ እቶም ሰባት ኣብቲ መፅሓፍ ሰኣልና ዝብሉ እቲ ሽሕ ቃላት ወይ ሓንቲ ምዕራፍ ዝገብርዋስ ብሓንቲ ስእሊ ክገልፅዋ ደልዮም እዮም ንከምኡ እየ ሕጂ ኣነ ክኣስእለሎም ተፈላለየ ደረሲ ተፈላለየ ስእልታት ስኢለሎም ኣለኹ።

0: ሓደ መጽሓፍ ቃላት ጥራይ ዘይኮነ ዝተፈላለዩ ገለጽ ዝኣሳኣል ምስፋር ናቱ ጥቕሚ ኣለዎ። እዚ ማለት ከዓ ካብ ሽሕ ቃላት ሓንቲ ስእሊ ጌርካ ምግላጽ ክበልጽ ከም ዝኽእል ይገሊጹልና። ንኣንበብቲ እውን ኣገዳስነት ኣለዎ።
1: ፅሑፍን ሕጂ ፊልሚ ኮይኑ ንዓይ ከም ዝርዳእኒ እቲ ፅሑፍ ብፊልሚ ከም ዝረኣየ ምኾኑ ማለት ስእሊ ምስ ረኣዩ ንዓይ እውን ሓንቲ ካብታ ሰኣላይ ክኸውን ዝገበረ ና መፅሓፍቲ ዝስእሉ ዝነበሩ ሰባት እዮም። ሕጂ ኩላና ክንርድኦ ዘለና ኩሉ ሰብ ኣብ ውሽጡ ኩሉ ተኽእሎታት ኣሎ። እንታይ ዳ ይትፍልሊ ሸልፍታት እንተዳሃሉ ኣብ ሓንጎልና ናይ ዝተፈላለየ ዓይነት ክእለት ዓይነይቲ ፋይል ኣውፂኻ ካ ትጥቀመላ እዩ። ኣነ ንበይነ ፍሉይ ኮይነ ወይ ተኻልእ ብንበይኑ ፍሉይ ኣይኮነን። ሕጂ ብዙሕ ነገር ክትምነ ትኽእል ትኽእል፣ ግን እተን ፋይላት ኣውፂኻ ንዓኣተን ትጥቀመለን። ከምዚ ላይብረሪ ከይድካስ ብምሉፍቲ ላይብረሪ ዘሎ መፅሓፍ ኣይኮንካ ተንብቦ። እንታይ ደኣ ካ ትገብር ታተድልየካ መፅሓፍ ትወስድ። ሕጂ ካብቲ ኣብ ውሽጥና ዘሎ ተኽእሎ ሓንቲ ምስ ሰሓበትና እንታይ ይብል ኣነ ቆልዒት ክኸዱ ከለዉ ገለ

ታተን ኣበልካዮም ከለካ ገዲፎም ኻ እንድሕሪ ይጥወ ኢሉ ካብዚኣ ሲ ንሕና ኣይነፅንዖ ንኸውን እምበር እቲ ሰብ ምናልባሽ እቲ ቆልዓ ዕብ ኢሉ ዝበለ ማእከላይ ነሩ ተኮይኑ ድምፂ ደርፊ ደእቲ ቆልዓ ሲ ናይ ሙዚቃ ተኣሽሙሉ ኣነ ምበልኩ ንዓይካ ሕጂ ዓበይቲ ሰኣት እየ ዝርኢ ነይረ ስራሐይ እናኸትኩ ቅድሚ ከቀባብለኩም እየ ሕጂ ሓንቲ ነገር ክትሰርሕ እንተኣ እተ ዘለ ኮንካ ነቶም ዝሰርሑ ብትሕት ኢልካ ቀሪብካ ናብ ትሕትኦም ኮንካ እስካላ ደይቦም ክስእሉ ከለዉ ተቐብሎም ኮፍ ኢልካ ትርኢ እዚኣ ብኣቕብለ እናብሉካ ብኸም ኢኻ ኣታኣሽ ትገብር ሕጂ እቲ ነቲ ስእልታት ንዛርበሉ ዘለና ከምዚ ኣቐዲሞ ዝበልኮ እዩ ማነስ ጥቕሙ ናይቲ ስእሊ ነቲ ፅሑፍ ኣብ መንጎ ፅሑፍ ክኣቱ ከሎ ነቲ ኣቐዲምካ ኣቢብካ ዘለካ ፅሑፍ ኣብ ምዕራፍ ክትመፅእ ከለካ ስእሊ ተሰኒዮ ሞ ብስእላዊ ይርአዮም ኣሎ ከም ተንቀሳቃሲ ፅሑፍ ይገብረሎ ነቲ ፅሑፍ ኢለ ዝሓስብ

ብቐባእቲ ዝዳለዉ ቅብኣታት ሓንሳብ ምስ ተዳለዉ ዘይድጎሙ ብምዃኖም ካብ ሓደ ሰብ ንላዕሊ ንሓንቲ ቅብኣ ክውንን ዘሎ ተኽእሎ ጸቢብ እዩ። ነዛ ኣብ ግምት ብምእታው እውን መምህር ታደሰ ዝተፈላለዩ ፖስት ካርድ ብምድላው እዩ ስራሓቱ ናብ ብዙሓት ከም ዝበፅሕ ገይሩ ከዳሉ ዝጀመረ። እዚ እውን ሓንቲ ቅብኣ ናብ ብዙሓት ክትበፅሕ ዘኽእል ምዃን እዩ ዝገልጽ። ብተወሳኺ ካብ ሃገርና ወፃኢ ብብዝሒ ናብ ብዙሓት ሃገራት ክባፃሕ ዘለዎ ተኽእሎ ልዑል ምዃን እዩ ኣዕሊሉና።

0: መምህር ታደሰ ካብዚ ክግለጽ ጸንሐ ናይ ቅብኣ ስራሓት ብተወሳኺ ንቕብኣ ብቕርጻ ሰኒኻ ሓሳባትካ ምንፅብራቕ እውን ይሰርሓሉ እዩ። እዚ ከዓ ኣብ ዝተፈላለዩ ካርኒቫላትን ሃገራዊ በዓላትን ብብዝሒ ምስ መሳርሕቱ ብምዃን ይነጥፈሉ ከም ዝነበረ ይዕሊሉና።
1: ከምቲ ኣቐዲሞ ዝበልኩ እዩ ሓደ ኣድናቕ እንድሕርኣ ኮንካ ወይ ሓደ ንሓንቲ ተኣሽሙ ንድሕላ ኣለካ ስእልን እዚ ኣቐዲምና ንብሎ ፀንሕና ናይ ስካላፕቸርን ማዕረ እዩ ዝኸይድ ክልቲኦም ሲ ፈላለዩካ ነፃፂልካ ክትሪኦም ኣይኮነን። ኣቐዲምካ ነቲ ምናልባሽ እዞም ነደፍቲ ገለ ክንሪኦ ከላስ ነዲፎም እዮም ንህንፃ ኢንጂነራት ኣብ ወረቀት ምስ ገበርዎ ዳሓር ናብ ህንፃ ዝቕይርዎ ሕጂ ስእሊ ከዓ እቲ ንብሎ ዝፀናሕና ከዓ እቲ ናይ ካርኒቫል ስራሓት ከምቲ ኣቐዲሞ ዝበልኩ ክነበርኩ ኣብቲ መምሕዳር ኣብ መምሕዳር ኣባሻውል ኣብኡ ናተይ ገዛይ ኣብ መምሕዳር ኣባሻውል እቶም ሰኣልቲና ንበሃል ሰባት ተፀውዒና ከምዚ ከምዚ ክሰሪሑኹም ሕጂ ኣብዚ ናይ ካርኒቫል ሰብ ክርድኦ ዘለዎ ኣቐዲምካ እንታይ ትሰርሕ ትበሃል ወይ ነቲ እዋኑ ዝነበረ ጥቕሲ ይሕበረካ እሞ ስኢልካ ምስ ኣቕረብካ ምስ ሓለፈት ኢኻ ትስእላ ስቕኢልና ኣይኮነን ሕጂ ኣብ ካርኒቫል ንከይዱ ሰብሲ እቲ ብድሌቱ ቀይኑ ይኮነን ስእል ምስ ኣቕረብካ እቲ ንድፊ ኣብ ማዘጋጃ ቤት ከይድካ ተቕርቦ እንታይ እንታይ መሳርሒ ድልየካ ተቕርቦ ቤናይ ይጥመት ቤናይ ዓይነት ይጥመት ነቲ እዋን ዘሎ ናይቲ ካርኒቫል ናይቲ ዓመት ምረት ይሰርሕ ድዩ ኣይሰርሕን ነዚ ምስ ሓለፍካ ትሰርሖ ሕጂ ሰኣልቲ ተባሂልና ኢና ፀውዒና ሕጂ ኣነ ዝከረኒ ኣብ ኣባሻውል ምሕዳር ኣባሻውል ኣብ ሰለስተ ኣርባዕተ ኣመሓደር ትኽእሎ እዩ እቲ ሓደ መሓዳሪ ስራሕካ ምስርአየ ነቲ ሓደ ንመሓላለፈካ እዩ ሕጂ ኣብቲ ናይ ኣባሻውል ንሰርሑ ንበርና ሰለስተና ኣጋጣሚ መምሃራ ኢና ነር መምህር በየነ ዝበሃል ምሳይ ነይሩ እንደገና ከምር ሙሴ ተክለ ዝበሃል ነሮም እዚኦም ሰለስተና ኮይና ብሓንሳብ ንሰርሕ ነርና ኣብዚ ግን ክርድኦ ዘለዎ ሰብ ነቲ ካርኒቫል ንሕና ክንሰርሑ ከለና ንሕና ዳ ኢና ሰኣልቲ ንበሃለሉ ነርና እምበር ኣፋግሮ ፋግሮ ነይሩ ሓደ ናይ ሙሴ ዝበሃል ኣብ ሽማቦ ቅሬታ ኣብ መደበር ዘሎ ነቲ ንሕና ዝብሎ ብሓፂን ይደውፅኣልና ቀዲ

ብርሳስ ስኢልና ምሳብናዮ ብሓፂ ነውፆ ንሕና ሽዑ ነቲ ቅርፃ ብስብኛ ንገብረሉ ወይ ኣበ ጀዲድ ንሸፍኖ ታሕርቲ ድለ መልክዕ ከዓ ንረኪቦ ሕጂ ተፈላለዩና ነውፆ ነዛ ናልባሽ ትሪኦ ትኾኒ ነዛ ጨርሒ ኣሎ ሃርገፃት ነይሮም ኣግማል ኣሎ ብብዙሕ ዓይነት ናይቲ እዋን ዓመተ ምህረት ዘድለ ዝነበረ ተወዳዲርካ ንዑና ንሰርሕ ነር ሕጂ እቲ ጥቕሚ እንታይ እዩ ቅርፃ እንትሕልክ ኢልካ ተቐሪፁ ጥራይ ጠጠ ከይብል ቅብኣ የድልዮ እዩ ኣናይ ይቅድም እዩ ትሕቶ ኣናይ ትቅድም ኩሉ ነገር ኮ ከምቲ ኣቐዲመ ዝበልኮ እዩ ኣብ ሓንቲ ጠጠው ኢልካ ነቲ ሓንቲ ጥራይ ክትዕብያ ትኽእል ትኸውን ግን ምስኡ ዝኸይድ ጨናፍር እንተ ኣሎ ነቲ ጨናፍሩ ከዓ እናገፈፍካ ብሓንሳብ ናሓወስካ ትኸትካ ይዳሽ ሕጂ ቅርፃ ጀሚርና ካብቲ ድብሎ ነበርኩ ምስ ቀረፅናዮ ግን ሓደ ውድእ ነገር ብስምኛ ጥራይ ምሸፈንካ ነቲ ዓስከረ እንታይ ይኹመስል ትሪእዎ ትኾኑ ፍቲ ስእሊ ድሓር ግን ውድእ ኣሎ ውድእ ኣብ ከተማ እናዘሮ ከሎቶ ትሪዮ ሕጂ ዝበዝሐ እዋን እቲ ቅርፃን ቅብኣን ብሓንሳብ እዩ ዝኸይድ መን ቅድም ከከምታኣሽሙ ቅብኣ ጥራይ ቀዲምካ ንቅርፃ ተወስነሉ እዋን ክህሉ ክእል ግን ቅርፃ ምስ ተሰርሐ ከ ኣብ መወዳእታ ብምንታይ ዝውዳእ ብቕብኣይ ዝውዳእ ትቐብኦ ነቲ ቅርፃ እዚ ናይ መጨረሻ መልክዑ ትገብረሉ ማለት እዩ ሕጂ ነዚ ስለ ዝኾነ ኢና ኣጠሚርና ንሕዞ ነርና።

መምህር ታደሰ ነዞም ተሳኒዮም ዝኸዱ ሙያታት ኣጣሚሩ ዝኸይድ ብምዃኑ ክሳብ ሕጂ ብርክት ዝበሉ ዕዮታት ከበርክት ክኢል እዩ። ኣብ ናይ ታቤላታት ዘድልዩ ቅብኣታትን ጽባቐ ጽሕፈትን ዝተሰነዩ ስራሓት እውን ኣይገድፎምን። ከምዚ ንዕዘቦ ዘለና ብርክት ዝበሉ ናይ ትካላትን ኣብያተ ትምህርቲ ታቤላታትን ከዳሉ ክኢል እዩ። ነዞም ታቤላታት ምድላው ጻዕሪ ምስ ዓቕሊ ኣሳኒኻ ዝስራሕ ከም ዝኾነ ይገሊጹልና። ምክንያቱ ዝበዝሐ ግዜ ኣብ ዝለዕለ ቦታ ዝስቀሉ ብምዃኖም ተንጠልጢልካ ትስርሓሉ ኩነት ዝበዝሕ ብምዃን እዩ። በዚ መዳይ ጥንቃቐ ሰኒኻ ክትዓይ ዘገድድ ምዃን እዩ ካብ ተመክሩ ዘካፈለም።

0: መምህር ክንብል እንከለና መራሕን ኣማእዛንን ጥራይ ዘይኮነ ንመጻእ ወለዶ ዝሃንፅ መሃንድስ እዩ እንተበልና እውን ምግናን ኣይኮነን። በዚ መዳይ መምህር ታደሰ ነዚ ናይ ቅብኣ ክእለቱ ንተምሃሮ ብዝስሕብ መንገዲ ተጠቂሙ ኣማእዛንን ሓባርን ኮይኑ ኣብ ዝተፈላለዩ ዛዕባታት ኣተኪሩ እዩ ቦለንቱኡ ዘዳልዉ። ኣብዞም ደዳልዎም ቅብኣታት ዝተፈላለየ ገላፂ ግጥምን ካልእን ፅሑፋት ኣሰኒዩ ብምስሊ ንሓሳቡ ዝገልፅ ብምዃኑ ፍሉይነት ዝህቦ እዩ።
1: እንታይ እ ዝብል ሕጂ ኣነ መምሃራን ኢና ከም መምሃራን ንዛርብ ኢና ገለ ንብሎም ኢና እጂ ትተዓባብያካ እዩ። ኣነ ኣብ ሓደ ገዛውቲ ሓንቲ ፀርፊ ሒዘ ተዓብየ ምሳይ ስለዝዓብየት ክገድፋ ይክእል ገለ ኢሎም ተፀሪፎም መምሃራን ሽዑንሽዑን ከይደ ነቲ መምህር ከምዚ ከምዝብሉ ካለዎ ተምሃሮ እኳ እንተ ዘይበልክዎ ብስእሊ ገይረ እቲ መምህር ነቲ ተምሃራይ ዝበሎ እቲ ተምሃራይ ዝሓርቆ ይጥቃዓ። ከም ኣብነት ሓደ እዋን ናብ ሽሙቲ ቦታ ከይገደፍና ሓደ መምህርሲ እዱግ ኣድጊ ናበለ ኩላህና ኢና ንብላ ንዑ ጥራይ ዕጀብሎ ክኹን ኣብ እዋን ድሓር ጌጋ ምስ ዝኾነ ኢና ንገድፋ ነረ ከምኡ እናበለ ሞ ከም ሰበሎም ሓደ ቆልዓሲ ኣድጊ ኢልኒ ገለ ናበለ ክዛርብ ምሰምዓ ክዎ ኣብታ ትመፅ ዘላ ሰሙን ሓደ ኣድጊ ናብ ኦፊስ እናኸደ ሰኢለስ ዳይረክተር ኣሕዋት ኣለዉ ካኢሎም ምንም ኣላለየኒ ትብል ገይር እየ ነቲ ተምሃራይ ፀውዒ እዚኣታ ሓደ መዓልቲ ትበልካ እያ ካኢል እየ እቲ መምህር ሽሙ ካብ ምግላፅ ሽዑንሽዑን ገዲፍዋ እቲ መምህር ተምሃሮ እውን ከምኡ ገብር ተምሃሮ ዕጂ ዚ ተምሃሮ እንታይ ዝበሃል ቀደም ንሕና ክንምሃር ከለና ነበረ ዲቢዛ ተሰፊዩ ምስ መፀ ኣይተፅውቦን ኢኻ ወይ ሰልዲ ዘይነበረና ድ ኮይኑ ወይ ሕጂ ንብሎ ዘላ ፋሽናት ዘይመፀ ድ ኮይኑ ብሙሉእ ኢኻ ትገብሮ ሕጂ ግን ምስ መፁ ነቲ ስረ ክሳብ እግሮም ዘፅብብዎ ከተውፅኦ ሕጂ ክሰሓበለ ኢኻ ትብሎ ንከምኡ ዝኣመሰለ ሕጂ እቲ ሰም ዝገብርዎ ኣብቲ መታን ክጋገይቦስ ካብ ኣብ ገዛ ኸትኩም

ተብልዎስ ንከምዚ ዝብል ኣብ ግዜ ኣብ እዋን ፈተና እታ ክላስ ገዲፎማ ድወፁ ድሓር መዓልቲ ዋጋ ከም ተኽፍሎም ክላስ ገዲፎማ ድወፁ እንተለዉ ዋጋ ከም ተኽፍሎም ብስእልን ብፅሑፉን ከምኡ ውን ኣብ ገለገለ መፅሓፍቲ ዝረከብክዎ ንሓንጎሎም ዘዛኒ ነዚ መስርሕዎ ሽልማት ክበኩም እየ ዝብል ዝተፈላለዩ ዓይነት ሕቶታት ኣብኡ ጥቃዕ ብተወሳኺ እቶም ተምሃሮ ናባ ይመፁ እዮም ሕጂ ሰብ ካብ ሰብ ፈላለ ኸውን ኣነ ድሰኣልክዎ ዝነቐፈኒ እንዳ ሓዲገ ንፅባሕ ደቋርፃ ኮይነ ተጋጊ ማለት እዩ ከምቲ ኣቐዲሞ ዝበልክዎ ኣነ ዝሰራሕክዎ ሰብ ክርእየለ የደሊ

0: ኣብ መወዳእታ እምበኣር መምህር ታደሰ ነዞም ክንገልፆም ዝፀናሕና ስራሓት ብተወሳኺ ናይ መምህርና ስርሑ ዘዳለዎም ብምዃኑ ሞያታት ምብዛሕ ዘለዎ ጥቕሚ ብከምዚ ዝስዕብ ይገልፅ።
1: ኣብ ቤላቤሎ ኣይቲ ኣብቱን ኢካ ንሕብዙ ሞያት ንዓይሲ ግዜ ዝበሃል መጥፊኢ ግዜ ጠፊእኒ ከም ዝበሃል ኢሎሞ ኢላታ ንክብል ናልባሽ ኣብዚ ዛረብሞ እቶም ዝሰምዑኒ ተኣሽሙ ገብሮ ክእል ንዓይ ግዜ ኣዝዩ ወርቂ ንዓይ ነይሩ። እቲ ሓንቲ ናተይ ንተምሃረይ ዋላ ድሎም ዕረፍቲ ማለት ስራሕ ምልዋጥ ዳኣ እምበር ኣብ ዓለት ኬትካ ምድቀርሳ ኣይኮነን ነ ምናልባሽ ተምሃረይ ሰምዖ ተሎ ረስቲ ሚኒስ ቸንጅ ኦፍ ወርክ ጥራይ ዝብሎም ነር ራስቲ ክትዕርፍ ኮንካ ኮፍ ትብል ትኾንካ ትምህርት ኣለካ ኢለ ዝዛርቡ ኣነ ክዕርፍቲ ኮይነ ከንብብቲ ኮይነ ስእል ክስእል ተፀኒሐ ካልእ ነገር ናይ ኢደ ጥበባት ትሰርሕ ናይ ዕረፍቲ እንታይ እዩ ካብቲ ዝነበሩ ኮ ናብ ካልእ ሽፍቲ ለዊጥካ እታ ንዓኻ ኣትክም ደበለትካ ወይ ትገዛ ትክም ደበለካ ውፅኢ ኢልካ ናብ ካልእ ቦታ ከድካ ምስራሕ ሕጂ እተተፈላለየ ሞያ ምስራሕ ሲ ንዓኻ ፍሱሕ ኮንካ ንክትነብር ሕጉስ ኮንካ ንክትነብር እንደገና ኣብ ዝኾነ ቦታ ከ ኣይትጋየሽን ኢኻ ማለት እዩ ብዝተፈላለየ ሞያ ስለ ዝፈጡካቶም ሰባት ዝበዝሕ ኣብ ቦታታት ንዓይ ታ ሽም ታሒዝያ ዘለኹ ሽም ታ መምህር ፅበቕት እያ ኣብ ተፈላለየ ቦታ ኣብ ዝምህረሉ ዝነበርኩ እዋን ግን ከም መምህር ኣይፈልጡን እዮም ሓካይ ምስ ሓካይ ከይድ ምስ ከፍሊ ዕርሻ ዝነበሩ ከይድ ምስ ገለ ከይድ ኣቀድማ ኣቢለ ድረሳዕክዋ ኣብ ገጠራት ክምህር ከለኹ ተምሃሮ ናይ መሸማዕ እዋን ነሩ ኣብ መሸማዕ ሲ ስእላ ሕጂ ኣነቲ ሕንፃፃ ጥራይ ስእል ኣለን እቲ ውሽጢ ድርከምኦ ግን ኣነ ሕጂ እንተትኸውን ምስ ዘለኮ ፍልጦ እንተትኸውን ተና ሰባት ኣበይ ህልዋ የ ድብ ነረ ኣብ ከባቢ ዓላ ሰሳሕ ዝበሃል ቤት ትምህርቲ ምህር ነረ ሕብሪ ስለ ዘይነበረና ቆፅሊ ተፈላለየ ሕብሪ ጀፊዕኹም ኣምፅኦ ዝብሎ ብኢና ንለኽዮ ኣብ ንግደተን ከይተረፈየ ናብቲ ናይቲ ህድሞታት ተኣሽሙ ትስእላ ነ ሕጂ እንታይ እዩ ተምሃራይ ዝኾነ ሰብ በዚኣ ክላወዱ ክእል ተበገስ ጥራይ እምበር ተበገስ ጥራይ ድልየት ሃልዎ እምበር ዝኾነ ነገር ዘይከኣል ነገር የለን ዝኾነ ነገር ዘይከኣል ነገር ከተፀቡቕ ኣይ ትኽእል ትኸውን ክምቶም ክኢላታት ዓመታት ወሲድካ ክትገብሮ ትኽእል ትኽበ ግን ንስኻ እንታ ክትገብር ኣለካ ክትብገስ ተበግሶ ጥራይ ኩሉ ሃና ተፈለየና እምበር ኩሉ ኣብ ውሽጥና ኣሎ ሙዚቀኛ ውሽጥና ኣሎ ሰኣላይ ውሽጥና ኣሎ ደረሳይ ውሽጥና ኣሎ ኩሉ ነገር ግን ነነይቲ ውፅኢና ነነይቲ ኸንዕብያ ከመይ ንግበር እንደገና ኩሉ ግዜ እንታይ ተፀመምቲ ከዓ ክንከውን ኣለና ኩሉ ግዜ እንታ ክትገብር እንዳሕር ኮፍ ኢልካ ናይ ኮፍ ትብል ትኽእሎ ኣለካ ኮይኑ ኣብ ኩሉ ዕውት ክትከውን ትኽእል ኢኻ እንተዘይኮነ ግን ናይ ኮለል ትብል ትኾን ኣብ ኮለል እውን ዘይርከብ ነገር የለን ማለት ኣይኮንኩን ግን ተፀመም ሓንቲ ነገር ኣብ ድሌት ካ ተብፃሓ ትኾንካ ንነዊሕ እዋን ኮፍ ኢልካ መፅናዕት ክትገብረላ ኣብ ውሽጣ ክትሰርሕ ክትዋሳእ እንተለካ ዓውት ክትከውን ኢካ ብሎም።

ፋንክሊብ ገለ ካብቶም ኣብ ናትራን ዝቐርቡ ተሕዝቶና ክቡራትን ክቡራን ተኸታተልትና ንኣኹም ድማ ክትዛናግዕ ክትሰቅን ምባልና ንቐርበልኩም ሄኖክ ፀሃየ ካብትን ካብ ማሕበራዊ ሚድያ ተወኪሱ ከስሕቁና ይኽእሉ እዮም ዝበልዎም ቀሪብልና ኣሎ እሞ ንከታተሎም።

ንስ መደብና ማእዝና ቀፅላ ተቃሪባ ዘላ ነፍሲ ወከፍ ሰሙን ማእዝን ክትቀርብ ከላ ሓደ ሓሳብ ይለዓል ሞ ንስኹም ተዓዘብትና ድማ ናትኩም ሓሳባት ንርእቶን ኣብቲ መደብ እትተፍስሱ እቲ መደብቲ ድማ ኣብ ሓደ ሓሳባት ዘለና ዘማእዘን ዓይነት ሓሳባት ናባኹም ነብለላ ኢና ሓደ ዓይነት ሓሳብን ርድኢት ንኸልወና ማለት እዩ ኣብ ዝተፈላለዩ ነገራት ንሕጂ ድማ እዚ ስዕብ ትሕዝቶኣ ተቐሪባላ ክቡራትን ክቡራን ተኸተልትና ብሓባር ንከታተላ

0: ኣብ ሕብረተሰብና ኣድልዎ ሕብሪ ቆርበት ኣሎ ዶ ኢልና ንሓስብ? ንሰባት ብሕብሮም ጥራይ ርኢና እዚ ሻሽ ይመስል እዚ ደኣ ጠቃርን ድዩ ንብል ዶ? ኣብ ገለ ኣጋጣሚታት ሃለኽለኽ ክንብል ምስ ቀነና ኣብ ከባቢና ዘለዉ ሰባት እንታይ ደኣ ጸሊምኪ ደቢንኪ ድሓን ዲኺ ክብሉ ንሰምዕ ዶ? እገለ ጸሊማ ኣይጠዓማን ዘሎ ክበሃል ኣጋጢሙና ዶ ይፈለጥ? እዚ ምፅዕዳው ክምቾትን ጽባቐን ምፅላም ድማ ከም ምኽፋአን ሃለኽለኽን ዝፈጥር ዘሎ ኣተሓሳስባ ብኸመይ ዝመጽ ይኸውን? ከምዚ ዓይነታት ዘረባ ኣብ ነፍስና ክንሰምዕን ከለና ዘይምችእነት ወይ እንታይ ደኣ ኮይነ ኩሉ ሰብ ክሳብ ዝዕዘበኒ ኮይነ ኢልና ነፍሲ ምትሓት ይስምዓና ዶ ይኸውን? ነዚ ሰብ ዝብለና ዘሎ ማዕበላዊ ሓሳብ ሱቕ ክነብሎ መመላኽዒታት ንጥቀም ወይ ክንጥቀም እንደሊ ሰባት ክንደይ ከማና ኢና?
1: ኣድልዎ ሕብሪ ቆርበት ክንብልን ከለና ኣብ ሕብሪ ተመርኪስካ ኣብ ሓደ ዓሌት ዝግበር ኣፈላላይ እዩ። ሕጂ ዝበዝሕ እዋን ምስ ዓሌትነት ተመሳሲሉ ይቐርብ እዩ በበይኒ እዩ። ዓሌትነት ክበሃል እንከሎ ካብ ሓደ ካብ ክልተ ወይ ልዕሊ እዩ ዘሎ ዓሌታት ካብ ሕብሪ ወፃኢ ኣብ ዝተፈላለየ ነገራት ተመርኪስካ ነቲ ሰብ ክትፈላለዮ ከለካ እዩ። እቲ ካሎሪዝም ወይ ድማ ኣድልዎ ሕብሪ ቆርበት ንብሎ ግን ኣብ ሓደ ዓሌት ዘጋጥም ኮይኑ ኣብ ሕብሪ ተመርኪስካ ኣብ ሕብረተሰባት ዝግበር ፍልል እዩ። እዚ መጀመርታ ኣብርሃ ቢልና ክንሪኦ ይግባእ። ብድሕሪኡ እዚ ኣርእስቲ እዚ ሕጂ ኣይኮነን ዓብላሊ ወይ ድማኒ ኣዛራቢ ጉዳይ ኮይኑ ነዊሕ እዋን ዝፀንሐ እዩ። ካበይ መፂኡ ንዝብል ከኣኒ ብዙሕ ነገራት ክደስስ ወይ ክዝክር ትኽእል ኢኻ። ሓደ ካብኡት መግዛእቲ እዩ። ምዕራባውያን ናብ ኣፍሪቃ ወይ ናብቶም ጸለምቲ ሕብሪ ቆርበት ኣብ ዝወፈርሉ እዋን እቲ ናይ ሽዑ ዝነበረ ገዛኢ ዝኾነ ኣካይዳ ንጸሊም ከም ባርያ ጌርካ ከም ሰራሕተኛ ከም ረሳሕ ጌርካ ምቁጻር ንነዊሕ ዓመታት ኣብቲ ርእሲ ሰብ ንጻዕዳ ከም ጽሬት ንጸሊም ከዓ ከም ርሳሓት ወይ ድማ ደባን ነገር ወይ ፍንፉን ነገር ጌርካ ምሕሳብ ሓደ ኣርእስቲ ወይ ድማ ሓደ ምክንያት ክኸውን ይኽእል እዩ ተባሂሉ ይዝረበሉ እዩ። ካልእ ኣብ ዝተፈላለዩ ኣጋጣሚታት ኣብ ዝተፈላለዩ ሃገራት ዘለዉ

0: ብዙሓት ብሂላትካ ኣለዉ። ንኣብነት ጃፓናውያን እንታይ ይብሉ? ቆርበትካ እንድሕር ደኣ ፃዕድዩ ሸውዓተ ኣበራትካ ይሓብ ይበሃል። እንድሕር ደኣ ከምዚ ዓይነት ብሂላት ኣሎ ኮይኑ ከዓ ነቲ ሰብ ነቲ ጸሊም ሕብሪ ከም ዘጉድሎ ወይ ድማ ዘውርዶ ንጻዕዳ ከዓ ልዕልና ክስምዖ ክገብር ይኽእል እዩ።
1: እዚ ዝፍጠር ዘሎ ኣድልዎ ሕብሩ ቅርበት ጠንቅታቱ ብቐንዱ ካብ ምዕራባውያን ዝሰረፀ ስነ ሓሳብ እዩ። ካብ ምስራፁ ዝተለዓለ ድማ በድሃ ኩነት ፈጢሩ ይርከብ። ሓደ ሰብ ንገዛእ ርእሱ እንተዘይኣድኒቕዋን እንተዘይፈትይዋን መንክፈትወሉ ይደሊ። ብዓበይ እኳ ደኣ ንስኻ ፈንፊንካ ዘለኻ ኩሉ ካባኻን ብኣኻን እዩ ዝብገስ። ንነብሰ ምትእማንና ኣብ ሓደጋ ዝእቱ ጉዳያት ክመጽእ እንከሎ ብቐዳምነት ክንነጽጎን ንኻልእ ሰብ ካብቲ ጉጉይ ርድኢት ክንኣልዩን እንኽእል ባዕልና ምዃንና ክንዝንግዕ የብልናን።
2: ኣብ ውሽጥና ዝሰርፅ ነገር ኣሎ ብነብስኻ ዘይምዕጋብ እዩ። ኣብቲ ናይ ጌላነት ከንብብ ከለኹ ብሓደ ኣጋጣሚ ካብ ዝስማዓካ ማለት እዩ ሓደ ባርያ ወይ ሓደ ጌላ ኢሎም ዘምፅዎሲ ንኽእትውዎ ናብቲ ስራሕ ናብቲ ውሽጢ ናይቲ ናይ ዕዮ ናይቲ ቤት ንኽእትዎ እንድሕር ኮይኖም ሲ ከምዚ ካኪ ዝመስል ብኦም ዝፍትንዎ ነይሮም። እዚ ካኪ ማለት እቲ ሕብሪ ቡኒ ዘለዎ ሕብሪ ዝተለኸየ ወረቐት ወይ ገለ የቕርቦ ናብቲ ቆርበት ናይቲ ጊላሞን እንድሕር ብርህ ዝበለ ኮይኑ ነቲ ሶም ዝደለይዎ እንተኾይኑ ናብቲ ቤት ኣቱ ክዓይ ማለት እዩ። እንተዘይኮነ ከዓ የኣልይዎ። ሕጂ ዝተፈላለዩ ዓይነት ቅዲ ነይሩ። ንኣብነት መመሸጥ የምፁ ኮምፕ ሲስተም ዝበሃል ነይሩ። ከምዚ ናና ፀጉሪ እንድሕር ትርር ዝበለ ኮይኑ ኣይኣቱን እዩ። እቲ ቆርበቱ ከዓኒ ምስቲ ሶም ዝደለይዎ ዓይነት ቆርበት ሕብሪ እንድሕር ዘይሰኳዕ ኮይኑ ከዓኒ የኣልይዎ ነይሮም። ምክንያቱ እዚ ብቑዕ ኣይኮነ ናብቲ ናና ብሉፅ ቤት ክኣቱ ኩሉ ግዜ ብዛዕባ ልዕልና እዩ። ሕቶ ቆርበት ሕቶ ቆርበትን ዝኮለሪዝም ዝበሃል ከም ኣርእስቲ ኩሉ ግዜ ሕቶ ልዕልና እዩ።
0: ኣብ ዝተፈላለዩ ኣጋጣሚታት ብፍላይ ከዓኒ ኣብ ናይ ስራሕ ኣብ ሕጊ ንጸሊም ኩሉ ግዜ ኣውርዳ ኣቢልካ ናይ ምርኣይ ኣሎ። ንኣብነት ዘይምዕሩ ዕድላት ንሰራሕተኛታት ውሃብ ደቂ ሓደ ዓሌት እንከለዉ እቲ ሓደ ጸሊም እቲ ሓደ ፃዕዳ ምዝኸውን ሓደ ዓይነት ኳሊቲ ወይ ብቕዓት እንከለዎም ስራሕ ክሓቱ ኣብ ዝኸዱሉ እዋን ሕብሪ ቆርበት ተራእዩ ነቲ ፃዕዳ ዝያዳ ተቐባልነት ዝረኽበሉ ኣጋጣሚታት ኣሎ። ኣብ ገለ ፊልምታት እውን ንሪኦ ኢና ወላ ኣብ መስተይ ኩባያታቶም ከይተረፈ ንጸሊም ዝውሃብ ሕብሪ ናይ መስተይ ሻሂ ጽልም ዝበለ ክኾን ከሎ ነቲ ከዓ ፃዕዳ ይውሃብ። ዓይነት ናይ ሞባይል ኣብነት ክነምፅእ ንኽእል። ኣይፎን እንድሕር ዳ ብዝሒ ይሸጥ ኣለዋ ንብላ ኣለና ኮይና ክልተ ሓደ ዓይነት ጥራይ ሕብረን ዝፈላለያ ኣይፎን ሞባይል ታሓንቲ ጸላም ታሓንቲ ፃዕዳ ትኮይና ታ ፃዕዳ ካብታ ጸላም ትኸብር። ሕጂ ብዙሕ ነገራት ከተምፅእ ትኽእል ኢኻ።

0: that smell her skin burning?
1: No, this is the carbon.
0: The carbon.
1: Which is burning, yeah.
2: Wow.
1: What I'm doing is I'm hitting all these carbon particles with the laser. So what it does, it will go and hit the melanin. When the melanin is hit, it will get destroyed. Then the patient will feel a sense of glowing and a brightness on the face.
0: So it basically destroys that
1: destroys
0: pigment.
1: Destroys this pigment temporarily.
3: ንምምላኽዒ ኢልና እነጥፍኦ ገንዘብን ግዜን ኣብ ነፍስናን ርድኢታትናን ምዕባይ እንተንሃንፆ ክንደይ መበርከትናን ንካልኦት እውን ከይጠረፈ ኣርኣያ ምኾናን እዚ ኣሽምኳይዶ ክንገብሮ ንፋስ ናብዚ ዝኸዶ ክንጎይ ብዝመፀ ኣብ መራኸቢ ብዙሓን ብዝዝርጋሕ ቪድዮታት ክንጥወ ንውዕል እንተዳ ኮይንና ሸኸም ናይ ሕብረተሰብ ንኸውን ከም ዘለና ምግንዛብ የድሊ
4: እቲ ፃዕዳ ኣብቲ ናይ ፌር ኤን ላቭሊ ምስ ፅሬት ወይ ምስ ፅፈት whitening is purity ይብልዎ ዝብል ፅሑፍ ኣሎ እንድሕር ዳኣ ኣስተውዒልና ኣሉ ፅዕድውና ሲ ምስ ፅፈት ምስ ፅሬት እዩ ዝተሓሓዝዮም ዝብሉና ዘለዉ እዚ እንድሕር ዳኣ ኣብ ዝተፈላለየ ሃገራት ፋሕ ኢሉ ተበቲኑ እንድሕር ዳኣ ይሸየጥ ኣሎ ኮይኑ እቲ ሰብ እንታይ እዩ ክሓስብ እቲ መልክዕ እቲ ፅባቐ ኣብቲ ፅዕድውና ኣሎ ኢሉ እዩ ክሓስብ ኣብ ሶሻል ሚድያ እውን ንምፃእ ኣብ መራኸቢ ብዙሃን ዘበነ ኢንፎርሜሽን ዘበነ ሓበሬታ ኢና ዘለና ዝተፈላለየ መመላኽዒ ቪድዮታት ከመይ ጌርካ ትፅዕዱ ከመይ ጌርካ ትፅብቕ ዝብል ዝተፈላለየ ስራሓት ዘለዎ ሾርትስ ድዩ እዚ ብብዝሒ ኣብ ብዙሓት መንእሰያት ዝሓዝ ዘሎ ኣብ ተምሃሮና ቲክቶክ ገለ ኣብኡ እንታይ ክርኢ ዝውዕል ኣብ ክንዲዚ ደቂቕ ብከምዚ ገይረ ኣብ ክንዲዚ መዓልታት ፃዕዲ ኣብ ክንዲዚ መዓልታት ከምዚ ዓይነት ሕብሪ ክትውንን ትኽእል ኢኽ ተባሂሉ ዝተፈላለየ ኣድቨርታይዝመንት ወይ መዋዓውዒ ይግበረሉ እንድሕር ዳኣ ተደጋጊሙ እዚ ከዓ ብተኣእምሮ ናይ ሰብ ይሰርፅ ማለት እዩ ካልእ ነቲ ሕብረተሰብ ርእሱ ንፀሊም ከም ከውርዶ ዝኽኣለ ኢለ ዝሓስብ ከዓኒ ኣብ ዝተፈላለዩ ዓበይቲ ኣድናቆት ዝረኸቡ ፊልምታትን ደርፍታትን እንታይ ዓይነት ኣገባብ ትጥቀም ንፃዕዳ ኣዝዩ ክብሪ ዝህብ ኣዝዩ ዝና ዝህብ ንፃዕዳ ከም ምስ መልኣኽ ምምስሳል ምስ ፅፈት ምስ ፅሬት ምንፅፃር ኣሎ ንፀሊም ከዓ ምስ ርስሓት ምስ ሰይጣን ምስ ፀልማት ኣመሳሲልካ ምስ ሕማቅ ወይ ድማ

0: ተቐባልና ዘይብሉ ነገር ኣሳኒኻ ምስራሕ ንነዊሕ ዓመታት ዝተሰርሐሉ እዩ። እዚ ከዓ ብማሕበራዊ መራኸቢታት ድዩ ብሜድያታት ብዝተፈላለየ መራኸቢ ብዙሓን ዓለም ሙሉእ ክሪኦ ምግባር እዩ። ነዊሕ ዓመታት ተቐፂሉካ ኣብ ኣእምሮ ናይ ወዲሰብ ብምሕር ምድግጋም ይሰርፅ ማለት እዩ።
1: ሕጂ ምፅዕዳው እዩ ዘሎ ኣብ ሓደ ኣጋጣሚስ ናይ ናብቲ መበቆል ሕብሪ ናይ ምምላስ እውን ናብ ቡኒ ድዩ ክኸውን ናብ ምፅላም ድዩ ክመፅእ ተኮይኑስ ከመይ እያ ክትገብር እታ ጓል ኣንስተይቲ? ኦልሬዲ እቲ መለና ሓንሳብሲ ሓኺኻ ኣልያቶ እያ ኣፃዕድያቶ እያ እቲ ካብ ፀሓይ ክከላኸለና ዝኽእል ባእታ እንድሕር ኣሊኻ ክምለሰልካ ዘሎ ተኽእሎ የለ ኣዝዩ ፀቢብ እዩ እቶም ሓኻይ ምኳ ዝያዳ ተበሉ ግን ኩል ግዜ እንድሕር መፂኻ እንታይ እዩ ተና መመላኽዒ ክንዲ ዝተጠቀመት ጓል ኣንስተይቲ ውሽጣ እንድሕር ዘይፀቢቑ ውሽጣ እተዘይመልክዕ ግን ትርጉም ኣልቦ እዩ። ደቂ ተባዕትዮና ከዓኒ ምልክዕቲ ጓል ኣንስተይቲ ጥራይ ኣይኮኑ ዝደልዩ ብልፅቲ ብውሽጣ እዮም ዝደልዩ። ኩል ግዜ ወዲ ተባዕታይ ብውሽጣዊ ፅባቐ እዩ ዝምሰጥ ህልውናዮም ኦፍኮርስ ግድን ይህልው ብደጋ እውን ዝምሰጡ እቲ ዝበዝሐ ሚእታዊት እንድሕር ርኢና ግን ንሓዳር ዝምነይዋ ንብሉፅነት ዝምነይዋ ንመዋእል ዝምነይዋ እታ ጓል ኣንስተይቲ ግን ብውሽጣ ውርዚቲ ከመዴታታ ምልክዕቲ ብኩሉ እንትና እንድሕር ኮይኑ እዩ እምበር መበቆናታ ሕብሪ ቀይረ መፅያ ናይ ምቕባል ተኽእሎ እንዳ ፀበበ እዩ ዝመፅእ ማለት እዩ። ፅልው እኳ ዳርጋ ንኩሉ ዘይተንከፋ ሃገር የለን ዘይተንከፋ ሃገርን ኣህጉርን የለን ክንብል ኣይንክልና ምክንያቱ ኣብ ኩሉ ኣትእዩ ካብ ግዜ መግዛእቲ ንብላና ባርነት ካብ ኣፍሪቃ ገላዩ ኢሎም ካብ ኣፍሪቃ ክወስድና ከለዉ ክወስዱ ከለዉ ናብ ኣሜሪካ ክእትዎም ከለዉ እዞም ሕጂ ዝሳቀዩ ዘለዉ ብሕብሪ ብኣፍሪቃዊ መበቆላዊ ዘሎም ወይ ፀለምቲ ኣሜሪካውያን ተባሂሎም ተነፅሎ ዘጓንፎም ዘሎ ካብቲ ግዜ እቲ እዩ እሶም ከዓ እቶም ዝበዝሑ ዝሳቀዩ ዝእዋን እዚ ማለት እዩ። ንኣብነት ኣብ ሓደ ኣጋጣሚ ከም ዝተኸታተልና እዚ ብላክ ላይፍ ማተርስ ዝበሃል ምንቅስቃስ ወይ ማዕበል ተላዒሉ ነይሩ እዚ ድማ እቲ ተነፅሎ ኣብ ልዕሊ እቶም ፀለምቲ ኣሜሪካውያን ወይ እቲ ግፍዕታትና ዓበየ ስለ ዝኸይድ ማለት እዩ። ሕጂ እቲ ሕብሪ ቆርበት ዝያዳ ኣብቲ ፅልም ዝበለ እዩ ዝያዳ ኩሉ ግዜ ዝህሰይ ማለት እዩ። እቲ ደ ዋይት ሱፕረማሲ ዝበሃል ኣሎ እቲ ወ ናይ ፃዕዳ ዓብላልነት ዘለዎ እዚ ዓብላልነት እዚ ድማ እንታይ እዩ እሶም ብሉፃት እዮም ወይ ንሕና ብሉፃት ኢና ኢሎም ስለ ዝገዝኡ ነቲ ፀሊም ይሃስ እዮም። ነዚ ከዓኒ ኣበይና ንሪኦ ድሕርና ኣብ ኣህጉርና ኣፍሪቃ ብፍላይ ዘና ምዕራብን ደቡብ ኣፍሪቃውያን ዘለዎ ሃገራት እተን ደቂ ኣንስትዮ ዝበዝሐ ማለት እዩ ኣብኡ እቲ ዝበዝሐ በዚ ዓይነት እዚ ዝሽገራ እየን። ኣብ ሃገራት ኤዥያ ንድሕር ከድና እውን ከምኡ እዩ። ኣብቲ እስያ እውን ብልክ እቲ ኣብቲ ፃዕዳ ንድሕር ኮይንካ ዝያዳ ከምቲ ዓንተ ወይ ዝበልኮ ናይ ብርጅዋ ሂወት ገይሮም ስለ ዝሓስብዎ እሱ እዩ ዝድለይ ቁርብ ኣብዚ እዋን ዚ ኣብ ናይ በዓል ናይ ስሪላንካ ማሌዥያ እንድሕር መፂና እዚ ናይ ምፅላም ወይ ናብናህና ናይ ቡኒ ዓይነት ሕብሪና ምክያድ ናብኡ እውን ይኣትዋ ኣለዋ ማለት እዩ። ኣብ ሃገርና እንድሕር ኢልና ግን ከም ሚርያም ዘሰክፈኒ እዋን እዩ መፂና እየ ዝብል ምክንያቱ እቲ ምጩው ዝኾነ ንብዛ ግርም ዝኾነ መዳርግቲ ኣልቦ ዘይብሉ መልክዕና ማለት እዩ ኣብ ብሙሉእ ብሄራትና ከይድና ከይነጥፎ ብፍላይ ዘናሕና ዘለና ናተይ ወለዶ እየ ክዛረብ ማለት እዩ ዘሰክፈካ እዋን ይመፅ እዩ መልክዕ ናይ ኣዴታትና ተርኢና ሲ ብዘይ ዝኾነ መመላኽዒ እምብዛ ጉሩማት እየን ኣዴታትና ኣባና ምስ መፀ ግን ስክፍታ ዝፈጥረለይ እዋን እዩ ምክንያቱ እቲ ቆርበት ዘይምቕባልካ ምስ ርእሰ ምትእምማን እዩ ዝሓስቡ ኣነ ምክንያቱ እቲ ፅልዋናቱ እንታይነትካ ምስ ዘይትቕበል ኢኻ ቆርበትካ ክተፃዕድዎ ትደሊ ወይ ቆርበትካ ክተፀልሞ ትደሊ ነቲ ንምፅላም ብብዝሒ ኣብ ፀሓይ ብምውፃእ ታን ዝበሃል ዓይነት ኣገባባሎ ብኡ ጥቀምሉ እዮም ነቲ ናብ ፃዕዳ እንድሕር መፂኻ ወይ እዚ ናይ ክላሲዝም ዝበሃል ወይ ናይ ደረጃ ምብራኽ ዝበሃል ዓይነት ኣተሓሳስባ ንዘምፃ ዋልት ስለ ዘለዋና ግን የሰክፈካ ዩ ንዓና ኣብዚ እዋን እዚ ንዓናስ ቁርብ ሻቅሎት እውን ክፈጥረና ግቦ እዩ ኣብ ዝተፈላለዩ ኣጋጣሚታት ክኢላታት ናይ ሕክምና ወፂኦም ዝዛረብኦም ጎስጓስ እውን ዋሃብ እዩ ኣባይታ መፂ ተልካ ግን ከምቲ ዝግባእ ኣየድማዕናሉና ኣለና ሕጂስ ኣብ ኩሉ ዓለም እዩ ዘንፀላሉ ዘሎ ከምዚ ወራር እዚ ስውር ወራር እዩ ኣብ ኩሉ ኣብ ጥዕና ደቂ ሰባት ብፍላይ ድማ ኣባና ብ ደቂ ኣንስትዮ ስውር ወራር እዩ ምስ ርእሰ ምትእምማን ነብሰ ምቕባል ምስ መንነትካ እዩ ዝተሓሓዝ ማለት እዩ ሕጂ ኣባና እውንሲ ፅልኡስ ዓብ እዩ ዘሎ ብዝእዋን እዚ
0: ናብ ሕብረተሰብና ምስ ንመፅ ከዓ እዚ ኣድልዎ ሕብሪ ቆርበት ምናልባት ኣብ ዝተፈላለዩ ኣጋጣሚ ብዝተፈላለዩ መንእሰያት

0: ኣብዚ ዓውዲ ዝነጥፉ ዝተፈላለየ መፅናዕቲ ተገይርዎ እዩ ኣብ መፅናዕቲ ክትዛረብ ፅቡቅ እዩ ብሓፈሻ ግን ኣብ ቃላትና ኣብ መዓልታዊ ንገብሮ ንጥፈታትና ብዙሕ ትዕዘቦ ነገር ኣሎ ብቃላትና ምስ ንጅምር ከምቲ ክበሃል ዝፀንሐ ሕብሪ ቆርበታ ብርህ ንዝበለት ሰይቲ ክስቶ ማርያም እያ ትመስል ፅብቕቲ እያ ይበሃል ንፅልም ዝበለ ከዓ ኣብ ዝተፈላለየ ክስቶስ ፀሊም ከሎ ፅቡቅ ንምንታይ እያታ ፀሊም ተኣቱ ዘላ ከም ኣበር ተሓሲባ ማለት እዩ ስኺ ሕጂ ፀላሚ ክዘለኺ ግድን ቀይሕ ሰብኣይ ክትምርዓውለኪ ምክንያቱ ተወልድዮም ቆልዑት ምሳኺ ንድሕራ ቢሎም ንድሕር ከማ ክምፂኽሲ ፀለምቲ ኦም ክኾኑ ድበሃል ኣሎ ካብ ኣዴታትካ ትሰምዖ ብፍላይ ከዓ ማለት እዩ ለንቅነስቲኣ ክፅልም ኢልካ ይትለኻኸይ እንዲ ክዘለኺ ይበሃል ብሓፈሻ ኸ ዘወር ኣብ ንብለሉ እዋን ካብ ሳምፕል ተወሲድና ወይ ቅምሶ ተወሲድና ካብ 10 ደቂ ኣንስትዮ ክንደይ ይኾና መፀባበቂ መመላክዒ ወይ መብርሂ ቆርበት ተለኻኸን ይጓዓዛ እዚ ኩላ ንኩላትና ሕቶ እዩ ክንደይ ደቂ ኣንስትዮ ኣብ ጎደናታት ኣብ ንወፀሉ ገፀን ተባላሹ ብፅላል ተሰኔን ክኸዳ ንርኢ ብዙሕ ሕቶታት ከላዕለልካ ዝኽእል ነገራት ኣሎ እዚ ከዓ ከም ሓደ ዓብዪ ጉዳይ ተሓሲቡ ኣብዚ እዋን እዚ ኣብ ዝተፈላለየ ኣጋጣሚታት መዛረቢ ዛዕባ ኮይኑ ኣሎ ንባዕሉ ናብተን ፍርያት ዝሸጣ መቀይሒ ፍርያት ዝሸጣ ድኳናት ዘወራብ ንብለሉ ኸ ክንደይ ኣብ መዓልቲ ክንደይ ፍርያት ተሸይጡ ይውዕል ህሉ ዝተፈላለየ ዓይነት በብ ዓይነቱ ናቹራል ፌስ ክበሃል ይፀንሕ ኒው ፌስ ዝበሃል ካሮዋይት ካሮቲን ዝተፈላለየ ዓይነት ዘርዚርካ ውን ክውዳእ ዘይክእል ብብዝሒ ተሸይጡ ክልኻ ክንሪኦ ኣለና ንመርዓ ኣብ ትቀራረበሉ እዋን ሰብ ዝህበካ መሓዙትካ ዝህበካ ሓበሬታ ኣብ ከምዚ ድኳን ብ500 ሸየጣላ ሙሉእ ኣካላት ከተፅሪ ትኽእል ካብኡ ሓሊፉ ከዓ ብመርፍእ ብኸኒናታት ተወሲዱ ኣብ ብዙሕ ኣጋጣሚታት ዋላ ብህዝብን ፖሊስን ን ኣብ ዝቀረባ ግዜ ከምኡ ንክፅዕድዋ ዝወሰድኦ ዘምፃለን ሳዕቤን ውን ንሰምዖ ነርና ብዙሕ ነገራት እዩ ዘሎ ናይዚ ሳዕቤናት ከዓ ኣዝዩ ከቢድ እዩ ንባዕሉ ሓደ ፀቕጢ እዩ ዘምፅእ ስትረስ የምፅእ ምስ ተነውሐቲ ግዜ ንባዕሉ ቆርበትካ እንዳጠፍአ ወይ ድማ እቲ ሜላኒን ዝበሃል ባእታ ካብ ገፅና ምስ ዝእለ ንሕና ከዓ ኣብቲ ፀሓይ ብብዝሒ ወይ ድማ ኣብ ትሮፒካል ኤርያ ንኢኩዌተር ዝቐረብና ኢና ዘለና ኣብቲ ክፋል ናይ ዓለምና እንተርኢና እውን ብብዝሒ ፀሓይ ንረክበሉ እዩ የገድሰና እዩ ክከላኸለልና ኣለዎ ንሱ እንተተኣልዩ ኣልትራቫዮሌት ሬይስ ዝበሃል ካብ ፀሓይ ዝመፅእ ኣዝዩ ሓደገኛ ፀሓይ ኣሎ ጩራ ናይ ፀሓይ ኣሎ እዚ እውን ቆርበትና ኣዝዩ ሃሳይ ክኸውን ስለዚ ብዙሕ ነገራት ሳዕቤን ከምፅኽእል ርእሰ ተኣማንነትና ውን ብዘይብኡ ክኸዳ ዘይክእላ ደቂ ኣንስትዮ ኣለዋ ንምንታይ ኢና ዝያድ ኣብ ደቂ ኣንስትዮ ፀቂጥና ንዛርብ ዘለና ብብዝሒ ኣብ ስለ ዝረአ እምበር ብሓፈሻ ብዓለም ደረጃ ክረአ ከሎ እዚ ኣድልዎ ሕብሪ ቆርበት ኣብ ኩሉ ሕብረተሰብ ኣብ ወዲ ይኹን ጓል ኣብ መንእሰይ ይኹን ዓብዪ ኣብ ሰበይቲ ይኹን ሰብኣይ ኣዝዩ ሓሳይ ነገር እዩ ብሓፈሻ ግን ኣብ ደቂ ኣንስትዮ ብፍላይ ፀቕጢ ክገብር ስለ ዝረአ ኢና ኣተኪርና ኣብኡ ንዛርብ ዘለና ካልእ ከይመስል
1: ለውጢ ኣብ ገዛና እዩ ዝብገስ ነዚ ናይ ኣድልዎ ሕብሪ ቆርበት ነዳዲ ዝኽስክስ ዘሎ ሓሳባት ብዓብዩ ካብ መቕርብና እዩ ዝመፅእ ስለዚ ኣደ ንውላዳ ኣብ ትሕቲ ዝኾነ ይኹን ውላድኪ ፀሊሙ ክትበሃል እንከላ እቲ ምልሶ መልሲ ቀንዲ ኣገዳሲ እዩ እዚ ፀሊም ሕብሪ ዝተናቕሶ ኣለኻ ቀዳማይ ነገር ኣምላኽ ዝዓደለና ተፈጥሮ እዩ ቀፂሉ መንነትና እዩ ድሕሪኡ ውላድካን ውላደይን ኣብ ፀሓይ ሞ ንግበሮም መን ከም ዝፃወር ክንርኢ ኢና ኢላ ተባዕ መልሲ ምስ እትምልስ ከምዚ ዓይነት ብሰባት ዝመፅእ ተፃብኦ ይቕንስ ቀፂልካ ንውሉድካ ብከምዚ ዓይነት ኣተሓሳስባ ምዕባይ ስማዕ ውሉደይ ፀሊምካ ንዝበለካ ኣነ ንጉስ መላኒን ይበሎ መላኒን እንታይ ከም ዝጠቅም ስለዘይትፈልጥ ኢኻ ከምዚ ትብል ዘለካ በሎ ኣይናይ ፃዕዳ እዩ ብዘይ መከላኸሊ ፀሓይ ማለት ሳንስክሪን ናብ ፀሓይ ዝወፅእ ዓቕሚ ስለ ዝሓፅሮ እዩ እምበር ፈት ይኮነን
0: እቲ ምስ ጥዕና ዝተሓዝ ኣርእስቲ ዳኣ ከይክኸውን እምበር እቲ ኣብኡ ዘሎ ኬሚካላት ኣብኡ ዘሎ ዓይነት እቲ ትሕዝቶታት ንቆርበትና እንታይ እዩ ንክሽየጥ ንክብል ተባሂሉ ክዝርጋሕ ተባሂሉ ንቢዝነስ ተባሂሉ ኣብኡ ዘይፀሓፍ ዓይነት ፍርያት ወይ ትሕዝቶ ኣብቲ መመላክዒታት ይኣቱ እዩ እዚ ከ እንታይ ዓይነት ሳዕቤን ከምፃልና ይኽእል እዚ እንዳሓሰብና ኩሉ ግዜ ክንከይድ ኣለና ክነቕሓሉ ኣለና ማለት እዩ ካብ ግዜ ናብ ግዜ ንድሕር ዳ ኣብ ኣካላትካ ትልጥፎ ኮንካ ድሓር ዘይተደለየ ሳዕቤን ኣምፅኡ ከሸግረና ይኽእል እዩ ንሕና ብመንነትና ኩርዓት ኢና ብሕብርና ኩርዓት ኢና ከም ኤርትራውያን መጠን ከዓኒ ከነኽብሮ ኣለና ቀደም

0: ከም ዘለዎ ምቕባል ንነብስኻ እቲ ዝዓበየ ረብሓ እዩ።
1: ሓንቲ ፅብቕቲ ብህሎላ ናይ ማልኮም ኤክስ ዝተባሃለ ፀሊም ኣሜሪካዊ ዝብላ ህተውት እዩ እያ ትብል መን ይምሂርካ ሕብርና ክንፀልእ መን ይምሂርና ቅርፂ ኣፍንጮኻ ክትፀልእ መን ይምሂርካ ዓይነት ጨጉርኻ ክትፀልእ መን ይምሂርካ ብሓፈሻ ነብስኻ ክትፀልእ መን ይምሂርካ እዩ ዝብል እቲ ሓንቲ ወይ ንብሎ ዝነበርና ብመግዛእቲ ዝመፀ ዓይነት ኣተሓሳስባ ንዕና ሃሲና ኣሎ መን ይምሂርና ሕርቢ ቆርበትና ክንፀልኦስ መን ይምሂርና ካብ መጀመርታ ፀሊም ክፉ እዩ ፃዕዳ ብሩህ እዩ ዝበለ ኣሎ ድዩ ኣብ ዝተፈላለየ ኣጋጣሚታት ነቲ ፀሊም ኣትሒትካ ናይ ምርኣይ ነገራት ፀኒሕ እዩ እዚ መን ይምሂርና ተመሊስና ክንሓስበሉ ክንክእል ኣለና ኣብ ዝተፈላለዩ ስራሓትና ብፍላይ ኣብዚ እዋን እዚ ኣብ ዝቀረባ ግዜ ኣብ ዝተፈላለዩ ክሊፓት ኣብ ዝርእየሉ ዝነበርኩ እዋን ኣዝዩ ዝድናቕ ስራሕ ዝሰርሑ ኣለው ስነ ጥበባዊ ስራሓት ከዓ ካብ እዋን ናብ እዋን እንዳበለፀ እንዳተረቃቀ ይመፅእ ኣሎ እናዘናጋዕ ከያኸ ነቲ ሰብ ትምህሮ ስለዚ ኣብኡ እውን ብንጥፈት እንድሕር ድኣ ሰሪሕናሉ ክዕረ ዝኽእል ኮይኑ ይስማዓኒ ኣብዚ ቀረባ እዋን ብብዙሒ መፅሓፍቲ ነመርቕ ኣለና ኣብ ገበር ናይ መፅሓፍትና ንጥቀመሉ ኣሳእል እቲ ምስሊ ንኤርትራዊ መንነት ዝገልፅ ንሕብርና ደተባብዕ እንድሕር ድኣ ተጠቂምና ኣብ መፅሄታትና ኣብ ዝተፈላለየ መፅሄታት ኣብ ዝተፈላለየ ኣጋጣሚታት ኣብ ቅብኣታት እንድሕር ድኣ በቢ እዋኑ እንዳሰራሕናሉ መፂና እቲ መቦቆላዊ ሕብሪ ዘይምለሰሉ ኣብነት የለን ክምለስ እዩ።

0: ተኸታታይቲ ድራማ ሰውን ብ23 ክፋላት ኣዘሚ ትሕሶ መደብና ክትከውን እያ። ክቡራትን ክቡራን ተኸታተልትና ናብኣ ከስክረኩም እየ። ሰናይ ምክትታል።
1: ጥበብ ኣተዓባብያ ደቅና ንደቅና ብምሉእነት እናዕብየሉ ምዕቡል ሜላታት ዘጠቓለለት ኣብ ውሽጢ ሃገርን ወፃእን እትርከቡ ወለዲ እተገልግል ሓዳስ መፅሓፍ ተዘርጊሓትልኩም ኣላ። ፀሓፊ ጴጥሮስ መንግስ። ጥበብ ኣተዓባብያ ደቅና

0: ሓቅኻን ዲኻ
1: ወዮ ዝበልካ ንስ ስድራ ኸይዱ እዮም እቲ ቆብዕ ሓሚቕና ቆልዓ ድማ ተራትና ባህልቲ እዮም
0: ሓለፉኡ ደኣ
2: ኣቦይ ናይ ድሓን ድዩ
3: ድሓን እዩ እቲ ሓሳብ ድሓን መዓልቱ ምስኣኸሪ ትፈልጦ
4: ራይግረ
5: እንታይ ያበረ ንዓይ ነዳየር ተሓስዩም ዝንመን ይኽህባ
6: ጌጋ
1: ወይለይ ወይለይ ወይለይ ኣይከውንን ኢሎም ኸ እንተ በልክዎ ብደፎ ንዓይ ከልዮም ንመን ክብዋ ደልዮም ኢልካ ኣሕምባ ከምኡ የለን
5: ለኸፍከፍ ናይ ማንዛኻ ግንከፍ እንብለካ ኣሎ
1: መትገብሮ ዶ ክነግረካ
5: ግርም
1: ሽማይ ናበይ ዶ ኸይዲ ኣብዛ ዓዲ እንዲ ዘሎ ረኺብካ ዘይተዘራርቡ
5: ኣበይ ስክተርፉ እዩ
0: ዋልካ ዳ ብሕሜት ምውዓል ኣብ ዘይከፈቱ ኮይና ዘላ
4: ኣነ ብርሃዶ ስራዕድ ምባር ድዩ ክንዝ ዘለፋ
5: ኣብ ምንታይ ዝመሰለ ጎበዝ ንጓልካ ምትራፍካ ሰኒፍካ ኣብለካ ኣሎ
7: ብለለይ ይባ ኣንታ ናበይ ከዳ ኣቢሎ
6: ዋ ድዔ ከርክበካ የ ሕለፍ ኢሉኒ ምንዲ ፀኒሕ
7: ኣንታ እያ ሞ ተሓጊዘን ባ ከይ ሃርሞ
8: ኣቦክሲ ንዳየር ንዓይኖም ክሓትሉ ካን ጠርሾም ኒኦም ምሕራ ኢሎሞ
9: እንዳይ ኣብረሃ ኣይፈተውን ኣቕቢፆም
8: ዓይኖም ውን ኣቕቢፃ ያ
9: ብኣምሆ ንዳይር ረኺባ ሕኒን ኒኢላትሉ
1: ሰብ የብላን ኢሉ እንዳኣሉ ዓጀው ዝብል ዘሎ
2: እንኳዕ ኣባይ ሰማዓቶ
1: እንተ ሰምዐቶ ክንታ ክትገብር
2: ኣብ ኢዳ የውዕሎ ብዘረባ ሓለፈሉ በሎ
5: ንስኹም ከለኹም ምኽሚ ጌርካ ሰላም ጌርካ ቤትካ ዝእቱ
1: እንታ ኣቢስና
5: ንስኹም ዘይትብስ ወረሉ
1: ዳይተኸ እንታይ ንኻ ደሊኻ
5: ኣነ ዳየር ኣነ መን ምዃነይ እንተዘይርአኩም ኣይዓነን የብለካ
2: ወዲ ኸፈላኸ
5: ወዲ ርዓኸ ኣባል
1: በ
3: ሰላም ንረኻኸን እዩ
10: ብቐንዱ ዳ ብዓለኻ ትኩም ነቲ ናትካ ራሕሲ ናታ ተወስኽዎ
1: ድሓን ዲኻ
8: ኣዲ ናብ ርሓን ዲኽን ዝልዎ ሳብዝሕክን
10: ድሓን
8: እንታይ ኣለና ዲ
10: ዋላ ደለና ሰይብልና ኣጋይሽ ኣለዉና
8: ናይ ድሓን ግበሮ
10: ድሓን እዮ ኣብቲ ካልእ ከይንለውሶ ሲ ምጥዓም ኣብድና እዩ ዝንለውሶ ዘለና
8: ኣደ ክትዕልላ እንዲኻን ዘይደለኸ
10: ዘረባ ከያዳ እዩ ዓይኖም ጓለ
8: ዕላልከይ ከደክ እንተደሊኻ ከም ፍቓድክን ይኹን
10: እወ ምስ ሰብ ክቐስ ኢል ክትሰሚዐ ዛ ጓለ
8: እሞ ሕግዘክን ረደ
10: ድሓ
8: ፋሉ ደፍዳኣ እንታይ ግበርኪ
10: ዘይሕግዘክን
8: ዳዳ
10: ሕጂ ስወዲአ እየ ከዓ ኣት ዳይ ኣቦ ክደ ዝሰምዕ ዘለኹ
5: ኩሉ ዘረባኻ በፂሑ እየ
1: ብፃኻ ናብ ክትገብር ኢኻ
5: ውንቡር ክንዲ ዝሓተትኩካ ስምቢ
1: ብውብል ኣንጡዶታ ጓላ ኣይበካኒ
5: ኣይገልፎን ይብለካ ኣለኹ ኣነ ዳይር ወደ ርዓይ ኣይኮንኩን ከዓ
1: ግን ስምካ ተሓጠም እዮ ካፍለኒዮሃልዓይ ንጓሊ ንኺብካ ማለት ካብ ዕራይ ጥራም ፅባይ
5: በዛ ስረይ ከርእካ የብለካ
1: ኣ ይበል ኩን በግ ትፈልጥ በሉ ሎሚ ጓላይ ትረኽባ ፅባሕይ ትረኽባ
5: ዘረባይ ከም ጨል ፈልጥ እየ
7: ዳየር ሎም ስካ ነበይ ኣብ ቅድሚ ዓይነ ኣይፀረካን እዩ

0: ባሪኽ እትኽበሪ
1: ተዘይከበርኩ
0: ትልጠጢ
1: ኣርሓ ዓበይቲ ናበልከ ባይታ ክዓወዝድንኸይ ንዶም ዘለዋኸ ኬት ኬት ከንፍር ከተባዊ ኸይጠምተኒ ተዘየለ ግን ንዓቕረ ዘውዕለ ኸውዕለና እዩ ኪራዓኒ ከተባዊ ኸይጠምተኒ ሙሽሙሽ ዓጢነ ኖቦይ ይትረፍሎም ክድሚ ዓይነይ ትንፀይ ዓይኒ ኸይተንፍረሉ ብድሕሪ እውን ሓንቲ ኸይትመ
2: በል ዋዓላ ባ ዋዓላ
3: ሓዝወድ
1: ኪራ ዓይኒ ኸተባዊ ኸይጠምተኒ
4: ብሙሽሙሽ
1: ዓጢነ
4: ከምዚኣ ትሓይሽ
3: እንታይ ዝበለ ሰይጣን ሰሪሮ እንታ ከመይ ከመይ ድኾን ደሎ
2: ዘለካ ፀጊቡ
3: እንታ ኣነ ከዓ እኮ ካሓልፋ መገዲ ምስ ረኣኽዎ ሲ ገለስ ዘልዩሎ ኢለኩ
5: ኣይመፅእንታይ
3: ዝበሎ ውርደት እዩ
6: ኣደ ደኺምክ ዲ ክዳ ጉቦ ኹንኪ
7: እዎ ደኺመ ደኺመ ሽማይ ወደይ
6: ኣይ ከዓ ተደራሪብክንኸውን
7: እወ እንታይ ደኣ
6: እንታይ ዝበሎ ስቱር ምሽብሻብ ዳኣሉ ዝካየድ ኣሎ ዘገርም
7: እዩ ካባ ከምዝኸወሉ መንታይ ምስጢር ኣለዎ እዩ
8: ንዋይ ዘደይ ሞ ዘይትነግርና ዳ
7: ክነግረኩም ዘይነግረኩም ማንታይ ኣለዎ ነግረኩም ከም ትደልዩ
6: ገርሚር ንት
7: ቀንዲ ኢልኩም ክትሰምዕዎ ኢ ከምዞም ደቂ ድሓ ኣይታወኹም
8: ምንጋር ዘይተርፈ ክዓ ሕጂ ዘይትነግርና
7: እንታይ እሞ ከባኹም ዝኽወል ምስጢር ኣሎ እዩ እባ ክነግረካ እንዳኣቦ ካብረሃሲ ዕንፀይ ተብፂሕካ ዶ
6: ጊሓት ክንብገስ ኢና
7: ግርም ዝወደይ
6: ንዓርከተይ ሕድሩ ነቶም ውዱግ ሸውሊኢልካያ ምሕደር ኢለየ ኣሎ
7: ግር ብጊሓትኩም ኪድ ሞ ቅድሚ ፀሓይኩም ግምጥል ትብሉ እቶም ኣዱ ከዓ እቲ መፅዓናይ ተውሕዱሎም ተዕንጨይቲ ብርክት እንተበለሎም
8: ሽማ ሓወት ንካየት ኣለዉ ካ ድዮ
6: ንምንታይ ኸ
8: ከሰኒየካ ኢለየ
6: ንስኻ ስዕያይ ቤት ክጥራይ ግበሪ ከንዛ ዓቕም ደለትክስ ትዛረበኻ
8: ካብኣኻሳይ ምሰነፍኩ ነረ
7: ዋሩ ንዴታ ጓል እንታይ ብገድላ
6: ከምኣ ጌርክ ጥራይ ተስፋስ ንኸ
7: ንፍዕቲ እያ ከምኣ ጌርካ ኣይተሻብ በላ እዛ ጓለይ
6: ኣቦይ ክዳ
7: ዋ ይመፁ ኾኑ እምበር ኣምስዮም እኳ ይፈልጡና ኣብ ገለ ግድታ ኣልዮ
9: ዋና ኮይኑ ድውን ኢሉ እንታይ ኸኹምካ እስኪ ንዓ እንታይ ኸኹምካ እንታ ዳየር ክሳብ ኩንድኡ ዝን ትብል ዘለካ ኣብ ከይ እንታይ ኸኩካ ዝን ኣብ ተይ ተረኸኩካ ዝን ኣቤኣብዚ ቤትካ መፅ ዝን ኢልካ ፀኒሕካኒ እንታይ ኸኹምካ እንታይ እቲ ዘጓንፈካ ዘሎ
10: እታ ዓይኑ
9: ለከ ይማ ዓይኖም ሕራ ኢልሃካ
10: ወይ ሕራ ኢላ ትካ ነቦ ኣነ ያ ዕናልኩ መፂኣ ከምዛ ነብሪ ከምዛ ነብሪ ክትጥሕረኒ
9: እዋይ ኣነስ ኢለካ ንረኮየ እዛ ቆልዓ እዚኣስ ዓይኒ ውጣ እሞንታይ ደ ካብኡ ኸ
10: ማዕዝ ሞ ከም ዝመስ ክንደይ ካ ክትቅርብ ከመይ ኢለጀጀ ፈፂሙ
9: ይተረድአ ኣነ ኮ ነጊረካ እንታ ዳየር ወደይ ግደፍ ኢለካ ኮየ ግደፍ ኢለካ ወይ ዘረባ ኢዳ ክዕብካዮ ኢኻ እምበር እዛ ቆልዓ እዚኣ ከምዚ ገራ ዓይኒ ሰብ ከምዛ ድሞ በቅ ኢላ ተውስእ ቆልዓ እዚኣ
10: ንሓን ሞ ነዚኣ ከይድቅሰላ ድልካ
9: እንታይ ክትገብር እንታይ ካ ሞ ክትገብር
11: እዎ ትገብሮ እንታይ ክትገብር ኢኻ
10: ዓስሚ ኩሉ ነገሮም ከዓ ሽዑ ክክፈልዎ ኢ
9: ንዓይ ይተረኒ እዩ ዘሎ ይተረኒ እዩ ዘሎ
10: ከዓ ፈ የላ

0: ተኸዓዳ ናብ ሳውን በፂሐ ክመፅአ ኢላ ከይዳ ኣላ።
1: ኣነ እውን ሓዲረ ፅባሕናኡ ምኻደ ዶ ወዳን ጓላን ተዘይጣሊለ ያ ኣይ ኣነ
2: ኣብዚ ኩሉ ሲ እንታይ ኣብፅሐ እንታ ክትረኻኹምን ኣኹ መስለኒ
1: ዓስብ ዘረባእን ዘረባቦኣን
2: ኣነ ኮ ገሪምኒ ዘሎሲ ዋላ ኮይ ሕውስውስውስውስ ኮይ ዝብለኒ ዘሎ ኣብቲ ኣብኣምይ ነጊረካ ኣብታ ቤተይ እንዲዕ ከመይ እዩ እንዳርኣያስ ከመይ እዩ ትመዓንጣኹም ታይቲ ነገራትኩም ከይዲ ወሲዱ ናትካ ንስኻኻ ናቲ ወሲድካ በቃ
1: ድፉንዱና
2: ክሰምዑኒ ከዓ ኣለኩም ኣስምዑ ንባ
1: ድፉንሕ
2: በል ንዓናይ በል ኣብቲ ቤታ ቅጫ ገለ ሰነኺታት ኩሉ ኣ ሞ ተመሲሕና ንውዕል ንስኻ ከዓ ገለ ስንቅሕስካ ትኸይድ
1: ይትረፈኒና
2: ይ
1: ሕርቃን ተመሲሐ
2: ሕርቃን ደምሳሕ ኸውን
1: እዎ ሕርቃን ተመጊበ ይብ
2: በልድሓ እንቋዕ በል እዛ ዓይኖምሲ ኣቂድሚ ሰብ ዝኾነ ልዕል ኣቢላ መስሓቅ ሰብ ድርዕ እንቋ የበልሀካ ዓይኖም ወይ ኣብ ርሃልኩም
3: ተሪራ ዘበባ ያር ወደ ሰምዑ ኳድ እዩ ስገ ገዛና ክቆፍ ደደቀኒ ሓዊ ዝረኸባ ነዊት ኮይነ
4: በዚ እውን ከምኡ ኮይኑ ቀኒ
3: ሃይ ባይ ባገድድ
4: ንኸምከ መንገዲ ከመይ መፅኺ
3: ክመፅእ እሲ ንእስረት እኳ ድኻም ዘይብለይ ክኸይድ ከለኹ እዩ ዝከብደኒ
4: እንታይ ዳኣል ክተሸኻኺምከ
3: ኣይ ጎጎ እንዳኣሉ
4: ኣንተ ተኻ
3: ተጠላካዶ
4: ንጎ ንጎሲ ሰሰንኪት ክትመፂ ሓደሓደ ግዜ ዝጥራሕ ክባምፂ
3: ይ እዚ ዶ በዚሑ ክበካዶ
4: ድሓን ድሓን ከምዓሳክርም ፅሞ ብሓደ ኮይና ንበለ በለይ ኺዲ ኣርፊ ያርፍ ኸዲ ተማሊእ እዚ
3: ሕረ

0: በሉ ክስዒት ለ ብኡ ጌርኩም ጥልል በሉ ፀሓይ እንዳ ውዲኣትኩ ወይ ደቀይ ኣቲ ዓይኖም ዓይኖም ጓለይ ታፀብሒ እስ ታፀሒ ንስክተ ታብልያ
1: ጣዕሚ ስዋ
0: ጥዕሚ ሃብኩም ዝሕል ስጉዳ ከውስማ ይኸውን እዩ
1: ኣብዚ ንላዕሊ ጣዕሚ ኣሎ በ
0: ኩም ትፅናዕ ደቀይ ሃብቲ ዝኾነ ዕንፀይቲ ምፅኢኩምና
1: ይ እንታይ ጌርና ዓቕምና እዩ ካልእ ክንገብር እንዲ ዝግባአና
0: ዋይ ጌርኩም እንዲኹም እሞ ንዕዚ ውሽጢ ኣእቲና ንጌራ ክንበልዕ
1: ኣኹም ሓይሽ
0: ወ ፉቅ ሓይሽ ዋ እሞ ብዛያ ንፋስ ርዳእቲ ሓይሽ ንዕናይ ሓይሽ ውሽጢ ንዕዞም ደ ንዕቶም
1: ኣብዚ ፅቡቅ
0: ኣብዚ ንፋስ ሓይሽ ዳ እንጀራ ባክትበልዖ

0: ስልጡ ወይ ዓይኖም ጓለ እዩ
1: ኣነ ነዚ መደብ ሓሰርከኹም
0: ብበረኻ ውዒልኩም ኣና ከምዛ ዝብለካ ዳሕድሪ ወደይ
2: ብልዕዩ ዝበሃል ፀጊበ ዝበለ ብላዓይ ትበሎ
0: ሪሕድ በለ ከዓ ትባዓይ ትበሎ ይነገሩ ብልዑ እንታኻ መጣዓያ ከም ጌርኩም ብልዑ
2: ያኹምጥዕሚ
0: ሃብኩም ዞም ደቂ ብልዑ
2: ብኣሙ ኸ ነቲ ዳየርሲ ኣብዛ ሰሪኦ ክሳብ ሸይን ጌራ ድህላጡ
0: ዋይ ከመይ ድያ ኩርዓትኒ እዛ ጓለይ
2: ተወርዓዎ
0: ከመይ ድያ ፀባስትያትኒ እንቋዕ ደ ኣብዛ ርእሱ ሪያ ዓይ ኣበቕለቶም ዘይደምና
2: እተወትናባፍግም ኣቢላቶ ኣይ ፀጊቡን
0: ትደም ይፈርሖ ትደም ይፈርሖ እምበር ፀጊቡ
2: እሳስዎ
0: ኣይዳ ሓያ ንፍጠረሉ ኣንታ ብልዑ ዶ
2: ንበልዓለና
0: ሽማ ብላዕ ብያኸ ትኸምኩም ዳኣልኩም ብፅፍርኹም ትሕዝዎ ስኻ ይተሓዘ ብላዕ በሉ ኣነ ገታር ናብራ ከይበላ ከሎ ኣመተይ ድዕየ ኣለና ከምዓዩ ከይደ ኣለኹ ብልዕዞም ደቂ
2: ኣመታ ዘምፅኦም ከዓ ይከኣላን እዩ
0: ኣይከኣላን በሊ ዝበደለ እንዳርእኺ ዓይኖም ጓል እዩ ባዕልኸ ቡንጎርሎም ይኣብዑ እያ ብልዕ ዝገዛዛ ጓል ብልዑ
2: ዘላኣለና ከምኡ ገርኩም ከይዝዛራረቡ እዚ ኢልካ ፅጣታትና ከምኡ ዲናኩምከም ድሓ ይ እንታይ ዳ ባር ወደ እዚ በበይንኹም እሞ ትብልኹም ይበል ይባዕ

0: ወይና ንሓና ውዕልኪ ኣንቲ ድማ እናሓረስኩ ከለኹ ዕርፊ ተሰይራትኒ ሞ እጅስ ድሓኒእቶ ወደ በይ ካሕሳ ሂብኒ ሞ ፍትን ኣቢለስ ሓንቲ ፅምድ ኣቢላ ክሓድር ንሓዛ ኸሲ ኣካ ንሓሞት ተዓዲላ ኣብት ኣብት ስብእና
1: ኣንበሲት ከኣ
0: ሰብኣይ ሙሉእ ክጀጁሲ ኣካ ንርኢና
1: ኣይረድ እንታይ ደብሃል እዩ
0: ኣይ ሓፍር እንታይ ደልቡ ኣለዎ እዩ መሰቡኡ ክናሓና
1: ዋይ ዘምህረትካ እንታይ ደለዎ እዩ ካብ ውሽጡኮ ጋንጋ እዩ
0: ሓራም ሓራም በሊ
1: ሙሒድ ኣናበይ ገጽካ ኢኸ
0: ወሁ ኣንቲ ንቤተ እየ ክብለኩ ኣለኹ ግዳ ክነግረክንዶ ኣብዞም እንዳኸፈላ እንዲ ዓንተ ወይ ተዛዊረ ነይረ እዘና ንስተዓድናሲ ድሓ ንዲ ኣብኣብሻ ቅድስቲ ኣደይ ምልእተ ኣብ ዓመተሲ ቁርዲድን ቆርበትን ኮይነን ቀኒ ብድሓን ንዲ ኣንቲ ጎፍ ብዝበላንሲ ክለዋ ውሳ ይርክበለ
1: ብድሓነ
0: ኣንቲ ታይ ፈሊጠልክኒ ኢኺ ክለዋ ውሳ እውን ጎፍ ፊለና ኒአን ዘለዋ ከምዚ ዓይነት ሕሩጭ ኣይተራእ
1: ኣንታ ዘምረ ክለውሳ እየ ምምርታይ ዳ ክበር ዓይ
0: እዚኣ ሳስሒቓትኪ
1: ተስሕቕዎ
0: እቲ ወዞ ጎበለ ክውስኽኪ ምስኦም ኮይኑሲ ጉሪምግጅም ክብል ይቕኒ ዘሎ
1: እዚኣ ስውዒቲ ውርኣያና ዓይነ ሰብ ዓይሲ በፅሕትን ኣንካ የበፅሕኳ
0: እምበኣር ኣነ ይሂበኪ በል ውሰድ እያ ውሰድ እያ ተቐበል እያ ንዓይሲ ተኸወለትኒ
1: ካበይ ካበይ ከ ኢኻ ትረኽቦ
0: ዋዕ ኣንቲ ግደፍኒ ዶ ዘምህረት ምዃነ ኣይትፈልጥን ኢኺ ንዓይ ወረ ሓሊፋትኒ ማለት ንሓረስታይ ክረም ተሓሊፍዎ ማለት እዩ
1: ዶ
0: ወ ከድና በል
1: ኣንታ በለይ ቃንዓልካ
0: ኣ ተላይ ምስ መሳርዐይ ዘም ዕርፊ ንህብሉ ዘለዎ
2: ኣደም ባዕሉ መልዓል ነገር ሲ ሕዚ ሓሰሩ ተቃፂሎ ካ ሞንታይ
3: ይኑ
4: ዓዱ ልዑል ከብላይ ባሓንተ
5: ታመን ሓስና ሕጂ መንገዲ
6: እንዲያረኺባኣንታ ኣንታ ሃማይ ዝበልኹም ዓዲ

0: ዓዲ ተባሂልኩምስ ሓሰራይ ናዲዱ ከሎስ ደቂሽኩም ተዓድር ኣለኹ ወንታ ከመይ ከመይዚ ዋንታ ተባሃልኩም ክትደሊ ዘለኹም ኣንቱም ዓዲ እንታ ናበይ ሃረው ክብል እንታ ሸረው ዶ ክብል እንታ ኹንኩምም ኣንቱም ዓዲ
1: እንታ
0: ዝግልበት ገልቢጥኩም ዝህረድ ሓሪድኩም ናይ ብሓቂ ዘይትብሉ እቱም
2: ሰባትኣቶም
0: ሰባት ተገልቢጥ
2: ስዓኑ ወየበርሀ ሓሰር ካብ ምቅፃሉ ዓዲ ቀሲኒ ሓደረ
0: ከበረ ሓምሓሙ በረ ይሃርም ኣሎ
3: ኣታታኸኾንካኣታሓንቲ
0: ዶ ክትነግሩኒ እንታ ነገሩን እንዶ ኣበይ ከም ዘሎ ሰብዚ
2: እንቱም
0: ሰባትረክበስ ከመይ ኮኑ
3: ንዘረባረባ ከትብሉ ዘለካ ክሳር ክሻር ትሒዞ
2: ርግምበልቅድም እዚ ሓሰር ካብ ምቅፃሉ ሕዩ እውን ብናትካ ሓሰር ምቅፃሉ ተሓጎሰ የለን
0: ሓቁሎ
2: ማዓፀ ቤት ከፈተ ቀሲኑ ዝሓደረ ሰብ የለን
3: ሓቁሎ ሓሰርካ ንዲዱ ደቂ ዝሓደረ የለን ራይዱ ከፈደ
0: ኣሜን ግን ሓቂ ክትከውን ኣለዋ እዚያ እዚ መርከም ላዕሊ ላዕሊ ኣይትግበርዎ ውሽጡ ውሽጡ ትብሉ ዝበርሀስ እንኳዕ ገበረ ግምጥር ይበልኳ
3: ትብሉኣዲ
4: ስኽሊ ዝሓድር የልዎ እቲ ፀገምካ ፀገምና እዩ ገለ ተጋጠመካ በዓልና ኣለና
2: እዮ
0: ኣጋጢምኒ እዳልኩ ተጋጠመካ ኣጋጢምኒ ኳይ
4: በርሄ ስምዓና እሞ ስማዕ ሞ በርሄ እዚ ዝብልካ ዘለዉ ኩሎም ሓቆም እዮም ሓሰርካ ተቃፂሉ ዝደቀሰ ሰብ
2: የለንእወ ተካለይ ተሓዲሩ
4: እወ ገባር ክፉእ ንኣ ይፈለጥ እምበር ጉቡ መቕፃዕቲ ክወስደሉ እዩ
2: ወሰዱወስኽፋ
4: ይበልካ
0: ኣሜን ኣሜን ደጋጋምኩ
4: ሓሰርካ ተቃፂሉ ድማ ብኸመይ ንመልሰልካ ብኸመይ ንሕወካ ንዓዲ ይምልከእሞ
0: ደጋኪንኩም ኣህበሉለይ ላዕሊ ላዕሊ ትግበርዎቱም ዓዲ በጃኹም ኣራኽቡኒ ዶ ፅባሕ ከመይከ ኣብራኸይ ኮ ኩር ትመንስ
4: ሰብከመይ
0: ላይ ድቅስ
3: ኣለዓዲግደፎወዲ
0: ዘውጎ ወዲ ዘውጎ ትዛረበ ዘለካ ኣስተውዕለሉ ወዲ ዘውጎ
3: ኣይፈጥኒኣኸሃቡኒ
0: ድልያትኩም ግበሩ ናይ ደቂ ሸ ዝሓድርካ ይመስለኩም እዚ ሰብ እዚ ዝሃብኩም ሃቡኒ ክርከብ
2: ኣለዎሂወድሕሪ
0: ሓሰር ፅባሕ ብክርኩዕቲ እዝናይ ባህረ ክደቕድቐለይደቂ ሸ ዝሓድር
3: ዘለኹእዚ
0: ሰብ እዚ ኣብ ኢደይ ካብኣተወ ከይረኸብክዎ ኣይድቅስኒ ምሕፅን ኣስተውዕል እዚ ሰብ እዚ ኣብ ዓዲ ኣይትሸጉጥዎ
3: ኣታሸጉጥዎ ዝኸለ ሰብ
5: ከመይ ዝበለ ሰብ እዩ
4: በሉዙ ኣየደቅሰናኒ ኣየደቅሰናኒ ኣቱም ንስኻትኩም ነዞም መንእሰያት ሒዝኩ ዝገበርኩም ጌርኩም ፍሒርኩም ፈርፊርኩም ርከብዋ እዛ
3: ጉዳይእወህውህ ክየድልዮን እዩ ርግኢልካ እዩ ዝሕዘበሉ
2: ንኸይ ድሞ ባዕሉ እቲ መንገዲ ካ ክመርሓና

0: ናትራን ናብ ምክትታል ዝውዓልኩም ክቡራትን ክቡራን ተኸታተልትና ትሕዝቶና ኣብዚ ክንዛዝም ኢና። ኣብ ቀፃሊ ብካልእ ትሕዝቶ ኣብ ልክዕ ሰዓት ክኸውን ምረኸብና ክቐርብ ዝውዕለ መደባት ድማ ገለ ሓሳባት ሓበሬታ ከምኡውን ሓዱሽ ሓሳብ ረኺብኩም ሉ ክትኮኑ ተስፋ ይገብር። ኣብ ቀፃሊ ክሳብ መደባትና ናባኹም ነብር ማለት እዩ። ናትኩም ርእቶ ሓሳባት ነቐፌታ ኣገዳሲ እሞ 12247 ናይ ስራሕ ቴሌፎንናዩ ክደውልልና ክንቅበለኩም ከነእንግደኩም ንድልዋት ኣለና። ምስ ሰኣላይ ሓብን ሃብቶም ብምዃን ኢና ሰብ ዝመፅእ ሰሙን ይበለና ሰነቅነ
1: Gabamanai

0: እውን ካብ ቀደሙ ጨላእን ደቂ ኣንስትዮ ይፈርሐን እዩ። ምክንያቱ ምዑታት እየን ጨካናት እየን ኣይማርኻኻኒ ንቐትለኻይን ገለ ዝብል ኣብ ግንባራት ዘረባ እውን ስለ ዘሎ ናይ ደቂ ኣንስትዮ ኣሃዱ ቆይሙሎም ዝተባሃለ ተባዚሑ ሓይላ ሓደ ሓይሊ ጥራሕ ዘይኮነ በጠሎነታት ናይ ደቂ ኣንስትዮ ዕጡቃት ኣለዋ ተባሂሉ ኣብ ፀላኢ መዓትራዕ ድ እዩ ፈጢሩ
1: ኩሎም ክሪኦ ከለና ዝተዓፃፀፍ ታሪክ እምበር ንድሕሪ ዝምለስ ወይ ዝሕፍር ታሪክ ትረክበሉ ኩነታት የለና ኣብ ህዝብና
0: ኩላትና ኣዴታት ኣጣል ዝሕልዋ መሲለን ዝገሻ መሲለን ዝቀብራ መሲለን የን ናይ ፀላእ ሕበሬታ ዘምፃ ነይረን ዝተካየደ ቃልሲሲ ክሳብ ሕጂ እውን ንሳተን ምስ ውድበን መፅአን ቃልሰን ይቕፅላ ኣለዋ ስምራ ኣለዋ ዝኸድኦ በቲ ዘለዎ ደረጃ መራሕቲ ጉጅለታት ኮይነን ሓለፍቲ ንኡሳን ጨናፍር ኮይነን ባይቶ ኮይነን ይሳተፋ ከም ዘለዋ ክገልፅ ይደሊ ማለት እዩ
2: ኣብተን ወዲብ ክንዘፍረክንአን ደቂ ኣንስትዮ ገለ ኣብነት ዝኾና ምስ ገለ ፍሉይ ያበርክቶአን
3: ሕራይ እዚኣ ሕጂ እቲ በቢ ወገን እኳ በትን በትን ይግለፅ ኣሎ ትገሊኡ እቲ ሓፈሻዊ ግ እንታይ እዩ ኣብዚ ናይ ብሓቂ ኣፀጋሚ እዩ ምክንያቱ እተን ደቂ ኣንስትዮ ኣብቲ ሓደ ከባቢ ኣብቲ ሓደ ከባቢ ሓደ ሓደ ታራይ ኮነን ዘለዎ ግን ንስኻ ዘይትፈልጠን ዝያዳተን ካልኦት ንስኻ ተጠቕሰን ዘበርከታ እውን ክህልዋ ክእላ እየን ሕጂ ኣብዚ እቲ ምዝላልን እቲ ገለን ክህሉ ስለ ዝኽእል እቲ ሓደ ክልተ ንሕና ክንጠቕሶ ንኽእል እቲ ገለ ኩላህና ዝተዘራረብናሉን ዝዘከርናዮን ኣነ ክጠቅስ እየ ኩላህና ስለ ዘለና ግን እቲ ገለገለ ድተጥቕሰሎ ድተረፈ ዘሎ ከዓ እቲ ካልእ ክምልእ ስለ ዝኽእል ኣነ እተን ኣቕሪበየን ዘለኹ ንሳተን ክገልፅ እየ ማለት እዩ ሕጂ ኣዴታት ናይ ክሩር እዛ ገብርኤላ ተጋዳሊት ክፍሊ ህዝቢ ዝነበረት ኣብ እቲ ንሳ ትስዋኣሉ ኣብ ድብያ ገይሮም ወደ ገባ መፅኦም እዮም ኣብ ተኣፍጊ ዓዲ በለስ ፀኒሖም ገብርኤላ ተሰዊኣ ገብሪ ህይወት ተማሪኹ ሓንቲ ዝነበረት ካልእ እውን ከምኡ ንሪኢ እዩ እዚ ሕጂ እተን ኣዴታት ኣብ ቅድሚ ዓይነን ስለ ዝረኣያ እታ ጓል ኣንስተይቲ ንርእሲኣ ኣኽብሮትን ፍቕርን ኣብ ልዕሊኣ ስለ ዝነበረን ዓመት ዓመት ኣብታ መዓልታ ዝክርና ግበራ ቀፃሊ ክስታይ ዝገብርኣ እዚ ሕጂ ንባዕሉ ነቲ ናይ ደቂ ኣንስትዮ መስዋእትስ ክብሪ እዩ ኢለ ስለ ዝገመትኩ ሕጂ ንሳተን ተን ክስታያት ካልእ ኣነ ኣዴታት ናይ ዓላ ብፍላይ ደይ ለምለም ኣነ ክጠቅስ ኣደይ ለምለም ሲ ዋላ እኳ ብዝተፈላለዩ መንገዲ ትግለፅ እንትኾነት ንሳ እቲ ገዝኦም ፍሉይ እዩ ነይሩ እንታይ ማለት ኣነ ተጋዳላይ ቀትሪ መፅእ ምሸት መፅእ ካብ ሰሓርቲ ፅልማ ሰጊሩ መፅእ ብበዓል ፀሮናታት መፅእ እዚ ኩሉ ታገዝኦም ጫፍ ምንባራ ንኣድረሶ መንገዲ ስለ ዝነበረ እቲ ማእከላይ ቤት ፅሕፈትና ከዓ ኣድረሶን ዓሊ ገደን ስለ ዝነበረ ናብኣ ዝኸይድ ሰብ ዝሓልፍ በታ ገዝኦም ሓሊፉ በቲ ዝመፀ ኣብ ዓሪፉ ኸይድ ብበዓል ዓድረሶ ዓሊ ገደ ዝመፅእ ከዓ ኣብታ ገዛ እዩ ዝዕርፍ ብፍሉይ ሕጂ ኣብዚ እንታይ ይገብሩ ነይሮም ንሶም ኣድጊ ተፈልዩ ማይ ፊስቶታት ይመልእ ዕንጨይቲ ካብ ደገ ይመፅእ እቲ ዝስንከት ኣብቲ መጀመርያ ነረ ንኣ ሓገዝቲ ተጋሩ ኣብ እንዳቦይ ህብትዝጊ እዩ ነይሩ ኣብ ገዛ ንሳ ዘላቶ ማለት እዩ ድሓር ምስ በዝሐ እቶም ዓላ ተዘራሪቦም ካብቶም ሓደ ኳደረ ኣብቲ ገዛ ኮፍ ይብል እሞ እቲ ኳደረ ካብቲ ከባቢ ዘሎ ገዛውቲ በብሬጋ ዝበፅሖ ኣኪቡ ነቲ ዝመፅእ ተዓንጊሉ ክኸይድ ከም ዘለዎ ይገብሩ ነይሮም እዮም ኣብዚ ሕጂ ንሳ ኣብዚታት ናታ ኣላይነት ናታ ተወፋይነት እንተዘይሉ ኣብ ገዛኣ ኣይገበር ክትብል እውን ትኽእል እያ እቲ ናታ ትገብሮ ዝነበረት እውን ደጎ ተብሎ እውን ምኽኣለ እሱ ጥራይ ዘይኮነ ያደይ ዝበሎም ሕጂ ሓደ እቲ ምስጢራዊት እያ ምስጢራዊት ምዃና ዝኾነ ይኹን ነገር ኣብቲ ገዛኣ ዝተዓቀበ ወይ ዓይና ዘረኣየቶ ንሳ ንሰብ ኣይትዛርብን እያ ንኣብነት ሓደ ተጋዳላይ ኩናት ነይሩ ኩላህና ዝተሳተፍናዮ ኩናት እዩ ሕጂ ዘይፈለጥናዮ ሓይሊ ብበዓል ኣፈልባ ገይሩ ስለ ዝመፀ ኣይከኣልናዮን ሕጂ እንታይ ኮይኑ ከዝልቕ ኣለዎ ተባሂሉ በቢዝነበርናይ ክነዝልቕ ከለና ኣባል ዞባዊ ሰራዊት ንሱ ክመፅእ ከሎ ክዝልቑ ከለዉ ኣብ መንገዲ ስለዝተወግአ ኣብ ከብዱ ስለ ዝነበረ ኣብታ ገዛ ተፀጊዑ ሓዲሩ ንከምስ ኮነ ናብታ ገዛ ይመፅእ ሽዑ ከዓ ፀላእ ስለ ዝመፀ ብምሉእ እቲ ህዝቢ እዩ ዝወፅእ ዋላ ደይ ለምለም ንላዕባላ እውን ኣብቲ ገዛ ኣይነበረትን ኣብቲ ጀርዲና ኣበረኻያ ትኸይድ እዚ ወዲ ኣትዩ ነታ ኣብታ ገዛ ዝነበረት ካኣትዩ የብላ ከመይ ጌርካ ምክትኣቱ ክረኽቡኻን እዮም ድሓኒ ኢሉ መፂኡ ኣደቂሱ ኣውፂኦም ኣብታ ደገ እንደገና ኣዳጊሞሞ ማለት እዩ። ሕጂ ተመሊሳ ምስ መፀ

ትንሳ ንሕና ኣብ ርሑቕ ኢና ነርና ንሳብ ቀረባ ስለ ዝነበረት ተመሊሳ መፂኣ ነቶም ዝሓልፉ ዝነበሩ ሓግዙኒ ኢላ ገለ ዝኣብያ ሰብኣይ ነይሩ ንኣብነት ፍሉጥ ስለ ዝነበረ ክትገልፆ ይደልየትን ኣብ መወዳእታ ድሕሪ ናፅነት ከይትበኣሱ ኢለ እምበር እከለክ እዩ ነይሩ ኢላ ነጌራትና ነቲ ዝነበረ ተጋዳላይ ከዓ ኮቦርታ ናይ በዓል ቤታ ኣልዒላ እያ ብኣ ገይሩ ተጠቕሊሉ ሒሳ ምስኣ ዘላቶ ቀቢሮ ሞ ብኣ ኮቦርታይ እንዳለ ሰብኣያ መዓልቲ መዓልቲ ይጭቕጭቓ ኣይፈለጥኩን ወሲዶም ምኾነቶም ኣብ ዘዳሓደሩ እንዳበለት ትኽሉ ንዓመታት ክሳብታ ናይ ስዋኣት ምእካብ ዝኸውን ኣፅኒሐቶ ካልእ ሳንጣ ነይሩ ሳንጣ ሕጂ ገንዘብ ዝመልአ እዩ ናይ ክፍሊ ገንዘብ እዩ ሳንጣ ገለ ክገብር ኢሉ ምስ ኣተወ እቲ ሳንጣ ዝሓዛፍታ መንደቕ ገይርዎን ንሱ መፂኦም መፂኦም ዝተባሃለ ስቂኢሉ ይቕፅል እታ ሳንጣ ብኣ ተረሲዓ ሕጂ ሰራሕተኛታት ነይሮም ኣብኡ እንዳበይ ካብቶም እንዳበይ ሂብቲ ዝገይ ሪኦም ኣደይ ለምለም እዚኣ ንህተለ የብልዎን እወይ ናይ ኣቦኹምን ድዩ ትብሎም ዋይ ናይ ወረቀት ሲ መስልን እዩ እዚ ገንዘብ እዩ ዝመስል ኢሎምን ዋይ ካበይኩም ፀቕኹ ንድኡ ገንዘብ እዚ ዚ ናታትኩም ፀብፃብ ዝገብረሉ እዩ ኢላ ኣእትያታ ንገዛ ነቲ ብኣ ዝነበረ ቤተሰባ ኤርትራዊ እዩ ንዕኡታይ ትብሎ እዚኣ ሲ ከም ገለ ጌርካ ውፃኢ እያ ትብሎ ከብዲ ውፃእ ትሒዝዎ ፍርሒ ርኢ ምስ ኣበለቶ ዋይ ግደፍዎ በልስኻ ዝተረክቦም እኳ ባዕልካ ኢላ ብምሸት በዕላት ሓንጊጣ ንኒዮ እግሪ ኣፈልባ ስፈራጣል ከይዳ ካብ ስፈራጣል ትፈልጦም ቤተሰባ ኣዝማድ ኣሕሞት ሞታ እዮም ካብኦም ፀዊዓ ንሶም ሒዞማ ተተሓሒዞም ፀርግያ ስጌራ ኣብታ ዝብፅሕ ኣብፂሓታ እጂ ናይ ኣደይ ለምለም ኣነ ብዙሕ ነገር እዩ ዘሎ እሱ ብኡ ክስታ ክንገብራ ንኽእል ኢና ማለት እዩ ካልእ ኣደይ ድሃብ መሓመድ ዝበሃላ ኣብ በዓልቲ ፀሮና እየን እዚአን ኣብ ገዝአን ንብረት ናይ ተጋደልቲ ዝዕቀብ ኣንደር ዝነበረን ዝያዳ ኣለዉ ክውስኩት ኮይኖም ይውስኽሉ ግን ንሰን ሓንቲ ካብተን ምስጢር ናይ ውድብ ዝዕቅባ ንብረት ናይ ዕቅብ ዝውድብ ዝዕቅባ ኣደ ነረን ማለት እዩ ሓንቲ እውን ትንስአ በለው ትበሃል ኣብ ሰሓርቲ ኣብ ወሰን ፅርግያ ሻህ ተፍሊሓ እዚኣ ሕጂ ነቶም ወተሃደራት ዝመፁ ዝነበሩ ወዲባ ክስልሙ ከም ዘለዎም ተሰማሚዖም ናይ ሲቪል ክዳውንቲ ካብቲ ዓዲ ኣምፂኣ ንዕኡ ክርክደኑ ከም ዘለዎም ገይራ ከዲና እቲ ብረቶም በዕላት ሓንጊጣ ናብ ትዝምልከቶ ክፍሊ ህዝቢ ከም ዝርከብ ገይራቶ ኣደይ ፋጥና ከንቲባ በሽር ዝበሃላ ፀሮና እየን እዚአን እውን ልክዕ ከምኡ እዩቲ ናይ ብርእቲ ምስጢር ናይቲ ውድብ ሲ ምስቲ ኩሉ ቦታታት ብፀላኢ ምኽባቡ ብጀካታት ትሰርሓላ እንተዘይኮይኑ ንሳ እውን ናይ ኣባላት ዝርዝር ስዮም ብሽም ዝንበብ ጌርካ ይትገብሩን ኢኻ ብኮድ እዩ ዝግበር ሕጂ እታ ሒዝንያ ንንቀሳቀስ ንሕና እታ ብኮድ ዝተገብረት ዝሓዘት ወረቀትናን ታሳንጣናን እንተዘይኮይኑ እቲ ካልእ ኩሉ ንብረት ኣብቲ ህዝቢ እዩ ዝዕቀብ ህዝቢ እዩ ነዚ ኩሉ እዚ ዓቂቡ ሳንጣና ኩሉ ፀብፃብናን ገሌናን ዶኩመንትና ብረትን ገለን ኩሉ ዝዕቀብ ኣብቲ ህዝቢ እዩ ሕጂ እሱ ስለዝኾነ ገለ ዘና ኣንስቲ ንጠቕሰን ዘለና ካብኡ ብዙሕ ዘወፈያ እየን ንብለን ዘለና ማለት እዩ ዝገሃርያን ቦይቶ ሕጂ ንባዕላ ኣብዝላ ኣብቲ ገዝኦም ዓብይ ኣንደርተ ገይሩ ናይቲ መስርዕ ብምሉኡ ኣብኡ ዝቕመጥ ነይሩ ናይ ካልኦት እውን በቦ ወገንካ እቲ ክነቕምጥ ከለና ንብረት ንኣብነት ክፍሊ ህዝቢ እምንቲ ኣኢሎም ኣባይ እንድሕር ሓሲቦማ ኣባይ የምፅዎ ካልእ ኣባል ከዓ ናይ ካልኦት ክፍልታት ከዓ ልክዕ ከምኡታናትካ ይፈልጣን እዩ ግን እምንቲ ኣኢሎም ስለ ዝሓስቡ ካልኦት እውን ንባዕሉ ከዓ ዘእትዉ እውን ነይሮም እዮም ኣብ መወዳእታ ሕጂ ፀላኢ ጠርጢሩ ብካበቲ ንጥፈት ናቶም ናይ ሰብኣይን ስበይቶም ክልቲኦም ንጥፋት ስለ ዝነበሩ ትገዝኦም ሓዊ ከም ዝቃፀል ኮይኑ እቲ ንብረት ግን ዋላ ሓንቲ ከይኮነ ተረኪቡ ማለት እዩ ብኣካል በዕላ ብዝላ ሓዳስ ትበሃል ጓል ዳብር ኣላ ንሳ ከዓ ልክዕ ዓብዪ ኣንደር ናይ ዞባ ኣለዎ ባዕሎም ክውስኽሉ ይኽእሉ ንሳ ሕጂ ኣብቲ ገዛኣ እዩቲ ዓብዪ ኣንደር ተገይሩ ከም ንቡር ዝኾነ ገዛ እዩ ዝፍለጥ ግን ዓብዪ ኣንደር ተሰሪሑ ብስርዓት መንደቕ ተነዲቑ ገለ ዘበለ ንብረቶም ዝዕቀበሉ ቦታ እውን ነይሩ እዩ ማለት እዩ ኣነ ኣደይ ሃዋርያት ዓላ ዓንቲ ወይ ዝገልፃ ዝነበርኩ ኣብዚ ናይ እቶም ቀዳናብዚ ናይ 1970 ህዝባዊ ሓይልታት ዝመፅሉ ተበርክቶ ዝነበረት እየ ድገልፅ ነይረ ንሳ ሕጂ ሓደ ኣባል ውሃዮ ጥራይ ዘይኮነት መራሒት ጉጅለ

እንታይ ንገብር ነርና ተን ዋህዮታት መጀመሪያ ወይ ነጋሽውን ተጠቅሶ ነራ ካብ ዋህዮ ናብ ጨንፈር ናብ ዝለዓለ ደረጃውን ትብፅሖ ኢኻ ሃዋርያት ሕጂ ሓደ ካብ ሓረስቶት ሓንቲ ካብ ደቂ ኣንስትዮ ጌርካ ሓንቲ ጉጅለ ናይ ሓረስቶትን ናይ ደቂ ኣንስትዮን ኣብቲ ዝለዓለ ደረጃ ናይቲ ወረዳ ንቆመት ነይራ እያ ሓዋርያት ሓንቲ ካብኦም እያ ኣብ ናይ ገስጓስ ከመይተው ነይራ እያ ኣብ ናይ ዕጥቂ ሽማግለ ኮይና እውን እታ ተሪራ ካብቶም ክስለፉ ኣለዉ ዝግብኦም ክስለፉ ኣለዎም ኢላ ተሪራ ተቕርብ ዝነበረት ኣደ እያ ካልእ ኣብ ናይ ንብረት ምዕቃብ እንድሕር መፂና ናይቶም ቀዳሞት ዓብ ሳንጣ ዶኩመንት ድሓዘ ክሰግሩ ከለዉ ስለ ዝፀገሞም ኣቐምጥ እየ ኢሎማ ኣቐሚጣ መሬት ፍሒራ ንእዲ ሰሪሓ ኣብ ልዕሊኡ ቆፎታት ገይራ ኣብቲ ቆፎ እኽሊ መሊኡ 10 ግዜ ዋላ ፀላእ ይምፃ እቲ ገዛ ይፈትሽ ተንቆፎ እዩ ዝርኢ ተንቆፎ ከዓ እኽሊ ዝሓዛ ስለ ዝነበራ ኣብኡ ሕጂ ከምኡታት ናይ ንብረት ምዕቃብ ነይርዋ እዩ ካብቶም ቀዳሞት ዝተረፉ ተጋደልቲ ግዜ ሓደ ዝተወግአ ነይሩ ኣብዚ ናይ ቦለስቶ ተወጊኡ መፂኡ ዋላ ሓንቲ ክገብሩ ወይክእሉን እዮም ሽዑ ከዓ ፀላእ በትን በትን ስለ ዝመፆም ኣብታ ገዛ ገዲፉ ሞ ከይዶም ኣብታ ውሽጢ ንሳ ማይንጮውን ጌራ እናሓፀበት መድሃኒት ካብ ደቂ ኣምሓረ ከይዱ በዓል ቤታ እናምፀአ ተሓኪሙ ናብ ብፀቱ ክሕወስ ከም ዘለዎ ተገይሩ ተላኣይኹም ዝመፁ ዝነበሩ ኣብ ብፍላይ ኣብቲ መጀመርያ ኣብ ገዛኣ 10 መዓልቲ 3 ሰሙን ኮፍ ዝብሉ ኣብ ውሽጢ ጌራ ሰብ ከም ዘይርኦም እቲ ገዛኦም ሲ ነቲ ኣፍ ደገ ሕጓ መብዛሕትኡ ግዜስ ብድሕሪት ኢኻ ትገብሮ ናቶም ግን ብርቱዕ ገረብ ዝነበሮ ስለ ዝነበረ ብጎኒ እዮም ከፊቶሞ ብጎኒ ከፊቶም ኣብኡ እቶም ክመፁ ከለዉ ብኣኣይኣቱ ክወፁ ከለዉ ከዓ ብኣኣይወፁ እወ ኣብዚ ሕጂ ዓብ ክስትያት ነርዋ ካልእ ፍሳሃይ ሮማ ትበሃል ሮማ ፍሳሃየ ትበሃል ጓል ኣዛር ትጠቕሶ ነራ ኮንጎታት ኣምፅኡ ተባሂሉ ተኣዚዝና 7,000 ኮንጎ የድሊ ስለ ዝነበረ ንኩላህና ተናብቲ ከባቢ ከተማታት ዘለና ክፍሊ ህዝቢ መደብ ተዋሂብና ንሕና ሕጂ ሓንቲ ካብተን ብዙሓት ዘምፅኣ ሮማ ትበሃል እሳ ሕጂ ነጋዲት እያ ካብ ጋዴን ንብረት ሒዛ ንስምራ ትኸይድ ካብ ኣስምራ ከዓ ንብረት ተምፅእ እያ ነይራ ሕጂ ከተምፅእ ከም ዘለዋ ተሓቲታ ከይዳ ነቲ ናይ ኣውቲስታ ናይታ ጦር ማኪና ንዕኡ ገንዘብ ሂባ ኣብታ ናይ ጦር ማኪና ተፃዒኑ 2 ክሻ መፂ እዩ ንሱ መፂኡ ነቦኣ ገመል ሒዙ ኣብ ደቅናዞ ክፀንሕ ከም ዘለዎ ነጌራ እተን ኣኻይሽ ኣብ ደቅናዞ ኣውሪዶመን ተፃዒነን ብገመል ገይረን ንዓላ ወሪደን እዚ ናይ በለስቶ ትጠቕሶ ነይራ እያ ናይ በዓለ ደፈጥና ሕጂ እንዳበሾ ሓሚድ ሲ ከም ዓበይቲ ኮይኖም ዋላ ከም ሰብኣይ ሲ ኣብቲ ናይ ብሄረ ሙስሊም ኣብቲ ካልእ ክንሪኦ ከለናስ ክስታይ ኣለዎም እተን ደቂ ኣንስትዮ ሲ ናፃ ኮይነን ክወፃ ኣይኮኑን ዘፍቅዱለን ክንደይ ተቃዲስካ ዋላ እተን ኣብኡ ዘለዋ እውን ንሪኤን ነርና ኢና እተን ኣንስቲ ደቂ ኣበሾ ሓመድን እተን ካልኦት ፍንትት ዝበላ ዝነበራ ደቂ ኣንስትዮን ንኸተውፅአን ዓብ ሽግር ነይሩና እዩ ንሳተን ግን ባዕሉ ኣቦ ሸክ ሓሚድ ኣጀኹን ውፃ ዝብሉኹን ስምዓ ይበሃላ ስለ ዝነበራ እታ ሰበይቲ ዓባይ ከላ ብዕድመ ንሳ ያ ቅዲማት ተናፍቲ ኣኼባ ትወፅእ እቲ ርእቶታት ክዝረብ ከም ዘለዎ ትዛረብ ሳ ትጅምረለን ኣጀኹን እንዳበለት ድሕሪኡ ከዓ ንሳተን ይቅፅላ ነይረን ሕጂ እቲ ካልእ እቲ ናይ ንብረት ምዕቃብን ትትገብሮ ዝነበረትን ፋጥና እውን ክትገልፆ ፀኒሓ እንድያ ሕልፍ ትብል ኮይ ሓይሽ መስለኒ ክስታይ ከይከውን ከይበዝሕ ኣምለሰት ትበሃል ዓዲ መስገን እዚኣ እውን ክልተ ናይ ቤት ትምህርቲ ሰውራ ፀላእ መፂዎም ኣብቲ ዓዲ ከለዉ ኣብቲ ዓዲ ከለዉ ስለ ዝመፀ ከምዚ ኢሎም መፂኦም ኣለዉ ምስ ተባሃለ ኣብ እትያ ዝቡቕቡቕ ናይ ሓሰርን ቃንጫ ናይ ዕፉንን ሸፊና ንዓኣቶም እቲኣቶም መፂኦም ንዓኣቶም መግቢ ዝወሃብ ድዩ ገለ ደ ሂባ ነቶም ዝመፁ ወተሃደራት መሊሳ ንሳቶም ክልቲኦም ከም ዝዕቀቡ ተገይሩ ድሕሪኡ ተወፂኦም ከይዶም ምስኣት እተኣሳሰር ኣዴታት ናይ ኩርባርያ ኣዴታት ናይ ኩርባርያ ሕጂ ካብቶም ቤት ትምህርቲ ሰውራ ኣብቲ ዓዲ ከለዉ ፀላእ ስለ ዝመፆም ንዓኣተን ክዳኖም ቀየረን ናይ ክዳን ናይቶም ኣብቲ ዓዲ ዝነበሩ ከዲነን ርእሶም ተላፅዮም ምስቲ ህዝቢ ኣብቲ ኣኼባ ክሳተፉ ከም ዘለዎም ተገይሩ እዚ ሕጂ ዓብ ታራ ናይተን ደቂ ኣንስትዮ እዩ ነይሩ ከምኡ ገይረን ሂወተን ከም ዝድሕን ገይረንኦም ትዕበሽበሽ ትበሃል ኣብ ሓዲዳ ሓንቲ ኢዳ ቆራፂ እያ ቀነም ብንኡሽተኣ ከላ ቡምባ ክፃወቱ ከለዉ ተተኩሳታ ከዛ ኢዳ ቆራፂ እያ እዚኣ ሕጂ

0: ኣብቲ ዓዲ ኣባል መምሕዳር እያ ናይ ደቂ ኣንስትዮ ናይ ኣብቲ ናይ ወረዳ ነይረን ናይ ፍርዲ ሽማግለ ነይሮም ብወረዳ ደረጃ ኣብቲ ናይ ፍርዲ ሽማግለ ነይራ ፀላእ ክመፅእ ከሎ ከም ምምሕዳር ኣብቲ ዓዲ ንስዓ ተተርፍ ሕጂ እቶም ምምሕዳራት ክወፁ ከለዉ ንሳብኣ ስለ ትፀንሕ ኩሉ ዝሕተት ሕቶታት ትምልስን እቲ ክቕርብ ዘለዎ ደቲ ህዝቢ ነተን ኣዴታት ቅርባ ዝበሃልን ንሳ እያ ትገብር ነይራ ሕጂ ክሳብ ዝዳሕራይ ዝነበረሉ ግዜ ትዕበሲ ኣብቲ ወረዳ ኣብቲ ከባቢ ጥራይ ዘይኮነት ኣብቲ ወረዳ ተቐባልነት ዘለዋ ኣብቲ ናይ ፍርዲ ሽማግለ እውን ፅቡቅ ዝኾነ ኣብነት ትገብር ዝነበረት ኣደ እያ መንእሰ እያ ነይራ ሓጂ ውና ብዲ በፂሓላ ማለት እዩ ካልእ በረቂት ዓባይ ምናልባት ድሃብ በርሀ እዚኣ ሕጂ ከም ውድብቲ ጥራይ ዘይኮነት ኣብቲ ናይ ዘዛሙ ኩናት ምናልባት ከነምፅኦ ደኣ ይኸውን እምበሪ ኣብቲ ኩናት ዝነበረሉ ግዜ ንሳ እቶም ውግኣት ከም ሕክምና ትገዛኣ እውን ይጥቀመሉ ስለ ዝነበርና ኣብ ሕዑ ሕጂ ንሳ ናብቶም ውግኣት ምእላይ ምግቢ ክብድልዮም ከሎ ኣብቲ ማይ ክፀምኡ ከለዉ ክትገብሮ ዝግባኣ ጥበብ ኣብቲ መቓብር ክቕበር ከሎ ንመፍለጢ ተባሂላ ትገብሮ ዝነበረት እዚ ሕጂ ንሳ እውን ዓብዪ ታራ ነይርዋ እዩ ካልእ ኣብ ፀሮና ፃድቃን ትበሃል ዝነበረት እሳ ሕጂ ኣብ ሰሚናራት ኣብ ተላኢኽካ ንዞም ምልእ ህዝባዊ ምልሻ ዝነበሩ ናይ ፀላኢ ንዓኣቶም ብረቶም ክብርዱ ክውደቡ ከም ዘለዎም ብዙሕት ታራ ትፃወት ዝነበረት እያ ንኣብነት ኣብ ሓደ ሰሚናር ዝነበረሉ ግዜ ተሲኣ እዛ ሎሚ ዘይዓጠቐ ብደዊ ከም ዝመጠ እታ ብድሆ ሎሚ ዘይዓጠቐ ብደዊ ከም ዝሞተ ትብል ዋላ እኳ ብካልኦት ወፂኣ ኔራ እንትኾነት ሕጅፍቲ ሰሚናር ንሳ ከምኡ ምባላው ንባዕሉ ኣብቶም መንእሰያትን ኣብ ገለን ፅቡቅ ፅልዋታ ስለ ዝነበሮ ዓብ ታራ ነይርዎ እዩ ሓንቲ ክውስኻ ዝደሊ እተን ደቂ ኣንስትዮ ዝጣበብኦ ዝነበራ ጥበባት ሕጂ ኣብ ኩሉ ዓደታት ክኸውን ይኽእል እንድዩ ንኣብነት ኣኼባ ውዒለን ክመፃ ከለዋ ፀላኢ ኣብቲ መንገዲ ስለ ዝፀንሕይፀንሕወን እሞ ተጣቢበን ክሓልፋ ከም ዘለዎን ይግበር ንኣብነት ሓንቲ ሕጂ ኣብዛ ናይ ስፈራጣል ናይ 8 መጋቢት ኣኼባ ነይሩ ብዙሓት ደቂ ኣንስትዮ ሰሚናር ነይሩ ኣኪምና መግለፂ ገይርና ቅድሚ ሕጂ ሰዓት 5 ዝኸዱ ዝነበሩ ኣጋጣሚ ኮይኑ ኮለኛ ስለ ዝደንጎይኦም ኣምስዮም ሕጂ ንሰን ክኸዳ ኣለዎን ዓዱ ሙሉ እየን ሕጂ እሞ ቆልዑትና ካብ በረኻ መፂኦም ጓሶት ዝቕበሎም ዘይብሎም ሰብኡት ከምኡ ስለ ዝኾነ ክንከይዲ ኢና ስለ ዝበላ እምበኣር ንሕና ክንመርሓክን ኢና ኣደይ ትብለፅ ትበሃል እያ ኣነ ክመርሓክን እየ እንዳተመሃለልኩ ከይድ ንዓይ ተቐበላኒ ቶም ጦር ምስሓተትሉ ከዓ እቲ ዝምለስ በዕለ እየ ድምለስ ኢላ እናተማህለላ ከይደን ቁም እንዳበልዎን ኣብቲ ጥቕኦን ኣብቲ ጥቕኦን በፂሐን ኣብኡ ደው ኢላ እንታይ ትብላ ኣለኽን ኢሎምን ንሕና ፀሎት ንገብር ኣለና ፀሎት ክንገብር ኢልና ኢና ከይድና ሕጂ ከዓኒ ንኣምላኽና ንልምን ኣለና ንስኻትኩም ብሰላም ንዓድኹም ክትምለሱ ደቅና ከዓ ብሰላም ንዓዱና ክመፁና ፀሎት ኢና ንገብር ዘለና ንዓኻትኩም ምስ በልኦም እሺ ይለፋ ይለፋ ተባሂሉ ኩሎም ክሓልፋ ከም ዘለዎ እንተገይሩ
1: ኣብዚ ሕጂ ክትምልኦ ክምላኣላ ዝደሊ ማለት እዩ ኣዴታት ናሲ ይበልፅ እምበር ዝጎድል ነገር የብሉን ኣብ ኩለን ንኡሳን ዘባታት በቢ ዝነበርናዮ ማለት እዩ በብቲ ንፈልጦ ይፍለ ስለ ዘሎ ጥራይ እንተደይ ኮይኑ ዝበልፅ እምበር ዝጎድል የብሉን ንኣብነት ሕጂ ኣነ ክጠቅስ እንድሕሪ ኮይነ ኣዴታት ኮርባር ኣደይ ሰበነ ትበሃል ሲ ኣምሓራ መፂኦም ኣብቲ ዓዲ ሓደ ዕጡቕ ኣባል ሓቢኣቶም ገዛ ማለት እዩ መፂኦም ካኢሎማ ሕጂ እቲ ምሓራይ ትኽኢሉ ኣፍ ደገ ስለ ዝኣተወ ኣቦኻርኣያ ዘርባዕባዕ ክብል እዩ ዘርባዕባዕ ስለ ዝብል ቀዳም ነቲ እንድሕር ዳ ገለ ዝገብር ኮይኑ ዝምሓራይ ነቦኻርኣያ ነቲ ምሓራይ ንቅተሎም ሽዑ ንዓይቅተለኒ ካብኡ ስኻ ነብስኻ ተጠፍእ ስጋዕ ከምዚ ንገብር ግን ኢላ ቅጫ ግም ዳቢላ ምሳበቶ ብከብዱ ተሸይጡ ከዓ ምሓራይ በታ ዝኣተዋ በቲ ኣባል ዘለዉ ዕጡቅ ብኣ ሓሊፉ ኸይዱ ማለት እዩ እዚ ሕጂ እተን ኣዴታትና ዝገብርኦ ማለት እዩ ካልእ ዋላ እዛ ስእዜን ካብ መወዳእታ ክሳብ መጀመርታ ናፅነት ክሳብ 7-8 ኣስተሊናተን ዘወፈይ ኣዴታት እየን እዚኣትን ንህዝባዊ ግንባር ተባሂሉ ማለት እዩ ካልእ እውን ከምኡ ንሳሕል ከይደን ሕፅር ሕፅር ከብሎ ንሳሕል ከይደን ንህዝባዊ ግንባር ኢለን እየን ከይደን እምበር ወዲ 9 ዓመት ሓንቲ ጓል 7 ዓመት ገዲፋ ከይዳ ኣብኡ ተሰዊያ ንመን ኢላ

ነዞም ደቃ ገዲፋ ተሰውያ እዚ እንተን ደቂ ኣንስትዮ ዝገብርኦ ማለት እዩ። ካልእ ቤት ሙር ሰውሪ ኣብ ኮርባርያ መፂኦም ኣኽቢቦሞም ንሕና ይነበርናን በረኻ ኸልና ማለት እዩ። ነቲ ወዲ ስለ ዘርከብዎ እታ ጓል ክዳን ቀይሮም ኣውፂኦም ናባና ኣቢሎማ ማለት እዩ። ንሕና ንኣቱ ስለ ዝነበርና ሕጂ ነፀላ ፈልፈል እየን ደብላልካ ፈልፈል ኣቢላ ናብ ሓሙዋኣትየን ኣለዋ ተባሂሉ ንዓኣ ክዳን ገይሮም ምስ ሓደ ሓረስታይ ኣፋኒማ ነቲ ቆልዓ ከዓ እቲ ኣባል ሓፋሽ ድባትና እንታይ ገይራቶ ነቲ ቤት ሙር ሰውራ ንቡኣ ቀሺ ስለ ዝኾነ ቤተክርስያን ክፈተለይ ቤተክርስያን ከፊትካ እእትዎ ኢላቶ። ቤተክርስያን ተኸፊቱ እዚ ሰብዚ እቲ ቆልዓ ኣብ ቤተክርስያን ኣትዩ ኣብ ውሽጢ ቤተክርስያን ርእሱ ላፂኦም ቤተክርስያን ኣትዮም ኣምሓረ ወላ ሓደ የለን እዚ ቤተክርስያንና እዩ ክቐዲ ስለ ዝፀናሕ ከ ዝዓፅዎ ዘለኹ ኢልዎ ማለት እዩ። ካልእ መሓርና ዝተባሃለ ኣባል ተጋዳላይ ናይ እንዳ ህንፃ እዩ ንዕርፍቲ ኢሉ መፂኡ ኣብ ንዕርፍቲ ምስ መፀ መዓልቲ ምስ ወደእ ክኸይድ እንዳበለ ከሎ ኣምሓራ መፅአ ነቲ ዓዲ ከርዲነና ሕጂ ንደቂ ኣምሓረ ገፀኒኩሉ ኸብኪበን ስለ ዝወሰዶኦ እቲ ከዓ ምስ ዕጥቁ በዓል ሽጉጥ እዩ ምስ ነፀልኡ ኸብኪበን ወሲደንኦ ማለት እዩ። ድሓርታ ኢሎም እቶም ብድሕሪ ድመፁ ሓለፍቲ ውሰድዎ ምለስዎም ኣኼባ ኣሎ ኢሎም ኣኼባ ወሲዶሞ እተን ኣንስቲ ሕጂ ጥራይ ስቕበል እምበር ዝመፅ የለን ገለ እተ ኮይና ከዓ ግባርካ ትገብር ኢላቶ ከይዱ ኣኼባ ገይሮም ኣብ ዳዕሮ ይቲ ኣኼባ ኩሉ ሰብ ርእይዎ ዩ ነዚ ሰብዚ ኣስቅጥ ኣቢሎም ኣብ ውሽጡኹም ኣለው ወንበድ የለውኹም እዳተባሃለ ብኩሉ ተዋዒሉ ማለት እዩ። እቲ ህዝቢ ወይ ከዓ ብዝያዳ ከማ እንተና ዴታት ኣጆሃ ዳ እምበር እንዳበላ እዚ ወዲ እቲ ኣኼባ ተወዲኡ እሱ ብኣገይሩ ናብታ ንሕና ዝነበርንላ ናብ በለሱ መፂኡ እተን ኣምሓራ ከዓ ብረቱን ካልእን ከይረኣያ ኣብ ማእከል ኣኼባ ውዒሉ። ኣብዚ ግን እተና ዴታት እንታይ ኢለን ኣጆሃ ስቕ ጥራይበን ከም ማንም ወዲ ዓዲ መሲልካ ኣስቅጥራ ኢለን እዚ ሕጂ ዝቕርብ ግዜ መሓሪ ተሰዊኡ ማለት እዩ ናፅነት ምስኣተዎ ማለት እዩ። ለዚ ኣብ ከምዚ ኩሉ ግዜ ዝግበር ግን ንሕና እዚ ንጠቕሶ ወይ ኣነ ዝፈልጦ ስለዝኾነ ጥርአ ዝዛርብ ዘለኹ ኣብ በቦትኡ ግን ዝበልፅን ዝሓልፍን እምበር ካሊእ የለን። ንኣብነት ኣብ ርህት በዓል ጎልሃይለ ትፈልጦ ንሕና ሓደሽቲ ኢነሽዑ ኣኼባ ገይረን ናብኣ ገይርና ብኣ ፈልባሲ ንዓና ዝከታተል ሰብ ስለ ድመፀ ደድሕረና መፅ ነይሩ እእማን ብሰበይቲ ካብቲ ኣኼባ ምስ ወድቕና ምስ ወዳእና ብጎቦጎቦ ጌራ እምኒ ትድርቢ ድምፂ ንሰምዕ እንታይ እዩ ዝንብል እንደ ኮሕ ካ እብል እምኒ እንደገና ማለት ገለ ብላሉ ኢልና ጓል ሃይለ እንተረኣኻ ሰበይቲ ሰብ ጌርኩም ስለ ዘለኹም ተጠንቂቅኩም ከይዱ ትብለና ማለት እዩ። እዚኣ ዲኽብረት ትበሃል ዳሕራይ ድሕሪ ክንደይ ክስታይ ጌራ ማለት ሰብ ጌርና ስለ ዝበለትና ዋላ ንቐፃል እውን ብድሕሪኡ ክትሪኦ ኣለካ ሰብ ዝገበርናዮ ሕጂ ደኣ ክስታይ ኮይኑ እምበር ድሕሪ ክንደይ ናህና ውፉይ ወይ ከዓ ናህና ኣባል ተባሂሉ ይጥቀስ ነይሩ ናይ ክልተ ገፂ ይፃወት ስለ ዝነበረ እዘን ኣዴታ እዚኣተን ከዓ ከምኡ ገይረን ንዓና ውፅናና ንሕና ወፂና ድሕሪ ነዊሕ ግዜ እሱ ሓለዋ ሰውራኣት እዩ ማለት እዩ። ስለዚ እቲ ኣብዚ ዝካየድ ናይ ኣዴታትናሲ እንዳበለፀ እንዳሰብሐ ግዜ ስለ ዝነክሖ ዳ ዩ ረሲዕናዮ እምበር እዛ ብዚ ዘላ ኩላ ሰብ ክንደይ ሽግር ድሕለፈት ማለት እዩ። ዋላ ሕሉፍ ሓሊፍዎም ንዓናሲ ኣቢ ዕመር ዝበሃል ትመፁ ድኹም ኢልና እወ ክንመፅ ኢና ኢልናዮ ነቶም ንዓና ክሕብር ክብል ይወፍር ኣምሓራ መፂን ከዓ ንኩሉ ከርዲነንኦ ማለት እዩ። ሕጂ ንክልተ ቆልዑት እስኻ ኣነ ሓንካሴ ኪድ ንስኻ ተጋዲልቲ ንገሮም እስኻ ከዓ መታን ከይቆትሉካ በስዕር ክሓብኣካኢልዎ ነተሓዊ ማለት እዩ ሳሃ እዮ ምሳቶም ነቲ ሰብኣይ እቲ ቆልዓ እቲ ሓደ ከይዱ እቲ ሓደ ብሳዕር ተሓቢኡ እቲ ሰብኣይ ከዓ ላምባ ከስኪ 85 ቀቲሎን እሽዑ መዓልቲ ማለት እዩ። ጅቦና ስለ ዝኾነ መእተዊ ገዛና ስለ ዝኾነ ኣብኡ ከድና ክንበፅሕ ኣለና ለማይት ከጂ ካብሓንጎለይ ዘይከይድ ምስቲ ዝነበረና ናህሪ ሱት ሰብኣይ ንዓይፈቱ እታ ሰበይቲ ከዓ ነቲ ሰብኣይ ትፈቱ ነቲ ንበየነ ትፈቱ ማለት እዩ። ክስቶ እንተመፂኡ ጤል ክሓርደሉ እየ ኣበባ እንተመፂያ ጤል ክሓርደሉ እያ ይበሃሃሉ ማለት ሕጂ ብከምዚ ንዓና ሕማቕ ስምዒ ስለዝተሰማዕና ከነ ክንበፂሕልና ምስከድና ኣልቂሳ ሰበይቲ መሰል ቀሰት ኣነስ ፀወታኹም ርአ እየ ትዕላልኩም ርአ እየ ንሱ ናፊቀ እየ ኢላ ባክያ ኣነ ሕጂ ሽዑ ማለት ኣይከኣልኩን ነቢዐ ማለት ዋ ክትነብዒ ለማዓስ ኮይኑ ኣነኹም ኢለ እቲ ፀወታ ስለዝተረእየኒ እምበር ንስኻትኩም ዳ ፅባሕ ንግሆ ጀጋኑ ንድኹመ ፅባሕ ንግሆ ኣቦኸ ዕመር ግዳይ ዓብዪ ኣጅኹም ናፅነት ሕጂ ክትመፅ እያ ኢላትን ሕጂ ከምዚ ገይረን ዘተባብዓ ኣዴታት ነረናና

0: ይቐኒለ
1: ስመይ ፀጋ እንጠንስ ዝበሃል ኩሉ ተባሂሉ እዩ እቲ ቐንዳ እንዲ ሓፈሻዊ ምናልባት ግን ኣብቲ መስመር ፀላኢ ኮይነ ንሰርሓ ዝነበራ ኩሉ ተወፋይነት ላዕሊ እዩ ብፍላይ ኣብቲ ሓውሲ ደጀን ተጋደልቲ ብተወራረስ ንኣትዎ ነበርና ውፍያት ኮይነን ዝሰርሓ ነበራ ብፍላይ ኣብ ኣነ ክዝክራ ደሊር ኣለኹ ኣብ ዓዲ ባዕከል ኳልባብየነ ትበሃል ነራ ሓርበኛ ደ ካብ ኣዲስ ኣበባ እያ መፅያ ገዛ ገዛ ተጋደልቲ እዩ ነይሩ ኣብ ዝኾነ ግዜ ዓዲ ባዕከል ዝመፀ ተጋዳላይ ገዛ ይዳኣቱ ውፊቲ ነራ ኳልባብየነ ፍልጥ እያ ብዘይውላድ ከዓኒ ወዲኣቶ ኣብ ዝቕሩብ ግዜ ብሞት ተፈልያ ማለት እዩ ካልእ ኣብ ፅንዓ ደግሊ ኣብ ሚዔላ ኣደይ ቅዱሳን ትበሃል ሓርበኛ ኣደ ነይራ ኣደ ተጋደልቲ ኩሉ ግዜ ተጋደልቲ ክመፁ ከለዉ ከብቲ እያ ተሓርደሎም እቲ ከብቲ ሓሪዳ እቲ ስጋ ትበልዕዎ እቲ ቆርበት ከዓ ዕጥቂ ኮነኩም እያ ትብል ነራ ኣደይ ቅዱሳን ውፊት እያ ደቃ ተጋዲሎም እዮም እቶም ዓዲ ንባዕሎም ብዙሕ ናይ ክድዓት ክስታይ ነይሩ ኣብቲ ከባቢ ወደ ገባ ኮይኖም ዝኣተዉ በዓል ወዲ ስዩም ገለመለን ታሪኻ ስለ ዝፈልጡ ተጋደልቲ ኣትዮም ገዛኺ ምሳኺ ርክብ ኣለዎም ብፍላይ ከዓኒ እቲ ዝነበረ ፀቕጢ ኣብ ደቂ ኣንስትዮ ምስ ተጋደልቲ ስለ ዝተረሃብካስ ዝኾነ ካልእ ዘይስነ ምግበራዊ ታሽሙ ትገብርካ ዝብል ኣተሓሳስባ ማይ ኣብና ዓድና እስኹም ዝተጋደልቲ ስለ ትኸዲ ገለ እንዳተባህለ ብዙሕ ፀቕጥታት እዩ ኣብ ልዕሊኣ ዝወርድ ነይሩ ኣብ መወዳእታ ከዓኒ ነዚ ኩሉ መኪታ ሓሊፋ ናይ ፀላኢ ፀቕጥታት ምስ በዝሓውን ንሳሓል ከይዳ እያ ኣብ ንዳህዝቢ ተዓቒባ ድሕሪ ናፅነት ከዓኒ ከም ኩሉ ሰባ ኣብ መወዳእታ ብሞት ተሰዊኣ ማለት እዩ ስለዚ ብጣዕሚ ሓርበኛ ደ ብፍላይ ከዓኒ ፅንዓ ደግለ ከቢድ ናይ ምፀላእ ዝተዓሰቡ ገለገለ ታሽሙ ዝነበሮ ኩነታት ኢዳ ከይሃበት ክሳዕ መወዳእታ ትቃለስ ዝነበረታ ደ ንዓይ ክዝክር ደልየ ማለት እዩ ወላፍታ ናይ በዓል ገብርኤላ ዝጠቐሰታ ኸማን ኣብኡ ምስ በዓል ገብርኤላ ዝፀንሓ ሓፋሽ ድባት ዝተኣስራ ዝተማርኻ ነረኒን በዓል ጓል ተኸሊ ትስአ ተማሪኸን ድሕሪ ብዙሕ ማእሰርትን ካልእ ሳኣይን ከም ዝወፃ እውን ክጠቕሰን ደሊ ማለት እዩ።

0: ስመይ ክስአ ተብሎ ብርሃን ይበሃል። ስለዚ ኩሉ ተገሊፂ ኡ ኩሉ ናይ ዝሓለፈ ናይ ድሕሪ ተመሊስና ከማነን ኩሉ ኣዘኻኺሩና ማለት እዩ። ሕጂ እንታይ እያ ክብል ደሊ ኣነ ሕጂ ከምዚ ትብሎ ዘላ ኳልባ ካብ ኣዲስ ኣበባ እያ መፅያ። ካብ ኣዲስ ኣበባ ክትመፅ ኮላ ኣሕዋት ምሰዲያ እያ ትቕመጥ ነራ። ሕጂ ሓንቲ ዓይና እያ ከምዚ ትብሎ ዘላ ኣንቂሓ ወዲባ ክንደይ መንእሰያት ንሜዳ ከይደን ኣፍርየን ገሊአን ተሰዊአን ገሊአን መፅአን ማለት እዩ። ሕጂ ሓንቲ ዓይና ስለ ዝነበረት ኣነ ንድፋዕ ክንከይድ ከለና እታ ሓንቲ ዓይነ ይፀቕጣ እሞ ይወድቕ ከመይ ገይራ ትኸይዳ ኣላ ኢለ ሕጂ ጭቃ ይኹን ጎቦ ኹን ወዲቐ ይትፈልጥን እያ። ሕጂ ሕቲ ሓንቲ ዓይነ ምፀቐጥካ ወዲቐ ስሒቐ ሳንጣ ሒዘ ስለ ዝነበርኩ ናይ ሕክምና ተሰሩ ዝኸውኑ ኢሉ ከዓ ይሓስብ እንትኾን ክትስሕቂ ኢላ ትንዋላ ሓንቲ ይስሓቁ ኢላ ሕጂ ንፅባሐይቱ ከምዚ እንደ ገይረ ኢለያ ወይ እንቋዕ ኮንክ ገለ ትብለኒ ሕጂ ብከምዚ ማለት እዩ። ካብኡ ሓሊፉ ሕጂ ካብ ዕለታት ሓደ መዓልቲ ኣጋር ሓኪም ጀለብያ ተኸዲኖም ወይ ተኸዲነን ርእሰን ንድሕሪት እዚ መንዲል ገይረን ጀለብያ ተኸዲነን ናብ መስመር ፀላእየን ዝኣትዋ ኣብቲ ቦታ ማለት እየ። ሕጂ ሕጂ ካብ ዕለታት ሓደ መዓልቲ ምልሻ ሒዛ ተኣቶ ሓንቲ ብፀይትና ንዓደብዕሩ እሞ ሕጂ ብተዓደብዕሩ ሓደ ኢድካ ብረት ሓደ ኢድካ ንብረት ስለዝኾነ እቶም ህዝባዊ ምልሻ ንፅባሓይቱ ቆውዒ ስለ ዝነበረ ንብረቶም ክገብሩ ከማልእ ስለ ዝደለዩ ክኸዱ ይከኣሉን ኣነ ግን ሰብ ግን ክተሓድር ኣይከኣለትን። ሕጂ ሳርቶ ነይራ ብተዓዲ ሓንቲ ሰይቲ ብፀይትና ሳርቶ ትሰፊ ስለ ዝነበረት እስኪ ካብኣሰ ኣምፅሎ ትብላ ሕጂ ታ ብፀይቲ ጀለብያ ማለት እዩ። ካልእ እታ ጀለብያ ሒዛታ ዝነበረትካ ይትፍለጥ ካልእ ጀለብያ ክትቅይር ደልያ ታ ብፀይቲ ክትምለስ ደልያ ንፀላእ ብደግራ ሕጂ እንታይ ሒዛ እቲ ጀለብያ ክስታ ጌራቶ እቲ ሳንጣን እቲ ኮለይን ብምሉኡ ኣበይ ጌራቶ ኣብቲ ሳንጣ ብምሉኡ መሊኣቶ እታ ቡምባ ቻይና ግን ኣብ ኢዳ ሒዛታ ምናልባት ካ ህልው ኢላ ተፅርጋ ንምስጋር እያ። ሕጂ ቀደ በጊዕ ስለ ዝነበራ ተንጤለ በጊዕ ንዕአን ክስታይ ዓስ እናበለት ከምዚ ገይረ ከዓ ጨብጨብ ተብሎ ከዓ እዚ ቆፅሊ ገይረ ከዓ ነቲ ጫማ ሕጂ ናበይ ተኣቱ ንደግራ ውፍያት ሓፍራሽ ውድባ ስለ ዝነበራ ሰዓ 6-7 ስለ ዝኾነ ናበይ ተብል ታጓል ካብ ፀይቲ ናብ ተብሎ ይብላን ሕጂ ናብአን ስለ ዝኣተወት ሰንቢደን ብአን መፂኺ ብከምዚ እንታይ ደኣ ሞኡ ዘይተሓድር ሓድር ኣይከኣልኩን ምክንያቱ ሰብሰብ ስራሕ ዝኹም ዓይነ ይጣዕመን ገሌለ ሕጂ ከምዚ ናይ እንታይ ክትብል እምኒ ምሻል ዘጓረቶ ዓባይ መኪና ብታሕቲ ፍሒረን ሕጂ ናብኡ የእትዎ ሕጂ እቲ ንብረታ ማለት ናታ ብምሉእ ዋላ ስረኣኹን ዋላ ዕጥቃኹን ብምሉእ ሕጂ ደዓ ጀለብያ ገይረን ምስአን ዘይኮነ ንሳተን ካብ ሓፋሽ ውድዋ ስለ ዝኾና ናብ ሓንቲ ዓባይ ሰበይቲ ማለት እዩ ሕጂ እዛ ጋሻሲ ምሳ ክንትሕደር ኢለን ጀለብያ ከዲነን ምስ ኣሕዲረና ርአ ካብ ፀይቲ ካይተሓድር ክትሓድር ኣይከኣለትን። እቲ ህዝቢ ከዓኒ ኣኮልካ ክሳ ክትገብር ስለ ዝደደት ከዓኒ ሓኪመ ኣወፅያ እቲ ህዝቢ ክንደይ ሕሙም ኣሎ ክንደይ ክሳይ ስለ ዝኾኑ ስራሓ ኣሳላሲለ ኣወፅያ ሕጂ ሕጂ ንፅባሐይቱ ንዕአን ኩሉ እቲ ቦታት ፅርግያ ሕዞ ስለ ዝነበረ ገምገም ፅርግያ ኣፅኒዐን ንኩሉ ክሳ ጌረን ምስ ቀተረ ጀለቢኣ ክሳ ጌረን ሰብ ጌረን ሰዲደን ኣነ ቦታኣ ወዲ ሓንኩን ይቐኒየለይ።
1: መጀመርያ ብርነሽ ምክየል ይበሃል። ከምዚ ክግለፅ ፀንሐ ናይ ጀማሄር ውዕሎ ወይ ናይ ሓፋሽ ውዳት ውዕሎ ገሊፅካ እውን ዝውዳእ ኣይኮን ከም ተቐዲምኩም ክትብሎ ፀናሕክን ገለ ካብ ባሕሪ ብጭልፋ ኢና ክንዛርብ ማለት እዩ። ኣነ ቁርብ ክጠቅስ ደልየ ዘለኹ ኣብ ንእዝዋሚ ዓይኒ ኣብ መንብሮ ዝበሃል ዓዲ ብሓንቲ እውን ሓበናት እዚአን ኣንስቲ ተጋደልቲ እየን መንእሰያት እየን ተወዲበን ይንቀሳቀሳ ነይረን ብደረጃ ወፍያት ክሰርሓ ፀኒሐን ማለት እዩ። ኣብ መጨረሻ ከምዚ ኢልና ደቅና እንዳደርበና ኮለል ክንብል ምስ ፀላእ እውን ፅቡቅ ስለ ዘይኮነ ክንጋደል ኢና ኢለን ሓቲተን ክኽልኣ ፀኒሐን ኣብ መጨረሻ ክጋደላ ንንዳ ህዝቢ ደቀን ሒዘን ተበጊሰን ማለት እዩ። ደቀን ሒዘን ክብገሳ ከለዋ መጀመርያ ኣብቲ ዝግበር ኣኼባ ኩልንትናይ ንሃገረይ ኢልና ንህዝቢ ጭሩሑና ኣስሚዕና ኢና ንኸይድ ኢለን ኣብቲ ኣኼባ ኩልንትናይ ንሃገረይ ልዕሊ 50 ግራም ወርቂ ጥሪት እኽሊ ብቆፍአን ዝነበረ ንውድብ ኣወፍየን ክኸዳ ወሲነን ኖ ንስድራ ክንግደፋሎም ኣብ ስድራ ክንይፅናሕ ተን ጥሪት ክፀንሓ ክንኽእለ የን ኖኖ ንሕና እኮ ኣብ ሓዳሽ ኤርትራ ኢና ክንምለስ እንተደኣ ህሊና ብሂወት ኣብ ሓዳሲ ኤርትራ ክንመለስ ስለ ዝኾንና ነደይ እንተሂበያ ሓሞይ ክቅየም እያ፣ ሓሞይ እንተሂበዮ ኣደይ ክትቅየም እያ። ስለዚ ንውድብና ኣወፊና ኢና ንኸይድ ብምባል ልዕሊ 50 ግራም ወርቂ ተረኪብና የን፣ ልዕሊ 10 ጥሪት ተረኪብና የን ንሜዳ ከይደን ማለት እዩ። እዛ ዛይድ ተሰዊኣ ኣራንሽ መንግስት ግን ሰንኪላ ኣትያ ኣብ ደቀ ምሓረላ ማለት እዩ። ስለዚ ገለ ካብቲ ዝነበረ ብደረጃ ውፍያት ንምጥቃሴ እዘን ሰባት እዚአን ኩልንትናይ ንሃገረይ ብምባል ትሕዝቶ ከይሰስዓ ተፀጊዒ ይፅንሓኒ ኣብ ክስቶ ይፅንሓኒ ኢለን ከይገደፋ ንድሕሪት ከይሓሰባ ኣብ ሓዳስ ኤርትራ ክስለምኦ ወይ ድማ ኣብ ሓዳስ ኤርትራ ዝለዓለ ሃብቲ ወይ ካልእ ሂወት ክምስርታ ምዃነን ተመኒየን ከይደን እንተ ብሂወት ተሪፍና ኢለን ማለት እዩ። ነዚ ተን ዝተሰውኣ ተሰዊአን እተን ዝተመልሳ ግን ኣብ ደቀ ምሓር ኣለዋ ኣራንሽን ለተብርሃነን ይቐኒየለይ።

Yeah, you know.

ሰላም ኣብ ርሕቕ ናብ ቀረባን ኮንኩም መደብና መደብ ሸውሃት ሳይዳ ትከታተሉ ዘለኹም ክቡራት ተኸታተልትና ኣቐዲመ ብዙሕ ሰላም ክብለኩም ይፈቱ ከመይ ቀኒኹም ሎሚ መዓልቲ እንሪኦ ኣሰራርሓ ምግቢ ከዓ ሰላጣ ዱባ ምስ ፔፐሮኒ እዩ እዚ ንምስራሕ ኣስቤዛ ኩሉ ዘድሊ ኣብ ቅድሜና ተቐሪቡሎ ከምቲ ኩሉ መዓልቲ ንገብሮ ኣእዳወይ ንምዝኽኻር ይሕፀብ ኣለኹ ኩሉ እዋን ኣእዳውና ክንሕፀብ ኣብ ምግቢ ክንቀርብ ከለና ኣብዚ ፀናሕና ንፅናሕ ኣእዳውና ክንሕፀብ ይግባኣና እዩ ኩሉ ግዜ ፅሬት ኣደ ጥዕና ስለ ዝኾነት ኣዝና ኢና ክንግደሰላ ዝግባኣና ስለዚ ዝሒሉ ክፀንሕ ስለ ዘለዎ በሲሉ ኣሎ ኣፀቢቑ ክሳብ ዝተሓማተ ኣይኮና ነብስሎ ከምዚኣ ጌርና ኣብሲልና ኣለና ማለት እዩ ዱባ ዘይተቐርፈ ካብ ንብል ዓመታት ኢና ቆፂርና ዘለና ዳርጋ ኩሉ ሰብ እውን ምቕራፍ ገዲፍዎ እዩ ዝመስለኒ

ብዙ ኣይትፅዕርን እንደገና ከዓ ኣይትጉሕፍን ከዓ። ስለዚ ብዙሕ ግዜ ኣብቲ እንጉሕፎ ዝያዳ ትሕዝቶ ጠቃሚ ትሕዝቶ ስለ ዘሎ ዘይተቐርፈ ዱባ በሲሉ ኣሎ ማለት እዩ። ክልቲኡ ብሓንሳ ፔፐሮኒ ከዓ ምስኡ ተሓፂቡ ፍሪኡ ወፂኡ ማእኸላይ ገርና ተመቲሩ ተቐሪቡ ኣሎ ማለት እዩ። ስለዚ ቁርባን ፈኽፊኽና ቀሪብና የለና ከም መግበሪና ድማ ምእንታን ዝሕል ክብለልና ምስ ሰላጣ ስለ ንሕውሶ ዘለና ማለት እዩ። ስለዚ ሰላጣ ከዓ ንእሽተይ ሰላጣ ምስ ኣተሕወስያ እዚኣ ከዓኒ ተሓፂባ ፀርያ ከምዚኣ ኢላ ተመቲራ ተቐሪባላ ማለት እዩ። ኮሚደረ ከዓ ተሓፂቡ ማእኸላይ ብደቂቕ ተመቲሩ ተቐሪቡሎ ካልእ ንቀመም ዝኾነና ቀመም ከነዳሉ ኢና። ንቀመም ዝኾነና ኣስቤዛታት ኣብዚ ኣሎ ሕጂ ብሓንሳእ ኮይና እቲ ቀመም ከነዳልዎ ኢና ማለት እዩ። ቀመም ከነዳሉ ከለና ኩሉ ግዜ ኣብ ድኾነ ፅሑፍ ኣብ ድኾነ መፅሓፍ ሓደ ኩባያ ቀመም ሰላጣ ንብል ኢና። ሕጂ ቀመም ሰላጣ ብሓንሳብ ኮይና ከነዳልዎ ኢና። ክልተ ማንካ ጣውላ ሽጉርቲ ቀይሕ ብደቂቕ ዝተመትረ ይገብር ኣለኹ።

ኩሉ ግዜ ኢና ንገልጾ ስለዚ ክንጥቀመሉ ጽቡቅ እዩ ብፍላይ ጉድል ኣብ ዝበለሉ ኣዝና ክንጥቀመሉ ከም ሰላጣ ምስ ኩሉ ዓይነት መግብና ክንቅርቦ ብጣዕሚ ጽቡቅ እዩ ስለዚ ከምዚኣ ጌርና ሓዋዊስና እታ ዘዳለናያ ቀመም ሰላጣ ምስ ኣወሃሂድና ዘይቲ ኦሊቭ ከዓ እቲ ኣዝዩ ፅቡቅ ዝኾነ ኮለስትሮል ዝውንን እዩ ማለት እዩ ጥዑይ ኮለስትሮል ዝውንን እዩ ዘይቲ ኦሊቭ ማለት ኣዝዩ ንጥዕና ኣገዳሲ እዩ ስለዚ ዘይቲ ኦሊቭ እየ ተጠቂመ ደለኹ

ፅቡቅ ጌርና ነወሃህዶ ኩሉ ኣብዚ ደሎ ትሕዝቶ ኣዝዩ ጠቃሚ ትሕዝቶ እዩ። ኩሉ ናይ ጥዕና እዩ በቃ ማለት እዩ። ስለዚ ክንጥቀመሉ እዚ መግቢ እዚ ብጣዕሚ ፅቡቅ እዩ። ምስ ካልእ መግቢ ከም ሰላጣ ኮይኑ ክገልግለና ይኽእል። እንተደኣ ደሊና እውን ከም ድራር ክንጥቀመሉ ንኽእል። ምስ ቅጫ ስገም፣ ምስ ቅጫ ጣፍ፣ ምስ ቅጫ ዳጉሻ፣ ምስ ናይ ጥዕና ነገር ኩሉ ክንጥቀመሉ ንኽእል ኢና ማለት እዩ። ብጣዕሚ ኩሉ ጠቃሚ ትሕዝቶ ዘለዎ እዩ። ኩሉ ደጋጊምና ኢና ንገልፆ፣ ግን ዋላ መመሊስና እንተገለፅናዮ እውን ሕማቅ ኣይኮነን ማለት እዩ። ስለዚ ኩሉ ግዜ ከምዚ ዝኣመሰለ መግቢ ከነዳሉ ብጣዕሚ ፅቡቅ እዩ። ኩሉ ሓሳይ ዝኾነ ኣስቤዛ ኣይኮነን ዘለዎ፣ ኩላትና ብዓቅሚ ኩላትና ክዳለው ዝኽእል ኣስቤዛ እዩ። ጥራይ ኣሰራርሕኡ ፅሬቱን ኣሰራርሑኡን ዝሓለወ እንተ ደኣ ኮይኑ ኣዝዩ ንጥዕና ኣገዳሲ ዝኾነ ትሕዝቶ እዩ ዘለዎ ማለት እዩ። ኣራይ ከምዚኣ ጌርና ሓዋዊስና ፅቡቅ ጌርና ኣሰማሚዕና ኣብ ፅቡቅ መቐረቢ ከምቲ ኩሉ መዓልቲ ንብሎ መግቢ እንከላይ ኣቀራርብኡ እዩ ጣዕሚ ዝውስኸሉ ሸውሃት ድማ ዝኸፍት። ስለዚ ኣብ ፅቡቅ መቐረቢ ድበልናዮ ከምዚኣ ጌርና ገልቢጥና

ከምዚኣ ገርና ኣማላኽዕና ንመግብና ቅርባ ማለት እዩ። ኣብኡ ደሎ ትሕዝቶ ክንገልፅ ከለና ከምቲ እንዳሰራሕና እውን ንገለፅናዮ ኣብቲ ዱባ ዱባ ፅቡቅ ትሕዝቶ እዩ ዘለዎ። ኩላታ ዱባ ከዓኒ ኣብ ቁም ነገር እያ ትውዕል ማለት እዩ። ድሕር ዳ ርኢና ተቕራፉ ብዙሕ ትሕዝቶ እዩ ዘለዎ። እሳታ ዱባ ቤታ ካሮቲን ካብ ዝብል ብቪታሚን ኤ ይውንን እዩ ማለት እዩ። ቪታሚን ኤ ከዓ ንዓይኒ ንዝተፈላለየ ነገር ኣዝዩ ጠቃሚ እዩ። ከምቶም ኩሎም ኣሕምልቲ ከዓ ብኩሉ ቪታሚናት ሃፍታሚ ዱባ ማለት እዩ። ኣብቲ ቅራፍ እንድሕር ርኢና ግን ቅራፍ ክሳብ ንመንሽሮ ክከላኸል ዝኽእል ቀመማዊ ትሕዝቶ ኣለዎ። ስለዚ እቲ ቅራፉ ኣዝዩ ሃፍታሚ እዩ። ድማ ዱባ ካብ ኣብኡ ከላ ቀሪፍካ ክትዳልዋ ወላ ብጣዕሚ ምስ ቅራፋ ክትምገባ እያ ጥዕምቲ ትዘገርም ከዓ ኣዝዩ ከዓ ምስ ቅራፉ ክትሰርሖን ክትምገቦን ከዓ ኣዝዩ ጥዑም ማለት እዩ። ስለዚ ዱባ ብዘይ መቕራፍና ኢኮኖሚ ንውስኽ ኣለና ማለት እዩ። ትንጉሕፎ ንሰርሖ ኣለና፣ ንጥቀመሉ ኣለና፣ ንምገቦ ኣለና። እንደገና ከዓ ሰኢልካ ዘይጠቅም ምግቢ ዘይኮነ ከዓ ኣዝ

ጽቡቕ ትሕዝቶ ቀመማዊ መድሃኒት ዘለዎ እዩ ማለት እዩ እቲ ቅረፍ ከዓ ኣብቲ ፍሪኡ እውን እንተኸድና ፍሪኡ ሓፂብና ኣንቂፅና ከዓ ፍሪኡ ከዓኒ ጠቃሚ ኮለስትሮል እዩ ዝውንን ማለት እዩ። ስለዚ ዱባ ኩላ እንታይ እያ ቁም ነገር እያ ማለት እዩ። ከም ቁም ነገር ኣይንወስዳን ኢና ዱባ ክንሓስባ ከለናስ ከም ሕስር ዝበለ ከም ሕምቕ ዝበለ ጌርና ኢና ነዳልዎ ንሪኦ ወይ ድማ ንፈልጦ። ግን ዱባ እዚ ኩሉ ቁም ነገር ዝሓዘት እያ ማለት እዩ። እቲ ፍርአ እውን ክንጥቀመሉ ብጣዕሚ ፅቡቅ እዩ። እዚ ኩሉ ክንገብር ተሂኬት ከነወግድ ብጣዕሚ ፅቡቅ እዩ። ምክንያቱ ተሃኪኻ ሰ ኢልካ ጉሑፍ ከተብሎ ትኽእል ኢኻ። ግን ብስነ ስርዓት ኣፀቢቕካ ሓፂብካ ኣንቂፅካ ዋላ ንእሽቶይ ፅልው ኣቢልካ ኣብ መጎጎ ምስ ቁርስ እውን ዋላ ሓዊስካ ክትመገቦ ከለካ ነቲ ቅራፉ ነቲ ፍሪኡ ከዓ ኣብቲ ፍሪኡ ከዓ ፅቡቅ ትሕዝቶ እቲ ብሉፅ ዝኾነ ኮለስትሮል ዘገድሰና ኮለስትሮል ኣሎ ማለት እዩ። ስለዚ ዱባ ከይቀረፍና ኩሉ መዓልቲ እንተኾነ ዓመታት ኢና ቆፂርና ዘለና ከምኡ ከም ንብል። ግን ምናልባሽ ዘይበፅሓና እንተሃልዩ ከዓ ዱባ ምቕራፍ ከነወግዶ ብጣዕሚ እየ ዝላቦ ማለት እዩ። ኣብቲ ካልእ ትሕዝትኡ እንድሕር ከዓ ከይድና እቲ ኩሉ ቀመማት ኣብ ሽጉርቲ ፃዕዳ ዘሎ ትሕዝቶ ሽጉርቲ ፃዕዳ ብጣዕሚ ኩሉ ሕብረተሰብና እውን ከም መድሃኒት ይፈልጦ እዩ ይጥቀመሉ እዩ። ግን ብጣዕሚ ፅቡቅ ትሕዝቶ እዩ ዘሎ። ዝተዓፅወ መትንታት ዝተዓፅወ ሻምቁታት ይኸፍት ንኩሉ ረክስታት ድማ መድሃኒት እዩ። ስለዚ ክንጥቀመሉ ብጣዕሚ ፅቡቅ እዩ ሽጉርቲ። እሱ ድማ ብጣዕሚ ፅቡቅ ንቆርበትና ኣዝዩ ሽጉርቲ ቀይሕ ዝብል ዘለኹ ኣዝዩ ጠቃሚ ዝኾነ ቀመማዊ ትሕዝቶ ኣለዎ። እቲ በዓል ፐርሰሜሎ ሰደኖ ኩሉ መዓልቲ ኢና ንገልፆ። ኣብ ርእስቲ ከም ናይ ኣሕምልቲ ዘሎ ትሕዝቶ ብጣዕሚ ብኣንቲ ኣክሲደንት እውን ሃፍታም እዩ። ስለዚ ኣንቲ ኣክሲደንት ክንብል ከለና እቲ ኣብ ኣካላትና ዘሎ መርዛም ነገር ዝፀርግ ማለት እዩ። ስለዚ ኣብታ ፔፐሮኒ ከዓ እዚ ሓድሽ መፅናዕቲ ከምዝ ሕብሮ ዋላ ፔፐሮኒ ከዓ ኣዝዩ ፅቡቅ ዝኾነ ትሕዝቶ እዩ ዘሎ። ብቪታሚን ሲ ሃፍታም እዩ። ካልእ ተወሳኺ ትሕዝቶ ድማ ነቶም ጠቐምቲ ባክተርያ ኣብ ኣካላትና ዘለዉ ሲ ከም የበራትዖም ማለት እዩ፣ የሐይሎም ማለት እዩ። እዚ ከዓ እዚ ሓድሽ መፅናዕቲ ማለት እዩ። ስለዚ ፔፐሮኒ ከዓ ብኩሉ ቪታሚናት ከዓ ሃፍታም እዩ ማለት እዩ። ስለዚ ኣዝና ክንጥቀመሉ ብጣዕሚ ፅቡቅ እዩ። እቲ ሰላጣ ከም ኩሎም ኣሕምልቲ ብቪታሚናትን ማዕድናትን ኣዝዩ ሃፍታም እዩ። ኩሎም ቀጠልያ ኣሕምልቲ ብቪታሚናት ሃፍታማት እዮም። እዚ ኩሉ ደሚርካ ክንረአ ከሎ እቲ ዝተጠቐምናሉ ዘይቲ ኦሊቭ ከዓ ብጣዕሚ ጥዑይ ኮለስትሮል ዝውንን እዩ ማለት እዩ። ስለዚ እዚ ኩሉ ደሚርካ ክንረአ ከሎ እዚ ብጣዕሚ ናይ ጥዕና ምግቢ እዩ ማለት እዩ። እቲ ከዓ ብማይ በሲሉ ብዋላ ሓደ ዝተቀላለዎ ነገር ኣብዚ የለን። ኩሉ ብፍረሽ እዩ ኣብዚ ተቐሪቡ ዘሎ። ስለዚ ኣዝና ክንጥቀመሉ ብጣዕሚ ፅቡቅ እዩ። እቲ ኣቸቶ ነቲ ዝኾነ ባክተርያ ክቋፃፀሪዩ ኢና ንጥቀመሉ ማለት እዩ። ኣቸቶ ብጣዕሚ ፅቡቅ እዩ። ክንጥቀመሉ ኣብ ዝኾነ ሰላጣታትካ ኣገዳሲ እዩ። ካብ ፅማቅ ለሚን ብጣዕሚ ዝበርትዐ ትሕዝቶ ዘለዎ ንባክተርያ ንዝተፈላለየ ነገር ኣቸቶ እዩ። ስለዚ እቲ ኣቸቶ እውን ናቱ ዝኾነ ትሕዝቶ ኣለዎ። ስለዚ ናይ ሎሚ መዓልቲ ሰላጣ ዱባ ምስ ፔፐሮኒ ኣዝያ ሃፍታም ትሕዝቶ ዘለዋ መግቢያ። ስለዚ ንቀደም በሉ ክንብለኩም ከምዚኣ ጌርና እዚ ምስ ድኾነ ዓይነት መግቢ ኩሉ ግዜ ሰላጣ ከም ካልኣይ መግቢ ኢና ንጥቀመሉ። ግን ከም ካልኣይ መግቢ ዋላ ደይኮነ እንተ ደኣ በዚኣ ተደሪርና ክንውድእ ኮይና ከዓ ብጣዕሚ እኽልቲ ኣ ማለት እዩ ጥዕና ጥራሕ ተደሪርና ሓዲርና ኣለና ማለት እዩ። ዋላ ሓንቲ ጎዳኢ ዘይብሉ ነገር ማለት እዩ። ንክትሰርሖ ንክትድኾነ ነገር ንኸተዳልዎ ከዓ ኣዝዩ ከቢድ ደይኮነ እንተ ደኣ ደሊና ከዓኒ ናይ ጥዕና ዋላ ቅጫ ጣፍ ዝተሓዋወሰ ማለት ፉል ስምስም ገለ ተሓዋዊስዎ ተሰንኪቱሎ እዚኣ ከዓ ቅጫ ስገም ማለት እያ። ከምዚኣ ጌርና እዚኣ ንድራር ወይ ዋላ ንምሳሕ እውን እንተ ደኣ ከነፍዎ ክወስደሊና ክንጥቀመላ ንኽእል ኢና ማለት እዩ። ንቐደም በሉ ከምዚኣ ጌርና ተደሪርና ክንድቅስ ንኽእል ኢና። ኩሉ ናይ ጥዕና ነገር ተመጊብና ኣለና ክበሃል እዩ ዝከኣል ማለት እዩ። ናይ ሎሚ መዓልቲ ኣሰራርሓ ሰላጣ ዱባ ምስ ፔፐሮኒ ኣብዚ ኣወዲእና ኣለና። ኣብዚ መፅእ ሰሙን ብካልእ ትሕዝቶ ክሳብ ንራኸብ ኣብ ዘለናዮ ሰላም ቅነ

ካሊእ ምድለዋት ኣቐዲምና ምድልዋት ጀሚርናዮ ምክንያቱ ህዝብና ከም ዝተፈላለየ ናይ ኩሉ ክንጥርፍ ስለ ዝግባአልና ካብ ኩለን ኣርባዕትያ ንኡሳን ዞባታት ዝተወከሉ ሰባት ኢና ሒዝና ንዝተፈላለየ ባህሊ ቅድሚኡ ኣበዓልና ፅነት ንሕና ዳርጋ ብ ደቡባዊ ቃሒ ባሕሪ ፌስቲቫል እዩ ዝኸውን በዓልና ፅነት ከም 22 ኣትሒዝካ ክሳብ 26 ዓሰብ ናፅ ዝወፅ ስለነብዕሎ ኣብኡ ቁሸት መነባብሮ ባህሊ ካሊእ ኩሉ እቲ ዘድለየ ኣፋውያታ ወግዒ ዝኣመሰለ ኩሉ ኣብኡ ርኢና እንታይ ሓድሽ ነገር ምህዞ ክቐርብ ይኽእል እቲ ህዝቢ ካብቲ ዘለዎ ፀጋታቱ እንታይ ሒዙ ክቐርብ ይኽእል ኣብ ዘበባኦ ምስኸነ ኸ እንታይ ኣለዎ ዝያደ ካቕርቦ ዝኽእል ተባሂሉ ኣብ በዓልና ፅነት ካብ ዕለት 23 ክሳብ 26 ኩሎም ነናቶም ሒዞም መፂኦም ኣብኡ ዝመፁ ካብኡ ከዓኒ ዘይነበረ ስለ ዘቕረቡ ኣብዚ ክነምፅኦ ከዓ ተቢልና ተፀኒዑ ካብ ኩሉ ከባቢታት ከዓ እንታይ ሒዞም ክመፁ ከም ዝኽእሉ ከዓኒ ፍሉይነት ዘለዎ ነይሩ ኣብዚ ከዓኒ ከምኡ ንቕርብና ንኣብነት ሕጂ ናይ 200 ዓመት ሴፍ ኣቕሪቦም ቀደም ዘበን ዝነበረ ልዓቱ ካብ ብሩር ዝተሰርሐ ናይ ቀደም ኣለዎ ናይ መኣዝ ምዃኑ ግዜ ዝብሪ ከምኡ ዓይነታት ናይ ፍሉይ ዓሳ ዳርጋ ክብሪ ዘለዎ ማለት ኣነ ንገዛርሰ ርአ ይፈልጥን እዩ እንታይ ሕጂ እዚ እቲ ህዝቢ ክሳብ ክንደምንታይ ነቲ ባህላዊ ርሽታቱ ከም መሓላልፎ ይደሊ ክሳብ ክንደምንታይ ናይ ምዕቃብ ባህሪ ኣለዎ እዚ ባህሊ እዚ ከዓ ንኸይጠፊእ እዚ ትንሳኤ ፌስቲቫል ንኹሉ ትንሳኤ እዩ።

0: ምድላዋት ብጣዕሚ ፅቡቅ ነይሩ። ዳርጋ ዓመት ምሉ ኣብ ስራሕ ኢና ዘንሕና። እቲ ፌስቲቫል ምስ ተባህለኻ ኣብ ሓፂር ግዜስ ብዙሕ ስራሕ ክንሰርሕ ክኢልና ማለት እዩ። እቲ ካሊኮ ናይ ሳሆን ትግርኛን ዓመት መፀን ይሰርሖ ስለ ዝኾነስ ዝለመድናዮ ስራሕ እዩ። ብዙሕ ግዜ እውን ኣብ ሓፂር ግዜስ ብዙሕ ስራሕ ክንሰርሕ ንኽእል ኢና ማለት እዩ። ኣብ ሓድሽ ነገር ለምዘበን ዝሰራሕናዮ እንዳዳ ኣልግል ትግረ ወስኽና ኢና መፅና። ነዊሕ ዓመታት ብሳሆን ትግርኛን ኢና ክንጓዓዝ ፀኒዕና። ለምዘበን ካ ትግረ ወስኽና ኣለና። ስራሕካ ዝያዳ ተሰሪሑ ዘሎ ስራሕ እንታይ ዓይነት ስራሕ ብምዃኑስ ዝያዳ ናብ ህዝቢ ክንገድፎ ኢና። ንሕና ግን በታ ዓቕሚናስ ፅቡቕ ስራሕ ሰርሕና ኣለና ኢልና ነድምድም ማለት እዩ።
1: ሓይሳ ወሓይሳት ምተቕብለተ በርናምጃትና ዝተላለላ ምና ሓረት ኤክስፖ እንተገበና ዲቡ እንተገባ ኮቱ ከም መግብትርለኩም እየ ኩለን ቆውምያትን ናየን ዓዳት ተቃሊል ቀድማተን ላህለያ ወገልጋሻን ባባተን እንተፈትሓያ ርሕቦ ቀደም በሎተን ንብላለያ ምፆ ወርአዊ ማህረጃን ኤርትርያ ክለ ኣልፍ ዕስረ ወሰሲኦም ሰንበትሽ 18 ጁላይ ቱላ ኣንበታ ግልትታብዑነ እዘ መሳእቲ ዓባይ ተምህንዳእቴና እዱልያ መለለየና ሕላየት ድብል ወክድለ ትርኤና ምንገቢ ኩለን መእሰሳት ተዕሊም ዲ መድሓራተን ለኣስመነያ ወበርዶ ህየ መድረሰት ዋርሳ ይከኣሎ ሳዋ ህየ 38 ደውረት ክድመት ወጠን እንደሰርሐት 39 ደውረት ክድመት ወጠን ግልትትከበት ድሉት ልት እላ ዘለ ትትቀደም ሕላየት ብጠለበት ክንርአያቱ ወሎም ጠለበት ሎም ዲብል ሕላየት ለለሻረኮ የ ኩሎም እስክሳዋ ንስክሳዋቶም ለልደረው ንብገስ ኣለና ላትብል ሕላየት ክልንርአያቱ ድግማ ሓይሳን ወሓይሳት መተቕብለትና ዋእግል ኩሎም ህየ ለመፀው እንሻ ላ ከማ ሓቦም ቀዳሚዮም ሎም ኣዘጋይሶ ማለት ገለገለ ጋይሳምሎ 39 ደውረት ክድመት ወጠን ወለብዕዳማ ሂየ ብኣዘየቶም ግልዓሩ እንሻ ላ ከማ ሓቦም ህየ ነጃሕ ንተምነግሎም ንሕላት ድብልያ መለና ግልንርአያቱ ምስል በርናምጅ ዘረቀናትኩም ኣዘይማ ክልትታብዑና ሰእቻ ዓባይታ

ትግሬ ትግርኛ ማጣ ምህሌና ለትፈናተ ጥበት ከሰባትና ማጣ ምህሌና ውፍንቱይ ድትግሬ ማጣነ መንገብ ግለሰነት ውፍንቱይ እዳይ ተመኒት እንደበሄልና ማጣ ምህሌና እዳይ ተመኒት ያኒ ጅና ኦር ግብተ ዓይለት እሊ ጅና ሌን ንውሽ ነትንተሃገው ግሉ ሸፋቅ እስረት ግልውዴ ዋጀኒቱ ግልረው ሻፍ ገኒ

こでーす。

0: ናይ መሓመድ ኣሕመድ በዓል ዝቦ ማእከል ማለት እዩ። እዚ ሎም ዓመት ተዳሊናሉ ዘለና ናይ ፌስቲቫል 226 ኣብ ኣርባዕተ መደባት ዝተኸፋፈለ እዩ። ሓደ ያታዊ ባህሊ ዝበሃል ብሚልዮ ዘለና ትሕና ዘሎ ናይ ብክሊቱ ብሄራት ትግረን ትግርኛን ዘተለወ መደባት ኣሎ። ተኻልኣይ ከዓ እቲ ብዓብዪ ክፋል ኤግዚቢሽን ናይ ጎባራ ዝተባረ ኤግዚቢሽናዊ ስርዓት ኣሎ። ሳልሳይ ከዓ እቲ ዶኮና ኣባይቲ ኛታዊ ነባብሮ ዝበሃል ካ ዛ ድሕርና ዘሎ ኣሎ ማለት እዩ።
1: ከመግሎ እንበዲ ብኣዋል ማህረጃ ንስያክል ኣልፍ 20 ወስስ ዮም ኣስበሕቱለ ከሰተው ከመግሉ ትዕልኩም ኩሎም ቆሙያት መለጥፈና ተፅበጠንተን ቀድመልለዮ እድግማን ኣሰናይ ብማህረጃ ንስያክል ኣልፍ 20 ወስስ ብሰላመ ፅሕነት ብምብል ኣዘ መን እንዳተን ክልሕላይ ተሰረትሕቲ ንቐድምቲ ኣወል ብብ ስዑድያ ልሕላይት ለ ማህረጃን ተህታም መናስበት ማህረጃን ተለትሓለ ሕላይት ፈናኒ ፋጥማ ኢብራሂም ገትባ ትግለ እንተተለትመየ ሕላይት ክዳዊት ብንቐድም እግልኩምቱ ሕላይት ፈናን መሓመድ ድር ወድር ኣዘማ ብድግማ ግነቕብልቱ እንተ ደገም ክበርዱ እግልኩሉ ገቢና ኣሰናይ ዲበ ኣሌላት ማህረጃን ኤርትርያ ክልኣል 20 ውስስ ብሰላም ኣብፅሐነ ዲበንበል ዲበ ሓለትኩም

ኣራይ መጀመርታ ርዑስ በዓለ ፌስቲቫል 226 እንኳዕ ኣብ ዝብቃዓና ይብል ካብኡ ቀፂለ ምድላዋትና ብዝያዳ ካብቲ ናይ ዓም ዝነበረስ ኣፀቢቕና ካለብ ዘመን ፅቡቕ ኣቀራርባ ቅሪብና ኣለና ዝያዳ ምክትታል ናይ ህዝቢ ስለ ዝኾነ መፂኹም ከዓ ክትርእይዎ ይብል ፅቡቕ ልምምድ ኢና ጌርና ፅቡቕ ፕራክቲስ ኢና ዝያዳ ወ ሓደሽ ደርፍታትን ብኣፍረይቲ ዝቐረበ ፅቡቕ ድሙቕ ኣቀራርባ ስለ ዝቐረበ ነቲ ሓድሽ ፍርያት ከዓ መፂኹም ክትርዩና ይላበ ማለት እዩ።

ናይ ደንጎቦ ኸበር ምን ዓበይ ሸሪካት ቴክኖሎጂ ዓለምና ለጀራፍ በዝሐ ዓደት ክስሓት ጋዛት ምን ሰነት ክ2025 ዲባ ዓለ ወቀት ብሓድ ምእት ወስሰ ምእታይት ከም ሰለወሰካ ተቃሪር ምነዘመት ምግልስ ቅራን ወድሓው ኣበሳስለ ተቃሪር ዓደት ክስሓት ጋዝ ሸሪካት ኣማዞን እብዝያድ ምእት ወሰማን ምእታይት ሸሪካት ማይክሮሶፍት እብዝያድ ምእት ወሕምሰ ምእታይት ሸሪካት ሜታ እ 145 ምእታይት ሸሪካት ጎግል ሄ እምእት 38 ምእታይት ከም ሰልዓባ እሞርህላ ለዛህረት ዲብ ዲጂታል ምህዞታት ዲብለ ልትረልህለ ተጠውራት ሓዲስ ብዓመት መትነፍዓት ዓቅል ወስናዓት ዲብለ ጠልብ ወቅት ካረበት ሄ እፉንቶ ኢላ መፀት ከም ሰልተል ትሓበር ዲብ መጃል ዓቅል ወስናዓት ላገባ ፊራሮ እት ላዓበ መፅእ ሰበትሌት ዓደት ክስሓት ጋዛት ዲብ ከልሰነት እምእት ሚልዮን ቶን እግል ልብፃሕ ከም ሰልቀድር ሰብ መቅደረት ገይመመው ክስሓት ጋዛት ምን ኣግደ ሰበብ ኢመስኩበት ሓለጀው ናይ ዓለምና ከም ሰልቶ ንትሓበር ሓይሳ ዋ ሓይሳት ምተቕብለትና ርእሲ ኣኽባር እንተደገምና ክንሰራሕ ምንኩም ርእሲ ኢሳያስ ኣፈወርቂ ማህረጃን ኤርትርያ ክላልፍ 26 ረስሚ ፈትሐዮ ኩልየት ሃንደሰት ማይ ነፍሒ ደረሳሃ እብዲግሪ ወብዲብሎም ኣድሓረት ልኡቅ ኤርትርያ ዲብ እጅትማዕ ቤት ጎማት ውዘራእ መነዘመት ድወል ኣፍሪቃ ካርቢያን ወፓስፊክ ሻረካ ምን ኣኽባር ካርጅ ኢራን ለኣሜሪካ ዲብ መዓሳክር ሰላም ትወዲል ህልየት ህጁማ ሰቀቶ ጀምሁርየት ቻይና ዲብ ቅደይ ክርስ ናይ ኣሜሪካ እግልቲ እተምራት ከም ኣለባ ወድሓት ምን ዓባይ ሸሪካት ቴክኖሎጂ ዓለምና ለጀረብ ብዝሐ ዓደት ክስሓት ጋዝ ከም ሰብ ወሰከ ተሓበራ ግለ መታብዓትኩም ዲብ ሓመድ ጉልዮም ምስየ ዶሉ ይለዓለ ኣኽባር ቀበት ዓድዋ ካርጅ ዲብ ኣለን ኣተመን ብብቻቸ ሳራሕ መንኩም ምስለተለ በርናምጃ ምስየት ገይሩ በርከት

0: ሰላም ፈነወ ኤርቲቪ ኣብ ምክትል ትርከቦ ክብራትን ክብራን ከመይ ተምስኡ ሎሚ ቀዳም 18 ሓምለምሸ ዝተላለወ ዜናታት ውሽጥን ወፃእን እንሆ ዜና ዘቕርበልኩም ለዋም ተኽለይ ክትከባተሉና ብክብሪ እንዳዓደምኩ ድማ ኣርእስተ ዜና ክቐድም። ፕሬዚደንት ኢሳያስ ኣፈወርቂ ንፌስቲቫል ኤርትራ 2026 ሎሚ ብወግዒ ከፊትዎ። ኮሌጅ ምህንድስናን ቴክኖሎጂን ማይ ነፍሒ 297 ተምሃሮ ብዲግርን ዲፕሎማን ኣመሪቑ። ልኡኽ ኤርትራ ኣብ ኣኼባ ቤት ምክሪ ሚኒስትራት ውድብ ሃገራት ኣፍሪቃ ካሪብያንን ፓሲፊክን ተሳቲፉ። ኢራን ነቲ ኣሜሪካ ኣብ ሰላማዊ ዕላማታት ተካይዱ ዘላ መጥቃዕትታት ኮኒናቶ። ቻይና ኣብ ውሽጣዊ ጉዳያት ኣሜሪካ ምትእትታው ክትገብር ድሌት ይኹን መደብ ከምዘይብላ ኣነፂራ። ብዓበይቲ ኩባንያታት ቴክኖሎጂ ዝትፋእ በከልቲ ጋዛት ከም ዝወሰኸ ፀብጻባት ሓቢሮም። ኣብ ዝርዝሩ ክንሰግር ንትሽዓተ መዓልትታት ዝቕፅል ፌስቲቫል ኤርትራ 2026 ሎሚ ብፕሬዚደንት ኢሳያስ ኣፈወርቂ ብወግዒ ተኸፊቱ። ነቲ ስርዓት ተኸታተለት ወኪል ኤሪና ዞባ ማእከል ቤትኤል ሰለሙን ዘዳለወቶ ፀብጻብ ይስዕብ።
1: ማእከል ሃገራዊ ምትእኽኻብን ምትሕልላፍ ክብርታትን ዝኾነ ዓመት መፀ ብውዕውዕ መንፈስ ዝካየድ ሃገራዊ ፌስቲቫል ኤርትራ እንሆ ሎሚ ዓመት እውን ኩለን ዞባታትን ብሄራትን ትሕሶአን ዘላለያሉ ሰዓት ኣኺሉ መደቡ ኣሃዲሉ ይፍልም ኣሎ።
2: ፌስቲቫል ኤርትራ 2026 ሎሚ ቀዳም 18 ሓምለ ኣብ ሰዓታት ቅድሚ ቀትሪ ብፕሬዚደንት ኢሳያስ ኣፈወርቂ ብወግዒ ተኸፊቱ። ኣብቲ ንብዙሕነትና ናብኡ ዘሎ ስጥመትን ብዘንፀባርቕ ባህላዊ ትልሂታትን ያታዊ ጣዕመ ዜማታትን ብሄራት ኤርትራ ዝማዕረገ ኣብ ቀፅሪ ኤክስፖ ዝተካየደ መኽፈቲ ስነስርዓት ፕሬዚደንት ኢሳያስ ብላዕለዎት ሰበስልጣን መንግስትን ግንባርን ኣብ ኤርትራ ዝመደበሮም ኣምባሳደራትን ዲፕሎማሰኛታትን ከምኡ ውን ብርክት ዝበሉ ካብ ውሽጥን ወፃእን ዝመፁ ዜጋታት ተሰኒዩ ቀሪቡ ንዘሎ ትሕሶታት ተዓዚቡን መግለፂ ተዋሂብዎን። ፕሬዚደንት ኢሳያስ ኣብ ቁሸ ዞባታት እናተዘዋወረ ፍርያት ዞባታትን ዝርግሐ ማሕበራዊ ኣገልግሎታትን መደባት ሕርሻዊ ልምዓት ታሪካውን ቅርሳውን ንዋትን ስእልታትን ባህላውን ተፈጥሮኣውን ሃብቲ ውፅኢት ምህዞን ሰንዓን ከምኡውን ፀጋታት ቀይሕ ባሕሪ ኤርትራን ካልእ ትሕሶታትን ተዓዚቡ። ብዘይካዚ ብሚኒስትር ዜናን ሚኒስትር ምክልኻልን ዝተዳለወ ስእላውን ንዋታውን ምርኢት ዝተፈላለየ ኣርእስታትን ዛዕባታትን ዝድህስስ መፅሓፍቲ ስራሓት ቅብኣን ቅርፃን ከምኡውን ብትካላት ዝቐረበ ምርኢት ባዛርን ኣካል ናይ ትቀሪቡ ዘሎ ትሕሶታት እዩ። ፌስቲቫል ኤርትራ 2026 ያታዊ ትርኢትን ሙዚቃን ኣፋውያታታት ምርኢት ምህዞን ሰንዓን ድኮናያታዊ ኣባይትን መነባብሮን መደባት ቆልዑትን ህፃናትን ምርኢትን መሸጣን መፅሕፍቲ ምርኢት ፍርያት ትካላትን ባዛርን ምርኢት ዘመናዊ ትልሂት ኩርናዕ ገጠምቲ ስነ ጥበባዊ ምርኢትን ቅብኣን ቅርፃን ሰሚናራትን ስነ ፅሑፍን ምርኢት ኣብ ሃገርና ዝፈረየ ፊልምታት ከምኡውን መፅናዕታዊ ፅሑፋት ብዛዕባ ፊልም ብዘጠቓልል መደባት ክሳብ 26 ሓምለ ክቕፅል እዩ።
1: ኣብዛ ሓድነትን ጥምረትን ብሄራትና ዝንፀባረቐላ ያታን ባህልን ዝውረሰላ ቅርዓት ኤክስፖ ዘንገ ትሕዝቶ ኣብ ልቢ ኩሉ ኤርትራዊ ዘይሃስ ዝኽሪ ዘለዎ ስለዝኾነ ዓንበት መፀ እናበለፀን እናበረኸን ዝኸይድ ዘሎ ሰናይ ቅንያት ፌስቲቫል ኤርትራ 2026 ምስ ሳኣላይ ዮሃንስ መብራህቱ ቤትኤል ሰሎሙኔ ካብ ኣገልግሎት ዜና ዘባ ማእከል ቀፅሪ ኤክስፖ።

0: ኮሌጅ ምህንድስናን ቴክኖሎጂን ሞነፌክ 97 ተምሃሮ ብዲግሪን ዲፕሎማን ኣመሪቑ ተስራዓ ዝተኸታተለ ጋዜጠኛ ሳሙኤል ሃብተ ሚካኤል ዘዳለዎ ፀብጻብ ዳንኤት ገብሪ ሂወት ከተቕርበ።
1: ኮሌጅ ምህንድስናን ቴክኖሎጂን ማይነፍሒ ሎሚ 18 ሓምለ ንመበል 19 ግዜ ኣብ ዘካየዶ ስነስርዓት መመረቕታ 25,000 ደቂ ኣንስትዮ ዝርከብኦም 297 ተምሃሮ ብዲግሪን ዲፕሎማን ኣመሪቑ። ብዲግሪ ዝተመረቑ ብዓውድታት ሕርሻዊ ምህንድስና፣ ምህንድስና ስነ ቐመም፣ ሲቪላዊ ምህንድስና፣ ስነ ፍልጠት ምህንድስና ኮምፒውተር፣ ኤሌክትሪካውን ኤሌክትሮኒካዊ ምህንድስና፣ ምህንድስና ባሕሪ፣ ሜካኒካዊ ምህንድስናን ምህንድስና ዕደናን። ብዲፕሎማ ዝተመረቑ ድማ ብዓውድታት ቴክኖሎጂ መተግበሪ ኮምፒውተር፣ ቴክኖሎጂ ናውቲ ኮምፒውተርን መርበባትን፣ ቴክኖሎጂ ኤሌክትሮኒክስ ከምኡውን ቴክኖሎጂ ዕደናዮም ትምህርቶም ተኸታቲሎም። ናይ ክብሪ ዕዱም ሚኒስተር ህንፃ ኣቶ ኣብርሃ ስፋሃ ኣብ ዘስምዖ መደረ መንግስትን ህዝብን ኤርትራ ሰብኣዊ ፀጋ ዓንዲ ማእከል ምዕባለ ሃገር ከም ዝኾነ ብምግንዛብ ጥጡሕ ናይ ምምሃርን ምስትምሃርን ባይታ ብምፍጣር ገዚፍ ወፍሪ ይገብሩ ከም ዘለዉ ብምሕባር ተመረቕቲ ቀሲሞምዎ ንዘለዉ ፍልጠት ብዝያዳ ፃዕሪ ኣተክሮን ተባላሓትነትን ናብ ዝለዓለ ደረጃ ንምብፃሕ ክሰርሑ ተላብዩ። ዲን ናይቲ ኮሌጅ ዶክተር ኣርኣያ ዘርኣይ ድማ እቲ ዕለት ናብ ዝበረኸ ሓላፍነት እተሰጋግር መድረኻዊት መደምደምታ ምዃና ብምጥቃስ ጉዕዞ ተመረቕቲ ኣብ ምኩስኳስ ኣእምራዊ ንቕሓት ምህናፅ ዘላቒ ምህንድስና ከምኡውን መሃብ ሞያዊ ኣገልግሎት ኣብ ዝብሉ ሰለስተ መትከላት ከም ዝምርኮስ ኣገንዚቡ። ወኪል ተመረቕቲ ብግድኣ እቲ ዕለት ኪንዮ ደረ ትርኢት ብምጥማት ሞያዊ ዓቕሞም ኣብ ኣገልግሎት ሃገርን ሕብረተሰብን ንምውዓል ዕላሞኦም ዘሐድሱላ ከም ዝኾነት ገሊጻ። ኣብ መወዳእታ ኣብ ትምህርቶም ፀብለልታ ንዘረኣዩ ተመረቕቲ መዳልያ ተዓዲሉ።
0: ብኣምባሳደር ኤርትራ ኣብ ሕብረት ኤሮጳን ሃገራት ቤነሉክስን ኣቶ ነጋሲ ካሳ ዝተመርሐ ልኡኽ ኤርትራ ብ1516 ሓምለ ኣብ ብራስለስ ቤልጅየም ኣብ ዝተቓንዐ መብረት 121 ኣኼባ ቤት ምክሪ ሚኒስትራት ውድብ ሃገራት ኣፍሪቃ ካሪብያንን ፓሲፊክን ተሳቲፉ። እቲ ልዕሊ 65 ሃገራት ዝተሳተፍኦ ስሩዕ መንፈቃዊ ኣኼባ ብእዋናዊ ኣቦ ወንበር ናይቲ ውድብ ሚኒስተር ፋይናንስን ቁጠባን ጋምቢያ ሚኒስተር ሲዲ ኬይታ ዝተመርሐ እዩ ነይሩ። ተገባእቲ ብቐንዱ ድኹም ፋይናንሳዊ ኣቕሚ ናይቲ ውድብ ኣብ ምሕያልን ኣብ 2017 ክኽለስ ኣብ ዝነበሮ ሓድሽ ክፍሊት ኣባል ሃገራትን ከምኡውን ብዙሓዊ ሽርክነት ምስ እስትራቴጂያውያን መሻርክቱ ኣብ ምድልዳል ኣተኪሮም ዘትዮም። ፋይናንሳዊ ኩነታት ናይቲ ውድብ ብዝምልከት ኣብ ዝተኻየደ ዘተ ልኡኽ ኤርትራ እቲ ውድብ ርእሱ ክኽእልን ፖሊሲኡ ክውንንን ክሳብ ዘይከኣለ ምስ ሕብረት ኤውሮጳ ኣብ ዘለዎ ሽርክነት ብማዕረ ክዋሳእ ከም ዘይክእል ብምንጻር ኣባል ሃገራት ዓመታዊ ክፍሊተን ኣብ ግዜኡ ከማልኣ ጸዊዑ። ቤት ምክሪ ሚኒስተራት ውድብ ሃገራት ኣፍሪቃ ካሪብያንን ፓሲፊክን ኣብ መወዳእታ ኣብ ንጥፈታቱ ዝሕግዞ ውሳኔታት ኣሕሊፉ። ዝሓለፈ 15/16 ሓምለ ካብ ኮሌጅ ሕርሻ ሓመልማሎ ዝተመረቑ ተምሃሮ ውሕስነት ምግቢ ንምርግጋፅ ኣብ ዝካየድ ፃዕሪ ብዝለዓለ

0: كم سرحو قال لي زوم وكر اي نهاب جرجيش تسفى مريم نزل دار وتسبسب ارسيم واسمروم كتربع
1: تمرقت كولج حر الشحامل مالو وحسنت مقبين من رقاقات ابزكاير تعري بزل على كم زسرحو قليتام نساتو من ايرينا ابزها بوريتو حارصوت هاقرنا كتقاملو زطنحو ياتاوي اقباب حرشان ابزمناوي بمغيار مهرتب عينة متنن كبن ببال اب كولج بزقسموو قبراون كل سحساباون تمرتي ابرتي عم كم زسرحو قالاتيام
2: منقسن عنا ابزن خنبات احسلا ازدقفنا كم ازقنو دلي لك عدف عدفنا يتخاني ابتمنا شحواتنا لك خمسة مهارنا وكاب تزول رايو نلع على نخونها ناتي حلف نتي مالتي ناي بملا ناتي مراتي حلف نتي
3: بتزود دا كله عودي زيادة ابتكالات بتزود قبراوي مويا نت زل تمهارنا يو تيوريتيكال لن قبراوي مويا نسي اب تكالاتنا اتنا زيادة هنعبيو بخمها هاجرنا هنبلصقا دسبلن مالتي
1: ኣብዘለናዮ ዘመነ ሳይንስን ቴክኖሎጂን ብድሆታት ደርቅን ሕፅረት ዝናብን ዝፃወር ኣዝርእትን ንምትእትታው ማይን ሓመድን ብምዕቃብ መስናዊ ሕርሻ ንምምዕባል ውሑስ ማእዛዊ መግቢ ንኩሉ ኣብ ኩሉ ንምርግጋፅ ቀረብ ኣሕምልትን ፍረታትን ኣብ ዕዳጋታት ንምውሓስ መደባት ምግራብን ዳግመ ምግራብን ንምዕዋት ከምኡ ውን ጥዕና እንስሳታት ንምውሓስ ምስ ሓረሶት ብሓባር ከም ዝሰርሑ እውን ኣረጋጊፆም ወለዲ ብወገኖም ተመረቕቲ ንነፍሶም ኮይኖም ንህዝቦምን ሃገሮምን ንኸገልግሉ ዓፀፌታ ክሰርሑ ከም ዘተባብዕዎም ገሊፆም
4: እዚ ንዑ ነብሱ ከይተምሃረ ዘምሃረ ህዝቢ በዞም ውሉዳትና ኩሎም ናይ ሎም ማዓንቲ ምሩቓት ከካዓስ ምዕብልትን ብልፅቅትን ሃገር ኮይና ኤርትራ ክርኢ ዓብዪ ባሃግን ተፅበይትና ኣለኒ
5: ኣብ ወፃኢ ሃገር እንተ ደኣ ሓቲትካ ብክንደይ ዶላራትን ካልእን ሰኣን ገንዘብ ካብ ትምህርቲ ዓለም ዝተሰናወቱ ብዙሓት እዮም ውሕዳት እውን ኣይኮኑን ስለዚ ህዝብን መንግስትን እዚ ዝገበረሎም ፋይናንስ እዚ ዝገበረሎም ሓደራ ብምሉእ ተኸቲሎም ነቲ ዝመፅእ ዘሎ ወለዶ መተካእታ መታ ንክኾኑ መምሃራ ንክኾኑ ይላወቦም
1: ኣብ መወዳእታ ተመረቕቲ ህዝብን መንግስትን ንዝገበርሎም ሓገዝን ንዝፈጠርሎም ጥጡሕ ናይ ትምህርቲ ባይታን ብምምጓስ ዝያደ ሓላፍነት ተሰሚዕዎም ብዝሓየለ ክሰርሑ ምዃኖም ኣነፂሮም ኮሌጅ ሕርሻ ሓመል ማሎ ብ16 ሓምለ ኣብ ዘካየዶ መበል 19 ስነ ስርዓት መመረቕታ 20 ዶክተራት ሕክምና እንስሳት ዝርከብዎም 375 ተምሃሮ ብዝተፈላለየ ዓውድታት ትምህርቲ ኣመሪቑ
0: ሃገራዊ ማሕበር ኣእምሮኣውን ምዕባላኣውን ስንክልና ንሓለፍቲ ጨናፍሩ ኣብ ዞባታት ከምኡውን ንኣካየቲ ስራሕን ኣባላት ቤት ፅሕፈት ማሕበርን ኣብ ምሕደራን መሪሕነትን ዘተኮረ ስልጠና ወዲቡ እቲ ስልጠና ሓፈሻዊ ኣእምራት ምሕደረ ኣገዳስነት ውጥን ስራሕን ኣገባብ ምድላውን ውፅኢታዊ ርክብን ስነ ምግባርን ኣተሓሕዛን ምሕደራን ሰነዳት ምሕደራ ገንዘብን ንብረትን ከምኡውን ኣፈታትሓ ግርጭታት ኣብ ቦታ ስራሕ ዘጠቓለለ ምንባሩ ሓላፊ ምምዕባል ኣቕም ሰብ ናይቲ ማሕበር ኣቶ ያቆብ ሃይለ ገሊጹ እቲ ስልጠና ኣብ ፅፈትን ትሉጥነትን ዝሰላስልዎ ስራሕ ሓጋዚ ከም ዝኾነ ዝገለጹ ተሳተፍቲ ስሩዕን ዘላቕን ክኸውን ተላብዩ ኣደ ወንበር ማሕበር ወይዘሮ ይብራህ ኣለም የዕብዮ ኣብ ዝሃበቶ መፃፀሚ ቃል ኣብ ኩለን ዞባታት ዝውደብ ስልጠናታት እምነ ኩርናዕ ናይቲ ብደረጃ ማሕበር ዝካየድ ስሉጥን ዝተማልአን ኣገልግሎት ንምርግጋፅ ዝግበር ፃዕሪ ከም ዝኾነ ብምሕባር ሰልጠንቲ ዝቐሰምዎ ትምህርቲ ብስራሕ ከማዕበልዎ ኣዘኻኺራ ኤርትራዊ ፕሮፌሽናል ተቀዳዳማይ ሄኖክ ምሉ ብርሃን 8 መድረኻት ኣብ ዝሸፈነ ሎሚ ዝተዛዘመን ዙር ማግኒፊሰንት ኦፍ ቄንግሃይ ቀጠልያ ማልያ ተዓዊቱ ጋጠኛ ሚካኤል ሓርጉ ብመልክዕ ፀብጻብ ወደልይዎ ኣሎ ይስዕብ
6: ኣባል ካዛኪስታናዊቲ ክለብ ኣስታና ኤርትራዊ ፕሮፌሽናል ተቀዳዳማይ ሄኖክ ምሉ ብርሃን ሎሚ ኣብ ዝተዛዘመ ዙር ማግኒፊሰንት ቄንግሃይ 226 ተዓዋቲ ብነጥቢ ንዝመርሕ ተቀዳዳማይ ትውሃብ ቀጠልያ ማልያ ኮይኑ ሄኖክ ኣብዚ 146 ኪሎ ሜትር ሸፈነ ሻምናይን ዛዛምን መድረኽ ሻርሻይ ብምእታዊ ኣብ ናይ ነጥቢ ውድድር ብ63 ነጥቢ ተዓዊቱ ኣብ ሳልሳይ መድረኽ ቀዳማይ ዝወፅ ሄኖክ ኣብ ናይ ግዜ እውን ካብ ዕውት ናይዚ ውድድር ዝኾነ ኤኳዶራዊ ጆናታን ክሌቨር ካሴዶ ብ15 ካይታ ድሒሩ ሳልሳይ ብምውፁ ብዩሲኣይ ዝውሃብ 140 ነጥቢ ኣኪብሎ ኣብ ናይ ኣንበሳ ዓቐብ ውድድር እውን ብ16 ነጥቢ ሳልሳይ ደረጃ ብምሓዝ ኣብ ሰለስትኡ ማልያታት ናብ ፖድዮም ብምድያብ ኣርስቲ ሰሪሑ ኣብዚ ውድድር ክሳተፍ ዝቕኒ ኣባል ስጳኛዊቲ ክለብ ቦርጎስ ሻምፒዮን ኣፍሪቃ ኦሎምፒካዊ መርሃዊ ቅዱስ ኣብ ናይ ሎሚ መድረኽ ካብ ዕውት ዝኾነ ግዜ ከይከሰረ መበል 37 ተርታ ብምሓዝ ንውድድሩ ፈጺሙ ኣሎ ቻይና እተእንግዶ ዙር ማግኒፊሰንት ኦፍ ቂንግሃይ ኣብ ኣህጉር ኤስያ ካብ ዝካየዱ ውድዳት ብሽክለታ ብዕቤቱ ኣብ ቅድሚት ዝስራዕ እዩ።
0: ክብራትን ክርባን ቀፅሊ ዝቐርብ ዜና ፀይድ ምክታልኩም ደጊመ ብክብሪ ዕድ ኣብ ዜና ወፃኢ ክንሰግር ኢራን ነቲ ኣሜሪካ

ብሃገራት ዞባ ማእከላይ ምብራቕ ኣብ ዝርከብ ተመሳሳሊ ዕላማታት ከም እተጥቅዕ ኣጠንቂቓላ። ኣብ ውሽጢ ሓደ ሰሙን ጥራይ ብመጥቃዕትታት ኣሜሪካ ልዕሊ 50 ዜጋታታ ከም እተቐትሉን ልዕሊ 500 ከም ዝቆሰሉን እያ ኢራን ትገልጽ ዘላ። መጥቃዕትታት ኣሜሪካ ንቅሉዕ ኩናት ዝደፋፍእ ምዃኑ ሓለዋ ሰውራ ኢራን ኣፍሊጡሎ። እዚ ከምዚ ኢሉ እንከሎ መንግስቲ ኩዌት ሎሚ 18 ሓምለ ኣብ ልዕሊ ሲቪላዊ ዕላማታት ሃገሩ መጥቃዕቲ ከም እተኻየደ ወቒሱ። ፕሬዚደንት ዶናልድ ትራምፕ ኢራን ኣብ ዘተ እንተዘይተመሊሳ ኣብ ልዕሊ ሰላማዊ ዕላማታታ መጥቃዕቲ ከም ዝካየድ ከጠንቅቕ መፅንሑ ኣይርስዓን። ኢራን ከም መልሰ ግብሪ ናይቲ ኣብ ልዕሊኣ ዝፍፀም ዘሎ መጥቃዕትታት ኣብ ዮርዳኖስ፣ ኩዌት፣ ስዑድ ዓረብ፣ ሕቡራት ኢማራት ዓረብን ባሕሬንን ንዝርከብ መደበራት ኣሜሪካ ትድብድብ ከም ዘላ ይፍለጥ። በቲ መጥቃዕቲ ብፍላይ ኣብ ዮርዳኖስ ዝርከብ መደበር ሓይሊ ኣየር ኣሜሪካ ከቢድ ዕንወት ከም ዝወረደ ሓለዋ ሰውራ ኢራን ገሊጹ። ህዝባዊት ሪፓብሊክ ቻይና ኣብ ውሽጣዊ ጉዳያት ኣሜሪካ ምትእትታው ክትገብር ድሌት ይኹን መደብ ከም ዘይብላ ኣነጺራ። እዚ ዝተገልጸ ፕሬዚደንት ዶናልድ ትራምፕ ቻይና ኣብ 2020 ኣብ ዝተኻየደ ፕሬዚደንታዊ ምርጫ ኣሜሪካ ብስቱር ኢዳ ከም ዘእተወት ድሕሪ ምውቃስ እዩ። ኣፈኛ ሚኒስትሪ ጉዳያት ወፃኢ ቻይና ትማሊ 17 ሓምለ ኣብ ዘውፅኦ መግለጺ እቲ ክሲ መሰረት ከም ዘይብሉ ብምሕባር ኣሜሪካ ንዝምድና ክልቲኤን ሃገራት ብኣሉታ ዝጸሉ ምንቅስቓሳት ካብ ምክያድ ክትሕየብ ኣተሓሳሲቡ። እዚ ሓድሽ ዲፕሎማስያዊ ምዕባላታት ፕሬዚደንት ቻይና ሺ ጂንፒንግ ኣብ ዝመጽእ ወርሒ መስከረም ኣብ ኣሜሪካ ምብጻሕ ክፍጽም መዲቡ ኣብ ዘለወሉ እዋን ዝኽሰት ዘሎ እዩ። መራሕቲ ክልቲኤን ሃገራት ኣብ ዝሓለፈ ወርሒ ግንቦት ኣብ ቻይና ዘካየድዎ ዝርርብ እወታዊ ምንባሩ ካብ ምግላጽ ሓሊፎም ስምምዓት ከም ዘይተፈራረሙ ዝዝከር እዩ። ብዓበይቲ ኩባንያታት ቴክኖሎጂ ዝትፋእ በከልቲ ጋዛት ካብ 2020 ክሳብ 2025 ብ160 ሚኢታዊት ከም ዝወሰኸ ጸብጻባት ውድብ ሕብራት ሃገራት ኣነጺሮም። መሰረቶም ጸብጻባት መጠን ትፋእ በከልቲ ጋዛት ብኩባንያ ኣማዞን ብልዕሊ 180 ሚኢታዊት፣ ኩባንያ ማይክሮሶፍት ብልዕሊ 150 ሚኢታዊት፣ ኩባንያ ሜታ ብ145 ሚኢታዊት፣ ኩባንያ ጉግል ድማ ብ138 ሚኢታዊት ከም ዝዓበየ ተፈሊጡ። እቲ ተርእዮ ኣብ ዲጂታላዊ ምህዞታት ብዝረአ ዘሎ ቅልጡፍ ምዕባላታት ብሓፈሻ ተጠቃምነት ሰብ ሰርሖ ብልሒ ዝጠልቦ ልዑል ሓይሊ ኤሌክትሪክ ድማ ብፍላይ ዝሰዓበ ምዃኑ እዩ ዝሕበር። ኣብ ጽላት ሰብ ሰርሖ ብልሒ ዝግበር ወፍሪ እናዓብየ ይኸይድ ስለ ዘሎ መጠን ትፋእ በከልቲ ጋዛት ዓመታዊ 100 ሚልዮን ቶን ክበጽሕ ከም ዝኽእል ክኢላታት ይእምቱ። ትፋእ በከልቲ ጋዛት ካብ ቀንዲ ጠንቅታት ክሊማዊ ነውፂ ዓለምና ምዃኑ ይጥቀስ። ወታደራዊ ዝምድና ህዝባዊት ሪፓብሊክ ቻይናን ሩስያን ንካልኦት ሃገራት ብኣሉታ ዝጸሉ ከም ዘይኮነ ቻይና ሓቢራ። እዚ ዝተገልጸ ኣሜሪካ እትርከብን ሃገራት ምዕራብ ነቲ ቻይናን ሩስያን ኣብ ዝሓለፈ ቀረባ መዓልታት ዘካይድኦ ሓበራዊ ልምምድ ሓይሊ ባሕሪ ብስጋት ይምጥምትኦ ከም ዘለዋ ድሕሪ መቀልሑ እዩ። እቲ ልምምድ ወታደራዊ ዓቕሚ ክልቲኤን ሃገራት ምምዕባል ሉኣላውነተን ንምውሓስ እምበር ካልእ ዕላማ ከም ዘይብሉ ሚኒስትሪ ምክልኻል ቻይና ብ17 ሓምለ ኣብ ዘወፅኦ መግለጺ ኣብሪሁ። ህዝባዊት ሪፓብሊክ ቻይናን ሩስያን ካብ 6 ክሳብ 13 ሓምለ ኣብ ሰላማዊ ውቅያኖስ ዓመታዊ ልምምድ ሓይሊ ባሕሪ ከም ዘካይዳን ኣብቲ ልምምድ ብርክት ዝበላ ሳብማሪናትን ዘመናውያን መራኸብ ኩናትን ከም እተሳተፋን ዝዝከር እዩ። ቻይናን ሩስያን ካብ 2012 ዓመታዊ ልምምድ ሓይሊ ባሕሪ ከካይዳ ምጽንሐን ዝጠቐሱ ጸብጻባት ዝሓለፈ ዓመት እውን ኣብ ሰላማዊ ውቅያኖስ ኣካይደን ምንባርን የረዱ። ቁጠባዊ፣ ፖለቲካዊ፣ ወታደራውን ጸጥታውን ዝምድና ቻይናን ሩስያን እናሰፍሐ ይመጽእ ከም ዘሎየን ክልቲኤን ሃገራት ዝጠቕሳ። መንግስቲ ካናዳ ኣብ ሰፊሕ ክፋል ሃገሩ ብዝተኸስተ ሓደጋ ባርዕ መሮር ህጹጽ ናይ እዋን ሓደጋ ድንጋጌ ኣውጁ። እቲ መንግስቲ ነቲ ስጉምቲ ዝወሰደ በቲ ገና ኣብ ትሕቲ ቁፅፅር ዘይወዓለ ባርዕ 12.5 ሚልዮን ሄክታር ጫካ ድሕሪ ምህማኹ እዩ። ኣብቲ ሃገር ካብ ዝተኸስተ 1900 ሓደጋታት ባርዕ እቲ ፍርቂ ኣብ ትሕቲ ቁፅፅር ከም ዘይኣተወዮም ጸብጻባት ዝጠቕሱ። እዚ ከምዚ ኢሉ እንከሎ እቲ ባርዕ ዝፈጠሮ ጽዑቕ ኤክታትኪ ንሰፊሕ ክፋል ሰሜናዊ ምብራቕ ሕብራት መንግስታት ኣሜሪካ ከም ዝዓብለኾ ተገሊጹ። ዋሽንግተን ዲሲ፣ ቺካጎ፣ ኒውዮርክን ገለ ካብተን በቲ ተርእዮ ዘተጠቕዓ ከተማታት ኣሜሪካ ምዃነን ክፍለጥ ተኻኢሉሎ።
እቲ ባርዕ ኣቐዲሙ ኣብ ካናዳ ካብ ዝተኸስተ ተመሳሳሊ ሓደጋታት እቲ ዝሓየለን ዝዓበየ ኣከባቢ

ኢትዮጵያውያን ዕንወት ዘውረደ ምዃኑ ይጥቀስ። ኣብዚ እዋን እዚ ኣብ ሓያሎ ሃገራት ኤውሮጳ እውን ክብቱር ዋዒ ዝኸተሎ ባርዕ መሮር ተኸሲቱ ከም ዘሎ ይፍለጥ። ኣብ ሜክሲኮ ትማሊ 17.4 ሬክተር ምንቅጥቃጥ ምድሪ ከም እትኸስተ ማዕከናት ዜና ኣቃሊሐን። በቲ ኣብ ደቡባዊ ክፋል ዘጋጠመ ሓደጋ ኣብ ሂወት ሰብ ዝወረደ ክሳራ እኳ እንተዘየለ ዕንወት ትሕቲ ቅርፂ ከም ዝሰዓበ ግና ሰብ መዝቲ ሃገር ገሊፆም። እቲ ተፈጥሮኣዊ ሓደጋ ኣብ ፈለማ ሱናሚ ከይስዕብ መጠንቀቕታት ተመሓላሊፉ እኳ እንተነበረ ፀኒሑ ግና ከም እተላዕለ ተፈሊጡ። ክሳብ ገረባብቲ ሃገራት ጓቲማላን ኤልሳልቫዶርን ከም እተሰምዐ ዝገለፁ ክላታት ስነ ምድሪ ሜክሲኮ ህዝቢ ክስዕብ ካብ ዝኽእል ድሕረ ምንቅጥቃጣት ክጥንቀቕ ኣተሓሳሲቦም ኣለዉ። ክቡራትን ክቡራን፣ ዜና ቅድሚ ምዛምና ኣርእስታቶ ክደግመልኩም። ፕሬዚደንት ኢሳያስ ኣፈወርቂ ንፌስቲቫል ኤርትራ 2026 ሎሚ ወግዒ ከፊትዎ። ኮሌጅ ምህንድስናን ቴክኖሎጂን ማይነፍሒ 297 ተምሃሮ ብዲግርን ዲፕሎማን ኣመሪቑ። ልኡኽ ኤርትራ ኣብ ኣኼባ ቤት ምክሪ ሚኒስትራት ውድብ ሃገራት ኣፍሪካ ካሪቢያንን ፓሲፊክን ተሳቲፉ። ኢራን ነቲ ኣሜሪካ ኣብ ሰላማዊ ዕላማታት ተካይዶ ዘላ መጥቃዕትታት ኮኒናቶ። ቻይና ኣብ ውሽጣዊ ጉዳያት ኣሜሪካ መተእትታው ክትገብር ድሌት ኹን መደብ ከም ዘይብላ ኣነፂራ። ብዓበይቲ ኩባንያታት ቴክኖሎጂ ዝትፋእ በከልቲ ጋዛት ከም ዝወሰኸ ጸብጻባት ሓቢሮም። ንምክትል ክሎ መስክር ምስ ሰርፍ መደባት ኤርቲቪ ክሓድኩም ከመይ ብወገነ ግን ብርኹምሸት

0: ካብ ማሕበር ሓረስታት ኣፍራይትን ህብ ዞባ ማእከል እዙ ብምእንጋድ ዓማዊሉን ጽፈቱን ውሕስነቱን ዓብዪ ኣድናቖትን እምነትን እናረኸበ ዝኸይድ ዘሎ ማሕበር ዓብዪ ምጉዳል ዋጋ ብምግባር ጥዕና ህዝቢ ኣብ ምሕላው ኣበርክትኡ ንኽገብር ዝተፈላለየ ዝዓይነቱ መዓር ንመሸጥ ተቐሪቡ ኸም ዘሎ ብሓጐስ የበስር መዓር ካብ ዕምባባታት ብንህብ ብቐጥታ ናብ ህዝቢ መዓር ናብ ዅሉ እንትንኡ ብመርመራ ዝሓለፈ ኣብ ጽሩይ መዓቀብ ዝተታሕዘ ዋላ ነዊሕ ግዜ እንተጸንሐ መመሊሱ ይጽብቕ ይኸውን ዝጠዓመ ክብርበር እንከሎ ዝበሰለ ዝተለብደ ምዃኑ ብኽኢላታት ሓረስቶት ዝተረጋገጸ በዚ መሠረት ማሕበርና ኸም ዝደለኹምሞ ቀይሕ ጻዕዳ ጸሊም ብጫ ብዘይፍልል ዋጋ ዝተፈላለየ ዝሕብሩ ቐሪቡሎ መዓር ወለላ በሊዕካዮ ዘይምኖ ወለላ መዓር ካብ ሓሚምና ሕክምና መዓር ንብላዕ መዓር ንህብና ኣብ ኩሎ መድሃኒት ንጥዕና ማሕበር ሓረስቶት ኣፍረይትን ህብ ዞባ ማእከል ካብቲ ዝውሓደ ክሳብ ብኾናትል መዓር እንተተደለየ ንመሸጣ ቐሪቡ እንህለ ማዓስ እዙ ጥራሕ ኣብ ትገብሮ ውራየትኹን ድግሳት ኰሪዕኩም ክትውዕሉ ኽስምዓኩም ባህታ ንሜስን ብርዝን ዝኸውን መዓር ቀሪቡ ይብለኩም ጀባ ማሕበር ሓረስቶት ኣፍረይትን ህብ ዞባ ማእከል ካብ ትካሎም ውሕስነትን ዘምፅኡ ሰራሕተኛታት መንግስቲ ይኹን እግሊ ኣብ ሰለስተ ወርሒ ዝኽፈል ብቸክ ይኹን ብካሽ ከምዝደለኹምሞ ዓይነትን ዓቐንን መዓር ክሸይጥ ይኽእል ማሕበር ሓረስቶት ኣፍረይትን ህብ ዞባ ማእከል ዝርግሑ ንምስፍሓን ዓማዊሉ ብቐረባ ፍርያቱ ንምርካብን ንኣብ ኩሉ ዞባታት ሃገርና ዝርከቡ ሰብ ድኳናት ከም ወኪልና ኮይኖም ብስምምዕ ክሸጡን ከከፋፈሉን ንዝደልዩ ማዕጦና ክፉት እዩ ፀሓይ ከሎ ካብ ዝብለና ገብገብ ዝመረፅናዮ መዓር ንመገብ ኣድራሻና ኣብ ኣስመራ ጐደና ሓርነት ኣፊት ምምሕዳር ዞባ ማእከል ኣብ ጐዳይብ ሸውዓይ መደበር ሕድብ ምስ በልካ መገዲ ቕሓውታ ኣብ ዕዳጋ ሓሙስ ጥቓሙ ፈር ኣውቶቡስ ሓራ ኣብ ከረን ኣብ መንገዲ ፍዓበት ጥቓ መስጊዳ ልሰሓባ ኣብ መንደፈራ ኣብ እግሪ ቤተ ክርስቲያን ቅዱስ ጊዮርጊስ ቴሌፎንና 11 5 3 ወይ ሞባይል 07 13 62 37 ማዕር ንብላዕ
1: ሰላም ከመይ ውዕልኩም ከመይ

ከመይ ቀኒኹም ኣብ ረኸቡን ኣብ ቀረባና ኩልኩም ንዓት ዓለም ኮይኩም ኤርቲቪን ብክልታ ተዳልኹም ዘለኹም ክቡራትን ክቡራንን ተኸታተልቲ ከመይ ኣለኹም። ዓመት መፅ ኣብ ወቅቲ ክራማቲክ ፅንገድ ፌስቲቫል ኤክስፖ እነሆ መዓልቱን ሰዓትን ኣኪሉ 18 ሓምለ ኣብ ሰዓታት ቅድሚ ቀትሪ ይኽፈት ኣሎ። ፌስቲቫል ኤክስፖ ካብ ውሽጢ ሃገርን ካብ ወፃእን ከምኡውን በፃሕቲ ሃገር ወፃእትኛታት ዝሳተፍሉ ብምልኣት ዝሳተፍሉ ሃገራዊ ንግደት እዩ። ፌስቲቫል ኤክስፖ ኣነባብራ ኣብ ሽዱሽ ዞባታት ዝነብር ህዝብና ብዝግባእ ክነንፀባርቀሉ ብዝግባእ ክንፈልጠሉን ዘኽእል ቆሸት ሒዙ ዝቐርብ ህፃናት ምስ ከምኦም መዛንኦም ኣብቲ ንዕኦም ተባሂሉ ዝዳሎ ቆሸት ኣብቲ ንኣእምሮኦም ዘንቅሕ ክትፈታት ብምልኣት ዝሳተፍሉ ካብ ውሽጢ ሃገርን ካብ ወፃእን ዝመፀ ዜጋ ድማ ብምልኣት ዝሳተፈሉ ዜካ እዚ ድማ ባህላውን ያታውን ኣመጋግባ ሕብረተሰብ ኤርትራ ብዝግባእ ተዓዛቢ ከተማቐረሉ ክፈልጠሉን ዘኽእል ቅርዓት ሒዙ ዝቐርብ ታሪክ ብረታዊ ቃልሲ ህዝቢ ኤርትራ ታሪክ ህዝቢ ኤርትራ ብዓብኡ ምስ ወረዶ ዝወራረሰሉ ኣጋጣሚ መንእሰያት በፂሖሞ ዘለዉ ደረጃ ንቕሓት ፍልጠት ከምኡውን ክእለት ኣብ ዝተፈላለዩ ሞያታት ዘግልሕሉን ዘንፀባርቕሉን ብዓብኡ ድማ ታሪክ ኤርትራውነት ናብ ወለዶ ዝተጋገረሉ ቅርዓት እዩ። ኣበርክቶ ኤርትራውያን ዳያስፖራ እውን ዝንፀባረቐሉ ቅርዓት እዩ። ኤርትራውያን ዳያስፖራ ካብ በልና ምንስና ናብ ታሪክ ምስ ንዕዘብ ፌስቲቫል ቦሎኛ ክነልዕል ድግነት ይኸውን። ፌስቲቫል ቦሎኛ ኣብ 74 ክጅመር እንከሎ ገስጋስ ዕጥቃዊ ቃልሲ ህዝቢ ኤርትራ ነቲ ኣብ ወፃኢ ዝነበረ ዜጋ ንኽርዳእ ክኽእል ንኽፈልጥ ክኽእል ፈለጡ ጥራይ ከይተርፍ ድማ ማዕሪ ማዕሪኡ ንክስጉም ዝኽእል ንክፈታት ዝግበረሉ ብዓብኡ ድማ ታሪክ ኤርትራውነት ዝጎልሓሉ እንታይነት ኤርትራዊ ድማ ነቲ ኣብ ወፃኢ ሃገር ተወልዱ ዝዓቢ ዝነበረ ኤርትራዊ መንእሰይ ምዝግባእ ክልጡ ንኽዓቢ ኣዝዩ ዓብዪ ኣብርክቶ ዝነበረ ፌስቲቫል እዩ። ኣብዚ ሎሚ ምስ ንዕዘብ ድማ ካብኡ ብዘይንእስ ኤርትራውነት እንታይ ምዃኑ ብዓብኡ ዝጎልሓሉ ቅርዓት ኮይኑ ኣሎ። ስለዚ ድማ ኤርትራዊ ፌስቲቫል ኤክስፖ ኪኒዮ ሆይሆይታ ኪኒዮ ጨፈራ ኪኒዮ ደበላ ኪኒዮ ሳዕስዒትን ደርፍን ዝኸይድ ኣዝዩ ረዝዲን ትርጉም ዝሓስል ባህሊ መንነት እንታይነት ኣነባብራ ሕብረተሰብ ኤርትራ ታሪክ ኤርትራውነት መንነት ብዓብኡ ዝጎልሓሉ ሃገራዊ ንግደት እዩ። ርሑስ ቅንያት ፌስቲቫል ንኩሉ ህዝቢ ኤርትራ ተዓብቃና።

ፌስቲቫል ኤክስፖ 2018 ሓምለ ኣብ ሰዓታት ቅድሚ ቀትሪ ክቡር ፕሬዚደንት ሃገር ኤርትራ ኣቶ ኢሳያስ ኣፈወርቂ በራሕቲ ግንባር ሚኒስትራት ከምኡውን ኣብ ኤርትራ ዝመደበሮም ዲፕሎማተኛታት ኣብ ዝተረኸብሉ ኣጋጣሚ ከም ልሙድ ብውዕውዕ መንፈስ እዩ ተኸፊቱ። መጀመርያ እዚኦም ኣጋይሽ ኣትዮም ዝተዓዘብዎ ምርኢት ውርሻታት ናይ ገድሊ ብሚኒስትሪ ምክልኻል ዝቐረበ ምርኢት ስእልታት ማለት እዩ ነይሩ። እዚ ኣዳራሽ እዚ ሒዝዎ ወይ ድማ ሓቆይፎ ቀሪቡ ዘሎ ምርኢት እምበዓር ሓይልታት ምክልኻል ኤርትራ ካብ ቀደም ካብ ዘመን ይከኣሉ ካብ ግዜ ብረታዊ ቃሳት ሒዙ ማለት እዩ ክሳብ ዛ ለይቲ ሎሚ ሓይልታት ምክልኻል ኤርትራ ኣብ ምክልኻል ሃገር፣ ኣብ ምውሓስ ለኣላውነት፣ ኣብ ህንፀት ሃገር፣ ኣብ ምዕቃብ ኤርትራዊ ክቡር መንነት ዘንፀባርቆን ዝገበሮን ዘበርከቶን ዓብዪ ኣበርክቶ ዘንፀባርቕ ስእሎም ምርኢት ዞብዮም ቀሪቦም ዘለዉ። እዚ ስእሎም ምርኢት እዚ ድማ ገሊኡ መንእሰይ ኤርትራ ብሞያ ዓጢቀዎ ዘሎ ኣብ ህንፀት ሃገር ዘበክቶ ዘሎ ልዑል ኣበርክቶ ዘንፀባርቕ ምርኢት እዩ ድማ

ካብዚ ብምቕፃል ኣዳራሽ ምሪት ዞባታት እዮም ኣትዮም። ኣብ ምሪት ዞባታት ድማ ነብሲ ወከፍ ዞባ ኣብ 6 ዞባታት ማለት እዩ ዝርከብ ባህርያዊ ፀጋታት እዮም ተዓዚቦም። ንኣብነት ዞባ ሰሙነቂሕ ባሕሪ ሒዛቶ ቀሪባ ዘላ ቱሪዝማዊ ትሕዝቶ ማለት እዩ። ኣብ ውሽጢ ባሕሪ ዝርከብ ባህርያዊ ፀጋታት ናይ ዓሳ ክኸውን ንኽእል ካልእ ካብ ፍርያት ባሕሪ ዝርከቡ ዝተፈላለዩ ፍርያት ማለት እዩ ሒዛ ቀሪባ ዘላ። ብዘይካ እዚ ድማ ኣብቲ ዞባ ዝርከቡ ብባህሪ በቂሎም ዘለዉ ኣትክልትን ፍርያትን በቂሎም ዘለዉ ማለት እዩ ሒዛ ቀሪባ ዘላ። ካብኡ ቀፂሉ ዞባ ደቡብ ድማ ኣብቲ ዞባ ዝርከቡ ዝተፈላለዩ ናይ ቀብኢ ኣዝርእቲ ከምኡውን ዝተፈላለዩ መበቆላይወንን ዘይመበቆላይወንን ኣግራብ ካብኡ ሓሊፋ ድማ ኣብ መወከሲ ሆስፒታል ከምኡን ኣብ ሓልሓለ ዝግበሩ ዝተፈላለዩ ንጥፈታት ሒዚኣ ቀሪባ። ብዘይካ ዘይ ዞባዓን ሰባ ድማ ኣብቲ ቦታ ዝርከቡ ጥንታዊ ኣሰራት ዘንፀባር ዝተፈላለዩ ስራሓትን ፍርያትን ኣትክልትን ሒዚኣ ቀሪባ ዘላ። ካብኡ ቀፂሉ ዞባ ደቡባዊ ቀይሕ ባሕሪ ድማ ሃብታም ብፀጋ ሃብታም ብፀጋታት ሃብታም ብባሕሪ ሃብታም ብምድሪ ኣብ ታሕቲ ዝብል ቴማ እያ ፍርያታ ሒዛ ቀሪባ ዘላ። ኣብ ዞባ ደቡባዊ ቀይሕ ባሕሪ ኣብ ገምገም ባሕሪ ዝግበሩ ንጥፈታት እንታይ ይመስሉ? ብዓብኡ ድማ ኣብ ምድርን ኣብ ባሕርን ዝርከብ ፀጋታት እቲ ዞባ እንታይ ይመስል ብዘንፀባርቕ ትሕዝቶ እያ ሓዚላ ቀሪባ ዘላ። ናብ ዞባ ጋሽባርካ ገፅና ዘወር ምስ ንብል ድማ መሶብ ፀጋታት ሃገር ብዝብል ቴማ እያ ፍርያት ኣቀሪባ ዘላ። እዛ ዞባ እዚኣ ክሳብ ሎሚ ኣብ ሃገር ኣብርክታቶ ዘላ ፍርያት ኣትክልቲ፣ ፍርያት ኣሕምልቲ፣ ዝተፈላለዩ ፍርያት ማለት እዩ ሒዛ ኣቀሪባ ዘላ። ዞባ ማእከል እውን እንትኾነ ዝተፈላለዩ ካብቲ ካልእ ብዘይንእስ ማለት እዩ ብዙሓት ፍርያት ሒዛ ቀሪባ ዘላ። ኣብ ምርኢት ዞባ ማእከል ቀሪቦም ዘለዉ ስራሓት ሓመድ ኣልቦ ሕርሻ፣ ተተካኢ ፀዓት፣ ዓሳ ጥዑማይ፣ ኣብ መዓልታዊ መነባብሮ ህዝቢ ኣስተዋፅኦ ዘለዎ ፍርያት ሕርሻ ኣዝርእቲ ካብ ስገም ስምስምን ካልእን ዝስራሕ ሕብስትን ምቁር ብሽኮትን መቆፃፀሪ ማይ መፈተኒ ብቕዓት ናይ ማይን ካልእን ሒዛ ቀሪባ ኣላ። ካብዚ ብምቕፃል ፕሬዚደንት ኢሳያስ ከምኡውን ኣብ ኤርትራ ዝመደብሮም ሕማሰኛታት ከምኡውን መራሕቲ ግንባርን ሚኒስትራትን ዝተዓዘብዎ እንድሕር ነይሩ ምርኢት መፅሕፍቲ እዩ። ኣብዚ ኣዳራሽ እዚ ልቦ ወለዳዊ፣ ታሪክ ሓዘል፣ ታሪክ ብረታዊ ቃልሲ፣ ታሪክ መንነት ህዝቢ ኤርትራ፣ ትምህርታዊ ብዝተፈላለዩ ቋንቋ ዝፈረዩ ብዝተፈላለዩ ፀሓፍቲ ዝፈረዩ ኣዝዮም ብርክት ዝበሉ መፅሕፍቲ እዮም ቀሪቦም ዘለዉ። ንምርኢት ድማ ድልዋት ኮይኖም ኣለዉ ንምርኢትን ንመሸጣ ማለት እዩ። ሒዘሞ ዘለዉ ትሕዝቶ ድማ ኣዝዩ ሃብታም ትሕዝቶ ዝኾነ መፅሓፍቲ እዩ ቀሪቡ ዘሎ።

0: ኩነታት ኤርትራ
1: ብዘይካዚ ምርኢት ትካላት ዝንፀባረቀሉ ቁሸት እውን ተዓዚቦም ነይሮም። እዚ ምርኢት ወይ ድማ እዚ ቁሸት እዚ ሓዚልዎ ዘሎ ትካላት ኤርትራ በፂሖ ንኦ ዘለዋ ደረጃ ብቕዓት ከመይ ይመስል፣ ዘፍሪኦ ዘለዋ ስራሕቲ ከመይ ይመስል ዘንፀባረቀ ተሕዝቶ እዩ። ሓደ ካብኡ ኮርፖሬሽን ስርዓትን ጥሪትን ሒዝዎ ቀሪቡ ዘሎ ስራሕ እዩ። እዚ ኮርፖሬሽን እዚ ፀባን ውፅኢቱን ስጋን ውፅኢቱን ከምኡውን ኣብ ዝተፈላለዩ ኣትክልትን ፍረታትን ኣመዝጊብዎ ዘሎ ዓወትን ኣመዝጊብዎ ዘሎ ውፅኢትን ዘንፀባርቕ ስራሕ ሒዙ ይቀሪቡ። ካብኡ ቀፂሉ ድማ ንመጀመርያ እዋን ኣብ ኣስመራ ዝተገብረ ፊልም ፌስቲቫል ኣስመራ ማለት እዩ ኣብኡ ዝተገብረ ሰሚናራት ኣብኡ ዝተኻየደ ስራሓት ሒዙ እውን ቀሪቡሎ እዚ ፊልም ፌስቲቫል እዚ። ኣብኡ ዝተኣንገዱ ፊልምታት ታሪካዊ ፊልምታት ባህላዊ ትሕዝቶ ዘለዎም ከምኡውን ማሕበራዊ መነባበሮ ዝገልፁ ፊልምታት ድማ ቀሪቦም ነይሮም። ኣብኡ ዝተኻየደ ወይ ድማ ዝተዋህበ መግለፂ ድማ ኣብ ፊልም ኣብ ምስራሕ ዘገልግሉ ሲኔማቶግራፊ ተበፂሑ ዘሎ ደረጃ ናይ ሲኔማቶግራፊ ማለት እዩ ተንፀባሪቁ። ካብኡ ሓሊፉ ድማ ናይ ኣልባሳት ብመልክዕ ኮስቲም ማለት እዩ ዝግበር ወይ ድማ ዝሓልፍ ፃዕርታት ፊልም ኣብ ምስራሕ ዝሓልፍ ፃዕርታት እውን ተኣንጊዱ። ብዘይክኡ ድማ ስራሓት ናይ ሜክኣፕ ኢፌክት ድማ ሃገርና በፂሓቶ ዘላ ደረጃ ጥበባውያን በፂሖሞ ዘለዎ ደረጃ ዘንፀባርቕ ምርኢት ድማ ቀሪቡ ነይሩ።

ካብ ምርኢት ፊልም ፌስቲቫል ኣስመራ ቀፂሉ ብዝተፈላለዩ ብርክት ዝበሉ ስነ ጥበባውያን ዝቐረበ ኣብ ዝተፈላለዩ ክልል ዕድመ ዝርከቡ ቅብኣት ዘቕረብዎ ቅብኣታትን ቅርፃን እውን ቀሪቡ ኣሎ።

ብዘይካዚ ስራሓት ምህዞን ሰንዓን ናይ መንእሰያት ውን ቀሪቡ እዚ ምህዞን ሰንዓን እዚ ኤርትራውያን መንእሰያት ክሳብ ሎሚ በፂሖምዎ ዘለዉ ደረጃ ፍልጠት ንቕሓትን ኣፍልጦኦምን መሃዝነቶምን ዘንፀባርቕ ስራሓት እዮም ሒዞም ቀሪቦም ዘለዉ። ኣብዚ ናይ ምህዞን ሰንዓን መንእሰያት ሒዞምዎ ቀሪቦም ዘለዉ መፃረይ ማይ፣ ዓፃዲት ማሽን፣ መዕቀቢ መኽዘን፣ መመስርሒ ጓሓፍ፣ ኣብ ማሕረ ዝሕግዝ ዝተፈላለዩ ማሽነት፣ መውፅኢ ድበት ካብ ዲጋታት ማለት እዩ፣ መብሰሊ ፀብሒ እቶን ብኩሉ ሸንኻ ብሓዊ ዝረኽባ መብሰሊ እቶን ማለት እዩ ተተካአን ተሓዳስን ፀዓት ዝያዳ ክንጥቀመሉ ከም ዘለና ዘንፀባርቑ ዝተፈላለዩ ስራሓት ፅርበትን ሓፂንን ብዝቀለለ መገዲ ክትገርበሉ ወይ ድማ ክትሰርሓሉ ዘኽእሉ ስራሓት ፅርበት ሓፂንን ዕንፀይትን ወይ ድማ ካብቶም ብኢድ ዝዕየዩ ዝነበሩ ድማ ዝያዳ ሃልክን ጉልበትን ዝቁጥቡን ግዜ እውን ዝቁጥቡ ብዙሓት ስራሓትን ሒዞም ቀሪቦም ዘለዉ መንእሰያትና ማለት እዩ። ኣብ ዓውዲ ሰብ ሰርሖ ብልሒ ማለት ኤኣይ ተበፂሑ ዘሎ ደረጃ መንእስያትና እውን ዘንፀባርቕ ስራሕ ገለ ካብቲ ኣብ ምርኢት ምህዞን ሰንዓን ቀሪቡ ዘሎ ስራሓት እዩ። ኣብዚ ስራሓት እዚ ታሪኻዊ ስራሓት ብመልክዕ ቪድዮ ማለት ብኤኣይ ዝተሰርሐ ኦፍላይን ማፕ እዝን ካልእን ኣብ ዓውዲ ኤኣይ ቀሪቡ ዘሎ ስራሓት እዩ።

ካብዚ ብምቕፃል ብደቂ ኣንስትዮ ዝፈረዩ ዝተፈላለየ ፅባቐ ዘለዎም ኢደ ስራሕቲ ነይሩ። እዞም ኢደ ስራሕቲ እዚኦም ገሊኦም ካብ ጣውላ፣ ካብ ወረቐት፣ ካብ ላኻ፣ ካብ ፈትሊ፣ ካብ ዝተፈላለዩ ኣብ ቀረባኻ ኣብ ቤትካ ክርከቡ ብዝኽእሉ ነገራት ጥበብን ውሕልነትን ብዝተሓወሰ መልክዕ ኣዝዮም ፅቡቓት ንገፅ መመላክዒ ክኾኑ ይኽእሉ፣ ኣብ ቤት እውን መመላክዒ ክኾኑ ዝኽእሉ ብዙሓት ስራሕትን ሒዘን ቀሪበን ዘለዋ

ካብዝ ሓሊፉ ዝተዓዘብዎ ቁሸት ዞባታት እዩ። እዚ ቁሸት እዚ ብዓብኡ ያታዊ መነባብሮ፣ ያታዊ ባህሊ፣ ያታዊ መግቢ፣ ብዓብኡ ድማ ያታዊ ሙዚቃን ያታዊ ትልሂታትን ናይ ብሄራትና ብዝግባእ ዘንፀባርቕሉ እዩ። ያታዊ መነባብሮ እዞም ብሄራትና እንታይ ይመስል፣ ቤቶም ብከመይ ይስራሕ፣ ኣብቲ ውሽጢ ቤት ዝርከቡ መመላክዒታት ናይ ደቂ ኣንስትዮ ክኸውን ይኽእል፣ መሰረታዊ ኣብ ቤት ዝርከቡ ነገራት ድማ በቲ ባህላውን ያታዊ መልክዑ ዝተሰርሑ ነገራት ማለት እዩ። እዚኦም ውን ሓደ ካብቶም ኣብዚ ፌስቲቫል እዚ ቀሪቦም ዘለዉ ንህዝቢ ተኣንጊዶም ዘለዉ ቅርዓታት እዩ ማለት እዩ።

ከምቲ ዝበልናዮ ፌስቲቫል ኤክስፖ ካብ ሆይሆይታን ካብ ጨፈራን ካብ ደበላን ዝሓልፍ ኣዝዩ ረዚን ትርጉም ዘለዎ ረዚን ታሪክ ዘለዎ ብዓበይ ድማ ኤርትራዊ መንነት ዝዕቀበሉ ብዝሰፍሐ ዝጎልሓሉ ሃገራዊ ንግደት እዩ ሞ ንኹልና ሰናይ ናይ ፌስቲቫል ቅነ ክኾነልና ንምነ

0: ናይ ዘሎ መዓልቲ እዚኣ ፍሊት እያ ዋላ ካብ ቀደምን ብፍጥረተይ ኣብ ትምህርቲ ዘለኒ ተገዳስነት ዓብ ስለ ዝነበረ ሕጂ ናይ ናታን ወደይ ኣብዚ ደረጃ ዝበፅሑ ምርኣይ ናይ ብሓቂ ዓብ ነገር እሞ ትሕትኡ እውን ኣለዉ ዋላ ኮሌጅ ዳኣተዎ ቆልዑት ኣለዉ ሕጂ ሳቶም ከዓኒ ነቲ ናቶ ኣስር ሒዞም ኣብቲ ዝለዓለ ደረጃ ክበፅሑለይ ይምነ እዛ መዓልቲ እዚኣ ግን ናይ ብሓቂ ተሐጉስ መዓልቲ እያ
1: በቃ ሃገርና ገይራት ለና ክሳብዛ ደረጃ ፅሓትና መታ ንመፃእ ክነበር ክተላኢላ ክሳብ እዚኣ ደረጃ እዚኣ እናኸፈለ ባዕሉ ኣፅሒና ኣሎ የቐኒልና ናበልና ነዚ ተሪፉ ዘለና ኸ ኣጆኻ ሃገርና በዓልና ኣለና ልክ ማለት
0: እዩ ብጣዕሚ ማለስቲ ሕጂ ዞም ቆልዑ እዚኣቶም ተማሂሮም ሃገር የምሂርዎም ከምቲ ዝበልናዮ ኩሉ ሰብ ይፅዒሩሎም ስለዚ በቲ እዚ ወካሊ ናይ ተምሃሮ ክብሎ ዝፀንሐ ቃላት እዚ ናይ ብሓቂ እዩ ባህ ዝብለካ ቃላት ክዛርብ ፀኒሖ ሕጂ ልዕሊ ኩሉ ተማሂሮም ንሃገሮም ከገልግሉ ከምቲ ዝመሓልዎ ምዕብልትን ብልፅግትን ዝኾነት ሃገር ክምስርቱ ኢና ንፅበ ሕጂ ኣነ ልዕሊ ኩሉ ዝወደይ ኣበይ የገልግል ኣሎ ኣብ ሳዋ የገልግል ኣሎ ሳዋ ምሂራ ኣብዚ ብፅሓቶ ኣብኡ ተመሊሱ ክምህር ምኽኣሉ ዝለዕለ ዕግበት ካ ንዓይ ስምዓኒ ነታ ዘገልገለቶ ሳዋ ሕጂ እውን የገልግል ኣሎ ነቲ ሃገር ከዓ ብሓፈሻ ኣገልጋል ክኸውን ድምነየሉ
2: ኣጊሳ ከ እንካይቱ ኮሌጅ ሓማልማሎ ኣግሪካልቸራል ድዕስታ ሂኒሂን ኮሌጅ ሕርስ ድዕስታ ሂኒሂን ኮሌጅ ሑለ ቶ ኢለ ከላ አልሐምዱሊላ ናብ መሰናት ለከላ ብለንቲ ሕርዚ ድዕስታ ትንትንተ ዲፓርትመንት ክገበካለ ወህሙ ማንጎ ትንትንተ በሪቶ ዓይኖታከ ኣወነሂናማ በሪቶ ቤተካ ገበካለ ወሃካ ክንሚ በራባር ሰለ ትንትንተ በሪቶከ ኡስታዴኒ ናይ በሪሳክትነ ወነሂናማ ካዱ ማንጎ ዓይነት ኡስታዴኒ ገርስባ ዶክሜንቲ ሂኒያ ወክሊ ማንጎ ሂኒሂን ሓልዋይሲና ማትቦዳ ገረላ አልሐምዱሊላ ወ ሓልዋያከ ወህኩ ፍሉ ሰለ ሂኒሂኒን ጋደላ ገባካለሚ ኣይሽድግ አልሓምዱሊላ ሳዋል ነኒኖ ሂኒኑ ዱራ ማንጎ ተንሂተንሂተን ውመታ በራባር ሰለ ተንሂተንሂተን ዓይኖታ ዲግሪ ኣወነሂናማያ በሪቶት መዓል ሓብያ ከትያሚሉክትኒ ላኪን ኣኑ ማናላ ኮሌጅ ሑለዮ ኣወነሂናማያ ማናል ናትቢ ባህል እዮ ኣኒ ባዶ መራ እኒ ቡዳ መራ ዓጊሰካ እኒ ኣገታ ዓፋር ኣወነሂናማ ኤሬትሪያ ውመታ ማናል ፋየሄ የርሑኩ ወህሁ ካደ ሒልሚ ኣወነሂናማ
3: እላ ደረጃት ለዲባ ባፅሓመለና ፍረ ናይ ኩሉ ባህለት ሕኩመት ወሸዓብ እብለ ወደቡ ሌለት ሓለልካ ድም ክምሰልቱ እንዳሻርሓ እግሊ ሸዓቡ ሕኩመት ለትትፈደ ጋሪት ዓባይ ትፀበረና ህልየት እትልብል ሓምዴሁ ቀዳማ
2: ማ ተዓብና ሃድሕካል ኣወነሂናማ ኮሌጅ ነ በሪሳ በራባር ሰለተኒተኒታ ብሩዲንጊ ተነፈካክ ኣወነሂናማ ኡስታዴ ነህባሃክ ናይ በሪሴ ትንያ ብነሳ ዘይረክብና ብነሳና ሃብ ዝበሃል ሙሻ ኣሎ ሕጂ ኣነይ ብነብሰይ ካሲ ተማሂር ኣለኩ ሕጂ ብነሳ ስለ ዝረክበ ብነሳ ካሲ ክህብ ክፍቱ ካሌ

0: ዋ ብጣዕሚ ከቢድ እዩ ነይሩ። እዚ ክብል ከሎስ ድሓኒ እንድሕር ኣፅዒርካ ኩሉ ነገር ውፃእ እዩ ድሓኒ ሃተ ፅዒርካ ከኒ ንእሽተይ እንድሕር ኣፅናዕቢልካ ኩሉ ውፃእ
1: እዩ። ጓለይ ካብ መጀመርታ ካብ ኢለመንተሪ ጀሚራ ኣዝያ ንፍዕቲ ቆልዓ ነይራ። ወላ መጀመርታ ትምኒታ እውን ዶክተር ክኾን እያ ትብል ነይራ። ዝኾነ ግን ፅቡቅ ኣጋጣሚ ኣብዚ ናይ ኣግሪካልቸር ምስኣት ወጥቃ ብፅቡቅ ወዲያ ናይ ባሓቂ ሕጉስ እየ። ኣነ እዚ ሓደ ምዕራፍ ትወዲ ኣሎ ሓደ ምዕራፍ ወዲኦም ኣብቲ ዝቕፅል እውን ድሌት ትምህርቲ ሃልይዎም ክቕፅሉ ክኽእሉ ኣለዎም። ብተወሳኺ እውን ከምቲ መንግስትን ህዝብን ዝሃቦም ሓደራ ኣብ ስራሕ ዓለም ኣብ ዝተዋፈርሉ ሰዓት ድማ ብሓላፍነታውያን ኮይኖም ክሰርሑ ትጉሃት ኮይኖም ክሰርሑ ይላቦ
0: እወ ኣነ ውን ልክዕ ከምቲ ባባ ዝበሎ እንዲዩ ልክዕ ከም ዝተምሃረና ህዝቢ ንዕኦ ክንክሕስ በቲ ዝተምሃርናዮ ዲፓርትመንት ሰሪሕና ድማ ኣብ ዝለዓለ ደረጃ ክንበፅሕ ይሓሰብና።
2: ኣብ ትምህርተይ ንክቐፅል ዝኾነ ነገር ከይጎለኒ እንዳማላእት ካብቲ ኣዘይብላ እንዳመቐለት ብስንቂ ብሞራል ብጉልበት ኣብ ኩሉ ሂወተይ ምሳይ ነይረያ። እዚ ዓወት እዚ ከማኒ ናታ እዩ ሰብዓ ሚታዊት ናታ እዩ ንሳተ ዝህሉ ኣነ ዝደረጃ እዚ ዓወት ኣይምተሃለኹን ማለት እዩ ኣዝዩ ኣዲ ዘመስግና ኣብ ኩሉ ጉዕዘ ሂወተይ ምሳይ ነይረያ። እዚ ሓጎስ እዚ ድማ ምንዓ ምርኣዩ ድማ ኣዝዩ ዕድለኛ እየ። ነዚ ሓጎስ ንክፈጥረላ ዕድል ዝሃበኒ መንግስቲ ድማ ዘመስግኖ ማለት እዩ።
3: ክግልፀ ክልኒ ብጣዕሚ ተሓጉሰ ብጣዕሚ ካብ ዓቐ ንላዕሊ ካብ ዓቐ ንላዕሊ ከማ ኣብዚ ምብቃዒ በቲ ልዑል ኣምላኽ ኣይ ብሓይለይን ባሓይሉ ኣብዚ ብቅዕኒ ተመስገን። ኣብ ዓለም ድኣ እሞ እቲ ዝለዓለ ሃብቲ ትምህርቲ እንዲ በቲ ዝለዓለ ከዓ ንሃለ ተመሪቑ ብጣዕሚ ተሓጉሰ ብጣዕሚ ተሓጉሰ። መጀመርያ ንዕኡ ንነብሱ ብድሕሪኡ ንወላድ እዩ

0: ር ወላዲኡ ከዓኒ ናገሩ
1: ግን ምስ ናይ ኩሉ ሰብ ብምንፅፃር ከምዚ ፃዕሪ ዝሓቲ ትምህርቲ እዩ ማለት እዩ። ብፍላይ ኣብ ናይ እንስሳታት ፍቕርተ ዘይብልካ እትተፅንዑ ትምህርቲ ንግብራዊ ስለ ንሕውሰሉ ዝነበርና ግድን እዩ ከዓ ለይትን ቀትርን እቲ ድቡኻ ቴሮቲካል ብምሸት እቲ ብቀትሪ ድማ እቲ ፕራክቲካል እንዳሳነና ስለነፅንዑ ዝነበርና ብጣዕሚ እዩ ፃዕሪ ሓቲትና ማለት እዩ። ብፍላይ ዛ ብዛ ሓሻ ዓመት ሻርሻ ዓመት ድማ ብፕራክቲካል ኣብ ከረና ብስመር ኣብ ሓልሓል እናቕና ንነጥፍ ነርና ማለት እዩ። ፍልጠት ብጣዕሚ ትድልብ ኢኻ ኣስዓቕሊ ሓተካዳኣ ኮይኑ እምበር ፍልጠት ትድልብ ኢኻ ማለት እዩ። ነቲ ተፅንዖ ግዜ እንድሕር ሂብከዮ ሕጂ ኮይንና ክንሪኦ ከለና ኣብቲ ንሕና ነፅንዖ ዝነበርና ዓውዲ ብዙሕ ነገራት ኢና ወላ ካብ ሰብ ዘይፈልጦ ብዙሕ ሓፈሻዊ ፍልጠት ምሄሮምና እዮም ማለት እዩ።
2: ስለዚ ዝዓበየ እጃም ምክትታል ናይ ወለድ እዩ። ደቅና ከዓ መወዳእታ ከምዚ ፍረፃማ ክንርኢ ንኽእል ኢና። ካብዚ ሓሊፍና እውን ዝበለፁ ካልኦት ሰባት ክኾኑ ይኽእሉ እዮም። ዝበለፁ እተኮይኖም ከዓ እቲ ሃገር ከዓ ዝበለፀ ክኸውን ማለት እዩ። መወዳእታ ባህና ከምዚ ጌርና እቲ ሃገር ናብ ዝሓሸ ሃዲድ ክመፅእ ክእል ይበሃላ እየ።
3: ኣብ ትምህርቲ ዘለና ኣረኣያ ብጣዕሚ ልዑል እዩ። ኣብ ትምህርቲ ማራ ኢና ንግደስ ሕጂ ኣነ ከዓ ከመደ ካብኡ ናብኡን ኣቦ ስለ ዝወፍር ብጣዕሚ እየ ኣብ ትምህርቲ ኢንቨስቲ እየ ዝገብረሎ። እዚ ከዓ በኹሪ ከም ምዃኑ መጠን ከዓ ብጣዕሚ ነዚ ንድሕር እሱ ንድሕር ቀላሲ እዩ ኢለ ስለ ዝሓሰብኩ በቃ ኣብ ትምህርቲስ ኩሉ ገዲፈ ኣብ ትምህርቲ ቀዳምነት እየ ዝቦ በቃ ሕጂ እሱ ንህለ ኣምላኽ ፈቒድዎ ኣብ ቨተረናሪ መዲስን ብዶክተር ተመሪቑሎ እቲ ምንኣሱ ከምኡ ሕጂ ብለው ወዲኡ ሎ ንዓመታ ሰርቪስ ክወፅ ንዓመታ ክምረቕ እዩ። እቲ ሳልሳይ ሕጂ ኣብ ሳዋ ነጥቢ ምፅእ ሎ ክመፃና እዩ። ካልኦት ተሓዘወት ብድሕሪ እዩ ዘለዎ ኩሎም ንፋዓት እዮም። ሓቂ ሓይሽ ኣምላኽ መስገን እቲ ድሌታትና ዝሃበና ከምቲ ሓረስታይ ዘርእዩ ዝዓፅ ዝበሃል ሕጂ መጀመርያና ንዓፅድ ኣለና ማለት እዩ። ናይ ዝበክሮ ወድና
2: ሎም ማዓንቲ ናይ ባሓቂ ፍሬና ዝረአናላ መበገስ ማለት እዩ ዝረአናላ መዓልቲ ኣዝና ኢና ተሓጒስና። እቲ ውላድና በኽሪ ውላድና ኣብ ከምዚ ደረጃ ክበፅሕ ምክኣሉ ከዓ ንዕኡ ንዓና ንስድራ ቤት ንኩሉ ነቲ እዚ ኣባል ማሕበረሰብ ናይዚ ኮሌጅን ንኩሉ ነቲ ወፍሪ ዝገበረሉ ሃገርን ህዝብን እንቋዕ ኣብቃዓና ዮሃና ክብል ደሊ። ምክንያቱ ህዝቢ እንታይ ገይርሎም ኣሎ ሃገር እንታይ ገይራትሎም ኣሎ ሪኦም ኣለው። ስለዚ ነዚ ሃገር እዚ ብዓቕሞም ከገልግሉ ካብኡ ሓሊፎም ከዓ እዚ ከም መበገሲ ሒዞም ትምህርቶም ቀፂሎም ናብ ዝለዓለ ደረጃ ክበፅሑ ኣነ ዝየ ዝምነይበሎም ማለት እዩ። ስለዚ ኣ በቲ ሓደ ወገን ናይ ሓጎስ መዓልቲ እያ፣ በቲ ሓንቲ ከዓ ናይ ምብፃዕ መዓልቲ እያ ነዞም ደቅና።
4: ዋላ ኣነ ብኖሽዳት ግን እሽገድ ይባተለ ምን እዮም ምን ንሃር ለበጋሳና ድኢለ ዮም ኣነ ኦረ ለዩ 10 ገለግባ 10 ልፍቲ 10 ገለግባ ገለ ብዛሓና ምን እዮም መራሕ ምን እዮም ዘበጋስኮ ድኢለ መራሕት ለገ እሽጌቱ ወንሻል ሄን ኣዳም ሄን ኩሉ ዲባ ለምስሉ ሸገ ገለስ ደየኒ ጉር ኩሉ ሄኒ አልሓምዱ ዲብ ካልም ኣካን ህለ ነፈር ከምሰለየ ገለውደ ግልጃዝፍ ወለ ለመራሕላት ለላዓል ህልት ትውሕል ህልት እንሻ ካማ ዲባ ትሓት ብዝሕታ ለት ግትብዛሕ ኩሉ ኣዳም ገለ ሻርክ ድ ኣነ ብንፍሽ ሄን ምን እዮም ዘበገሶ ገለ ሻርክ ድ ንሻ
5: الدنغو بحيه لمناسبه مدحرات وفرح درسه كليه حمل مالو ابن نشيد وطن تمت

0: ዘላ ወይ ማየ
1: ላ ትቃ እንዳትብላ ረእስና ደርኩ ምን ኢና ኣዕዝብላ መንክል
2: ኣባል ኣበይ ከይላ ኣነ ብትሰለክ
0: እዘይከ እንተ ምክቲ በላ ሓዘይኪ በለ መንከ ምንከ ይራፍግሪ
1: ላ በለ መንከ ይትበየለ ፍላና ፈትኮ ይትበለና ሒሳቂ
0: ወዘማይ
2: ኣላ ፍቶ ሻማቱ ሕላይ ወለ ዘተሓቆ ብዕቤሸ ሌላይ ከልብላሕሰዮ ምድር ዋሕጦ ይማ
1: ኣባናት ኣርሒ ሓቆብ ብዕቤሸ ሌላይ ኣበራዊ ኣክራ ወለት እንሰይ ኣብ ግርመታ ወብ ክልቀታ ከምሰልወስፋ ብዕቤሸ ሌላይ ንሓልያ ይረክበት
0: ሕላይ ኣዘዲ ለዛት ሰኣና ኣብ ብዕቤሸ ሌላይ ንይግዝ ሓላእና ንይበኒ
2: የብበርና ጀዲድኒ ኣብ ብዕፍትርሸ ሌላይ ገድም ዓብየኮ ኣበርኮ ኣምን ሕላይ ቶበት ክረይኮ ቤላማኑ ኣብኣዘ ክፎግን ሕላይ ግን ክትሓዝያለ ወበይ ሒለት በርግብ ኣመ ከፈየና ከፈየና ሚቱ
0: ከፈየና ዕጨይና ንርፋዕ ኢና
1: ኣዋልድ ኣዋልድ ሓመቸ ዛራ መፅሊ እዛ ሰኒ ሰበታ ምሩ እፈግላይ ንሰል
2: እበያለ
1: እናተ መፅሊ ከላ ስለ ንሰል
0: መቻካ ንሰብ ንፈሉ
2: ሓመቶ ሰኒ ማስዮ
0: ሰረ
2: ዓድ እንትልዎ ብድር ሸባቕ ቡንበለየክን መትነብር ከምደንሓለየክን ወግለ

0: ዝደለክን ሓያቶም ከርበት ምስል ክንዕልባእ
1: ዓመቶ ሓነ ኣዋልድ እብግርመትና እብዕስመትና እብጀላልና ኣዳብና ናልሓመልና ወላ ሓልየና ወላ ገንግራና ኣልሓገልና ዓመቶ
0: ኣርሀ ታባናት ዓመቶ እዲና ሚተሸበታ ሕላይ ወሻማት ነዘታት ብላይ ዓልክን ሓቆት ብዕብየ ሸለላ ኢላቱ ሒላይ ትረከባ ፈታል
2: ኣላ
0: ሕላይ ኣብዕብክን ሸለላይ ኣዋልድ እንትን ዓረየክን እቡ
1: ይፋለትና ዓመቶ ምንክን ቆመነማትና ንሰምዓ ኣሎ
0: ሕላይ ኣብዕብክን ሸለላይ ግድም ኣባራ ምኑ ኣስተቕፈረ ገደምኩንቱ ሕላይ ወለዘቱ ዋቅቱ ሓልፈዎ መደቱ
1: ኣማቶ ኣዘይ ካሕለና ምን ንብሎ ኣብዕብ ሸለላይ
0: ንሓለና መስለኪ እንትን ሕላይ ኣብዕብክን ሸለላይ ትሓዝ የለየክን ኣዋልድ
1: ኣማቶ
0: ግል ሕላ ግልክንገባ ምንገብ ኣትቀጥባሁ ኣትሓርቃ ሕልባ እጅ
1: እምግል ልሕራቅ ብሎ ትቀፀበትና ዓመቶ
0: ገንግራዊ ዋኣትሓፍናዊ ጉርውኩም ወጭገር ክላ ክፋሉ ተግበረላ ሸለላ ኢሉና እምርገባ ምንገብ ተወቦት ብትራሳዕ ብዝተፋሩ ሕልባ እጅ
1: ሓንቲ ሓጎተት ይልግባትና ደማትና
0: ናቐምካና ዋል
1: ይፋላትና ዓመቶ ነወስናቱ ኣዋል ጥራፃ በምጊስ ዝከፈየና ኣደይ ከይን ፅልሓኒ እዚ ብዕብየ ሸለላ እንደ ግስናሁ ቃንፃ ክሓላል ንምንገቢ መግኒ ደብሎ ወዝባል
0: ኣዘይ ድንጊስ እናሓረ ንትጋመቶ
1: ኣባናት ንጊስ ኣጫላ ነካ ንጊስ ግብ

0: ምስኪን ኣዋን ቀበትቀይ ዛህልየክን ረቢ ዲብከር ህደየክን ጃህ ኣደብ ለከፍክን ወሓያ ወስብነት በተክን ልብክን ኣራዊዕ እንተትክን ዓቆብ ክምኣፍገርክን ጠረይቲ ትብላዊ ብሽልት በዲር ክምሸርዓንክን ኣብዕብክን ዝግድም ኣበራ ይቀድረክን ኣባትሕትከን እግሊ ፈትሻ ለላትሃጅከክን ወለሻ ኣቕለክን
1: ኣብዕቦ ይፋልኩም ይፋልኩም ክኒይቲ ይበሎ ኣኬና እንቱም ገድማ ዝኣበርኩም ምን ሕላይ ቶቤኩም ኣስተቕፈርኩም ወምን ዝሃልወትልህያ እትገበይ ረቢኩም ኣቕበልኩም ክእንእግልቲ ይበለት ወጅበኩም ኣብዕቦ ታሕሲንኩም ውደወተሊለትኩም
2: ኣብዕቦ እንትም እዮም ርፍዑኒ ወክረውኒ ኣልብስውኒ ወእሽሉኒ ኣብ ልዕውኒ ወእስትውኒ ወጅበኩም ዲኢኮን ሕላይ ወትልያ ሰዓይ ወግምብያላቱ ሕላይ ትፀዋ ኣብዕቦ ይትፀዋኒ
0: እተንስያኑ ኣዋልድ ግድም ሸምዓኮክን እብር ጅንስ ይኮኑም ምደቱ ልዓሬክን ስጋ ተርፋ ዋጭም ሓቋሓልፈሸበትክን ኣብ ልስ ጋባወ ሸይጣን

ሰላም ሰላም ሰላም ኣብ ውሽጥን ኣብ ወፃእን ትርከብ ኩልኻ ህዝቢ ኤርትራ ብፍላይ ከዓ ዕንበባታት ደቅና ከመይ እትኾኑ። ቤት ትምህርትታት መቸም ኣብ ኩሉ ቤት ትምህርትታት ዝተገበረ መዕፀዊ ብጣዕሚ ድሕጉስ ነይሩ። ብዙሓት ደቅና ከዓ ማለት ሲ ነፊዕኩም ኣብ ፅቡቅ ነጥብታት ዘምፃእኩም እንኳዕ ሓጎሰኩም እንኳዕ ሓጎሰና እንዳበልኩ እቶም ካልኦት ቁሩብ ትሕት ዝበልኩም ከዓኒ ከምኦም ክትስዕብዎም ቀሊል ስለዝኾነ ኩሉ ግዜ ኣብዚ ናይዚ ሰለስተ ወርሒ ዕረፍቲ ኩሉ ግዜ መፅሓፍኩም ክትጉዝጎዝዎ ኣለኩም። ፃውቲ ኣይትፃወቱ ክብለኩም ኣይክእልን እየ። ተፃወቱ ግና ከዓ ሙሉእ መዓልቲ ክትላፍዑ ኣብ ጎልጎል ክትውዕሉ ግን ኣይግባእኒ። ምክንያቱ ዋላ ንስድራ ከማን ፅቡቅ ኣይኮነን ጭንቀት ይደምፅእ። ኣብ መሳሕኩም ኣብ ድራርኩም ኣብ ቁርስኹም ክትርከቡ ኣለኩም ዞም ደቀይ እንዳበልና መደብና መደብ ሃሎው ቆልዑ እታ ናይ መጀመርያ እንታይ ከም ንገብር እታ መክፈቲት ሸውሃት ሰላጣ ዶ ክንብላ ወይ ከዓኒ መረቅ ክጋብዘኩም እዮም ሳንታይ ማለት እያ ሙዚቃ ቁሩብ ነብስኩም ቋራዕራዕ ኣብሎሞ መፅኢ ከዓ እንደገና ገለ ክብለኩም እዩ።

ናብ ንኡስ መደብ ዲሞይ ዳ ዲሞይ ከብለኩም እየ። ናይ ሎሚ ዲሞይ ዳ ዲሞይ እንታይ ትኸውን ኣብ መወዳእታ ብሓንሳ ክንሪኣ እሞ ገለ ክንብል ኢና ማለት እዩ። እዚኣ ንዓኹም

0: ነበረ እያ ነበረ። ኣብ ሓደ ዓዲ ሓደ ቆልዓ ካብ ኩሎም ቆልዑ ኣዝዩ ዝለበመ ብዓበይትን ንኣሽቱን ፍቱ ኣብ ትምህርቱ ንፉዕ ኣብነታዊ ተማሃራይ ነበረ። እቲ ለባም ቆልዓ ስሙ ኣቡበከር ጅምዕ ይበሃል ነበረ። ኣቡበከር ጅምዕ ኣካዳድንኡን ኣመሻሽጣ ፀጉሪ ርእሱን ፅፉፍ ስለ ዝነበረ መምሃራኑ ብጣዕሚ ይፈትዎን ይኽብርዎን ነበሩ። ካብ መዓልታት ሓደ መዓልቲ ዳይሬክተር እቲ ቤት ትምህርቲ መቐዝ ሒዙ ናብ ኩለን ክላሳት ብምኻድ ዘይንቡር ኣቀማቕማ ዘለዎ ፀጉሪ ተማሃራይ እንተርዩ ብመቐዝ ብምእታው ከናለታት ዝመስል ኣቀማቕማ ላፅዩ ገዝኦም ይሰጎም ነበረ። ካብ መዓልታት ሓደ መዓልቲ ዳይሬክተር ኣብቲ ኣቡበከር ዘለዎ ክላስ ኣተወ እሞኦ ንክብረት እቲ ዳይሬክተር ኩሎም ተማሃሮ ብድድ ብድድ ኢሎም ተሱ ዳይሬክተር እንተማሃሮ ንበሩ በሎም እሞ መቐዙ ሒዙ ነቲ ክላስ ኮለሎ። ኣርባዕተ ተማሃሮ ዘይንቡር ንክትሪኦ ዘፅላዕካ ፀጉሪ ርእሲ ረኣየ። ዳይሬክተር ነቶም ኣርባዕተ ተማሃሮ ሓደ ድሕሪ ሓደ እናፀውዐ ኣብ ቅድሚ ተማሃሮ ደው ኣበሎም። ዳይሬክተር ንኣርባዕተ ተማሃሮ ኣንበርኮኾም እሞ ነቲ ንክትሪኦ ዘፀግም ፀጉሮም መቐዝ እናእተወ ሩባሩባ ዝመስል ከናለታት ላፅዩ ናብ ገዝኦም ኣፋነዎም። ተማሃሮ ብዕፍረት ተዋሒጦም ድንን ድንን እናበሉ ንገዝኦም ከዱ። ስድራ ቤት እቶም ተማሃሮ ኣራእስ ደቆም ከም ፍልሖ ዝኣተዎ ጉንዲ ኮይኖም ምስ መፆም ፅቡቅ ገበርኹም ፅቡቅ ገበርኹም ኣይበልናኩም እንዶ ሕጂ ዳሓይሽ እንታይ መስሊ ፀጉሪ ርእስኹም ነይሩ ሕጂ ከናለታት ኪዱ ኪዱ ተቐምቀም ኢሎም ገንዘብ ሂቦም ኣፋነውዎም። እቶም መምሃራን እቶም ወለዲ ነቶም ደቆም መሰፋነውዎም ድሕሪ ሕጂ ከምዚ ዓይነት ፀጉሪ እንድሕር ገይርኩም ገና ክትላፀይኹም በልዎም ይበሃል። ፍትዋት ደቀይ ካብዚኣ እንታይ ንመሃር? ተማሃራይ ልክዕ ከም ኣቡበከር ፀጉሪ ርእሱ ፅቡቅ፣ ፅፍሩ ነዊሕ ዘይኮነ ኣካዳድንኡ ምዕሩግ ፅሩይ እንድሕር ኮይኑ ብኩሉ ፍቱው እዩ። ብመምሃራን ፍቱው፣ ብስድራ ቤቱን ጎረባብቱን ፍቱው። ንክትዕልሎ ደስ ዝብለካ ተዘይኮይኑ ተጠቃለለ ፀጉሪ ደስ ዘይብል ኣቀማቅማ እንድሕር ኮይኑ መምህር ከዓ ናቱ ኣገባብ ስለ ዘለዎ ልክዕ ከምኦም ላፅዩ ከይሰደኩም ኩሉ ግዜ ምዕሩያት ኩኑ። እዞም ደቀ እዩ
1: ሕራይ ሪኢኹምዎ ዶ ዲሞይ ዳ ዲሞይ ብዛዕባ እንታይ ነራ? ብዛዕባ ፀጉሪ ርእሲ እያ ነራ። ፀጉሪ ርእሲ ብፍላይ ደቂ ተባዕትዮ ማለት እዩ። ብምእታዊት ክትሪኦ ከለካ ኣብ ደቂ ኣንስትዮ ለቂበን ተኸዳኒ ትምህርቲ ኣይክህልዋን እየን። ዝኾነ ግን ኣመሻሽጣኻ እውን ክፅብቅ ስለ ዘለዎ ደቂ ኣንስትዮ ኣመሻሽጣኸን ከምቲ ትገብሮኦ ፅቡቅ ግበርኦ። እቶም ደቂ ተባዕትዮ ግና ከምዚ ናገበርካ ዳጠቕለልካ ኮይኑ ወይ ንቡር ደይኮነ ኣቀማቅማ እንድሕር ኮይኑ መምህርታ ይገብረካ ልካ ከምታ ነበርያ ነበረ ድረኣናያ ከናለታት ናይ ጀርዲን ውፃኣልካ መቆል ሳዕሪ ካብኣ ይትገብረካ ሓፊርካ ሽዑ ቆብዕ ተኸዲንካ ድግድግ ንገዛካ ማለት እዩ። ስለዚ ጨጉርኩም ንቡር ግበርዎ እንዲሉና እዚኣ ንዕኡ ነቶም ጨጉርኩም ፅቡቅ ጌትኩም ከኣኒ ተቕምቅምዎ እዚኣ ንኣኻትኩም። ሕራይ ዝወደይ መጀመርያ መን እዩ ሙሉእ ስምካ?
2: ዓድል ጀማል።
1: መን ኢልካ ዓወ?
2: ዓድል ጀማል።
1: ሕራይ ዓሊ ጀማል ወዲ ዓሊ ሃቀይ ወዲ ዓሊ ካስኻ በፂካ ዘለና ዝወደይ ክንደይ ክፍሊ ኢኻ ሞ ክንደይ ዓመትካ?
2: 11
1: 11 ክንደይ ክፍሊ ኢኻ?
2: 5
1: ኣብ ትምህርቱ ንፉዕ ዶ ናይ ብሓቂ መምሃራነይ በልስከ
2: መምሃራነይ
1: ኣቱም ሽኮራ
2: ኣቱም ሽኮራ
1: ብጣዕሚ እየ ዝፈትወኩም
2: ብጣዕሚ እየ ዝፈትወኩም
1: እማ ኣራው ኣጣቃዕሉ ኣጣቃዕሉ ረ ኣብ ቀዳማይ ጃልባ ኣላ ሓዝ ኮይኑ ነግሩ ጃልባ ኣብ ቁፅሪ ሓደ ጃልባ ጃልባ ኣብ ቁፅሪ ክልተ ራዮ እንታይ ኣሎ ሓምላይ ደሴት ሓዝ ሓምላይ ተሴር ኣብ ቁፅሪ ክልተ ሕራይ ቁፅሪ ሰለስተ ሰሜናዊ ባሕሪ ሓዝ ሰሜናዊ ባሕሪ ኣብ ሰለስተ ኣብ ቁፅሪ ኣርባዕተ ዳዕሮ ኣፍሪካ እዚኣ ኣብ ከባቢ ሰገነይቲ ኣ ትርከብ እዚኣ ኣብታ ቁፅሪ ናቕፋ ሓሙሽተ ኣላ እዚኣ ካ ርእያ ቁፅሪ ሓሙሽተ ዓሳ ጫዕጫዕ ሃዝ ቁፅሪ ሓሙሽተ ጫዕጫዕ ቁፅሪ ሽዱሽተ ጎቦታት ናቕፋ ኣስተውዕል ዝወደይ ጎቦ

0: da Napa. 7 ሓወልቲ ኣባፀ ሓወልቲ ባፀ ሓወልቲ ኣባፀ 8 ናይ መወዳእታ ኮራን እዚኦም ትፈልጦም ኢኻ ሒዝካ ዶ ሒዝካ ኣላ ሓቂ ሕራይ ሕጂ ደስ በለካ ቁፅሪ ሰሓብካብኡ እሞ
1: ቁፅሪ
0: 6 ቁፅሪ 6 ኢልካ ኣለኻ እንታይ ነይሩ
1: ጎቦታት ናቕፋ
0: ጎቦታት ናቕፋ እስከ ድሓን እስከ ጎቦታት ናቕፋ መን ዝያዳ ዘከረ ጎቦታት ናቕፋ ኣረጋጊፅካ ኣለ ሓቂ ጎቦታት ናቕፋ ፍሉያ ካሳ ብከብዳ ጀሚርካያ ብቁፅሪ 6 እስከ ብሕምብርታ እንዲኻ ጀሚርካያ ዘለካ ስ ክርአይና ክርአይና እስከ ጎቦታት ናቕፋ ብረዎ ዝወደ 10 ነጥቢ ረኺብካ ኣለኻ ሰሓብካ ናይ ከዓ ሽዑ እዚኣ ምፅእ ምስ በለት ኢኻ ትምልስ ዎ እንትልፋፍ ቁፅሪ 8 ኣብ ቁፅሪ 8 እንታይ ኣሎ
1: ኮራል
0: ኮራል ኮራል ኣብ ምንታይ ይድርከብ
1: ኣባሕሪ
0: ኣብ ባሕርና ምሳቀ እስከ ኮራል ተኮይና ንድዒ እቶም ተዋዳደሩ ዘለኹም ከዓ ተዋዳደሩ ምስ ናብ ዝቕርብ በል ዝወደ ተዋዳደር ኢኻ መሊስካ እስከ ክርአና ኮራል ተኮይና ኮራል ኮራል ተኮይና ኮራል ተኮይና 20 ክኸውን ማለት እዩ ኮራል ዋይ ክነፍዕ ዋይ ክትነፍዕ ሳብ ሕጂ ከዓ ሳልሳይ 20 ነጥቢ ቁፅሪ 2 ዕዋይ እስትራቴጂ ናትካ ንበይን እዩ እንታይ እያ ነራ ኣብ ቁፅሪ 2
1: ሓምላይ ደሴ ሓምላይ ደሴ
0: እንታይ ነራ
1: ሓምላይ ደሴ
0: ሓምላይ ደሴ እስከ ወደ ክርአና ሓምላይ ደሴት ነራ ከምኣተ ነራ ክርአና ሕጂ ኣብዚኣ ክርአና ክርአ ኢና ሓምላይ ደሴት ተነራ ኣብኣ ኸልካ ክትዛወር ኢኻ እስከ ሓምላይ ሓምላይ ሓምላይ ደሴት ኣሎ ርእሲ 4 ያውፅእ 30 ነጥ ቁፅሪ 1 እዋያ ጣዋውያ ቁፅሪ 1 እስከ ፅናሕሞት ምፃእ እንታይ ነራ
1: ጃልባ
0: ኣብ ቁፅሪ 1 ጃልባ ትሰቕልካ ትፈልጥ ሓቀ ዕልል በለላ ጃልባ ዕልልዕልል ብራዊ ዘለ እስከ ክርአይና ክርአይና ጃልባ ተነራ ጃልባ ተነራ ፅቡ ገይሩ ተጣቁዕሉ ሕራይ ጃልባ ጃልባ ድያ እስከ ክርአይና ሕጂ ጃልባ ጃልባ ሓምሸይቲ ሕጂ ክተመፅኢኻ እንደገና ቁፅሪ 3 ምስ መፀት
1: ሰሜናዊ ባሕሪ
0: ሰሜናዊ ባሕሪ በየን እዩ ዘሎ ሞ ብመንገዲ ናበይ ገፅካ ትኸይድዎ መስመራ ድያ ክዲ ብሓቀይ ሓቀይ ብ ድያ ዘሎ ሰሜናዊ ባሕሪ ዕዋፍ ኣለዋ ኣብ ሓቀይ እስከ ሰሜናዊ ባሕሪ ተኮይና ኣነ ይፈለጥኩ ተኮይኑ ክርአይና ኣብዚኣ እስከ ሰሜናዊ ባሕሪ ናይ መወዳእታ እስ ሓንቲ ናይ መወዳእታ ተሪፋትካ ኣላ ሓንቲ መሪፅካ 4-5-7 ኣለዋኻ ኣጆኻ ሓሲብካ ሕሰብ 4-5-7 ኣለዋኻ 4 ሓቀይ ብዓረብ እንታይ ትበሃል 4 4 መልስ በል ቁፅሪ
1: እንታይ ዓሳ
0: ኣይኮነትን ኣጆኻ ፈትን ጆኻ ከምዚ ኣብ ናቕፋ ስኒ ርአ እያ ነረ ከማ ናብቲ ጥቃ
1: ናቕፋእስከ
0: ወደ ዳዕሮ ዲሃልካ ታ ዳዕሮ ዲሃል ዳዕሮ ሽተየዶ ብትሽለ እምበሪ ኣይነገርክዎን ብጣዕሚ ንፉዕ ኢኻ ናይ ሓቂ ሕራይ እምበዓር እሞ ሕጂ እታ ተዋሂባሃና ዝነበረት ማለት መደብና መደብ ሃለው ቆልዑ ናብ መወዳእታ ገፃ እንዳኸደት ትኸይዳኣላ ክንትሚላ ከዓ ይሓድገኩም እኒ እታ ናይ መወዳእታ ዓፍየት ተራራራ ዓፍየት ተራራራ

0: ፍርዎ።
1: ሽመይ ኤልዳና ማሓሪ ይበሃል። ኣብ ዞባ ሰሜናዊ ቀይ ባሕሪ፣ ደቡባዊ ቀይ ባሕሪ ንነብር። መነባብሮኦም ድማ ምግፋፍ ዓሳ ይነብሩ። ምግቦም ድማ ካንዱር
2: ይንቲ ደጉራ ግድምታ ቦሎር እግሳ ግዲና

ኣነ ሙኒር ኣላሚን ይበሃል። ብሄረ ትግራይ ኣዘባ ዓሰባ ኣዝባጋጅ ፓርካ በዝበዝሒ ይርከቡ። ኣማናብሮኦም ድማ ማሕረስን መጓስን መጉመ ድማ ኣካልቲ ይበሃል።

ሰልጠን ይበሃል። ብሄረሰብ ኣብ ሰሜናዊ ቀይሕ ባሕሪ ይነብሩ። ኣብ ደባደቡብ ሰሜናዊ ቀይሕ ባሕሪ ይነብሩ። መናብሮም ድማ ማሕረስን መጓሰን፣ መግቦም ድማ ዳግሓ ይበሃል።

0: ዶክተር ኬብሮን ሳሙኤል ይባሃል።
1: ዶክተር ጁልያ ይባሃል።
0: ሕጂ ዝሓመመ ሰብ ኢና ንሕክም ዘለና።
1: ዝሓመመ ሰብ ንሕክም
0: ከመይ ጌርኪ?

I don't know.

0: ሰው ዓባይ ዓዲ ጅግና ተበልኽ ጅግና ትወልዲ ሓየት ተበልኽ ሓየት ትወልዲ ምህሮ ተበልኽ ኣስኒ ክትሰዲ ንጸላይኽ ቁልቁል ተስግዲ መጻኹኺ ኣሕፂረ መንገዲ መጻኹኽወ ኣሕፂረ መንገዲ ዋ ኣንታቦ ሃየ ባጥ እግሪ ካልዕሎ ዋ ክንዲ ሰዋ ዝኣትኻሲ ጎስስ ክትብል
1: ዋ ኣንቲ ቆልዓ ሳዋ ፈውሲ እርጋ እንደለዋ ኢሎም ኽእዮም ከም ቃሕታ ይዘልዕሎ
0: ኣለዋ ወ ዋልካ ጎሰስ ክትብል ምስ ረኣየትካ ብደቂ መስርዐን ከተፅፈኒ ዲኻ ደሊኻ ክትብለካ ዋ ጎበሲ ልክዕ ከም ጨላይ ብዕራይ እንዳየ ኸሰተ ዓጠም ዓጠም ዓጠም ዓጠም ተበለ ይግርም እምበሪ
1: ጉብዝናይ ዳ ቀደም ዝወዳእኹ እንታይ ጥዕና ኸለኒ
0: ኣቦይ ተኽሱበይ ዓንደፅን መናቐፅን ንዓጋዜን ተባሂሉ እዩ
1: እንታይ ማለትኪ
0: ፅናሕ ሞቦይ ብዓላየ ክሰተ ደው ኣብ ጥቓ ዓድና ናይ ክልተ ሰሙን ኣይተዓለሙን እዮም ዋ ስቕልካ ዲኻኸ ናይ ቀደም ዘበንዶ ናይ ትርብል እንዳበልካ ትዕልለና ፅናዕ ዳ ፅናዕ ፅናዕ ዳ ፅናዕ ኣንስጊላይ ከይትምና
1: ክልይትቕረበኒ ክልይትቕረበኒ ኣብራኽ ሎሚ እዩ እንግድዓ ሎሚ
0: ወዲ ጊላይ ኣይተዓሹ ወዲ ጊላይ ኣይተዓሹ ኣብራኽ ኣይኮነን ሕልና ኣይደቂሹ ኣንታቦ እስከ ሰጥበል ነዛ ጓልካ ሰላምታ ጌርካ ኢኻ ተቕበላ ሰጥበል ተይላትካ ንስኻ ድማ ሰጥበሊ ትብላ
1: ኣንቲ ቆልዓ መን እዩ ዝኩሉ ነጊርክ ምህሮ ክጠርሽ ክሳዋ ከይኣ ተኽሲ ኩሉ ፈሊጥ ክዮም
0: ወዲ ጊላይ ንዓይ እዚ ነፍሰ እዩ ዝነግረኒ
1: እንቲ ቆልዓ ሰብኩኒ ነብሲ ክዳ እንታይ ናበለ እዩ ዝነግረኪ
0: እዚ ዓድና ናይ ኩልና ከም ዝኾነት ዓብ የብሉ ንእሽቶ ምእንቲ ዝሃገር ደው ከም ዝብል ዘዝተወልደ ሳዋ ከም ዝበፅዕን ከም ዝመሃር
1: ልግዜ ናይ እንዳመን ፈላጢ ትበሃል እስኺ
0: ኣቦይ ጅግና ክንስኻሲ ካበያ ክሰተ ክትሓምቕ ኩሉ ኮ ውሽጥና ጌርናዮ እምበር ኣቦይ ኣጉሂኸና ኢኻ
1: ተየብሸ ሓደ እግሪ እኮ ጉድጓድ ኣት እዩ ስሳ ክመልዕ እንታይ ዶ ተሪፍኒ ኢልክ ኣኺ
0: ኣቦይ ፕሪማ ፓነ ኦፐይ ባሎነ ሰለማን ጌራ ዳሓር ፀወታ 100 ዓመት ተፀጊዓ ዝነበረት ባቡር እኳ ተሲ ኣባፅዕና ወረደትሲ ንስኻ ኣቦይ ዋ
1: ኣብየት ሙፆታት ኣብየት ሙፆታት ንወለዶም ዝምዕዱ ቆልዑ ክመፁ
0: ዝምዕዱ ዘይኮነሲ ዘዘኻኽሩ ኢልካ ኣርማ ኣቦይ ኣቦይ ንዓሞ ሕጂ ቅንዕ በል ሰጥካ በል
1: ኣብራኺ ዓቆቆ ቁብላ ኣሎ ከይተሰብርለይ ናብዚኣ ዝመፅ ኣኽዋ እኳ ኣኽኢላ ተሪፋህንላ
0: ፅንሕድ ኣቦይ ሰጥበል
1: ዝበለ ሰብ ጌርና ሰብ ጌርና ዝበለ ዝበለ
2: ዋው ሳዋ ሳዋ ኣም ሶ ሃፒ ክርኤኪ ተሃዊኻ ነይረ ያ ሕጂ ርኤኪ
3: ኦ ዳዲ ኣሪፋይን
1: እንታይ እንቲ ዝብል ዘሎ
0: ኣሪፋይን እብለካ ኣለው ክሳ ሓጂ ተዓለምካ እንዲኻ እዞም ከለዉ መሳትኻ ክዕሎም ከለዉ ቤ ነርካ ኣያ ክሰተ ክዕሎም ከሎ ቤ ነርካ ኣብ ሻጥርኻ ክዕለማ ከለዋ ኸቤ ነርካ ኣብ እንዳ ሓሰርዶ ትሕባእ ነርካ ኢኻ እብለካ ኣሎ
1: ክለይ ስበሊ እዚ ሓፃር ዘረባ ስግዲ ዝ ክትከውን
0: ኣቦይ ኣሕፍስ ኣቢሉ እዩ ተዛሪብካ
3: ኖ ኣቦ ኣነ ከምኡ ይኮንኩን ኢለ ከመይ ኣለኻየ ዝብል ዘለኹ መን ሽምኪ
0: ሚለና ሃንስ ጊላይ ፃዕዳ ብዕራይ በዓል ሰጋር ኣንበላይ
1: ኣንቲ ቆልዓ እንታይ እዩ ዝኩሉ ዘረባ ናይ ምምሕዳር ክምዝግበክ የ ደልክ እዩ ዝወደይ እንታይ ዝኾን ከኣኻ
3: ኣነ ኣብ 39 ዙርያ ክመሃር ክዕለም መፅ
1: ሰይ ራብዓይ ግንባር ዶይኮነን ሽምኩም
0: ኣቦይ ራብዓይ ግንባር ማለት እኮ ንኩሉ ፅቡቕን ሕማቕን ናይ ዝሃገር በርባዕተ መኣዝን ምሕላው ማለት እዩ ኣብ ዘለኻሊኻ ካብ ዝመፃእኻ መፂኻ እቶ ደኣ ሓሉ ዓድኻ ዕጠቆ ዝናር ሽራራኻ ዑነ ዓዶ ቦዶ ይሕሎ እዩ ጓና ዓሲብካ ሓዝ ደኣ ሓዝ ፅናዓ ኸም ቀደምካ
3: ኦ ማይ ጋድ ኣቦ እዛ ጓልኩም ክንደይ ድዩ ዓመታ
1: ኣንታ ወደይ ፅባሕ ብዓለም ክኤለ
0: 100 ዓመት ክመሊአ መን ይሞ ሽምካ
3: ሽመይ ኬቨን ይበሃል
0: ወይ ኣይ ገንዘብን ውርደትን እንድዩ እሞ ብዛዕባ እዛት ዓሊም ሳዋሲ ገለዶ ዛንታ ኣለካ
3: ያ ዛንታ ኣለኒ ክልተ ኣሕዋተይ ተዓሊሞም እዮም ኣቦይ ቀደም ሓፋሽ ድባት ነይሩ ኣቦይ ከምኡ ይብለኒ ኣለኒ ኩሉ ግዜ
1: ኣንቲ ቆልዓ እታ ንኩሉ እዩ ዝብፅሖ ዝበልክያ ድኣ ኮይና ጥልክ እንድያ በሎ ንዕናይ ወይወይ ሕጂ እውን ሰብጌርና
4: ኮፍ ኣለይኩም
0: ሰኒህሌና ምን ስሜትኪ
4: ኣርሄት መሓመድ ሰዒድ
0: ሰኒ ምናያ መጣኪ
1: ኣንቲ እዛ ቆልዓ ገለ ክትዛረብ እያ እንታ ራብዓይ ግንባር ንዓንደ ስቕበል በላ ደው ነብላ
3: ኖኖ ኣም ሶ ሃፒ ሚለና ቋንቋ ትግራይ ትኽእል እያ ኦ ማይ ጋድ
0: ወረ ንዓኻ ውን ዌርዲዲ ኬም ፍሮም ሃወልዳ ኣርዩ ክብለካ እየ
4: ማሻላ እዛ ቆልዕ በላሕ እያ ትመስል
0: ማሻላ ጥራይ ድኸ ሽኽረን ካ ወስኽላ
1: ኣንቲ እንታይ ኣ ክቁርጠምጠም ትብሊ ዘለኺ ኣንቲ ስክንደበለኺ ይፅ

0: ኖኖኖ ዳድ ከምኡ ይትበላ ኣነ ሕጂ ከምኡ ክፈልጥ ደለየ ኣለኹ ኦኬ እዚ ኩሉ ክፈልጦ ኣለዎ ሚሉ ንፈት ይኺ
1: ኣንዋር ዝበሃላሎ መማህርተይ ንስ ዩ ቆቁርብ ምሂርኒ በዓሎ ቦይኮ ቋንቋ ናይ ሃገርኩም ክትፈልጡ እዩ ዝግባእኩም
0: ያ
1: ኣብዛ ሰወኻ ኣብቲ ርእሲ ትምህርትን ተዓሊምን ቋንቋታት ናይ ኤርትራ ክመሃሩ ኣለዎ
2: ኣይዋ ሽዑ ክልተ ማክሰብ ኮይኑ መንእሰይ ኤርትራ ከዓ ብቋንቋ ናይ ዓዱ ከዓ ቁርጥምጠምጠምጠምጠም እብል
0: ያ ሽዑ 20 ተምሃሮ ቋንቋ ይኽእል እዚ ንሃገር ዓብዪ ፕሮፊት ዝኸውን መክሰብ እዩ
3: ዎ በሉ ከይሰምዑኹም እሞ እዛ ዝበልኩም ማርኢቶ ቅንዕቲ ኣኢሎም ንዓመታ ከየምህርዎም
2: ወሸለ ወሸለ ምሂሮ እሞ ኣንቲ ሓቢባ መን ይኸስምኪ
1: ኣና ስሜቸይ ሚለና ሃንስ ጊላይ ፃዕዳ ብዕረይ ወእንቲ ምናያ መጣእኪ
2: ኣና ምንጊ እንዳይ መጣእኩም ዛጓለ ኣብ ሳዋ ሳልሳይ ዙርያ ተዓሊመ ሓዳር ገይረ ቆልዑ ወሊደ ሕጂ ከዓ ተዘክሮይ ንክሕድስ ኢሉ ከዓ ንሳዋ መፅ
1: ወይ ለከጋደይ መዓረይ ራብዓይ ግንባር በርአየ ዓዶ ኣብኻ በዚኣ ተኸድካ ደለውቲ በዚኣ ተኸድካ ዕልምቲ በዚኣ ተኸድካ ስልምቲ እዛ ዘይትተርፍ ሸዓይልካ ካብዛ ንግድዓኻ ንግፍ ይህቦይ
2: ኣይዋ ሰጥ መልከም ሓውኻ ፅናዕ ከም ዋዕሮ ሓብትኻ ከይደፈርዑና ዓዶ ኣቦኻ ንፈልሑ ኸይከውን ንግድዓኻ
1: ኣይዋ ማተስኣልኣል ጠቢብ ኣስኣልኣል ሙጀረብ ዶክተር ኣይትሕተት ዝፈተነ ሕተት ይወድሓ ኣቦይ
3: እሞ በዚ ኣቢለ ዶ ንኸሰተ ኸርክቦ ተዕሊም ክኣቱ
1: ወዲ መን ኮንካ ድኣ ክትተርፍ በላ ቦይ ሕጂ ናይ ተሓጓስ ከምቲ ኣብ ዓውድን መኸይዳን ትደርፈልና ሃየ ሕጂ ከ ድረፍ
0: ዋው ሚሉ ኣቦኺ ይደርፍ እዩ
3: እንታ ቆልዓ ናይዚ ኣይጨኒቕና እምበረ ኣብ ዓውድን መኸየዳን መሪሖ እዮም እንደ ዝጭፍር ነይረ
2: ኣይዋ ብጨፈራ ይዕየ ብጨፈራኻ ይኽተት ጋሻ ምድራፍቲ ኮይኑ ንስኻ እውን ክትደርፍ ኣለካ
0: ኦ ኣነ ሕጂ ክደርፍ ኣይክእልኒ ጎሮሮይ ፕራክቲስ ልምምድ የድልየ እዩ
3: ኣነ እውን ድቋስ ዋኸ ይሰተኹ ጎሮሮይ ሕራይ ኣይብለኒ
1: እንታ ኣቦ ሞንጓልካ ጥራይ ርኢኻ ክትምለስ ነዞም መሳቱ ጓልካ ኸ ከምቲ ንዓውድን መኸዳን ከይጨፈልካሎም ክትምለስ ራብዓይ ግንባር ኣርሄት ሳልሳይ ዙርያ ኸዓ ሃየ ነዚ ደርፊ ግንባር ግንባሩ በልዎ ሃየ ተቐበልዎ ወልከ
4: ሳዋየ ሳዋ ናበልካ ዝርየ ሳዋየ ሳዋ ናበልካ ዝርየ ዋሕስ ሃገሬ ዋሕስ ሃገሬ ዋሕስ ሃገሬ ዋሕስ

0: ግንባር
1: ያኺ ኣቦ ደረፋይ ዲኻ ነርካ እዚ ደርፍሲ ሕጂ ዲኻ ኣልግብ ኣልግብ ኣቢልካዮ
2: ከመይ ደኣ ኣቦይ ዳርጋ ንፍዑ ሳርቶ እዩ ነዚ ደርፊ ኣላግብ ኣላግብ ሕቁን ሕቁን እዩ ዘብሎ
3: ኖኖኖ ኣቦኺ ደረፋይ ነይሩ ጥዑዩ ዝደርፍ ሕጂ ሓዳሽ ደርፊ ደሪፉ ኣብ ሶሻል ሚድያ ክዝርግሐሎ ሽዑ ቫይራል ክኾነሉ እዩ ሽዑ ንሱ ፌሞስ ኾኑ ኣም ሶ ሃፒ ዊ ኣር ስማርት ፋዘር ዋ
4: ኣንቲ ሕጂ ኸ እንታይ እዩ ዝብል ዘሎ
2: ተዓሊ ምዛዘምካ ነዞም ዝመፁ 39 ዙርያ ክትዕልሞም ሳብዋ ክትምደብ ኢኻ ኣብለካ ኣሎ ቦይ
4: ናበይ ንድሕሪትና ወትሩ ደለውንኩሎ

እንስሳታት ክውለዱ እንከሎ ኣዝዩ ዝሕጉሰካ እንተኾነ ነቶም ኣብ ፅንተት ዝርከቡ እንስሳታት ነፍሲ ወከፍ ሓዳስ ህይወት ተስፋ ሒዛ እያ ትመጽእ። እዞም ሕጂ ንዕዘቦም እንስሳታት ኣብ ፅንተት ዝርከቡ ኮይኖም ኣብ ከባቢ ወዲ ሰብ እዮም ምንባሮም ጀሚሮም ዘለዉ። ቅሩብ ምስ ዓኸኹ ድማ ናብቲ መበቆሎም ዝኾነ በረኻ ክስደዱ እዮም። ንሕጂ ግን ጉዕዞ ናይ ህይወቶም ንውልቆም ኣይኮኑን ክኸድዎ። ኣብ ጎኖም እዞም ንኽናብይዎም ድልዋት ዝኾኑ ሰባት ኣለዉ። ስለዚ እዞም ኣብ ፅንተት ዝርከቡ ውሉዳት ናብ በረኻ ተመሊሶም ንጅር ናይ ወለዶኦም የውሕሱ ዶ ይኾኑ?

ኣብ ገማግም ናይ ደቡብ ኣፍሪቃ ገለ ብሉፃት እንስሳታት ኣብ ክራማት ንኽራብሑ ይእከቡ። እዚኦም ናይ ኣፍሪቃ ፔንግዊን ተባሂሎም ይስመዩ። እቶም ብፍሉይ ኣብ ፅንተት ዝርከቡ ዓሌት ፔንግዊን ድማ እዮም። እዞም ክነፍሩ ዘይክእሉ ኣዕዋፍ እንቋቑሖ ንኽፀፍዩ ዓመታዊ ናብዛ ውስንቲ ቦታ ይምለሱ። እቶም እንቋቑሖ ክሳብ ዝጫጭሑ ካብ ፀሓይ ይዕቁብዎም እኳ እንትኾኑ ኣብ ዝቐረበ እዋን ግን ምቆት በርቲዑ ስለ ዘሎ ነዞም እኹላት ኣፍሪቃውያን ፔንግዊን ከይተረፈ ክብር ጥዓሚ ዝረአ ዘሎ። እዞም ወለዲ ነቶም ዘይጫጭሑ እንቋቑሖኦም ገዲፎም ናብዚ ዝሓለ ዘለዎ ውቅያኖስ ንኸምርሑ ድማ ገዲድዎም ይርከብ። ብዙሕ ናይዞም ፔንግዊን ማእልያ ኣይነበሮን፣ ብሚልዮናት ዝቕፀሩ እዮም ነይሮም። ኣብዚ ሕጂ እዋን ግን ብዙሖም ናብ ትሕቲ 20,000 ኣንቆልቂሉ ይርከብ። ነዞም ዓሌት ንምድሓን እዛ ክሮሽያ ዝተባህለት መንእሰይ ሓንቲ ካብቶም ብቕልጡፍ ነዚ እንቋቑሖ ዘድሕኑ ጉጅለ ኮይና ንሳ ከም እትገልጾ ንሕና ንዝኾነ ተደርብዩ ዝፀንሓና እንቋቑሖ ካብ ተነፅሎ ከነድሕን ኢና ንጓየ ዘለና። እዚ መስርሕ በቲ ሓደ ዘሕጉስ በቲ ሓደ ከዓ ዘጨንቕ ትብል። እቶም ዝተረስዑ እንቋቑሖ

በዝውርትዑ ፀሓይን ሙቐትን ከይተሃሰዩ እንከለዉ ከገላግልዎም ኣለዎም። እዚ ቅድሚ ሙቐት ናይዚ ቦታ 100 ዲግሪ ሰንቲግሬድ ምብፅሑ ከካይድዎ ኣለዎም። እንተዘይኮይኑ እዚ እንቋቕሖ ክበስል እዩ። እዞም ጉጅለ ኣብ ውሕዳት ሰዓታት 12 እንቋቕሖ ኣከቡ። ብድሕሪኡ ነፍሲ ወከፍ እንቋቕሖ ኩነታት ጥዕንኡ ይምርምር። እዚ መስርሕ ላምፓዲና ብምጥቃም ኣብ ውሽጢ እቲ እንቋቕሖ ህይወት ኣሎ ድዩ ንምርግጋጽ እዩ ዝትግበር። ከምዚ ንዕዘቦ ዘለና እዛ እንቋቕሖ ንጡፍ ዝኾነ ድቂ ኣለዋ። እዚ ከምቲ ዝግብኦ ዝምዕብል ዘሎ ጥዑይ እንቋቕሖ እዩ። ኣብ ኩለን እዘን ዝረኽብናየን እንቋቕሖ ድማ ከምዚ ክንርኢ ንምነት ትብል ክሮሽያ። ሕጂ ነዞም እንቋቕሖ ናብ ኢንኩቤተር ከነእትዎም ኢና ብምባል ናብቲ ኣብ ዓለምና ዝዓበየ ናይ ኣፍሪቃውያን ፔንግዊን እንቋቕሖ ዝዕቀቦ ማእከል ኣምርሑ። ኣብዘን ዝሓለፈ 10 ዓመታት እዚ ማእከል ብኣማይ ዝቕፀሩ እንቋቕሖ ከጫጭሕ እንከሎ ልዕሊ 1,000 ካብ ዘን ብሉፃት ኣዕዋፍ ድማ ናብ በረኻ መሊሱ እዩ። ክሮሽያ ነዞም እንቋቕሖ ብጥንቃቐ ኣብ ኢንኩቤተር ኣቐሚጣቶም ኣላ። ድሕሪ 4 ሰሙን እዞም እንቋቕሖ ብግቡእ ንኽጫጭሑ ተስፋ ተነቢሩሎም ኣሎ።

እዞም እንቋቑሖ ንኽጫጭሑ ነቲ ሽፋን ክሰብርዎ ምስ ጀመሩ ክሳብ ምሉእ ብምሉእ ዝወፁ 48 ሰዓታት ይወስደሎም። እዛ ጫቒት ቀስ ብቐስ ናብዛ ዓለም ትቕልቀላላ። እዛ ቀዳመይቲ ጫቒት ኣብ ውሽጢ 36 ሰዓታት እያ ነቒሓ።

ኣብተን ዝቕፀላ መዓልታት ካልኦት 8 እንቋቑሖ ንቑሓ። ሓንቲ ክትጫጭሕ ዝግባእ እንቋቑሖ ግን ተሪፋ ኣላ። እዚኣ ትማልያ ክትነቁሕ ዝግብኣ እንቋቑሖ ክጫጭሕ ምስ ጀመረ ኣብቲ ውሽጡ ውሑድ ኣየር ጥራሕ እዩ ዝተርፍ። ስለዚ እዚ ጫቑት ብዋሕደ ኣየር ንኸይመውት ክሮሽያ ባዕላ ነቲ ሽፋን ብጥንቃቐ እናኣለየት ንኽነቁሕ ክትሕግዞ እያ። ኣዝዩ ንጡፍ ዝኾነ መትኒ ስለ ዘለዎ ኣዝያ ክትጥንቀቕ ኣለዋ። ንሳ ክትገልጽ እንከላ እዚ መስርሕ ልክዕ ከም መጥባሕቲ እዩ። ነዚ ጫቑት ከይሃስኻ ካብዚ ከተውፅኦለካ ትብል። እቲ ብቐዳምነት ክትግበር ዘለዎ እዛ ጫቑት ኣየር ረኺባ ንኸተሰንፍስ ምሕጋዝ እዩ። ስለዚ ነቲ ሞት ኩብ ናይዛ ጫቑት ካብዚ እንቋቑሖ ከም ዝወፅእ ክትገብሮ ኣለዋ። ዕትብቲ ናይዛ ዑፍ ተፈልዩ ድዩ ኣይተፈለየን ኣይፈለጥኩን ዘለኹ። ስለዚ ኣዝዩ ጥንቃቐ ዝሓትት ሓደገኛ መስርሕ እዩ ትብል። እቲ ላዕለዋይ ክፋል ጥራሕ ብምእላይ ነቲ ዝተረፈ ባዕሉ ንኽኣልዮ ገደፈቶ።

ነዚ ኣፍሪካዊ ፔንግዊን 198 ዝብል ስያመ ሃብዎ። ክሮሽያ ብሓጎስ ክትነብዕ ደለየት። ግን ከምዚ 198 ዝኣመሰሉ ባዕሎም ሓጊዞም ዘንቅሕዎም ጨቃዊት ብህይወት ናይ ምንባር ዕድሎም ኣዝዩ ዝተሓተዩ። እዘን ክንሱ ግን ንኽዓቢ ብተስፋ ንፅበ ትብል

ብተወሳኺ ናብ በረኻ ክምለስ እንተኾይኑ ልክዕ ከም መዛንኡ ምምጋብ ምሕምባስን ኣብ መትገዛእ ነብሱን ክገብር ክመሃር ኣለዎ ትብል። ናይ ፔንጉን ጨቓዊት ምክንኻንን ምምጋብን ኣዝዩ ኣህላኽ እዩ። ስለዚ እዛ ሜል ዝተባህለት መሳርሕቲ ክሮሻ ንኸተቕርሶም ሰዓት 5 ወጋሕታ እያ ትመጽእ። ከም ነፍሲ ወከፍ መዓልቲ ናይ ሎሚ ምርጫ መግቢ ናይዞም ፔንጉን ዓሳ ሳርዲን እዩ። ነዞም ሳርዲን ምስ ማይ ሓዊሳ ድማ ን7 ደቓይቕ ጠሓነቶ። ዝኾነ ዓፅሚ ከይህልዎ እሞ ከይሓንቆም ድማ ዘቐቐቶ።

ብዙሕ ሽታ እዩ ዘለዎ። ንገዛኻ ዓሳዓሳ እናሸተትካ ኢኻ ትኸይድ፣ ግን ምስ ግዜ ትለምዶ ኢኻ ትብል ሜል። ኣፍሪቃውያን ፔንግዊን ኣዝዮም ስሳዓት እዮም። ዳርጋ 3 ዕፅፊ ናይ ኣካላቶም ክብደት ክምገቡ ኣለዎም። ክሮሽያ ከም እትገልጾ ኣብዚ ሕጂ እዋን 90 ዝኾኑ ጨቃዊት ኣለዉና። ንኹሎም ከተዳልወሎምን ክትምግቦምን ብዙሓል ክለዎ ትብል ሜል ድማ ኣብ ነፍሲ ወከፍ 2 ሰዓታት ስለ ዝምገቡ ክትምግቦም ጸኒሕካ ኣብኡን ከለኻ ክዕረፍካ ድማ ዳግማይ ከተዳልወሎም ኣለካ ትብል።

ንእሽተይ ቱቦ ተጠቂመንን ዝምግቦም ግን ሓደ ጨቒት ምምጋብ ኣቢሎ ንሱ ድማ 198 እዩ ከብዱ ተነፊሑ ሓሚሙ እዩ ዘሎ ድሕርቲ ንቁርሲ ዝሃብናዮ ምግቢ እቲ መንፋሕቲ መሊሱ ገዲዱ ይርከብ ይብላ

መብዛሕትኦም እዞም ብሓገዝ ዝነቑሑ ጭቓዊት ብቐጻሊ ክሓሙ እዮም ዝረኣዩ። ንሕና ድማ ልክዕ ከም ውላዳ ዝሓመማደ ኣዝና ኢና ንጭነቕ ትብል ክሮሽያ።

ንጽባሒቱ ወጋሕታ ክሮሽያ ንጫቒት 198 ድሃዩ ክትገብር ናብ ስርሓ መጸት መንፋሕቱ ከም ዝጐደለን ኣዒንቱ ድማ ክኽፈታ ከም ዝጀመራን ኣስተብሃለት። ብሓፈሻ ኣዒንቲ ናይዞም ጨቓዊት ድሕሪ ምንቋሕ ንውስናት መዓልትታት ተዓሚተንየን ዝጸንሓ። ድሕሪ ሓደ ሰሙን ናይ ጨቒት 198 ክብደት ሰውነት 100 ግራም በፂሑ ይርከብ። ሕጂ ናብቲ ዝቐጸለ ናይ ምምዕባል ንጥፈታት ክሰግር እዩ። እዚ ድማ ን198 ብጻይ ክህቦ የን።

ሜልክት ገልጽን ከላ ልክ ከምትን ውላድና ባምቡላ ንምጻሉ ነዚኦም ውን ወላዲቶም መሲልዎም መታን ምችኡነት ክፈጥረሎም ባምቡላ ክንህቦሚና ትብል ብተወሳኺ ሓውኽ ኾኖ ሓደ 201 ዝስመ ጨቑት ኣምፅእሉ ነንሕድሕዶም ምስ ተለማመዱ ድማ 204 ዝስመ ጨቑት ወስኻሎም ኣብ በረኻ ክልተ ኣሕዋት ጨቓዊትዮም ብሓባር ኣብታ ስፍሮኦም ዝቕመጡ ስለዚ ከምኡ ኮይኑ ንኽስምዖም ኢና ነዚ ሃዋህው ንፈጥረሎም ትብል እዞም ፔንግዊን ልክዕ ከም ኣሕዋት ብሓባር ብምህላዎም ውሕስነት ክፈጥረሎም ይተርእዩ ጨቑት 198 ካብቶም ካልኦት ጨቓዊት ዝተሓተ ሚዛን እዩ ዘለዎ ግን ሕጉስ ዑፍ ኮይኑሎ ትብል

0: ኣብ ዝሓለፈ መደብ ጭራ ጥዕና ንኩነታት ኣገልግሎት ጥዕና ሆስፒታል ሓሊበት ዝምልከት ቀዳማይ ክፋል ኣቕሪብና ነርና። ኣብቲ ኣጋጣሚ ንሓፈሻዊ ንጥፈታት ክፍልታት ቀዳማይ ረድኤትን ፊዞትራፕን ዳሲስና ነርና። ንሎሚ ድማ ንንጥፈታት ክፍሊ መጥባሕቲ ዓፅምን ምዕባለታት ኣሃዱራጅን ሰኒድና ኣለና። ሰናይ ምክትታል። ክፍሊ መጥባሕቲ ዓፅሚ ሓደ ካብቶም ሆስፒታል ሓሊበት እትምገሰሎም ኣህዱታት እዩ። ሓፈሻዊ ኩነታትን ምዕባለታትን ናይ ዝኣህዱ ድማ ከምዚ ሞያውያን ዝገልፅዎ ይመስል።
1: ካብና ፅነት ስጋ ሕጂ ኣብ እንዳዓፅሚ ስለ ዝስራሕ ኣነ እንዳዓፅሚ ዳርጋ ወይ ዓብየሉ ማለት እዩ። እዚ ገዛ እዚ ከምቲ መጀመርታ ኣውቃወምኡ እንዳዓፅሚ ተባሂሉ ብሙሉእ እትስራሕ ናይ እንዳዓፅሚ ናይ ሃገር ሙሉእ ኣብዚኣ ትስራሕ ኣብ ካልእ ሆስፒታላት የለን። ኣሰራርሓና ብጣዕሚ እዩ ፅፉፍ። መዓልታዊ ሰለስተ ገዛ ንሰርሕ ፃዕቂ ስራሕ ኣለና። እዚ ናይ መጥባሕቲ ጥራሕ ማለት እዩ ተካልእ ማለት ገዲፍካ ናይ መጥባሕቲ ጥራሕ ፃዕቂ ስራሕ ብጣዕሚ እዩ ዘለና። ነዚ ከዓ በዲህና ንሰርሖ ኣለና። እሱ ጥራሕ ዘይኮነ ደይ ጥራሕ ዘይኮንካ ትሰርሖ መዓልቲ ጥራሕ ዘይኮንካ ትሰርሖስ ናይ ምሸት ኣለውና ናይ ሌት ኣለውና ቀዳሚ ሰንበትካ ኣለና። እዚ ሕጂ ብሽፍትካ ትሰርሖ
2: to establish a unit or residency here it needs at least 6 specialist consultant to be in the unit
3: for different ከምዚ ዓይነት ኣሃዱ ከተቐውም ንዝተፈላለዩ ዲፓርትመንታት ዘገልግሉ ብውሕዱ 6 በዝሞያ ፍሉይ ክእለትን ትምህርትን ዘለዎም ሓካይ መድሉ ኢኻ። ስለዝኾነ ነዚ ንምግባር ምስ ኣብ ሚኒስትሪ ጥዕናን ዩኒቨርሲቲን ዝርከቡ ዝምልከቶም ኣካላት ንዘራረበሉ ኣለና። እዚ ንገብረሉ ዘለና ምክንያት ድማ ዓቕሚ ኣባላት ንምጉልባት እዮም። ክሳብ ሕጂ ዝበዝሕ መጥባሕቲ ክገብሩ በቂዖም ኣለዎም። ኮይኑ ግን ዓቕሞምን ሞያዊ ብቕዓቶምን ምእንቲ ክብርኽ ተወሳኺ ትምህርትን ተመክሮን ከ

0: and Dr. Yosef in the unit.
1: ነዚ ኩሉ ጸገማት መስበርትን መንቃዕትን እተነጽር ካልእ ኣገዳሲት ኣህዱ ኸኣላ ክፍሊ ራጂ ድማ ትበሃል። ኣብዛ ኣህዱ እዚኣ እንታይ ከም ዝግበር ምፍላጥ እውን ሓጋዝ እዩ።
2: ክፍሊ ራጂ ሆስፒታል ሓሊበት ኣርባዕተ ናይ ክፍሊ መርመራታት ናይ ኤክስሬይስ ኣለዎ። እሱ ከዓ ዲጂታላዊ ማሽን ዝዓጠቐ ኮይኑ ከምነንሕ ዘይባላለፅ ዓበይቲ ሲመንስ ማሽናት ኣለውና። እቲ ንገብሮ ስራሓት ከዓ ካብ እግሪ ካብ ትለወር ኤክስትሪሚቲ ካብ ታሕተዋይ ክፋል ናይ እግሪ ጀሚርና ክሳብ ላዕለዋይ ናይ ርእስን ናይ ክሳድን መርመራ ንገብር ማለት እዩ። ካብኡ ላዕሊ ከዓ ናይ ኮምፒውተር ወይ ከዓ ናይ ኣልትራሳውንድ መርመራታት ኣለውና። ሰለስተ ክፍልታት ማለት ዲያግኖስቲክ ዝበልና ናይ ሰለስተ ክፍልታት መርመራ ንገብረሉ ናይ ኣልትራሳውንድ ሩምስ ኣለውና። እዚ ሆስፒታልና ብደረጃ ኦርቶፔዲክ ወይ ብደረጃ እንዳ ዓፅሚ እንዲና ንሪኦ ካብቲ ፍልይ ዘብሎ ነገራት ከዓ እዚ ማለት እዩ። እቲ ኦርቶፔዲክ ሰንተር ወይ ከዓ እቲ እንዳ ዓፅሚ ማእከል ንብሎ ሆስፒታል ሓልበት እዩ ማለት እዩ። ሆስፒታል ሓልበት ከዓ ቀንዲ ዕጥቁ ከዓ ምንታይ ክኾን ዘሎ ኣብ ደረጃ ኤክስሬይ ማለት እዩ። ስለምንታይ ኦርቶፔዲክ ሰንተር ወይ ከዓ እንዳ ዓፅሚ ሰንተር ስለንብሎ ዘለና ብዘይ ኤክስሬይ ዝስራሕ ነገራት የለን። ሶ ሓደ ሕሙም ኣብነት ብደረጃ ሓደ ሕሙም ብኢመርጀንሲ ይምፃና ሞ ንበል እዚ ሕሙም እዚ ኤክስሬ ከይገበርና ንእንዳ ዓፅሚ ወይ ከዓ ንፌስ ቴራፒ ወይ ከዓ ጆሶ ንክገብር ናብ ካል ዲፓርትመንት ኣይንሰደልና። ብኢመርጀንሲ ወረቕ ተፃሒፎ መፅእ ናብ እንዳ ኤክስሬ ካብ እንዳ ኤክስሬ ከዓ መስበርቲ ወይ ከዓ ዝኾነ ትሮማ ምዝህልዎ ከዓ ንሕና ኤክስሬ ጌርና ኢመርጀንሲ ንመልሶ። ኢመርጀንሲ ከዓ ፎሎ ኣብ ተገይሩ ብዶካትር ናብ ኦርቶፔዲክ መስበርቲ ዘለዎ ከዓ ናብ እንዳ ካስት ይቕፅል ማለት እዩ።
1: ኣብዚ ክፍሊ ዝግልግሉ ዓማዊል ኣዝዩ ከቢድ ማሴይቲ ዘጋጥሞም ጥራይ ምዃኖም እዩ ዝግለጽ። ስለዚ እቶም ኣብዛ ኣህዱ ዝግበሩ ዓይነት መጥባሕትታት ምፍላጦም ኣገዳሲ እዩ።
3: ስለምንታይ ኣገዳሲ ይኸውን? መጀመርታ እዚ ናይ ትሮማ እንድዩ መጀመርታ ናይ ትሮማ እዩ። ተሰይሩ መፅእ ካብ እግሪ ጠልጠል እንዳለት ክትከይድ ኣይትኽእልን እያ። ኩሉ ግዜ እግሪ ተሰይራ እንተመፅያትካ ውን ኢድ ተሰይራ እንተመፅያትካ ዝኾነ ኣካል ናይ ሰውነትና እንድሕር ተሰይሩ መፅኡ ክትዕርዮ ክትክእል ኣለካ። ተዛዚ ዝዕሪኻያ ሓደ ብመድመይቲ ክመሃደካ ክእል እዩ። ካልኣይ ስንክልና ክመፅእ ክእል እዩ። እቲ ስንክልና እተመፅኡ ከዓ ብዓብኡ ንዕኡ ካብ ስራሕ ክግለል እዩ። ካልኣይ ከዓ ንደቁ ከዓ ክሳራ እዩ ማለት እዩ። ነቲ ሕብረተሰብ ከዓ ክሳራ እዩ። እዚ እንዳ ዓፅሚ ብጣዕሚ ኣገዳስነት ዘለዎ ናይ ሓደጋ ጥራሕ ይኮነና ብዚ ትስራሕ ናይ ብብዙሕ ነገራት እዩ ትስራሕ እጂ ኣገዳስነቱ ዓብዩ
0: ዩኒት ኦፍ ኦርቶፔዲክ is doing well with the minimum the support they have. They are doing the maximum with what they have.
4: ኣህዱ ሕክምና ዓፅሚ ክሳብ ሕጂ ሓያሎ ዕውታት ስራሓት ኣሰላሲላላም። ኣብዚ እዋን ድማ ኣብቶም ብተዛማዲ ከቢድ ማህሰይቲ ዘጋጠሞም ግዳያት እያ ኣተኪራ እትሰርሕ ዘላ። ገለገለ ካብ ዓቕምና ወፃኢ ዝኾኑ ተተካኢ ሰብ ሰርሖ ኣካል ዝሓትት ረቂቕ መጥባሕቲ ዘድልዮም ግዳያት ድማ ንደገ ተላኢኾም ሕክምና ከም ዝረኽቡ ንገብር ኢና። ኣብዚ ክሳብ መጥባሕቲ ዓንዲ ሕቆ ኢና ንገብር። ነዚ ዝሕግዙና ቻይናውያን ክኢላታት እውን ኣለዎም። ካልእ ንደገ ንሰዶም መጥባሕቲ ዓንዲ ሕቆ ዝሓቱ ግዳያት ድማ ኣለዎም። እዚኦም ተተካኢ ክፍሊ ኣካል ዓንዲ ሕቆ ዝሓቱ ቁስልታት እዮም። ኣብዚ ዘይግበረሉ ምክንያት ድማ ከም ቲታንዮም ዝበሃሉ ክቡራት ጥረ ነገራት ዝሓቱ ኣገባባት ሕክምና ስለ ዝኾኑ እዮም።
0: Any operation regarding the spine not needing implant, we are doing it here. But when we need the implant, you know, of course, because the implants are made of titanium and very expensive, so this is why sometimes we send for the cases.
1: ተርእዮ መንከስቲ ገመልውን ካልእ ተወሳኺ ጥንቅ ናይዞም ኣብዛ ኣህዱ ዝግበሩ መጥባሕቲ እዮም። ብዛዕባ ዝኸ እንታይ ርእቶ እዩ ዘለዎም ሓካይም
0: ከምል ርሶ But the problem is that we are suffering from this condition because it affects the dominant hands usually. You see, the right hand. This is one.
4: ብመንከስቲ ገመል ዝወረድ ሓደጋ ከቢድ ዝገብሮ ብቐንዱ እቲ ሓደጋ ኣብቲ ኣገዳሲት መሓውር ማለት የማነይቲ ኢድ ስለ ዘጋጥም እዮም። እዚ ምስ ዘጋጥም ክብደት ናይቲ ቁስሊ ኣዝዩ ኣዕናዊ እዮም። ዝበዝሕ እዋን ከምዚ ዓይነት ሓደጋ ካብ ወርሒ መስከረም ክሳብ ታሕሳስ እዩ ዘጋጥም። በዚ ኣጋጣሚ እዚ ጉዳይ ዕቱብነት መፅናዕቲ ምዃኑ ከዘኻኽር ፈቶም ኣነ

0: ወገነይ ከምዚ ዓይነት ሓደጋታት ንምንካይ ኣብ ከረኒ ዝርከብ ሱዳናዊ ሓኪም እንስሳ ከይተረፈ ተወቂሰ ዩ እየ ኣብዚ ጉዳይ መራኸቢ ብዙሃን ኤርትራ እውን ብዓብኡ ክሰርሓሉን ክጉስጉሳሉን ከድሊ እዩ እቲ ዝዓበየ ጸገም ከምዚኦም ዝኣመሰሉ ሓደጋታት ኣብቶም ኣፍረይቲ ዝበሃሉ መንእስያት ዜጋታት ዘጋጥም ብምዃኑ እዩ ስለዚ መራኸቢ ብዙሃን ከምዚ ኣነ ዝጠቐስክዎ ሱዳናዊ ፕሮፌሰር ዝኣመሰሉ ሓካይም እንስሳት ተወኪሰን ህዝቢ ወቕታዊ ባህርያትን ጠበያትን ገመል ብፍላይ ኣብተን ዝተጠቕሰ ኣዋርሕ እንታይ ምዃኑ ከም ዝፈልጥ ምግባር ኣገዳሲ እዮም እዚ ሓደጋታት እዚ ዝበዝሕ ኣብ መትሕትን ቆላታትን ኤርትራ እዩ ዝርአ በዚ ኣጋጣሚ ኣብ ዓመት ክሳብ 17 ዝኾኑ ሰባት ግዳያት ናይ ከምዚ ዓይነት ሓደጋ ከም እንርኢ ክሕብር ይፈቱም 50 ሚታዊት ካብኦም ድማ እቲ ዝቆስል መሓውር ካብ ስራሕ ወፃኢ ከም ዝኸውን ምፍላጥ የድሊ
1: So this is really you have touched a very big issue that we encountered here in our hospital. Every year about 17 patients, they are victims of the camel bite, and usually in the lowland area. So when it happens, it's really a disaster, because 50 of the patients may lose their function of the hand that is affected. And the others will be managed, you see. That is the big issue, yes.
2: ብዘይካዚ ካልእ ፍኹስ ዝበለ ሓደጋታት ዝሕከምሉ ኣህዱ ድማ ኣሎ ካብ ዓቕሚ ናይ ዝኣህዱ ወፃኢ ምስ ዝኸውን ጥራይካ እዩ ናብ ኣህዱ መጥባሕቲ ዓፅሚ ዝለኣኹ
3: እታ መስበርቲ ከምዚ ማለሲ ክምክም ኢላ ዝተሰብረቲ ኮይና ኣብኡ እዩ ዝግበረሉ ኣብታ ራጂ መጀመርታ ምስ መፁ ራጂ ገብሩ ኣብ ራጂ ሽዑ እታ መስበርቲ ዓይነት ትርያ ሕጂ ክምክም ኢላ እንድሕር ተሴራ ኣብኡ እዩ ዝግበረሉ እንድሕር እቲ መስበርቲ ክመፀልካ ዘይክእል ኮይኑ ግን ኣብዚ ክትገብረሉ ከለካ ሕጂ ፍሎሮስኮፕ ዝበሃል ኣሎ ንዓኣ ኤክስሬ ኣብ ውሽጥና ኣሎ ኣብ ገዛና ኣሎ ኣብ ውሽጢ ስለ ዘሎ በታ ኤክስሬ እንዳግበርህልካ ስጋዕ ትመፀልካ ንዓኣ ምስ መፅሐልካ ሽዑ ጀሶ ትገብሮ ኣንድር ኣንስቴድያካ ትገብሮ ዘዘወሲዶም ንገብሮ ምክንያቱ ንክሳሓሕቦ ኣፀጋሚ ስለ ዝኾነ እቲ ዝኾነ ነገር እውን ከምዚ ልውይ ዝበለ እውን ከዓኒ ማዕር ተሰብረቲ ኮይኑ ከዓ እንዳጀሶ ገብሮ ሕጂ ንዓና ዘብዝሓልና ስራሕ እውን ተወሳኺ እሱ እዩ
2: ኣባላት ዝኽፍሊ እንትርፎ ውሑዳት ምኩራት ዓበይቲ ዝበዝሑ መንእስያት እዮም እዚ ድማ ሓደ ካብቶም ዓበይቲ ጸጋታት ናይዛ ሆስፒታል እዩ ብቕዓትን ጻዕርን ናይቶም ሞያውያን መንእስያት ድማ ብኸምዚ ዝስዕብ ይግለጽ
3: እቶም ኣብዚ ዘለዎ መናእሰይ ኣነ ብጣዕሚ እየ ዘድንቆም መጀመርታ ቅድም ከድንቆም ኣለኒ ብጣዕሚ እዮም ንፍቓት ኩሉ ዓቕሞምን ጉልበቶምን ግዜኦምን ወፍዮም እዮም ዝኸዱ ተፈዲስና ሰዓትና ኣኺል ኢሎም ካ ንገዝኦም ኣይኮድን እዮም ከይወዳእና ይንኸይድና ሕጂ ዝያዳ ግን ነዚ ኻ ከዕብይዎ ከዓ ፅቡቅ እዩ ነዚ ከዕብይዎ ኣነ ብዝያዳ የብሎም ማለት ንሕና ሕጂ ሰዓቢና ኢና ከነረክብ ዝግባአልና ስለ ዝኾነ እሳቶም ከዓ ካባና ብዙሕ ነገራት ተማሂሮም እቲ ዘይፈለጥዎ ካባና እውን ኣለው እሳቶም እንዶ ኢሎም ሸለል ከይብልዎ ምእንትን ካሓልፉና ክኽእሉ ኣሎ ዋና ንሕና ዝግበሩ ተደበልና ዮም ካሓልፉና ክኽእሉ ኣሎ ምክንያቱ ፅባሕ ናብኦም እዮ ንሕና የለና ሓደሓደ ግዜ ሸለል ብሎ እዮም ዒራ ኣለኹ ዶ ዒራ ኣለካ ዶ ገለ ይብሉ እዮም እዚኣ ግን ኣይትኸውን ሓሊፎምና ክኸዱ ኣለኹ
2: እዞም ሞያውያን መንእስያት ኣብ ስርሖም ኣዝዮም ንጡፋትን ጉዱሳትን ምዃኖም እዩ ዝእመነሎም ከምኡ ክኾኑ ዝገብሮም ምክንያት እንተሎ ድማ
3: ንሕና ከምታ ንሕና ሃገር ደምፃናየ ሳቶም ከዓ ነቲ ሃገር ከዓኒ ነቲ ሃገር ከዓ ክሰርሑላ ክኽእሉ ኣለዎም መንግስቲ ምሂርዎም እዩ ብነፃ እዩ ምሂርዎም ክሰርሑሉ ኣለዎም ሰርሑሉ ከዓ ሞር ትምህርቲ ከዓ የድልዮም
2: ፃዕራማት ሞያውያን መንእስያት ከም ዘለው ተገሊጹ ኣሎ ዓቕሞምን ብቕዓቶምን ብዝያዳ ንምሕያል ዝግበር ፃዕርን ተበግሶታትን ድማ ኣሎ
1: ያ እቲ ኣም ሆፒንግ ዳት ውዝ ሄልፕ ኦፍ ደ ሚኒስትሪ ኦፍ ሄልት ኣንድ ሄልፕ ኦፍ ደ ሚኒስትሪ ኦፍ ሃይ ኤዱኬሽን ዳት ኢን ደ ኮሚንግ ፊውቸር ዊል ሃቭ ኣ ጉድ ነምበር ኦፍ consultant and we have good orthopedic reconstructive center for to facilitate the whole country about that and we are also trying to push the and talk to the head and the minister of health education that also in the periphery they have we must have also small orthopedic procedures to be done there so that to decrease our number in Halibut hospital because sometimes we have the patient lying on the floor

0: ብምትሕ ብባር ሚኒስትሪ ጥዕናን ቦርድ ላዕለዎት ትካላት ትምህርትን ኣብ ሓፂር መጻኢ በዚ ሞያ ዝሰልጠኑ ብዙሓት ሰብ ሞያ ክህልውና ምዃኖም ልዑል ተስፋ ኣሎኒ። ጻዕቂ ጸቕጥን ድኻምን ሃልክን ምእንቲ ኸነወግድ ድማ ሕጂ እውን ብምትሕ ብባር እዘን ዝተጠቕሳ ትካላት ኣብ ዞባታት ቀለልቲ ጸገማት ሕክምና ዓፅሚ ክካየደለን ዝኽእላ ኣህዶታት ሕክምና ዓፅሚ ክህልዋ ክንፅዕር ኢና። ድሮ መንግስቲ ኣብ ሕክምና መወልዳንን ህፃናትን ኣመዝጊብዎ ዘሎ ዓወት ክምጎስ ዘለዎ እዩ። ሕክምና ዓፅሚ እውን ብሓቂ ክዛረብ ኣዝዩ ኣገዳሲ ኣካል እዩ ነዚ ሃገር። ስለዚ ዝያዳ ኣቓልቦ ክግበረሉ ይግባእ። እዚ ክኾነሉ ዝግባእ ምኽንያት ድማ ተሽከርከርትን ምንቅስቓስ ሰባትን ኩሉ ግዜ እንዳወስኸ ስለ ዝኸይድ ዘሎ እዩ። ዘሕዝን ኣጋጣሚ ኮይኑ ኣብዚ ምሳና ክሰርሕ ዝፀንሐ ብሉፅን ውፍይን ሓኪም ኣብ ስራሕን ከሎውን ስኢልኩም ኣለኹም ብሓደጋ ትራፊክ ተጎዲእና እዩ። በዚ ኣጋጣሚ መሳርሕትናን ብፃይናን ዝኾነ ብልቢ እንፈትዎን እነፍቅሮን ነርስ ኢሳያስ ሃይለ ብሓደጋ መኪና ተፈሊና ኣሎም። በዚ ኣጋጣሚ ንስድራ ቤቱን መሳርሕቱን ፅንዓት ይሃቦም። ነፍሱ ድማ ፈጣሪ ይባርካን ይቀበላን እብል ብስም ኩሎም መሳርሕታይ
1: ያ ሂ ፓስ ቢካዝ ኦፍ ዘ ትራፊክ ሶ ፍሮም ዲስ ሂር አይ ዊል ያ ሌት ጎድ ፕሬስ ሂዝ ላይፍ አንድ ሌት ሂዝ ሶል ቢ ኢን ሬስት ሶ ዲስ ኢዝ ሪሊ ኢት ኒድስ ፒፕል ቱ ስታንድ ኢን ኦፍ ኢት ያ to think of it properly that we can help if they can bring us nurses from the periphery for at least 3 weeks here we train them about how to handle orthopedic procedure and then we let our doctors to go also to the periphery and we need young doctors also to come here to our unit really we need at least 10-7 doctors we need in the unit and then the other thing also to enlighten the people about we have good number of nurses in orthopedics but most of them are female we need male by the way also because orthopedics is a tough job you know
2: kifli hikmna azmi hospital halibet zessalaslom sirahat lu'ul tinqaqan mit'izzafin zahatiyom ab ahadu matbahat azmi zmozuha bifillay kabid mesbertin sinkilnan zagatumum sabatiyom tahta adma qul'utin taqadadimti bishkletan dima እቶም ቀንድ ዓማዊል ናይ ዝኣሃዱ ምዃኖሚ ዝፍለጥ
3: እዚ ኢመርጀንሲ እንድሕሪኦም ኮንኩም ደገ ስጋዕ ዝወፅ እዩ ኣብ መሬት ስጋዕ ዝድቁስ እዮም እዚ ካብ ሓደጋ እዩ ቀደም ናይ ኩናት ነይሩ ሕጂ ኩናት እዮም ድማ ኩሉ ሓደጋ እዩ ሓደጋ እዚኣ ከዓ ብብሽክለታት መፅ እያ ሱ ጥራሕ ዘይኮነ ብሽክለታ ጥራሕ ዘይኮነ ሰብ ክርድኦ ክኽእል ዘለዎ ተሴሮም ሽዑሽዑ እንተምሃሮ ብፍላይ ክረምትን እዚ ናይ ጥሪ ዕረፍትን ብጣዕሚ እዮም ስበሩ ተሴሮም ኣክንቲ ናባና ቐልጢፎም ዶምፅኦም ናብ ናብ ካልእ ሰቶ ሕጂ ንድሕር ናብ ካልእ ሰዲ ደሞ መሊስካ ሴርካ ካትዕር እዮም ኣብዚ ባህላዊ ሕክምና ማለት እዩ ሴርካ ካትዕር እዮም ሴርካ ክትዕር ዘሎ ግዜን ብሓዱሽ መፂካ ክትዕርዮምካ ብበይኒ እቲ ግዜ እቲ መጠልካ መሳርሒታት እቲ መጠልካ ሕጂ ኣብ ከምዚታት ፀገም ኣሎ ካልእ እዚ ካልኣይ ሞያ ክሕዝ ኣለዎ ቆልዓ እንዳተባሃለ ኣብ ካልእ ሞያ ብዚ ፈሊኛ መበሎ ዋላ ገለበሎ ገለበሎ ብኣት ቆልዑት እዮም ኢዶም ተቆሊፆም ትመፁ ብፃዕሚ እዮም ድማ ድሕዙንካ ንኣሽቱ ደቂ ሸውዓተ ደቂ ሸሞንተ ዓመት ሞያ ካልኣይ ክሕዙ ክበሃል ክሎስ ዕድሚኦም ውንሲ ኣይፍቅደሎምኒ ኣብ ከምዚ ለካ ሓደጋ ዘይትመፅእ ኣብዚኣ የለን ግን ሞር እቲ ምሽክለታ
2: ኣሃዱ መጥባሕቲ ዓፅሚ ሓያሎይ ክእለታት ወፃእተኛታት ዘለዋ እያ እዞም ወፃእተኛታት ዘለዎም ፍሉይ ክእለትን ተመክሮን እንታይ ምዃኑ ድማ ተወኪስና ኣለና
3: እዚ ሞ ዓብይ ሓገዝ እዩ ገሊኦም ሕጂ እንድሕሪኢካ ይኹንካ እዚ መፂእ ዘሎ ፃዕዳ ካብ 79 ኣብ ሜዳ መሳና ዝሰርሕ ንበረ ካብ ሜዳ ኣብዚ ድሕር ናፅነት ከዓ ብዝተፈላለዩ ሃገራት ናባና መፁ እዮም ክመፁ ከለዉ ፍልጠቶምን ንብረቶምን እዮም ረኪቦም እናተኽሉ ሓካይም መፁ ነርስስ መፁ ኣንስቶሎጂስ መፁ ገለ መፁ ነንነብሱ ነንነቱ ፊልድ ምሂሮም ና እዮም ንኸዱ እዞም ሕጂ ንኣብነት ክመፁ ከለዉ ኣብ ሰሙን ናይ ምሸት ናይ ምሸት ተርኪብና እተዘይኮነ ኣብ ሰሙን ክልተ ግዜ ምሂሮም ናኸዱ ብሓባር ነቶም ሓካይም ሙሉእ ሰርጀሪ እዮም ድምህሩ እቲ ዘይክእልዎ ክግበር ኣለዉ ዝበሃል ካብኦም ቀሲሞም እዮም ዝኸዱ ነቶም ነርስስ ከምኡ ምስኡ ተወሳኺ ብሙሉእ ንብረቶም ገዲፎም እናኸዱ ሕጂ ዓብ ሓገዝ እዩ ዘለና ንሕና ብፍላይ እንዳዓፅሚ ዓብ ሓገዝ እዩ ዘለና ምክንያቱ ንሓንቲ ስኩሩ ክትገዝእ 25 ዶላር እያ ዋጋ እሶም ግን ሒዞም ናመፁ ሒዞም ና ስለ ዝመፁ

0: ከዓ ኣብዚኣ ሙሉእ ኣረኪቦም ናኸዱ ብፅሑፍ ንቕበሎም ብፅሑፍ ከዓ ንፅሑፎም ከዓ ንህቦም ወረቐቶም ማለት እዩ።
1: Fortunately, in this country, we have a regular visit of the professionals coming from the Europe, specifically Italy and German, and the Swiss also, I think. And this history, I think, is long ago, even before I joined the unit and headed it.
2: ኣብዚ ሃገር ሓያሎ ሞያውያን በጻሕቲ ንኣብነት ካብ ኤውሮጳ ማለት ካብ ዓዲ ጥልያን ጀርመንን ስዊዝን ዝመፁ ኣለዎም። ከምዚኦም ዝኣመሰሉ በጻሕቲ ኣነ ቅድሚ ኣብዚ መምፀይ እውን ነይሮም እዮም። እዞም ሞያውያን እዚኣቶም ኣብ ህፁፅነት ዝሓቱን ዘይሓቱን ጉዳያት መጥባሕቲ ዓፅሚ ልዑል ኣበርክቶ ክገብሩ ጸኒሖምን ኣለውን። ቀንዲ ብልጫ ናይዞም ወፃእተኛታት ሞያውያን ድማ ኣብቲ ሞያ ዓይነት ኣካላት ዘተኮረ ረቂቕ ትምህርትን ክእለትን ዘለዎም ስለ ዝኾኑ እዮም። ኣብ መጥባሕቲ ዓንዲ ሕቆ ዝተሓጋገዙና ቻይናውያን ሓካይ እውን ኣለዎም። ብዝኾነ ብዘይካቶም ከቢድ ወፃኣ ዝሓቱ ተተካኢ ኣካል ነፍሲ ዘድልዮም ዓይነት መጥባሕትታት ዝበዝሑ መጥባሕትታት ኣብዚ ክንገብሮም ክኢልና
1: ኣሎና። They help in the spine surgery. They do all the operations regarding the disc and so on. They can do everything, but that is hindered about them. In front of them is the implants. The implant, of course, you know, is very, very expensive of the spine surgery.
3: ሞያውያን ወፃእተኛታት ናብ ክእለታት ደቂ ሃገር ዘካፍልዎ ልዑል ተመክሮን ክእለትን ከም ዘሎ ርድኡ። ንሶም ብወገኖም ኣብዚ መጺኦም ዝካፈልዎ ጸጋን ተመክሮን ክህሉ ድማ ግድን እዩ።
1: From us, they will be encountered with new cases that might not be got in the Europe, because here they can encounter the developmental hip dislocation in children. This is in Europe, in Italy, for example, or in Germany, or Switzerland, or most of the countries.
2: ንሶም ብወገኖም ኣብዚ ዓዲ መፂኦም ዝቐስምዎ ተመክሮ ኣለዎም። ኣብ ዓዶም ዘይረኽብዎ ኣጋጣሚታትን ተመክሮን ኣሎም። ንኣብነት ኣብ ኤውሮጳ ናይ ዕሸል ምሕኩልቲ ምምዝባላት ወይ ጸገማት ግና ኣብ ግዜ ወሊድዮም ተለልዮም ዝፍወሶም። ኣብ ከም ኤርትራን ካልኦት ናይ ኣፍሪቃን ሃገራት ዝኣመሰላ ኣብ ምምዕባል ዝርከባ ሃገራት ግና እቲ ሽግር ኣቐዲሙ ስለ ዘይለለ እቲ ጸገም ድሮ ተሓላሊኹን ዓብዩን ይጸንሕ። እዚ ምስ ኮነ ድማ እቲ ዝግበር መጥባሕቲ ክሳብ 4 ሰዓት ክወሰድ ይኽእል። ስለዚ ነዚ ንምግባር ዝግበር ወጻኢታትን ድኻምን ንምንካይ ኣብዚ እዋን እዚ ምዕቡል ዝኾነ ሞያዊ ክእለት ኤርትራውያን ዶኳትር ከም ዝመሃርዎምን ከም ዝሰርሕሉን ንገብር ኣለና። እዚ ድማ ኣብ ምቁጣብ ብዙሕ ድኻምን ወፃኢታትን ገዚፍ ኣበርክቶ ክህልዎ እዮም።
1: That is the issue here. And they did a screening program in Rota. We did last time a screening program, and this year also we did a screening for the Eritrean doctors about how to screen the children when they born to know if they have problem in their hips or not. So when they are discovered earlier, so we avoid all this burden of money and burden of time and burden of effort from the doctors and patients themselves. That is why.
0: ከባና ኣቐንዲ ዝመሃርዋት ፍቕርን ስኒትን ናይዚ ኣሃዱ ሕና ሕጂ ኩሉ ግዜ ትዛረቡላ ኣብዚ ገዛና ስራሕ ብዙሕ ብዙሕ ብጣዕሚ እዩ ብዙሕ ካባ ሕማቅ ገጽ ኣይትርኢኒኻ ኣይትበኣስኒኻ ፍቕርን ስኒትን ኣለዎ ካባና ማሃሩ ኣካይዳና ህዝቢ ኤርትራ ብምሉኡ ካብ ኤርትራ ብጣዕሚ እዮም ካብ ኤርትራ ክኸዱ ክማንሲ ኣይደልዩን እዮም ሓደሓደ ግዜ ምክንያቱ ህዝቢ ኤርትራ ሲ ብጣዕሚ ጥዑም እዩ ስርቂ የለ ምህራም የለ ከም ድሌትካ ለይቲ ትዘውር ገሊኦም ዝብሉካ ብዙሕም ዝመሃሩ ካባና
3: ዝኾነ ኮይኑ ሓደጋ መስበርትን ምጉዳእትን ኣካላት ኩሉ ግዜ ኣብ ዕለታዊ ንጥፈታት ደቂ ሰባት ዘጋጥም ክስተት እዩ ከምኡ ክንዲ ዝኾነ ድማ ሰብ ሞያ ዝሃቡን ኣለበዋ ምስማዕ ኣገዳሲ እዩ
1: Yeah, the most common surgery here we encounter in our unit is regarding the femur fracture, the hip fractures.
2: ዝበዝሑ ኣብዚ መጥባሕቲ ዝግበረሎም መንቃዕትን መስበርትን ምሕኩልቲ ዘጋጥሞም ግዳያት እዮም። ንኣብነት ካብቶም ኣብ ህፁፅ ረድኤት ዝመፁ 30 ግዳያት እቶም 12 መንቃዕቲ ምሕኩልቲ ዘጋጥሞም ሰባት እዮም። እዚ ተርእዮ ድማ ዝበዝሕ ኣብቶም ንምውዳቕ ዝያዳ ዝተቓልዑ ብዕድመ ዝደፍኡ ሰባት እዩ ዘጋጥም ከምኡ ክንዲ ዝኾነ መዓልታዊ ኣብ

0: ኣሃዱና ሓደ ወይ ክልተ ሰባት መጥባሕቲ ምሕኩልቲ ይግበረሎም እዮም። ስለዚ ነዚ ከምዚ ዓይነት ጸገማት ንምጉዳል ካብ 40 ንላዕሊ ዝዕድሚኦም ሰባት ዓጽሞም ንምድልዳል ብማዕድን ካልሽዮም ሃብታም ዝኾነ ጸባ ከዘውትሩ ይግባእ። ብተወሳኺ ሽማግለታት ኣዴታትን ኣቦታትን ኣብ መዓልታዊ ምንቅስቓሳቶም ዝግባእ ትምህርትን ኣፍልጦን ክህልዎም ሓጋዚ እዮም።
1: And so they strengthen their bones. This could also help. And also we need education for the old people when they are moving around to have to take care about themselves and so on. Because we are burdened with the hip fractures. Every day we have one or two operation of hip fractures in the country.
2: أنا قلت أن أديتات يزبل. أديتات. السنة مستقى أن دولة دولة. مستصبروا بقطعه انا بزي اخمصهم خلالو اكنت عند حبشه فؤدو حبشه خيت كانت حار مسنكله من قصص ابياتو خمس خيناتو الى نبانا دمصو مستهارم بقطعه نبانا خمصو خلالو قال اي نحوي نحرو يتهارمون تصبروا مصونا زي اخا كل الديتات يمدو زبال ቆልዑስ ክትጥንቀቀሎም ክትክእል ኣለካ ካብ ሓዊ ድዩ ካብ ሓደጋ ድዩ ካብ ገለ ክትጥንቀቀሎም ግን ውዕያ ስለ ዝኾኑ ከዓ እንተጋጢሙ ከዓ ትክልካ ቀልጢፍካ ከዓ ናብ ሕክምና ክተምፅእ ቀንዲ ነዴታት ይምዕት
3: ኣነ መልእኽቲ ዘመሓላልፎ መጀመርታ ንህዝቢ ሓደ ልምዳውያን ሕክምና ከይከዱ ፀቒጥ ዘዛረበላ ኣለኹ ስለምንታይ ናይቶም ንሪኦም ዘለና ኣብ ስንክልና ኣትዮም ድመፁ ዘለዉ ስለ ትጉሂ ብፍላይ ቆልዓ ውለድ ኢሉ ተሰይሩ ክመፅእ ከሎስ ኣብ ልምዳዊ ከይዳ ከትሕኩሞ ከላስቲ ቆልዓት እስክንደይ ድፅበ ነይሩ ካብታደ የዕብያ ኣምሂራ የእኺላ ክንዲ ሰብ ክሰዶ ኣብቲ ሕብረተሰብ ክኸይድ እዚ ተጎሪሽዎ ሓደ ቆራፅ ኮይኑ ክመፅእ ሓደ ኢዱ ዘይተዓረበ ወይ እግሩ ዘይተዓረበ ኮይኑ ክመፅእ ሲ ኣብ ምንቲ ምንታይ ንምንታይ ንሕክምና ደይ ንመፅእ እብል ኣብ ደለዎ ሃገር ካብ ብሉእ ሃገር እዮም ድመፁ ስለዚ ንሕክምና ክመፁ ኣለዎ እዚኣ ክምዕደሊ ካልኣይቲ ነቲ ሕብረተሰብ ከዓ ንህፃውንቲ ሽግለታ እንዳሃብካ ንሓደጋ ምቅላዕ ባዕሉ ሎሚ ካልኣይ መዓልተ ይዛረበላ ኣለኹ ዋላ ኣብዲ ሓለፈ ብጋዜጣውን ከም ኣይላኣነ ንሓደጋ ምቅላዕ ነቲ ህፃን ከዓ እቲ ዝኸፍአ ነቲ ማእኸላይ ዕድመ ደሎ ሰብ ምስ ጎበዘ ሽግለታ ይገዛእ እዩ ተማሂሩ ይእቶ ይውፃእ በየንኸይድ እንታይ ይገብር ኣቤሎሳይ ሓደጋታት በዚሕ ይደሎ ከማን ብሰንኪ ዘይምጥንቃቕን ንቆልዑት ሽግለታ ሂብካ ምፍናውን እዩ ካብዚ ንጠንቀቕ ሓደጋታት ከዓ በዝሕ ኣሎ ሕጂ ከዓ ካብቲ ሓደጋታት ከመይ ንጥንቀቕ ከዓ ኣስተውዒልና ክንከይድ ከም ደለና ብየን ኢና ንሓልፍታ ኢና ንገብር ክንጥንቀቕ ከም ደለና ኢለኣነ ክምዕድ ክእል ብዘለና ዓቕሚ እዚ ሕክምና ብዝደሎ ድማ ብዝተኻእሎ መጠን ነቲ ዝመፅእ መጉዳእቲ ከመይ ገይሩ ይብድሆ ከመይ ገይሩ ነቲ ህዝቢ ይሕግዞ ከዓ ኩሉ ሸዓብ ሓሰብ ኣሎ ዝያዳ ከዓ ክንበራበር ከዓ ይመክር ማለት እዩ።
4: ኣነ ከደላበዎ ዝደሊ ማለት ኣብ ሕብረተሰብ ብፍላይ ኣብ ሓደጋታት ዝተሓሓዝ ማለት እዩ ሓደጋታት ንምል እንዳበዝሒ ዝመፅ ዘሎ ከም ዝበልናዮ ምስ ተፈጥሮዊ ዶ ምስ ገለ ብዙሕ ትንቲና ትራፊካዊ ስለዚ እቲ ሓደጋታት ከነወግኖ ከንፅዕር ክንክል ኣለና ውሑዝ ዝኾነ መንገዲ ስግረታታት እተህላትካ ጥዕንታ ሽግረትካ ፎርቸላ ተሸርኒ ከም ተሸር እናበልካ ማዕትዮም ብዙሕ ስንክልና ዘምፅዎም ተቐዳደምቲ ንባዕሎም ብዙሕ መፅእ ዘለዎም ስለዝኾኑ ውሑ ዝኾነ መንገዲ ክትቀሙ ኣለዎም ዝተደራሪብካ ምኻድ እዚ ኣብዚ ዝነኣት ኣድግ ንዓነት ሕጂ ትማን ዘጋጠመና ኣድጋኣትዮም ኣርባዕተ ወርሳት ተቀያድ ምሽለታ መስበርቲ ጋጢሞሉ ኣድጋኣትዮም እማ ጥራይ ጎግል መካይን የ ገር የ ዘጅ እንታይ እዩ እቲ ከባቢ ክዘይ ምቆፅፃር ስለዝኾነ ውሑ ዝኾነ መንገዲ ምጥቃም ንኩላትና ፅቡቅ እዩ ዓበይቲ ድማ ልዕሊ ዕድመት ኮንካ ብሽክለታ ዘይምጥቃም ማለት ድሕዳ ሰውነትካ ብግቡእ ክትቋፀር ትኽእል ኮንካ ንኣብነት ኣብ ዕድመ ዘሎ ኩሉ ግዜ ክሳዶም ክጥወይ ከለዉ ዶንጌ ምጥወይ ኣይርእዩን ዓይነ ብኩሉ ዛ ምስ ዕድመ ምስ ዕድጋ ማለት እዩ ስለዚ ኣብ ከምዚ ከዓ ዳሓና ኣሉ ኮልካ ሽግለታ መስቃል ልዕሊ ዓቕማ ዝኮኑ ነገር ኤክሰርሳይስ ምግባር ምንቅስቃሳት ምግባር ነቶም ናብ መስበርትን ገደን ስለ ዘቃል ብፍለይ ንዓበይቲ ሓደረ ክብል ዘሊ ቤተክርስትያን ክክሉ ከለኹም ተኽኢልኩም ደጋፊ ግበሩ ምሳኹም ሒዙ ክንከይ ዝኽእል ሰብ ተዘይ ኮይና ግን ዝበዝሑ ቤተክርስትያናትና ኣብ ብርክ ዝበሉ ቦታ ስለ ዝርከቡ ኣብ ስካላስካላ ምውዳቅ ኣብ ገለ ምውዳቅ ንዘይ መሕኩት መስበርቲ መብዛሕትኦም ስለ ዝተተሓሓዝ እቶም ንሕና እቶም ስድራና ብግቡእ ሽቓቅ እንተኮይኑ ማይ ብግቡእ ፀፊፉ ሸተይትሎም ክወድቁ ስለዝኽእሉ ቤተክርስትያን እንተኮይኑ ባዓልና ሒዝዮም ክነፅሖም ከም ዘለና ተተኻኢልካ ብብርሃን ምስኮንካ ዝኽእሉ መንገዲ

0: ተፈጠርና ዝሓሸ እዩ። ምክንያቱ ኣብ ዓበይቲ ናይ መክልቲ መስፈርቲ ዘን ዝውል ካተን ቀንዲ ጠንቂ ዝተፍዐ ነቲ ሕብረተሰብ ብዝተካሊ መጠን ልባ ሓደ ረክብለሉ ማለት እዩ። ከም ስድራና ንከናኸኖም ብግቡእ እቲ ናይ ኮይወልማለት ወዲቆኑ ተሸሩ ጥርዮም ባለ ይኮነ ብተክሳን ዘርፍት ባዕሉ እዩ ዝኸይድ ገለ ይኮነ ኩሉ ዮም ስዑድ ዓይነ ኣቢ እግሪ ኣቢ ኢ ኣቢ ኩሉ ዝኣቢ ሽግለታ ንሓሉ ልዕሊ 8 ዕድመት ኮይኑ ወዲ 9 ዓመት ሽግለታ ገይሩ ዝንቀሳቀሳሉ ዝፈልጠሉ ሕጂ ወሪቁ ሰይሩ ምሳና ምዚ ኣዴታ ትኾን ከም ቤተክርስትያን ከ ከለኸን ደጉፉ ናይ ደቂካ ድዩ ደቂ ደቂካ ገርካ መኻዲ ሓይሽ
1: ኣብዛ እዋን እዚኣ ሕና መንእሰያት ኮለና ፅቡቅ ኢና ንሰርሕ ነርና ከምኡ ኣብዚ እዋን እዚ ግን ንሕና ኣዕቢና ኢና ምስቲ ዕቤት ናህና ንመንና ንህብ ዘለና ነቶም ንኣሽቱ እቶም ንኣሽቱ ከዓ ሶም ክዳይ ንሕና እኳ ብኣጋር ሓኪም ሓሊፍና ዓቅሚ ዘይነበረና ከማ ኣብ ከምዚ ደረጃ ደብፃሕናዮ እዚኣቶም ኣካደሚካሊ ብሱላት እዮም ተማሂሮም እዮም ስነ ፍልጠት ፅቡቅ ገይሮም ፈሊጦም እዮም ከምዚ ንሕና ዘሕልፍናዮ እውን ኣይኮነን ነዚ ፍልጠቶም እዚ ከወፍዩ ከዓ ብጉሳት እዮም ንፉዓት እዮም ኩሉ እዚ ሕጂ ዝኦኣር ኦርቶፔዲክስ ዝብለካ ዘለኹ ክልተ ደቂ ኣንስትዮ ሓደ ከዓውተባዕታይ ኢና ዓበይቲ ዘለና ብምሉኡ እሶም ንሰርሕዎ ዘለዎ ዋላ ብቲ እንዳ ኤመርጀንሲ በል ዋላ ብዚ ኦኣር በል ኩሉ ነገራት ባዕሎም ወላቲ ቴክኖሎጂ ብዚ ንጥቀመሉ ኣለና ብምሉእ እሶም እዮም ሒዞሞ ብጣዕሚ እዮም ከዓ ንፉዓት ዓቕሙ ኣለዎም ከምብብኦም ይሓቲኦም ዳርጋ ንሕናስ ከምዚ ጋይድ ኢና ንገብሮም ዘለና እምበር ባዕሎም እዮም ሒዞም ኣለዎ።

ሰላም ከመይ ቀኒኹም ዝኸበርኩም ተኸታተልቲ መደብ ኣትዮ ቲቪ ብሓፈሻ ተኸታተልቲ መደብ ለሰ ስፖርት ድማ ፍላይ መደብ ለሰ ስፖርት ሎሚ ቀዳም እውን ዝተፈላለዩ ስፖርታዊ ትሕዝቶታት ዘለዎም ንኡስ መደባት ሒዛ ናባኹም ብሰዓት ኣቐሪባ ኣላ ንምክታልኩም ብክብሪ ንዕድም ፍለማ ግን መደብና ብደርፊ ክንፍልም

ሰላም ከመይ ቀኒኹም ዝኸበርኩም ተኸታተልቲ መደብ ለስተ ስፖርት። ኣብ ናይ ሎሚ ሰሙን መደብና ነቲ ኣብ ከተማ ኣስመራ ንፈለማ እዋን ዝካየድ ዘሎ ውድድር ባይታ ቴንስ ኣስመራ ኦፕን ዝድስስ ትሕሶ ሒዝና ኢና ቐሪብና ዘለና። እዚ ውድድር ብፌደሬሽን ባይታ ቴንስ ዞባ ማይከል ተወዲቡ ዝካየድ ዘሎ ኮይኑ ካብቲ ካልእ ብሃገራዊ ፌደሬሽን ባይታ ቴንስ ኤርትራ ኮነ ዞባ ወድዳ ዝስራዕ ፆታ ዝፈልዮ እንተሎ እዚ ውድድር ካብ ክሊ ዕድሚ 15 ክሳብ 6 ዓመት ንዘለዉ ተፃውቲ ከራኽብ ዝኽእልን ዕወታት ናይ ዝውድድር ከ ነጥቢ ዝተሓዘሎም ብምዃኑ መሳጢ እዩ። እዚ ውድድር ብዕለት 3 ሓምለ ብክልቲ ፆታ ዝፈለሙ ኮይኑ ፅቡቕ ዝኾነ ተሳታፍነትን ተወዳዳርነትን እናተራየሉ ዝካየድ ዘሎ እዩ። ካብቲ ቀንዲ ብልጫ ናይዚ ፆታ ኸ ኣብ መንጎ ተፃውቲ ክልተ ክለባት ማለት ክለብ ማሕበር ቴኒስ ኣስመራ ማለት ቤት ገርግሺ ከምኡ ድማ ክለብ ደንበ ሰንበልን ዝተወከሉ ብድምር 48

0: ስፖርታዊ ዝወዳደሩ ዘለዉ ክኾኑ ካብዚ እተን 16 ደቂ ኣንስትዮ እየን። ዕላማ ናይ ዝውድድር በዚ ሓድሽቲ ኣታት እዩ ዘሎ ፆታ ኣቢልካ ብሉፃት ተፃወቲ ብግልቲ ፆታ ንምልላይ ምዃኑ እዩ ምክትል ፕረዚደንት ፌደሬሽን ባይታ ቴኒስ ዞባ ማእከል መምህር ጊዴዮን ሃይለ ዝገልጽ።
1: ውድድር ኣዝመራ ኦፐን ከም ዝፍለጥ ንመጀመርታ ግዜ ተካይድላ ብፌደሬሽን ባይታ ቴኒስ ዞባ ማእከል እያ። እዛ ውድድር ኣብ ናይ ደቂ ኣንስትዮን ናይ ደቂ ተባዕትዮን ናይ ንፅል ውድድር ትካየድ ኮይና እቲ ፍሉይነታ ድማ ኩሉ ውድድራት ኣብ ሓንቲ ካታጎሪ ዝካየድ ምዃኑ እዩ። ስለዚ ካብ ደቂ 15 ዓመት ዘለዉ ህፃናት ስጋብ ደቂ 60 ዝኾኑ ገዳይም ተፃወትና ኣብ ሓንቲ ካታጎሪ ኣትዮም ውድድራቶም ደካይድዎ ውድድር እዩ። እቲ ዕላማ ናይ ዝውድድር መሰረቱ ድማ እንታይ እዩ? ከም ድፍለጥ ባይታ ቴኒስ ኣብ ዝተፈላለየ ካታጎሪ ዝካየድ ውድድራት እዩ ነይሩ። ሕጂ ግን እቲ ብሉፅ ተፃዋታይ ናይ ዞባ ማእከል ወይ ከዓ ብልፅ ተፃዋታይ ናይ ዞባ ማእከል ንምልላይ ተገብረ ዕላማ እዩ ነይሩ። ስለዚ ኩሎም ኣብ ሓደ ካታጎሪ ኣትዮም ካብኦም ናቶም ውድድራት ብምክያድ ድማ እቶም ብሉፃት ቀዳማይ ካልኣይ ሳልሳይ ዕውታት ድማ ሽልማት ክወስዮም። እዛ ውድድር እዚኣ ተረከብናዮም ተፃወቲ ካብ ክለባት ድማ 46 ኣወዳት ተባዕትዮ ተወዳደርቲ ክህሉ ከለዉ ደቂ ኣንስትዮ ድማ 23 ተወዳደርቲ ነረን። ሕጂ እቲ ብዝሒ ናይ ተወዳደርቲ ካብ ተፀበናዮም ላዕሊ ስለ ዝነበረ ቅድም ናይ መጻረይ ወይ መዋፅእ ፅዋታታት ብፕሌይ ኦፍ ዝፍለጥ ውድድራት ብምክያድ ኣብ ክልተ መዓልቲ ውድድራቶም ሰሪዖም እቶም ዝለዓለ ራንክ ወይ ነጥቢ ራንክ ዝነበሮም ብቐጥታ ናብ ውድድር ኣዝመራ ኦፐን ክኣትዉ ከለዉ እቶም ዝተሓተ ራንክ ድማ ናይ መጻረይ ውድድራት ብምክያድ ቀፂሎም ስዒቦሞ። ስለዚ 32 ተወዳደርቲ ደ ደቂ ተባዕትዮን 16 ድማ ተወዳደርቲ ናይ ደቂ ኣንስትዮን ናይ ምድብ ዙር ወይ ዝራውንድ ሮብን ንብሎ ኣካይዶም ኣብ ደቂ ተባዕትዮ ኣብ 8 ምድባት ተፈላለዮም ነይሮም። ደቂ ኣንስትዮ ድማ ኣብ 4 ምድባት ተፈልየን ቀዳማይን ካልኣይ ናይ ነፍሲ ወከፍ ምድብ ድሕሪ ናይ ራውንድ ሮብን ወይ ዚ ምድብ ዙር ብክያድ ብቐጥታ ናብ ኣውዲእ ካብ ብምሕላፍ ካብ ናይ ዙር 16 ውድድራት ስጋብ ናይ ፍፃሚ ውድድራት ብምፃሕ ድማ ውድድራቶም የካይድሉ ማለት እዩ።
0: እዚ ውድድር ካብቲ ካልእ ዓይነታት ፀወታት ዝፈልዮ ተሎ መዓልታዊ ዝካየድ ብምዃን እዩ። ኣብዚ ናይ መዓልታዊ ፀወታታት ዝተዓወቱ ተፃወቱ ድማ ብቐጥታ ናብ ዝቕፅል ግጥማት እናሰገሩ ኣንጻር ዝተፈላለዩ ክሊ ዕድመ ይጋጠሙ። እዚ ነቲ ዝካየድ ፀወታታት ተወሳኺ መቐረት ዝህብን እናሸዕ ድማ ኣብ ብቕዓት ንኽትህሉ ዝድርኽን ብምዃኑ ካብቲ ብልጩ እዩ።
1: ስለዚ ኣዝመራ ኦፕን ክትዳሎ ከላ ካብቲ ፍሉይነት ትገብራ ነቶም ብሉፅታት ኢና ድሓሱም ተፃወቲ ንምውፃእ እዩ ነይሩ ዕላማ። ስለዚ ምናልባት ተፃወቲ ከይውሕድና ውድድራት ተፃወቲ ተወዳደርቲ ከይውሕድና ድብል ስክፍታ ነርና፣ ግን ካብ ተፀበና ንላዕሊ ተወዳደርቲ ኣዝዮም በዚሖም መፂኦምና ወላቲ ውድድራት ኣብ መንጎዞም ተፃወቲ ዘለውን ኣዝዩ ውዕውዕ ብመንፈስ ዝካየድ ዘሎ ኮይኑ ተወዳደርነት ዝረኣየ ዘሎ ውድድር እዩ። ካብቲ ካልእ ፍልይ ደብላ እዛ ውድድር ድማ ኣብ ከምዚ ነጥ ክንዛርብ ከና ማለት እዩ ኣብ 10 መዓልቲ ምስተን 2 ናይ መፃረይ መዓልትታት ኣብ ውሽጢ 2 ሰሙን ትካየድ ውድድር እያ። ካልእ ከነካይዶ ፅንሓ ውድድራት ናይ ዞባ ማእከል ኣብ ናይ ቀዳመ ሰንበት መዓልትታት ይርካይ ነይሩ። እዚ ግን ብቀጥታ ምክያዱ ናቱ ፅባቐን ናቱ ካ ቁሩብ ጎናዊ ሳዕቤት እውን ኣለዎ። እቲ ፅባቂኡ እንታይ እዩ? ዳርጋ እቲ ውድድር ኣብ ካብ መዓልቲ ናብ መዓልቲ ናሰገረ ስለ ዝኸይድ እቲ መንፈስ እቲ ናይ ተወዳዳርነት ዳርጋ ኣው እዩ ድሳላሰል። ስለዚ ሓንቲ ፀወታ ካይካ ንመዓልቲ ፅባሒቱ ተፃወታይ መፂ ወዳደር። ስለዚ እቲ ስምዒትን እቲ ብቕዓትን ከም ዘለዎ ይቕፅል። ቁሩብ ግን መዓልታዊ ውድድራት ምክያድ ታይ ከዓ ንፌደሬሽን ደረጃ ክንዛርብ ከለና ማለት እዩ እቲ ቀረብ ኣብ ምቕራብ ኦፍኮርስ ናይ ሜዳ ናይ ገለ ክንክን ሜዳ እውን ፀገማት ስለ ዝመፅእ እዚ እውን እናቱ ብድሆታት ኣካይድዎ እዩ። ግን ከም ቀዳሚት ውድድር ብምዃና ንዓመታት እውን ናቐፅለ ትኸይድ ውድድር ብምዃና ትብልጫና ራእናዮ ንኸይድ ኣለና ማለት እዩ። ስለዚ ኣዝመራ ኦፕን ካብ ኩሉ ውድድራት ዘካይድና እውን ፍልይ ንክትብል ዝበዝሐ ሽልማት ንዕውታት ትወሃበላ ኮይኑ ወላ ተገንዘባዊ ሽልማት እውን ብሉፅ ናይ ዞባ ማእከል ዝብላ ተሓሳስባ ብምርኳስ ዝተበገሰ ዝሓሸ ሽልማት ተገይሩላ ዘሎ እዛ ውድድር እዚኣ እያ። ልክዕኡ ኣብዛ ዓመት እዚኣ ተሓድባይ ሓገዝ ንዞባዊ ፌደሬሽን ኮይና ዘላ ምትእታው ናይ ራንክ እዩ ኣብ ውድድር ናፅነት ናይ ንፅልን ናይ ድርብን ኣብ ተኻይደ ንናቶም ተፃወትን ንናቶም ራንክ ሒዞም መፂኦም ብኡ መሰረት ድማ መእተው ነጥቢ ነዛ ናይ ኣዝመራ ኦፕን ኮይና ኣላ። ኣብዚኣ እውን ዝበዝሐ ነጥቢ ካብ ኩሎም ውድድራት ናይ ዝዓመ እዚኣ ዝወሃባ ነጥቢ ናይ ራንክ እዚኣ እያ። ቀዳማይ ናይ ዝወፀን ኣብ ናይ ደቂ ተባዕትዮ ብዙሕ ስለ ዝነበሮም 50 ነጥቢ ክወስድ ከሎ ናይ ደቂ ኣንስትዮ ድማ ዋሕደ ተፃወቲ ስለ ዝነበረ ብምፅር ናይ ደቂ ተባዕትዮ 40 ነጥቢ ክትወስድ እያ። ስለዚ ኣብ ድበፅሖ ደረጃ ነጥቢ ናይ ፖዚሽን ነጥቢ ክወሃቦም ከሎ ንነፍሲ ወከፍ ፀወታ ዝሰዓርዎ ድማ ከከም ዝሰዓርዎ ነጥቢ ጌም ብምርካስ ማለት እዩ ነጥቢ እውን ክወሃቦም እዩ። ስለዚ እቲ ነጥቢ ድወሃብ ብዓወታትን ብድበፅሕዎ ደረጃ ኣብቲ ውድድር እናተዋሃበ ድኸይድ ስለዝተደሚሩ እዚ ድማ ነጥቢ እናተዋህቦምን ኣብ ዝቕፅሉ ውድራት ናተደመረ ኸይ ድማ

0: መወዳእታ ዝዓመት እዚኣ ድማ ኣኣ ነፍሲ ወከፍ ካታጎሪ ዝበዝሐ ነጥቢ ደምፀ ጎብለል ኣታ ካታጎሪ ናይ 226 ክበሃል እዩ ማለት እዩ።
1: መምህር ሜላት ሃብተ ኣብ ዓውዲ ባይታ ቴንስ ን10 ዓመታት ዝነጠፈት እያ። ኣብ ናይ ሎሚ ዓመት ኣስመራ ኦፕን ድማ ትወዳደር ዘላ ኣትለት እያ። እቲ ዝካየድ ዘሎ ውድድር ኣብ መንጎ ዝተፈላለዩ ክሊ ዕድመ ብምዃኑ ተመክሮ ንምቕሳም ሓጋዚ ኮይኑ ከም ዝረኸበቶ ገሊጻ፣ ጥቕሚ ቴንስ ምፅዋት ኣብ ርእሰ ምትእምማን ስፖርታዊ ዓብዪ ተራ ከም ዘለዎ እውን ኣረዲኣ።
2: መጀመርያ ቴንስ ብጣዕሚ ጥቕሚ ኣለዎ ኣብ ኩሉ ማለት እዩ። ኣብ ኣካላዊ ጥቕሚ ኣለዎ ምስ ሕብረተሰብ ዘለዎ ዝምድና ከዓ ብጣዕሚ ዓብዪ እዩ ማለት እዩ። ምስ ኩሉ ሰብ ዘለካ ቅርበት ከይተሰከፍካ ንክትከይድ ኣብ ከምኡ ይሕግዘካ ማለት እዩ። ኣብ ናይ ትምህርቲ ወላ ሓደ ፀገም ዘለዎ ሳይኮነን፣ ምክንያቱ ኣብታ ትርፊ ግዜካ ትፃወቶ ፀወታ እዩ። ምክንያቱ ካብ ሶኒ ክሳብ ዓርቢ ትምህርትካ ተካይድ ኣብተን ቀዳሚ ሰንበት ዘለዋ ናይ ዕረፍቲ ግዜ ከዓ እንዳኸድካ ትፃወት ማለት እዩ። ሕጂስ ካብ መዘናግዒ ዳ እምበር ኣብ ትምህርትካ ዘምፅኦ ወላ ሓደ ፀገም ሲ የለን።
1: ወይዘሮ በየነሽ ካሕሳይ ጓል 58 ዓመት ተፃዋቲት ባይታ ቴንስ ክለብ ቤት ግርግሽ እያ። እዛ ኣደ ኣብዚ ውድድር ምስተን ካብ ኣብ ዕድመ ዝንእሳ ደቃ ትፃወት ዘላ ኮይና፣ ብሓፈሻ ግን ኣብ ናይ ቴንስ ዓለም ን20 ዓመታት ብምፅዋት ጥዕና ክትሕሉ ዝኽኣለት ኣብነታዊት ስፖርተኛ። ናይ ሎም ዓመት ውድድር ኣስመራ ኦፕን ብምትእትታዉ ተመኩራ ከተካፍል ንሳ እውን ክትቀስምን ሓጋዚ ኮይኑ ከም ዝረኸበቶ ያ እትምስክር። እዚ ዓይነት ስፖርት ዕድመን ፆታን ዘይፈል ብምዃኑ ድማ ኣዴታት ካብ ግዜን ብምምቃል ጥዕነ ንክሕልዋ ማዕድኣ ኣመሓላልፋ ኣላ።
3: ኣነ ልክዕ ከምተን ንኣሽቱ ትሕቲ ዕድመ ዘለዋ ከምኣተን ይጎይ ዘለን ኣብ ጥዕናይ ድማ ኣዝዩ ፅቡቕ ዝኾነ ክሳ እዩ ዘለኒ። ሓሚመ ኢለ እውን ሆስፒታል ዝኽእልሉ ኣብነት የብለይ ኣካለይ ድልድል እዩ ይጎይ ዘለን ያ ብጣዕሚ ፅቡቕ እዩ። ምክንያቱ ምስተን ትሕተይ ዘለዋ ዕድመ ምስኣተን እየ ዝወዳደር ዘለኹ ክስዕራን ድን ክስዕረን ሕጂ ዝረአ ቴንስ በቃ ከምቲ መግቢ እየ ዝብሎ ኣነ መግቢ እዚ ዝተፈላለዩ ዓይነት መግቢ ትመርፅ ኢኻ ምሽ ኣብ ስፖርት ድማ ንዓኻ ዝኸውን መሪፅካ ኣብቲ ንዓኻ ዝኸውን ኣቲኻ ጥዕናኻ ልክዕ ከምቲ መግቢ ትወዞ ከምኡ ክምዃኑ የዛመን ኩለን ድማ መፅን ክሳተፋ ግዜ እውን ወላ ሓደ ግዜ ዝወስድ እውን ኣይኮነን ከምቲ ሰዓታት ናበያኻ ትኸደሉ ናብ መብፃሕ ድዩ ናብቲ ትወስደሉ ንሳ ድማ ከምኣ ፈሊኻ እንድሕራ ጌርካላ ካብ ሰዓት ክልተ ሰዓት ኣይተወስድና ሓደ ሰዓት ክልተ ሰዓት ተፃዊትካ ንገዛኻ ተሓፂብካ ሓንጎልካ ነፃ ኮይኑ ነፂህካ ኣብ ልበኻ ወላ ሓደ ሕረኽራኽ ዘይበሉ ክትፃወት ክትዕልል ነፃ ኮይንካ ስለ ዝኾነ ሲ ኣነ ናብ ስፖርት ንዕነ እየ ዝብለን።

0: መንእሰይ ሮዳ ኢንድሪያስ ኣብ ክለብ ባይታ ቴንስ ደንበ ሰንበል ንነዊሕ ዓመታት ዝሰልጠነትን ዝተፃወተትን ኮይና ኣብ ዝተፈላለዩ ዞባውን ሃገራውን ውድድራት ብምፅዋት ብዙሕ ዓወታት ክትጎናፀፍ ክኢል እያ። ብዘይካዚ እዛ ተፃዋቲት ንሃገርና ኤርትራ ብምውካል እውን ኣብ ዞባዊ ውድድራት ባይታ ቴንስ ምብራቕን ማእከላይን ኣፍሪቃ ብምፅዋት ብሉፅ ደረጃ ክትሕዝ ዝኽኣለ ትስፉቲ ስፖርታዊት እያ። ውድድር ኣስመራ ኦፕን ብምስርዑ ንዓ ካብኣ ምዝዓብያ ተፃወት ንክትፋለጥን ተመክሮ ንክትቀስምን ዕድል ዝፈጠረላ ኮይኑ ረኺባቶ። ካብኣ ንዝንእሳ እውን ብተመሳሳሊ ብቐረባ ንክተካፍልን ከምዝሓገዛ ኣረድያ። ኤርትራ ኣብ ውድድር ባይታ ቴንስ ምስ ጎርባብቲ ሃገራት ዘለዋ ተመክሮን ደረጃን ብምንጻር ጽቡቕ ስለ ዝኾነ ሃገራዊ ፌደሬሽን ባይታ ቴንስ ኤርትራ ኣብ መጻኢ ኣብ ኣህጉራዊ ውድድራት ዝሳተፍሉ ኩነታት ከጣጥሕ ተላብያ።
1: ኣስመራ ኦፕን ፍልይ ዝበለ ካብ ትኻል ዓይነት ፀወታታት እዩ። ምክንያቱ ፍልይ ደብሎ ድማ እቶም ኣብ ንኣሹ ደሉ ቅድመሲ ምስቶም ዓበይቲ ንራኸብ ምዃና እዩ የሕይልና ዓይነት ፀወታ እዩ። ከዓ ሓያላት ካባይ ድዓብያ ኣብዚ ምሕያል ደሌካ ካ ዓበይቲ ገይልካ ከዓ ሲ ከምዚ ንነፍስኻ ደይምትሕሓት ከዓ የድል እዩ። ዚ ቴኒስ ከምቲ ካልእ ዓይነት ስፖርታት ንጥዕናኻ ወላ ኣካላዊ ፊትነስ ድማ ፊት ገብረካ እዩ። ካልኣይ ድማ ምስ ትምህርቲ ወላ ሓንቲ ንትምህርቲ ሲ ዘተሓሕት ወይ ንድሕሪ ዝጎትት ነገር ኣይኮነን ከማን መሊሱ እዩ ክስተይ ዝገብር ከምዚ የነቃቅሐካ እዩ። ነቶም መዘናይ ድማ ከምቲ ካልእ ዓይነት ጌርካ ክትወስዶ ስፖርት ሲ ካልኣይ ድሕሪ ትምህርቲ ድመፅ

ኮይኑስ ከምቲ ካልኦት ዓይነት ስፖርት ጌርና ክንወስዶስ ይነቐ ከምቲ ትሬን ድወሃበና ውድር ድወሃበና ሲ እቲ ናይ ዕድላት እውን ከምኡ ክወሃበና ማለት ከምዚ ናይ ደገ ዕድላት ዝወሃበና ሲ እቲ ተስፋ እውን ንሕና እውን ስ ኣይምነቆርፅን

0: መንእሰይ ኖህ በረኸት ኣብዚ ዓውዲ ስፖርት ንሓሙሽተ ዓመታት ዝነጠፈ ተጻወታ እዩ። ናይ ሎሚ ዓመት ኣስመራ ኦፕን ድማ ነቲ ኣብዝ ሓለፈ ዓመታት ዝቐሰሞ ፍልጠትን ዝደለቦ ተመክሮን ብምዝማድ ዝወዳድር ዘሎ ኮይኑ እዚ ውድድር ካብ ዝሓለፈ ዝተሳትፎም ውድዳት ዝያዳ ተመክሮ ንክረክብ ከም ዝሓገዞ እዩ ብቃላቱ ገሊጹ ኖ
1: ለውጢ ኮ ትርእየለኢኻ ካብ ግዜ ናብ ግዜ ትዕቤት ትምዕባለ ትርእየለኢኻ ከምዚ ኣብ ዘለኻ ሳይጎንካን በቲ ድሌትካ በቲ ዝፃዓርካሉ መጠንሲ ዕቤት ትርእየለኢኻ እቲ ምስ ዓበይቲ ምፅዋት ምስ መንእስያት ምፅዋት ንዓኻ ውን ሓጋዚ እዩ ምስ ኩሎም ክትጋጠም ከለኻስ ተመክሮ ትወስድ ዘድልየካ ሓደሓደ ነገራት እውን ዝጠቕመካ ዝተወስድ ኢኻ ሕዚ ሓጋዚ እዩ ዝብሎ እዚ ኣስመራ ኦፕን ብኩሉ ዕድመ ብምዃኑ ከምዚ ምስቲ መጋጥምትኻስ ውድድር ፈጥረልካ ሎም ተሲዕርኒ ፅዋሕ ከዓ ንክስዕር እዩ ትብል ሽዑ ከምዚ ኣፀቢቕካ ንክፅዕርሲ ይሕግዘካ እዩ ውድድራት ምብዝሑ ከምዚ ብሎ ኣነ

0: ዳን ሳሙኤል ሎም ዓመት እዩ ናብ ክለብ ደንበ ሰንበል ብምፅምባር ኣብ ፀወታ ባይታ ቴንስ ክነጥፍ ጀሚሩ እዚ ኮተቴ ኣብ ቦኽሪ ሱታፊኡ ግን ኣብዚ ውድድር ካብቶም ዘገርም ብቕዓት ዘንፀባርቑ ዘለዉ ስፖርታውያን ብምዃን ኣርእስቲ ሰሪሑ ኣሎ ንዓፈሻዊ ትዕዝብቱ ብዛዕባ እዚ ውድድር ዝሃበና ርእቶ ድማ ናባኹም ንቕርቦ
1: ኣብዚ ኣስመራ ኦፐን ዕድመ ዘይፈልጥ ፀወታ ብምዃኑ ተመክሮ ካብቶም ካባኻ ዝዓብን ካባኻ ዝንእሱን ተመክሮ ትቐስም ትኽእል ኢኻ ፀወታ በዳሂ ኸዓ
0: እንታይ በዳሂ ዝገብሮ
1: ብዙሓት ዘይፈልጥ ክእለት ዘይፈልጥ ብዙሓት ዓበይቲ ተፃወት እውን ዘለዎ ስለ ዝኾነ ቴኒስ ኣብ ትምህርትኻ ዋላ ሓንቲ ፅብሎ የብሉን ግዜ ሰሪዕካ ተፃይት ድማ ዋላ ሓንቲ ኣብ ትምህርትኻስ ክብዳሃካ ይኽእልኒ

最新バイタルの動画をまとめてくれて、またお会いしましょう。

0: ሩቢክስ ኪዩብ 6 ገጻት ዘለዋ ኮይና ነፍስ ወከፍ ገጽ ድማ ናታ ሕብሪ ኣለዋ። ሓንቲ ገጽ 9 ምቕልቃል ሕብርታት ትውንን፣ ስለዝኾነ ድማ ነዛ መጻወቲት ክትሰርሕ ኣዝኻ ምስተውዓልን ትኩርን ክትከውን ኣለካ። እዛ ዝበዝሑ በላሕቲ ሰባት ጥራይ ዝፃወትዋ መዘናግዒት ንኽትሰርሓ ኣዝያ ኣበዳሂት እያ። ኣብ ገለገለ ሃገራት ንሩቢክስ ኪዩብ ከም መዐቀ ንብልሒ ኣእምሮ ይጥቀሙላ እዮም። ሩቢክስ ኪዩብ ብቀረፃይን ፕሮፌሰር ስነ ህንፃን ሃንጋራዊ ኢንሮ ሩቢክስ ብ1974 ዓ.ም ተማሂዛ፣ ካብ 1980 ዓ.ም ጀሚራ ድማ ኣብ ዓለም ተፈላጥነት ክትረክብን ውድድር ክካየደላን ጀሚሩ። ሩቢክስ ኪዩብ ብዝተፈላለየ ኣገባብ ክትፃወት ትኽእል። ንኣብነት ሰም ኢልካ ብሓደ ኢድካን ከምኡውን ብእግርኻ ክትፃወት ትኽእል ኢኻ። ብውድድር ሩቢክስ ኪዩብ ብዓለም ደረጃ እቲ ዝቐልጠፈ ኣብ መዝገብ ክብረ ወሰን ሱሙ ሰፊሩ ዝርከብ ቻይናዊ ዱ ዩሽንግ ዝተባሃለ ኮይኑ ብ3.47 ካልኦት ክዛዝማ ኽኢሉ ናብ ሃገርና ምስ ንመፅእ ሩቢክስ ኪዩብ ብርክት ዝበሉ ህፃናትን መንእስያትን ይፃወትዋ እኳ እንትኾኑ ብመልክዕ ውድድር ግን ክሳዕ ሎሚ ኣይተኣታውትዎትን ፀኒሓ። እንተኾነ ኣገዳስነት ናይዛ መፃወቲት ብምርኣይ ጋዜጣ ሓዳስ ኤርትራ ዓምዲ ተርሙማ ውድድር ከካይድ ተበጊሶ።
1: እወ እዛ ሩቢክስ ኩ ሓቂ ዘረባ ኣነ ብዙሕ ግዜ ፈቲና እንዲ ልዕሊ 10 ዓመት ፈቲና እየ። ስለዚ ኣብያትን ገሊፈ እየ። ናይ ኣጋጣሚ ኮይኑ ሶፍትዌር ዝመሃዘ ኣብዳን ዮናስ በቲ ዝሰርሖ ሶፍትዌራት ኢንተርቪው ክገብረሉ ምስ ሓሰብኩ ብድሕሪ ብዛዕባ ሩቢክስ ካ ተላዒሉ ምን ኣነ ክውዳእ የለኒ ኣብ ክንደይ ዝበልኮ ኣብ 4 ሰከንድ ማለት እዩ ንሓቂ ክትውዳእ ትኽእል ኢኻ ምስ በልኮ ውዳእ ኢሉ ኣርእኒ ሽዑና ኣጋጣሚ ኸን 45 ሰከንድ ይወዲእዋ ብድሕሪ ከም ሓሳብ መፅ እዩ። እቲ ሓሳብ ክመፅእ ከሎ እዞም ሰባት እዚኦም ነዚኣ ዝገጥሙ ከመይ ዝበሉ እዮም ኢለ ናእሽ መፅናዕታት ክገብር ምስ ፈተም ክኸ ኣዝዮም ንፉዓትን በላሕትን እዮም። ብዓብኡ ግን እቲ ነዚኣ ሩቢክስ ዝማህዘሰብ እውን ሩቢክስ ንባዕሉ ኣዝዩ በሊሕን ቀራፃይን ከምኡ ከዓ ኣርቴክ ናይ ስነ ህንፃ ነይሩ ማለት እዩ። ስለዚ ካብኡ ጀሚርካ ክትርኢ ከለካ ብልሕ ዝበሉ ሰባት እያ። ስለዚ ሓሳብ ካብኡ ተጀሚሩ እሞ ብምክንያት 24 ጎንበት መበል 33 ዓመትና ዘይንገብር ተባሂሉ ምስ ኣቶ ስፋ ተረዳዲና ከዓ ድሮ ክንገብራ ፈቲና እዚ ዝረኣኹመሎም መዓልቲ ከዓ ዕወት ስራሕ ነይሩ ማለት እዩ።

0: ብዕለት ሓደ ሰነ 224 ድማ ኣብ ኣዳራሽ ዳዕሮ ሃማማተ 6 ተወዳደርቲ ተምሃሮ ኣብ ዝተረኽብሉ ወግዒ ተኸፊቱ። እቲ ዝተኻየደ ውድድር ልዑል ብልሕን ናይ ዘይተሰዕርነት መንፈስን ዝተረኣየሉ እዩ ነይሩ። ተወዳደርቲ ነዛ ፀወታ ንኽዕምዋ 3 ደቂቕ እዩ ተዋሂብዎም። በዚ መሰረት ካብቶም 6 ተወዳደርቲ እቶም 4 ኣብ ግዚኦም ክዕምዋ ከለዉ፣ እቶም ዝተረፉ 2 ግን ካብ ዝተመደበሎም ግዜ ንላዕሊ ብምሕላፎም ኣብ ደረጃ ክኣትዉ ኣይከኣሉን። ኣብ መወዳእታ ቀዳማይ ዕውት ኮይኑ ውድድሩ ዝዛዘመ ተምሃራይ ሄኖክ ተስፋ ሂወት ካብ ቤት ትምህርቲ ሰማእታት ብ45 ካልኦት ክዛዘመ ከሎ፣ ካልኣይ ተምሃራይ ኣቢዳን ዮናስ ካብ ቤት ትምህርቲ ደንበሰንበል ብ58 ካልኦት፣ ሳልሳይ ድማ ተምሃራይ ናሆም ሃብተ ካብ ቤት ትምህርቲ ሰማእታት ብ1 ደቂቕን 6 ካልኦትን ብምዛም ንሽልማት በቂዖም።
1: መጀመርታ ካብኡ ይሓሰብኩም ክሳብ ዕለት 21 ተባሂሉ ከሎ ዕለት 21 ናይ ተመዝጊበነ ሱኸማን ኣለዉ ዕርክቲ ኣለዉ መምህር ይገለ ኣሎ ኣይኣቱን የ ገሊል ጠጠው ኢለ ነረ ማለት እዩ። ኣቱን ለካ ግድን ክትዕወት ምኾንካ ስፍሉጥ ማርያካ ንፍዕ ዘለካ ገይሎምኒ ዛክር ዝበሃል ዓርከይ መምህር ሳሚኤል ናይ ማትስና እሶም ማራ ተባቢዖምኒ ማለት እዩ። በዚ ጋጣሚ ዝንዖም ከመስግኖም ደሊ ዘምፅኦ ዘለኹ ስፒድ ኣብ ውሽጢ ሓፂር ግዜ ካብ ጅምራ ኪብስ 2 ወርሒ እየ ገይረ እ ብ2 ወርሒ ዘምፃኽዎ 45 ግዜ ምሳይ ተገይራ ስክንደይ ከምፅኦ ይኽእል ኢሉ እዩ ዘተሓሳስበኒ። በር ዝምፅኦ ዘለኹ ናተይ ኣይኮነ ናተይስ ብሕጂ ክልዕል እዩ ዝብል ሓሳብ ኣለኒ ማለት እዩ።
2: ብዙሓት ሰባት ኣብ ዝረኽቡ ኩሉ ገርመካ ዛባ እዚኣ ሩቢክስ ዳርጋ ድጓሓፍዋ በዝሑ ባ እዚኣ መሕረቕ እዮም ዝብልዋ እጂ ኣነስ ከማነስ መሕረቕ ዶ ክንብላ ኢለ ሓሲበ ነረ ሽማ ምክንያቱ ኩሉ ሰብ ሓሪቑ እዩ ዝድርብያ። ስለዚ እዚኦም ቆልዑ እዚኦም ክትሪኦም ከለካ ወይከዓ እዚኦም ተምሃሮ ግን ርእናዮም ኣለና ንሕና ዝሃብናዮም ክንደይ እዩ 3 ደቂቕ ኢና ይምኒዮም ዝቐልጠፈኻ ብ45 ሰከንድካ ወዲእዎ። እዚ ክትሪኦ ከለካ ንባዕሉ ዓብ ነገር ኮይኑ ስማዓ ንክሪኦ ከለኹ እቲ መጀመርታ ቻምፒዮን ዝኾነ ንባዕሉ ብ22 ሰከንድ ይወዲእዋ እጂ ንሕና ከምኡ

ተዳሊናልቶ ንኸውን ነርና እንታይ ምኾነት የልካነ እቲ ውፅኢት ርግፀኛ እየ ክዓቢ ይኽእል እዚኦም ጥራሕ ድኦም ከተወዳደርትና ኣይኮኑን እዚኦም ነቲ ዕድመ ዝረኸብዎ እዩ ንሕና ኮ ብጋዜጣ ዘርጊሕና ነርና ውድድር ከም ዘሎ ግን ክንደይ ሰብ ኣንቢቡ ተገዲሱ ርእዋ ክኸውን ኢልካ ትሓስብ ኢኻ ከምኡውን ኣባይ ትምህርቲ እውን ዘርጊሕ ነርና ስለዚ ብሃገር ደረጃ እንተዝተሓዝ ነይሩ ሞኒ ዓብዪ ነገር ምኾኑ ነይሩ ብዙሓት ኣዝዮም ብሉፃት ቆልዑ ከዓ ምረኸብና ኢሉ ሓስብ ማለት እዩ።

0: ገለ ካብ ጥቕምታት ሩቢክስ ኪዩብ ንምጥቃስ ካብ ሕማም ረሲዕን መዝንጋዕ ሓበሬታን የድሕን ግድላት ናይ ምፍታሕ ዓቕምን ርእሰ ተኣማንነትን ይዕቢ
1: ሩቢክስ ብዙሕ ነገራት ምትሓሓዝ ኣለዎ ምስን ኣእምሮ ምክንያቱ ብዝያዳ ምስ እምሮን ኣወሃሂድና ንሰርሖ ስራሕ ስለ ዝኾነ እዚ ሩቢክስ ከዓኒ ኤክሰርሳይዝ ኢን ኦፍ ማይንድ ወይ ከዓኒ ናይ ከምዚ ኣካላዊ ምንቅስቃስ ንገብሮ ምንቅስቃሳት ወይ ከዓ ስራሕ ምልምማር ናይ ስነ ኣእምሮ ተባሂሉ እዩ ዝግለጽ ማለት እዩ ኣብዚ ሩቢክስ ክትለማመዶ ከለካ ወይ ከዓ ክትሰርሖ ከለካ ናይ ምርሳዕ ክእለትካ የጉድለልካ ወይ ከዓ ናይ ምዝንባዕ ዓይነት ሓበሬታታት ክጎድል ይኽእል ማለት እዩ ኣዝኻ ፎከስድ ወይ ከዓኒ ከምዚ ናይ ምስትውዓል ክእለትካ ከዓኒ ኣዝዩ ክዕበ ወይ ከዓ ከማዕብሎ ይኽእል ምክንያቱ ኣብ ሩቢክስ ብከለርስ ወይ ከዓ ብሕብርታት ዝቆመት ዓይነት ኪቢክ ጌም እያ እዛ ጌም እዚኣ ከዓ እቲ ሕብርታት ኩሉ ክወሃድ ከም ዘለዎ እያ ትነግር ሓንቲ ሕብሪ እንተ ሰጊርካ ንድሕሪት ገጽካ ከም እትምለስ እያ ትገብረካ ማለት እዩ ስለዚ ፉል ዝኾነ ወይ ከዓ ምሉእ ዝኾነ ኣድህቦ ጌርካ ኣብኡ ከም ትስርሐ ክትከውን ዘለዋ ወይ ከዓ ኮይና ክትስርሕ ዘለዋ ጌም እያ እዚ ነገር ዝተዘጊርካ ግን እቲ ናይ ኣቴንሽን ወይ ከዓ እቲ ፎከስ ናትካ ምስትውዓል እንብሎ የለን ማለት እዩ ሕጂ ኣዝኻ ኣስተውዓለ ንክትከውን ኣብ ሙሉእ ሂወትካ ማለት እዩ ኣብዛ ጌም ጥራሕ ዘይኮነ ኣብ ዝመፅካ ነገራት ናይ ሂወት ሓጋዚ እዩ ማለት እዩ ካልእ ድማ ካብ ፀቕጢ ናይ ኣእምሮ ከጉድለልና ይኽእል ኩሉ ግዜ ብስራሕ ቢዝ ዝኾነ ነገር ምዝና ይደሊ እዩ ማለት እዩ እንታይ ዓይነት ነገራት የዛኒዩካ ካልእ ክኸውን ይኽእል ግን እዞም ሩቢክስ ርእስኻ ስለ ዝሕዝዎ ካብቲ ዝፀንሐካ ኣዝዩ ኣጨናቂ ሓሳባት ኣውፅኡ ኣብኡ ናትካ ኣተኩርካ ክትገብር ከም እትኽእል ስለ ዝገብር ካብ ፀቕጢ ናይ ስነ ኣእምሮ ከውፀአና ይኽእል እዩ ካልኣይ ከዓ ከም መዘናግዒ ክንጥቀመሉ ንኽእል ኢና ብኡ ቢልና ድማ ናይ ምብልሓት ክእለትና ማለት እዩ ኩሉ ግዜ ኣብ ዓለም ኣዝኻ ተባላሓት እተኮይንካ ጥራሕኻ ደለዉ ሽግራት ኣብ ጎንኻ ወይ ከዓ ኣብ ከባቢኻ ክትሓልፎም እትኽእል እዚ ድማ ኣዝዩ ግድል ስለ ዝኾነ ንዕኡ ክትፈትሕ ክትብል ካልእ ኣብ ሂወትካ ዘጋጥሙካ ግድላት እውን ክትፈትሕ ትኽእል ኢኻ ማለት እዩ እዚ ብሕፅር ዝበለ ናይ ሩቢክስ ጥቕሚ ወይ ድማ ምትእሳር ዘለዎ ምስነ ኣእምሮ ኢና ንዛረብ ዘለና ማለት እዩ
2: ሻ ትገብረካ ብፍላይ ከምዛ ትጭነካ ዝመፅካ ነዚ ኣሰሉ ክትገብረ ከላስ ስትረስካ ቅርቡ ጎልልካ እዩ ላስ ኢንተርቴንካ ትገብረክ እያ ኣብዝኾነ ሰዓት ንምጫቀ ብፍላይ ኣብ መፅናዕቲ ፅኒሕካ ነሰሉ ክትገብር ሓንጎልካስ ናብ ካልእ ምሽኸይን ኣብ ከሎ ድማ ሓንጎልካ ፍሬሽመን ትጠቕመክ እያ ላስ ናትካ ክሬቲቪቲ ከዓ ትውስኸ ናተሰሉ ክትገብር ከለካ ኣብ ሰስተ ብሰስተ ዘይኮነስ ላ ኣርባዕተ ኣርባዕተ ኣለዋ ገለ ናይ ሰሉ ክትገብር ከለካ ወላ ታይ ዝበሃል ክሬቲቪቲ ናትካ እናወስኸ ናዓበይ ይኸይድ ማለት እዩ

0: ወላዲ ንውልዱ ይጸልዎ እዩ። ዝበዝሑ ህፃናት ኣብ ሞባይሎም ዝፅዕንዎ ዓይነት መፃወቲ ጌማት ብዙሕ ጥቕሚ ዘይብሎምን ገዚኻ ብኾንቱ ዘበኹኑን እዮም። ስለዚ ወለዲ ነዚ ብግቡእ ተገንዚቦም ኣብ መትረቆም ክገብሩ ሰብ ሞያ ይምዕዱ።
1: ኩሉ ፀወታታት ይሓስ ከማል ታይኳ ኣብዚ ክንግንገዘቦ ዘለና ማለት እዩ። ገሊ ፀወታታት ዝጠቕመካሉ ሕጂ እዚ ፀወታ እዩ ድመስል ግን ፀወታ ይኳ ገሊ ፀወታታት ሕጂ ንኣብነት ምስ ሰባት ደባእሰካ ዝጋራጭወካ ዓበሊ ክዝእትወካ እዩ። ናይዛ ሩቢክ ክትሪያ ከለካ ግን ከም ኣይኮነት ምስ ንገዛ ነፍስኻ እዩ ምስ ብቕዓትካ እዩ ምስ ፍልጠትካ እዩ ምስ ናትካ ዕቤት ኢኻ ትወዳደር ዘለኻ። ስለዚ እዚ እንታይ ደስ ዝብለካ ነገር ከምዚ ብዙሕ ትኹርየሉ ይኮነ ተኸራኻኻ ነፍስኻ እዩ። ገለ ፀወታት ሕጂ ንኣብነት ልውዶ ኣሎ ብዛዓድና ብኩሉ ቆልዑ ፃወተዎ ዓበይቲ ፃወተዎ ገለ ማለት ሕጂ ትሪኦ ከለካ ግን እንታይ ናብ ህሊ ክደወስደካ እዩ ናብ ገንዘብ ኣቱ ናብ ቁማር ገፁ ዝኸይድ እዩ። እዚ ግን ከምኡ ይኮነ ናይ ኣእምሮ ካብ ብልሒ ስለ ዝኾነ ብዝተኸኣለ መጠን ሓደ እንታይ ዓይነት ፀወታት ክፃወት ኣለዎም ደቅና ክንፈልጥ እዩ ዘለና። ሞባይል ናይ ውላድካስ ናትካ እዩ። ስለዚ ወላዲ ነታ ሒዝዋ ዘለዎ ገይም ብምርኣይ ዘየድለ እንተደኣ ኮይኑ ድሓን ዝወደ ኢሉ ናብዚኣ ዋላ ብመልክዕ ኣፕሊኬሽን እዚኣ ፀወታ እዚኣ ኣላ ክትረኽብዋ ክእሉ እዩ። ስለዚ ብዝተኸኣለ መጠን እንታይ ደቅና እንታይ ዓይነት ፀወታ ፀወት ኣለዉ ክንፈልጦም ኣለና። ከምዚ ዓይነት ፀወታ ጠቃሚ ምስ ብልሖም ከዓ ዝዕቢ እንተደኣ ኮይኑ ግን ክደፍሉ ኣለዎ ማለት እዩ። ስለዚ ወላዲ ሞባይል ናይ ደቁም እንታይ

0: መሊእ ኣሎ ክፉት ሽዎ ዘየድሊ እተ ኮይኑ ከዓ ከልግስሎም ዝጠቅም ተረኪቦም ከዓ ከምፅልዎምን ከ ኣሎ ብፍላይ እዚኣ ሩቢክስካ ሕጂ እተ ሃልያ ከማ ድምፂ ኣለዋ ንባዕላ ኩሉ ኣካላትካ እዩ ትሰርሕ ሕጂ ከምቲ ዓንተ ወይ ክንገልፆ ፀናሕና ሲ ሰሚ ኢሎም ዝሰርሕዎ ኣለዉ ኢልና ብእግሮም ዝሰርሕዎ ኣለዉ ኢልና ብሓንቲ ኢሎም ከዓ ዝሰርሕዎ ኣለዉ መኒ ዝሰርሕ እንተልናስ ናይ መወዳታ እንታይ ማለት እዩ ኣእምሮ እዩ ዝሰርሕ ስለዚ ኣእምሮኦም እዮም ደስርሕዎ ዘሎዎ እምበር ኣካላቶም ኣይኮነ ማለት እዩ ምናልባት እዝና ካ ዝተዝኮኑ ነሩስ ብእዝና ውን ክስራሕ ትኽእል ነ ኢለ ድሓስብ ማለት ምክንያቱ ኣእምሮ እዩ ናይ ኩሉ ውፅኢት ክሪኦ ከለኹ ኣእምሮ ስለዝኮነ ኣእምሮና ከዓኒ ከምቲ ብዙሕ ግዜ እነዛረበሉ እንታይ እዩ ንኣካላትና መግቢ እንተ ድልይዎ ኣእምሮና ከ ምምጋብ የድለ እዩ መንባብ የድለ እዩ ከምዚ ዓይነት ፀወታ እውን የድልዮ ስለዝኮነ ወለዲ ነዚ ኣብ ግምቲ እትዋ ኣቢልና ደቅና ከምዚ ዓይነት ፀወታት ብምፅዋት ምስኦም ከዓ ኣካል ከዓ ልዕሊ ኩሉ ከዓ ኣካል ከዓ ክኾን ይኽእል እዩ ኣብ ገዛካ ሓንቲ ሩቢክስ ተደ ኣህልያ ትካሲ ናይ ኩሉ ከዓ ግዜ እንዳሓስካ ተፈቲንካ ኣለውን ፅቡቅ እዩ ማለት እዩ ስለዚ ከምቲ ዓንተወይ ምህርቲ ስነልቦና ክትብሎ ፅንሐት እውን ካብ ብዙሕ ፀቕታት እውን ክተርግሰካ ትኽእል እያ ስለዚ ዝኾነ ድማ ወለዲ ነዚ ኣብ ግምቲ እትዮም ከዓ እንተተፃወትሉ ፅቡቅ ኢ ለሓስብ ማለት እዩ
1: ወላዲ ተውህቦ ወይ ከዓ ታለንት ናይ ውላዱ መጀመርያ ክፈልጥ ክኽእል ኣለዎ ማለት እዩ እዚ ከዓ ካብ ብንእስነቶም ምክንያቱ ሓደ ቆልዓ ብዙሕ ነገራት ይተናኽፍ እዩ ከምዚ ሞባይላት ኣብ ገዛ ፋሕብለልና ይሰብረልና ይብሉ እዚ ገለ ነገራት ኣለዎ ማለት ምስ ኤሌክትሮኒክስ ምትሓሓዝ ማለት ስለዚ ወለዲውን ብኣተኩሮ ድሌታት ደቆምን ተውህቦ ደቆምን ከለልዩ ክኽእሉ ኣለዎም ማለት እዩ ምክንያቱ ኣብዚ ዘመን እዚ ውላድ እዩ ንወላድ እዩ ዝቕድሞ ዘሎ ማለት እዩ እዚ ከዓ ብመጠንቲ ቴክኖሎጂ ዝምዕብሎ ዘሎ ማለት እዩ ማዕረ ማዕረ እዮም ክትስጉም ክትክእል ኣለካ ማለት እዩ ብዝተኻለ መጠን እንታይ ይሕዝ ኣለዉ እንታይ ይጥቀሙ ኣለዉ ኣብቲ ሞባይል ክንታይ ተፃዒኑ ኣሎ ክፍለጥ ክኽእል ኣለዎ ማለት እዩ ከምዚኦም ዓይነት ጌምስ ከምዚ ብሬን ኣውት ዝበሃሉ ጌምስ ኣለዉ ልክዕ ከም ናይ ሩቢክ ፓዘል ዋላ ይኹኑ ግን ቅድም ኢልና ተመሪቓ ነበረት መፅሓፍ ነራ ኤውሮካ ትብል ኣብኡ ደሎ ፓዘልስ ዓይነት ሕጂ ኣለውና ማለት እዩ ከምኡ ዓይነት እንተ ተፃዒናኣላ ፀገም የብሉ ማለት እዩ ዘይጠቕሙ ዓይነት ጌምስ ንዕኦም ካብቲ ዘለዎም ሂወት ሽፍቲ ገይሩ ወይ ከዓ ናብ ካልእ ከማእዝን ዝኽእል ጌምስ እውን ክመፅእ ይኽእል ምስቲ ዘሎ ቴክኖሎጂ ማለት እዩ ስለዚ ነዚ ነገራት ሪኦም ታይሚን ግዜ ብምሕላ ማለት እዩ ምስ ደቆም መዓስ ዝጥቀሙና ኣለዉ ተን ሞባይልስ እቲ ጌም መዓስ እዩ ዝፅወት እንዳፈለጡ ምስኦም ብምትሕባር ማለት እዩ ሞባይል ክልኪልካ ደይኮነ ምስቲ ዘሎ ቴክኖሎጂ ምስኦም ብምጓዓዝ ወላድ ሓቢሮም ምስኦም ተሰሪሖም ጥራሕዮም ናብዚ ንብሎ ዘለና ናይ ማስተርስ ምክንያቱ ናይ ሪከርድ ዝሰበሩ እውን ክነግርና ፀኒሐ ማለት ብዙሓት ሪከርድ ዝሰበሩ ኣለውና ናብኡ ደረጃ ክበፅሑ ዝኽእሉ ማለት እዩ እጂ ኩሉ ነገር ብመጠን እቲ ዘለካ ወይ ከዓ ዓቕምካ ምስኡ ከመይ ጌርካ ኮብኣብ ጌርካ ወይ ከዓ ምስቲ ደሎ ውላድ ከመይ ጌርካ ማዕረ ማዕረ እዩ ሰጊምካ ናብቲ ዝድለ ክተብፅሖ ትኽእል እዩ ስለዚ ወለዲ ብዝያዳ ታለንት ወይ ከዓ ተውህቦ ደቆም ኣለልዮም ናብኡ ገፆም ከፀግዖም ወይ ከዓ ከዘንብልዎም ክኽእል ኣለዎም።

0: ኣብ መወዳእታ ሩቢክስ ኪዩብ ኣብ ብቕዓት ኣእምሮ ወዲ ሰብ ኣበርክቶን ጥቕምን ዘለዎ ዓይነት ውድድር ብምዃኑ ልክዕ ከምቶም ካልኦት ዓውድታት ኣፍልጦ ረኺቡ ንመጻኢ ብዝለዓለ ክስራሐሎን ቆልሕታ ክግበረሉን ንላቦም
1: ሩቢክስ ብዓለም ደረጃ ኣብ ኢንተሌክቹዋል ስፖርትስ ናይ ስነ ኣእምሮ ስፖርት ተባሂሉ ኣብ ምግላፅ ይበፅሒ ዘሎ ማለት እዩ። ምክንያቱ ከምዚ 2003 ዝጀመረ እዚ ኪቢክ ወርልድ ኪቢክ ኣሶሲሽን ዝበሃል ተመስሪቲ እዩ። ከምኡ ዓይነት ታለንት ዘለዎም ናይ ከምዚ ዓይነት ግድላት ክብል ዝበለ ክፈትሑ ዝኽእሉ ሰባት ኣብኡ ይጥርነፍ እዮም ማለት እዩ። ከም ስፖርት እዩ ካብ ዝተፈላለዩ ዓድታት መፅኦም እውን ይወዳደሩ ማለት እዩ። እዚ ዓይነት ሕጂ ኣብ ብዙሕ ነገራት ኣሎ ሕጂ ዋላ ኣብ ተርሙማ ትብል ኣብ ጋዜጣ ሓዳስ ኤርትራ ኣለና ማለት እዩ። ኣብኡ ንክወዳደሩ ክተሳትፎም ክትክእል ኣለካ ብኡ ቢሉ ከዓኒ ኣብ ቤት ትምህርትታት ምስተን ዘለዋና ስፖርት ማለት እዩ ድበዝሕ ስፖርት ናይ ኣካላዊ ምንቅስቃስ ዓይነት ስፖርት እዚ ከም ሳይክል ጉያን ካልእን እዩ ዘለና ኣብ ዓድና ማለት እዩ። እዚ እቲ ልሙድ እዚ ኢንተሌክቹዋል ስፖርትስ ክበሃል ድማ ክጅምር ምክንያቱ ኣዝዩ ሎምስ ናይ ኣእምሮ ዓይነት ዓለም እዩ ተበፂሑ ዘሎ ማለት እዩ ካብቲ ኣካላዊ። ስለዚ እዚ ዓይነት ክህሉ እንተኮይኑ ከዓ እቶም ኣብኡ ድግደሱ ሰባት ወይ ከዓ እቶም ኣብቲ ሙያት ዘለዉ ሰባት ተኣኪቦም ድዮም ወይ ከዓ ምስቶም ከምኡ ዓይነት ድሌት ዘለዎም ብምትሕባብ ክኽፈት ማለት እዩ። ኣብ ገሊአን ስፖርት ምስአን ፅጊዕ ኢላ ክትከይድ ተመራፂ ኸውን ማለት እዩ።
2: ብቤት ትምህርቲ ደረጃ ተዝኾኑ ነይሩ ፅቡቅ ሓደ ተማሃራይ ወላ ክልተ ብግሩብ ኮይኖም ወላ ዝኾኑ ንትምህርቲ ወኪሎም ንሽቅሩ ናይታ ትምህርቲ ሩቢክ ከዓ ውድድር ኣብ መንጎ ቤት ትምህርትታት ካየድ ፅቡቅ ፕላስ ናይ ትሪያንግል ኣሎ ናይ 4 4 5 5 ኣሎ እዚአን ድማ ኣብ መፃኢ ናይ እናተወሳኻተ ዝኸዳ ፅቡቅ

0: بس ጀሚሮ ዘሎ ተቐፂሉ ኮ ማራ ፅቡቅ ክኸይድ እዩ። ምክንያቱ ሕጂ ኣነ 45 ወደያ ማለት ኣነ ዝለዓል ኩለኹ ማለት ኣይኮነን ማለት ልዕለይ ክገብርዋ ዝኽእሉስ ኣለዉ። ጥራሕ ከምዚ ባይታን ግዜን ክህሉ ኣለዎ ማለት እዩ። ንዕኦም ከዓ ዕድል ክውሃቦም ኣሎ። እንደገና ከምዚ መብዛሕትኡ እዚ ሪቢ ካብዚ ዘሎ ከምዚ ትር ዝበለ እዩ እ ፎኮስተ ሪቢ ክስክርከባ ዝኽእላ መገዲ ተዝፍጠር ገለኻ
1: ከምዛ ዘላታ ጀሚርና ኢና ዘለና ንሕና ሕጂ ካብዚ ንላዓሊ ኢና ንደል ዘለና ካብዚ ንላዓል ተ ኮይኑ ሕጂ ናይ ብዙሓት ኣካላት የድሊ ማለት እዩ። ሓደ ካብ ውልቀ ሰባት ንኣብነት ዘን ድረኣኻየን ሰርቲፊኬት ኮና ገለ ሲ ካልእ ክኸውን ንኽእል ነይሩ እዩ ራታት ዝሰራሕናዮ ንኣብነት ኮባ ንበዕላ ሕጂ ካብዚ ጀሚርካ እንታይ እዩ ክኸውንሉ ሓደ እቲ ዝሽለምዎ ሽልማት ዕብይ ዝበለ እንተ ዝኸውን ካልኣይ ኣብ ዝሓሸ ቦታ እተ ዝኸውን ካልእ ከዓ ብዓብኡ ከዓኒ እንተዝጋዋሕ ነይሩ ካብዚ ንላዓሊ ምኳን ነይሩ ሕጂ ንሕና ማለት ኣነ ከም ኣዳለዊ ዓምሊ ተብሩ ማ ዓመት ዓመት ክንሕዛ ኢና ብመናሰራቶም ግን ብስ ጀሚርና ኣለና ስለዚ ክንቅፅላ ኢና ቀፃልናታ እንተ ዝዓቢ ኮይኑ ግን ኩሉ ኣካላት መንግስትን ከምኡ ውልቀ ሰባት ካብ ዓብኡ ነቲ ዝወፅእ ሽልማት እተ ክበርክቱ ክኢሎም ዝያዳ ዓባይ ምኾነት ነራ ቦ መንፅር ከዓ ሓደ ካብ ፀወታትና ከዓ ምኾነት ራ ኢላ ይሓስብ ማለት እዩ። ስለዚ ናይ ኩሉና ተሳትፎ ስለትደሊ ኩሉ ሰብ ዓቕሙ ከበርክትካ እላቦ ማለት እዩ። ብዓብዩ ግን ፌደሬሽናት ናይ ስፖርት ግን ከም ስፖርት ተጠሚቶም ውን እንተእተውዋ ውን ሓደ ፅቡቕ ነገር ነይሩ ወይ ከዓ በዓላ እውን ነብሳ ዝኽኣለት ከዓ ሓንቲ ውድድር ክስራዕ እንተተኽኢሉ እውን ዝያዳ ፅቡቕ ነገር ማለት ስለተጀሚሩ ኣሎ ተጀመረ ከዓ ንክዛዝሙ ከዓ ኣዝዩ ቀሊል እዩ ማለት እዩ። ስለዚ ብከምዚ መንገዲ ከዓ ኩሎም ዝምልከቶም ኣካላት ከዓኒ ነዚ ዓይነት ፀወታ ብዝሓሸ መልክዑ ንክኸይድ ኢደ ኢድካ ክንብልካ እላቦ ማለት እዩ።

Okay, time they get the material. I win.

0: መደብ ለሰ ስፖርት ኢኹም ትከታተሉ ዘለኹም ዝኸብርኩም ተዓዘብቲ ስለምክታልኩም ኣዚና ንመስግን። ስዒቡ ተዳልዩ ዘሎ ድማ ዝተፈላለዩ ክእለታት ዝንፀባርቀሉ ቪድዮታት ናባኹም ኣቕሪብና ኣለና። ተኸታቲልና ንመለስ።
1: And Sebastian Allaire has been put through by

his toes. Shaw!

0: everyone is looking right now in Africa.
1: You know it, Benny.

0: the pool, and he makes history. The history maker, the Eritrean, the rising star of Africa. A brilliant night for Binyam Gumai.
1: Oh, bizarre. ዝሓለፈ ሂስትሪ ተፃሓፈ ከምዝዛረብቲ ኮይናኮ ናይ ባሓቂ ማለት እዩ ከም ብብዝሒ ኣይነበረን ኣፍሪቃውያን ተቃለደምቲ ተፃዊቶም ዓወዶም ፅሉ ማለት እዩ እናትና ነበረ ዝሓለፈ ምስታፍ ጥራሕ ነይሩ ኣብዚ ሕጂ ግን ተሳቲፍና ዓወት ክነምፃሉ ቀሊል ኣይኮነን ወርልድ ሬስ ክትዕወት ምካ ክላሲክ ማለት እዩ ኩሉ ሰብ ትፈልጦ እዩ ሕጂ ንዓይ ብጣዕሚ ሓበኒ ስለምንታይ ንመጀመርታ ግዜ ክላሲክ ከምኡ ውን ኣብ ግራንድ ቱር መጀመርታ ግዜ ፀሊም ኣፍሪቃዊ ዝተዓወተ ክበሃል ተቃለድምቲ ከም ኣፍሪቃውያን መጠን ኣብዚ ንገብሮ ውድድራት በዚሕና ክንወዳደር ናይ ባሓቂ ድሌት እየ ማለት እዩ ዓብ ፅልዋ ወይ ዓብዪ መርኣያ ክኾኖም ኣይሆብ ተስፋ ገብር ማለት እዩ ስለምንታይ ናይ መፃኢ ቅድም ሽክለታ ናይ ኣፍሪቃ ስኒ ማለት ብሩህ ኮይኑ ንረኣየኒ ስለምንታይ ኩሉ ሰብ ዳርጋ ካብ ልቡ ፈትይዎ ከም ዓብ ሓደ ኣገዳሲ ስፖርት ገይሩ ኢድ ሰርሓ ኣሎ ኣሎ ብዛዕባ ናተይ ዓወታት መፂ ደሎ ወይ ዘሎ ዓወታት ኣብዚ ሕጂ ግዜ ብጣዕሚ ዓብ ድኾነ ፅልዋ ክህለዎ ኢለ ሓስብ ኣነ

መደብ ለሰ ስፖርት ናብ ምዝዛም ገፂኡ ዝኸይ ዘሎ ዝኸርኩም ተዓዘብቲ ስዒባ ተዳልያ ዘላ መደብ ድማ ሌላ ስፖርት እያ። ኣብ ናይ ሎሚ መደብ ሌላ ስፖርት ንገዲም ተፃዋታይ ኩዕሶ እግሪ ዝኾነ ብራዚላዊ ሆዜ ማር ዘላለ ትሕዝቶ ክህሉ ኣሚር ዓሊ ብኸምዝስዕብ ኣዳልይዎ ኣሎ። ሰናይ ምክታል

ስራሕ ፈቲሑ ኮፍ ኣብ ዝበለሉ መንበሪ ቤቱ ዝነበረ ቴሌፎን ደወላ ስምዐት። ዝደወለ ሰብ ኣሰልጣኒ ሃገራዊት ጋንታ ብራዚል ቴሌ ሳንታናዩ መልእኽቱ ክሕልፍ ደልዩ። ናብቲ ሜክሲኮ ተእንግዶ ዋንጫ ዓለም 1986 ክትከይ ተመሪፅካ ኣለኻ ተቐረብ ተባህለ። ኣብታ ዓመት ልዕሊ 5 ወርሒ ኩዕሶ እግሪ ኣይተፀወትኩን፣ ክለብ ኮነ ስራሕ የብለይን። ኣነ ከመይ ኣቢለ ንብራዚል ወኪለ ናብ ዋንጫ ዓለም ይኸይድ? ዝኾነ ሰብ ንዓይ ደው ኢሉ ከባጭወለይ ፍቓደኛ ኣይኮንኩን ብምባል ነቲ ደዋሊ ኣብ እዝኑ ዓፀዎ። እቲ ስራሕ ኣልቦ ጅግና ጆሴ ማር።

ናይ 1986 ዋንጫ ዓለም ሜክሲኮ ንኽጅምር ኣብ ዝተቐረበሉ እዋን እዩ። ኣብ መጻሪ ዝሓለፋ ሃገራውያን ጋንታታት ምድላዋትን የጻፋ ኣለዋ። ሓደ ዘይፍለጥ ንሃገራዊት ጋንታ ብራዚል ሓንቲ ግጥም እውን ትኹን ዘይተሰለፈ ስራሕን ጋንታን ዘይብሉ ተጻዋታይ ድማ ኣብ ዋንጫ ዓለም እትሳተፍ ሃገራዊት ጋንታ ብራዚል ብመሳኽቲ ቴሌቭዥን ንምዕዛብ መዓልትታት ምጅማር ናይቲ ውድድር ይቝጽር ኣሎ።

ኩዕሶ እግሪ ናይ ምፅዋት ዓቕሚ እኳ እንትነበሮ ምስ ጋንቱ ዝነበረ ውዕል ዛዚሙ ንኣዋርሒ ዝኣክል እዩ ኣብ ቤቱ ኮፍ ኢሉ። እዚ ስራሕ ኣልቦቶ ፀወታይ ጆሴ ማር ይበሃል። ኣብ እዋኑ ብቴለ ሳንታና ትምራሕ ዝነበረት ሃገራዊት ጋንታ ብራዚል ናይ መወዳእታ ምድላዋታ ተፃፋላ። ብሉፅ ናይ የማናይ መስመር ተኸላኸላይ ሊዮናርዶ ካብ መሳርዕ እቲ ሃገራዊት ጋንታ ወፃእ ተገብረ። ቴለ ሳንታና ናይ ሜክሲኮ ሒዝዋ ንዝኸይድ ሃገራዊት ጋንታ ንኽፍልጥ ገደብ ግዜ ኣብ ዝኣኽለሉ 4 ካብ ኣባላት ሴለሳኦ ነከየ። ኣብዚ ግዜ ነቶም ካብቲ ሃገራዊት ጋንታ ዝተኣልዩ ተፃወቲ ዝትኩ ካልኦት ተፃወቲ ክድለዩ ጀመሩ። ስራሕ ፈቲሑ ክለብ ኣልቦ ዝነበረ ጆሴ ማር ኣብ ህወት ከጋጥም ዘይተፀበዩ ዕድል ክበፅሓኒዩ ዝብል ሓሳብ ኣይነበሮን። 5 ወርሒ ኩዕሶ ይተፃወተን ንሓንቲ መዓልቲ እውን ትኹን ብጫ ማልያ ሃገራዊት ጋንታ ብራዚል ኣይለበሰን። ምስታ ፃወተላ ዝነበረ ቦቶፋጎ ውዕሉ ከናዋሕ ኣይከኣለን። ደጊም ኩዕሶ ይትረፍኒ ብምባል ኣብ ቤቱ ኮፍ ኢሉ ንነፍሶ ጾር በዓልቲ ቤቱ ክከናኸን ወሰነ።

ሓደ መዓልቲ ኣብ ስራሕ ፈቲሑ ኮፍ ኢለሉ ዝነበረ ገዛ ዝነበረት ስልኪ ፃውዒት ኣድመፀት ካብ ኣሰልጣኒ ሃገራዊ ጋንታ ብራዚል ተለሳንተና ዝተላእኸሉ መልእኽቲ እዩ ተባህለ። እቲ ወሳኒ ነገር ድማ ተሓብሮም ናብ ዋንጫ ዓለም ሜክሲኮ ክትከይድ ኢኻ ተቐረብ ድማ ተባህለ። ጆሴ ማር ብቕፅበት ጌና ላዓት ቴሌፎኑ ካብ እዝኑ ከይወረደ እንከሎ ብስሓቅ ትዋሕበለ። ኣነ ከመያቢለ ናብ ዋንጫ ዓለም ይኸይድ ጋንታ ይኹን ስራሕ ይብለይን ልዕሊ 5 ወርሒ ኩዕሶ ተፃወትኩን ንዓይ ደዊልካ ከተራስነኒ ዝከኣል ኣይኮነን ክብል ድማ መልሱ ሃበ። ብሕርቃን ድማ ነታ ቴሌፎን ዓፀዋ። ሰዓታት ብዝኸደ ቁፅሪ ካልእ ቴሌፎን ተደወለ። ጆሴ ማር ምስ ሃገራዊ ጋንታ ብራዚል ናብቲ ኣብ ሜክሲኮ ዝከ

ኤድ ዋንጭ ዓለም ክትከይድ ኢኻ ኣብዚ ዝውሃበካ ግዜን ቦታን ተረኺብካ ንኣሰልጣኒ ተለ ሳንታናን ፌደሬሽን ኩዕሶ እግሪ ብራዚልን ህላውነትካ ኣረጋግፅ ተባህለ ጆሴ ማር ንሰምዖ ዝነበረ ሓቂ ምእማን ከበዶም ስራሕ ኣልቦ ክኾብ ሓደ መዓልቲ ብጫ ማልያ ሰለሳኦ ለቢሱ ዘይፈለጥ ጆሴ ማር ብቴለ ሳንታና ንዝተባረሩ ከዋኽብቲ ክትክኡ ካብ ዝተሓርዩ ዕድለኛታት ተፃወቲ ኮይኑ ናብ ሜክሲኮ ኣቕንዐ

ጆሴ ማር ንሰምዖ ዝነበረ ሓቂ ምእማን ከበዶም ስራሕ ኣልቦኮኾብ ሓደ መዓልቲ ብጫ ማልያ ሰለሰኦ ለቢሱ ዘይፈልጥ ጆሴ ማር ብቴለ ሳንታና ንዝተሰናበቱ ከዋኸብቲ ክትክኡ ካብ ዝተሓርዩ ዕድለኛታት ተፃወቲ ኮይኑ ናብ ሜክሲኮ ኣቕንዐ ምቕንዑ ጥራይ ዘይኮነ ኣብ ዋንጫ ዓለም ሜክሲኮ ዝረኣዮ ብቕዓት ኣብ ታሪክ ዋንጫ ዓለም ሓንሳብ ተራእዮም ዘይርሳዕ ተፅዕኖ ፈጢሮም ዝሓለፉ ከዋኸብቲ ሓደ ክኸውን ኣብቅዖም ኣብ የማናይ መስመር ምክልኻል ይፃወት ብቲ ቦታ ቀዳማይ ተመራፂ ዝነበረ ኤሌሶን ቦሮም ብራዚል ኣንጻር ኣልጀርያ ኣብ ዘካየረቶ ቀዳማይ ናይ ምድብ ፀወታ ማሃረምቲ ኣጋጠሞም እዚ ኣጋጣሚ ድማ ሓንቲ ካብተን ንታሪክ ጆሴ ማር ክደምቕ ካብ ዝገበረቶ ፍጻሜያ ብራዚል ኣብቲ ናይ ኣልጀርያ ግጥም ቅያር ተፃወቲ ወዲኣ ብምንባራ ጆሴ ማር ታሪክ ክስንድ ቀጻል ግጥም ክፅበ ነበሮም ኮነ ድማ ብራዚል ኣንጻር ሰሜር ኣየርላንድ ተሰሪዕሎ ኣብ ዝነበረ ካልኣይ ናይ ምድብ ፀወታ ድማ ቴለ ሳንታና ንጆሴ ማር ቀዳማይ ተሰላፊ ገይሩ ናብ ሜዳ ዝኣኸቦም

ጆሴ ማር ሰውነቱ ኣዝዩ ገዚፍ ብምንባሩ ካብ ልዳት ናብ ልዳት ብፍጥነት ዘመላልሶ ኣይነበረን። እቲ ኣብ መንጎ ብራዚልን ሰሜን ኣየርላንድን ዝካየድ ዝነበረ ፀወታ ክሳብ መበል 41 ደቂ ብዘይሸቶ ይቕፅል ኣሎ። ኣብ ቢቢሲ ከም ኮመንታተር ኮይኑ ዝዓይ ዝነበረ ጆን ሞትሶን ንፀወታ ስንትን ዝነበረ ወሃቢ ርእቶ እዩ። ጆሴ ማር ንጁኒየር፣ ጁኒየር ንኤልዞ፣ ኤልዞ ንኦሊማ ብምባል ድማ ንውህደት ተፃወቲ ብራዚል ገለጾ። ብራዚል ንፀወታ ሙሉእ ብምሉእ ዓብለለቶ። ጆን ሞንተስ ይቕፅል። ካሪካ ኩዕሶ ሒዙሎ፣ ካሳግራንደ ተቐቢልዎሎ፣ ክሮስ ዝገብራ ይመስል ኣይገበሮን፣ ንጆሴ ማር ኣቐቢልዎሎ። በዚ ሰዓት ንፈለማ ግዜ ብማሊ ሃገራዊት ጋንታ ብራዚል ዝፃወት ዝነበረ ንመጀመርያ ግዜ ካብ ቤቱ ተወሲዱ ኣብ መድረኽ ዋንጫ ዓለም ዝተረኸበ ጆሴ ማር ካብ 30 ያርድ ርሒቑ ክሳብ ሎሚ ኣብ ታሪክ ዋንጫ ዓለም ካብ ዝተረኣያ ብሉፃት ሸቶታት ሓንቲ ብርእሰ ተኣማንነት ኣመዝገበ።

ኣትለታት ዓወት ድሕሪ ምምዝጋቦም ካብ ዝዘርዎ 400 ሜትሮም ቁርብ ትሕት ብዝብል ጉያጉየየ ክልተ ይእዳዉ ንላዕሊ ኣወዛዊዙ ኣብ ሂወቱ ተኸሲቱ ንዘሎ ፍጻመ ምእማን ዝሰኣነ ክመስል ገጹ ኩሉ ነገር እዩ ዝዛረብ። ጆሴ ማር ድሕሪ 4 መዓልትታት ብራዚል ንፖላንድ 4 ባዶ ኣብ ሳዕረት ሉግጥም 2-0 ተወስኸ። ናይ ዋንጫ ዓለም ኣዛራቢ ተጻወታይ ድማ ኾነ። ማሕበር ኩዕሶ እግሪ ዓለም ፊፋ ናይ 1986 ዋንጫ ዓለም ብሉፃት 11 ካብ ኩለን ሃገራት ኣብ ዝረቑሓሉ ካብ ብራዚል 2 ተፃወቲ ጥራይ ተኻተቱ። ቀዳማይ ሊብሮ ሊዮ ሴዛር ክኸውን እንከሎ እቲ ካልኣይ ድማ ጆሴ ማር ነበረ።

ወግዓዊ ብዘይኮነ መልክዑ ድማ ብሉፅ ተፀዋታይ ናይቲ ውርድር ተባሂሉ ተፀውዐ። ብራዚል ካብ ዝረኣየቶም ናይ የማን ተኸላኸልቲ ሓደ ዝኾነ ጆሴ ማር ድሕሪ ጉዕዞ ሜክሲኮ ነቲ ሒዝዎ ዝነበረ ክብሪ ክስከሞ ብዘይምኽኣሉ ናብ ውድቀት ኣምርሐ። ወልፊ ዕፀ ፋርስ ኮካይንን ሆይሆይታን ናብ ፀጋም መሪሑ ካብ ናይ ህይወት መስመር ኣውፅኦም። መዕረፊኡ ኣብ ቤት ማእሰርቲ ኾነ። ምስ ፖሊስ ኣንጭዋን ድሙን ምፅዋት ኣካል ዕለታዊ ተግባራት ኾነ። ቀፂሉ ብሓገዝ ናይ ጆርጂኒዮ ናብ ንቡር ህይወቱ ክምለስ ፃዕርታት ተገብረሉ። ንዳንደ ዩናይትድ ተፃወተ። ሰር ኣሌክስ ፈርጉሰን እውን ናይ ምፍራም ፈተነ ካይደሉ። ቀፂሉ ማር ናብ ሰቪያ ኣምሪሑ ዝተወሰነ ግዜ ተፃዊቱ። ኣብ መጨረሻ ድማ ናብ ቦቶፋጎ ተመልሰ።

እዩ። ንዓይ ግን ዝኾነ ሰብ ዘወር ኢሉ ኣይረአየንን። የዕሩኽተይ ናይ ሓሶት እዮም ነይሮም። ሜድያ እውን ንዓይ ጨካን ነይሩ። ኣሌታውነት ብዝለዓለ መልክዕ እዩ ገጢሙኒ። ሕጂ ጣዕሳዩ ስምዓኒ ዘሎ ክብል ተዛረበ። ከም ኢጣልያዊ ሳልቫቶር ስኩላቺ ጆሲማር ኣብ ሓደ ውርድር ዋንጫ ዓለም ዘይጠፍእ ታሪክ ሰሊዶም ዝሓለፉ ተፃወቲ ሓደ እዩ። ኣብ ኩዕሶ እግሪ ንዝረኸቦ ሃንደበታዊ ዕድል ተጠቒሙ ኣፍልጦ ዝረኸበ ብኩዕሶ እግሪ ዝመፀ ኣፍልጦ ድማ ካብ ናይ ህይወቱ መስመር ዝወፀ ኮኸብ ዘ ኣንኢምፕሎይድ ሄሮ ስራሕ ኣልቦ ጅግና ጆሴ ማር

ዝኸበርኩም ተዓዘብቲ ንሎም ሰሙ ዝተዳልዎ መደብ ለሰ ስፖርት ኣብዚ ይፍፀም። ስለ ምክታልኩም ኣዝና ንምስግን። እዛ መደብ እዚኣ ብኩሉ ነገራ ናደመቐትና ወስኸት ክትከይድ ናትኩም ተሳትፎ የድልያ እዩ። እቲ ምንታይ ኩሉ ሳዕ ናባኹ ንብሎ ሓደ እዩ። እዛ መደብ እዚኣ ካባኹም ብኣኹም ንዓኹም ስለ ዝኾነት ምስ ኩላቶም ኣብላ ስቱድዮ ብሓባር ምምዃን ዝሰናብተኩም ዝመዘርሰሙኒ ክኾኑ ምድረኻብና ክሳብ ሽዑ ግን ሰላም።

0: ንትሽዓተ ዓመታት ዝቕፅል ፌስቲቫል ኤርትራ 226 ሎሚ ብፕረዚደንት ኢሳያስ ኣፈወርቂ ብወግዒ ተኸፊቱ ነቲ ስነ ስርዓት ዝተኸታተለት ወኪል ኤሪና ቤትኤል ሰሎሙን ዘዳለዉ ተጸብጻብ ይስዕብ።
1: ማእከል ሃገራዊ ምትእኽኻብን ምትሕልላፍ ክብርታትን ዝኾነ ዓመት መፀ ብውዕውዕ መንፈስ ዝካየድ ሃገራዊ ፌስቲቫል ኤርትራ እንሆ ሎሚ ዓመት እውን ኩለን ዞባታትን ብሄራትን ትሕዝቶአን ዘላለያሉ ሰዓት ኣኺሉ መደቡ ኣሃሪሉ ይፍልም ኣሎ።
2: ፌስቲቫል ኤርትራ 226 ሎሚ ቀዳም 18 ሓምለ ኣብ ሰዓታት ቅድሚ ቀትሪ ብፕሬዚደንት ኢሳያስ ኣፈወርቂ ብወግዒ ተኸፊቱ። ኣብቲ ንብዙሕነትና ናብኡ ዘሎ ስጥመትን ብዘንፀባርቕ ባህላዊ ትልሂታትን ያታዊ ጣዕመ ዜማታትን ብሄራት ኤርትራ ዝማዕረገ ኣብ ቀፅሪ ኤክስፖ ዝተካየደ መኽፈቲ ስነ ስርዓት ፕሬዚደንት ኢሳያስ ብላዕለዎት ሰበስልጣን መንግስትን ግንባርን ኣብ ኤርትራ ዝመደበሮም ኣምባሳደራትን ዲፕሎማሰኛታትን ከምኡ ውን ብርክት ዝበሉ ካብ ውሽጥን ወፃእን ዝመፁ ዜጋታት ተሰኒዩ ቀሪቡ ንዘሎ ትሕዝቶታት ተዓዚቡን መግለፂ ተዋሂብዎን። ፕሬዚደንት ኢሳያስ ኣብ ቅሾ ዞባታት እናተዘዋወረ ፍርያት ዞባታትን ዝርግሐ ማሕበራዊ ኣገልግሎታትን መደባት ሕርሻዊ ልምዓት ታሪካውን ቅርሳውን ንዋትን ስእልታትን ባህላውን ተፈጥሮኣውን ሃብቲ ውፅኢት ምህዞን ሰንዓን ከምኡ ውን ፀጋታት ቀይሕ ባሕሪ ኤርትራን ካልእ ትሕዝቶታትን ተዓዚቡ። ብዘይካዚ ብሚኒስትር ዜናን ሚኒስትር ምክልኻልን ዝተዳለወ ስእላውን ንዋታውን ምርኢት ዝተፈላለየ ኣርእስታትን ዛዕባታትን ዝድህስስ መፅሓፍቲ ስራሓት ቅብኣን ቅርፃን ከምኡ ውን ብትካላት ዝቐረበ ምርኢት ባዛርን ኣካል ናይ ተቀሪቡ ዘሎ ትሕዝቶታት እዩ። ፌስቲቫል ኤርትራ 226 ያታዊ ትርኢትን ሙዚቃን ኣፋውያታታት ምርኢት ምህዞን ሰንዓን ድኮናያታዊ ኣባይትን መነባብሮን መደባት ቆልዑትን ህፃናትን ምርኢትን መሸጣን መፅሓፍቲ ምርኢት ፍርያት ትካላትን ባዛርን ምርኢት ዘመናዊ ትልሂት ኩርናዕ ገጠምቲ ስነ ጥበባዊ ምርኢትን ቅብኣን ቅርፃን ሰሚናራትን ስነ ፅሑፍን ምርኢት ኣብ ሃገርና ዝፈረየ ፊልምታት ከምኡ ውን መፅናዕታዊ ፅሑፋት ብዛዕባ ፊልም ብዘጠቓልል መደባት ክሳብ 26 ሓምለ ክቕፅል እዩ።
1: ኣብዛ ሓድነትን ጥምረትን ብሄራትና ዝንፀባረቐላ ያታን ባህልን ዝውረሰላ ቅርዓትየ ክስቦ ዝእንገድ ትሕዝቶ ኣብ ልቢ ኩሉ ኤርትራዊ ዘይሃስ ዝኽሪ ዘለዎ ስለዝኾነ ዓንበት መፀ እናበለፀን እናበረኸን ዝኸይድ ዘሎ ሰናይ ቅንያት ፌስቲቫል ኤርትራ 226 ምስ ሳኣላይ የውሃንስ መብራህቱ ቤትኤል ሰሎሙኔ ካብ ኣገልግሎት ዜና ዘባ ማእከል ቀፅሪ የ ክስቦ።
0: ብኣምባሳደር ኤርትራ ብሕብረት ኤውሮጳን ሃገራት ቤነሉክስን ኣቶ ነጋሲ ካሳ ዝተመርሐ ልኡኽ ኤርትራ ብ15-16 ሓምለ ኣብ ብራስለስ ቤልጅየም ኣብ ዝተቓንዐ መበል 121 ኣኼባ ቤት ምክሪ ሚኒስትራት ውድብ ሃገራት ኣፍሪቃ ካሪብያንን ፓሲፊክን ተሳቲፎም። እቲ ልዕሊ 65 ሃገራት ዝተሳትፎ ስሩዕ መንፈቃዊ ኣኼባ ብእዋናዊ ኣምቦ ወንበር ናይቲ ውድብ ሚኒስተር ፋይናንስን ቁጥባን ጋምቢያ ሚስተር ሲዲ ኬታ ዝተመርሐ እዩ ነይሮም። ተጋባእቲ ብቐንዱ ድኹም ፋይናንሳዊ ዓቕሚ ናይቲ ውድብ ኣብ ምሕያልን ኣብ 2017 ክኽለሳብ ዝነበሮ ሓድሽ ክፍሊት ኣባል ሃገራትን ከምኡውን ብዙሓዊ ሽርክነትን ስትራቴጂያውያን መሻርክቱ ኣብ ምድላል ኣተኪሮም ዘትዮም። ፋይናንሳዊ ኩነታት ናይቲ ውድብ ብዝምልከት ኣብ ዝተካየደ ዘተ ልኡኽ ኤርትራ እቲ ውድብ ርእሱ ክኽእልን ፖሊሲኡ ክውንን ክሳብ ዘይከኣለ ምስ ሕብረት ኤውሮጳ ኣብ ዘለዎ ሽርክነት ብማዕረ ክዋሳእ ከም ዘይክእል ብምንፃር ኣባል ሃገራት ዓመታዊ ክፍሊተን ኣብ ግዜኡ ከማልኣት ፀዊዖም። ቤት ምክሪ ሚኒስትራት ውድብ ሃገራት ኣፍሪቃ ካሪብያንን ፓሲፊክን ኣብ መወዳእታ ኣብ ንጥፈታቱ ዝሕግዞ ውሳኔታት ኣሕሊፉ። ሚኒስትሪ ሕርሻ መንፈቃዊ ገምጋም ስራሕ ዞባታት ኣካይዶም። ካብ ህዝባዊ ርክባት ናይቲ ሚኒስትሪ ዝበፅሓና ትሕዝቶ ብመልክዕ ፀብጻብ ተዋሂድሎ ሚካኤል ሓድጎ ከቕርቦ እዩ።
3: ሚኒስትሪ ሕርሻ ብቀዳማይ መንፈቅ 226 ኣብ ዞባታት ናይ ዘሰላሰሎ መረባ ስራሕ ከምኡ ውን መንፈቃዊ ገስጋስ ንኡስን ረብሑን ቃፅዖ ሕርሻ ብ16 ሓምለ ገምጊሙ። ኣብቲ ኣኼባ ኣብ ምዕቃብ ሓመድን ማይ ምህናፅ ከዘንቲ ማይ መእለይ ወሓይዝ ኩነታት ኣዝመራን ክራማትን ምብዛሕ ምሩፅ ዘርኢ ምፍራይ ባህርያዊ ድኹዒ ልምዓት ኣሕምልትን ፍረታትን ጥዕና ቦቕልን እንስሳን ዕቤት ናብራ መፍረ ንህቢ ምዝርጋሕ ጨቓዊትን ቀረብ እንቃቑሑን ከምኡ ውን ገስጋስ ትግባረ ንኡስን ርቡሑን ቃፅዖ ሕርሻን ምስ ዝዛመዱ ጉዳያትን ፀብጻባት ቀሪቡ። ክሳብ መወዳእታ ወርሒ ሰነ ተኻይዱ ብዘሎ ዳሳስ ካብተን 203 ዝብዝሐን መደብ ንኡስ ርቡሕ ቃፅዖ ሕርሻ ክትግበረለን ዝኽእል ዓድታት እተን 1672 ነፍሲ ወከፈን ብውሕዱ ሓንቲ ስድራ ቤት ብዙሓት ከኣ ልዕልኡ ነቲ መደብ ብምልኣት ከም ዘተግበራ ካብቲ ዝቐረበ ጸብጻባት ንምርዳእ ተኻኢሎ ተሳተፍቲ ኣብ ዝቐረበ ጸብጻባት ድሕር ምዝታይ ኣብ ዝርጋሕን ኣበርክቶን ምሩፅ ዘርኢ ኩነታት ጽልዋን ዝዝርግሐ ጨቓዊት ከምኡ ውን ዝርግሕን ግብራዊ ኣጠቓቕማን ባህርያዊ ጸረ ባልዕ ጥቡቕ ክትትል ክግበር ዝብልን ካልእን ደቦታትን ርእቶታትን ኣቕሪቦም። ሚኒስትር ሕርሻ ኣቶ ኣረፋይ ነበርሀ ኣብ ዝሃቦ መዛዝም ቃል ሚኒስትር ሕርሻ ነቲ ውሕሱን ማእዛውን መግቢ ንኹሉ ኣብ ኩሉ ዝብል መርሓ ጎድንኡ ኣብ እዋኑ ንምትግባር ትግባረ ንኡስን ርቡሕን ቃፅዖ ሕርሻ

0: ብምላት ከም መሪሕ ስትራቴጂኡ ይሰርሓሉ ምህላው ብምሕባር ዛጊድ ተመዝጊቡ ዘሎ ገስጋስ ኣተባባዕ እኳ ተኾነ ኩሎም ክኢላታት ሕርሻ ነተን ድሮ ተግቢረን ዘለዋ ስድራ ቤታት ከም ቤት ትምህርቲ ሓርሶ ተጠቒሞም ብልዑል ተወፋይነት ክሰርሕሉ ኣዘኻኺሮም ሚኒስትር ኣረፋይኖ ወሲኹ ምዕቃብ ሓመድን ማይን መሰረት ኩሉ ዓይነት ሕርሻዊ ልምዓት ስለ ዝኾነ ኣብዚ ጉዳይ ውርፁፅ መደብ ምውፃእን ጥቡቕ ክትትል ምግባርን ከም ዘድሊ ኣገንዚቦም
1: ሃገራዊ ማሕበር ኣእምሮኣውን ምዕባላኣውን ስንክልናን ሓለፍቲ ጨናፍሮ ኣብ ዞባታት ከምኡውን ንኣካየድ ስራሕን ኣባላት ቤት ፅሕፈት ማሕበርን ኣብ ምሕደራን መሪሕነትን ዘተኮረ ስልጠና ወዲቦም እቲ ስልጠና ሓፈሻዊ ኣእምራት ምሕደራ ኣገዳስነት ውጥን ስራሕን ኣግባብ ምድላውን ውፅኢታዊ ርክብን ስነ ምግባርን ኣተሓሕዛን ምሕደራን ሰነዳት ምሕደራ ገንዘብን ንብረትን ከምኡውን ኣፈታትሓ ግርጭታት ኣብ ቦታ ስራሕ ዘጠቃለለ ምንባሩ ሓላፊ ምምዕባል ዓቕሚ ሰብ ናይቲ ማሕበር ኣቶ ያቆብ ሃይለ ገሊፆም እቲ ስልጠና ኣብ ፅፈትን ስሉጥነትን ዘሰላስልዎ ስራሕ ሓጋዚ ከም ዝኾነ ዝገለፁ ተሳተፍቲ ስሩዕን ዘለቐን ክኸውን ተላብዮም ኣብ ደንበር ማሕበር ወይዘሮ ይብርሃ ኣለም ይዕብዮ ኣብ ዝሃበቶ መዛዘም ቃል ኣብ ኩለን ዞባታት ዝውደብ ስልጠናታት እምነኩርናዕ ናይቲ ብደረጃ ማሕበር ዝካየድ ስሉጥን ዝተማልአን ኣገልግሎት ንምርጋዝ ዝግበር ፃዕሪ ከም ዝኾነ ብምሕባር ሰልጠንቲ ዝቐሰመዎ ትምህርቲ ብስራሕ ከማዕብልዎ ኣዘኻኺራ ሕማም ሽኮርን ሳዕቤናቱን ንምክልኻል ዜጋታት ኩነታት ጥዕንኦም ብስሩዕ ክከታተሉ ሞያውያን መኺሮም ወኪል ኤሪና ኣብ ዞባዓን ሰባ ሃብተ ገርግሽ ተስፋ ማርያም ንዘዳለወ ፀብጻብ ዳናይት ገብሪ ሂወት ክተቕርቦ እያ
2: ሕማም ሽኮርን ሳዕቤናቱን ንምክልኻል ሕብረተሰብ እቲ ሕማም ቅድሚ ምኽሳቱ ኩነታት ጥዕንኡ ብኣጋ ክፈልጥ ኣብ ሆስፒታል ከረን ሓፈሻዊ ሓኪም ዶክተር ከሰተ ብርሃን ሰሎሞን ኣዘኻኺሩ መጠን ሽኮር ኣብ ደም ካብ 110 ክሳብ 125 ኣብ ዝኾነሉ መድረኽ ቅድሚ ሕማም ሽኮር ከም ዝበሃልን ሕማም ሽኮር ቅድሚ ምምዕባል ንዘሎ ኩነታት ጥዕና ዝገልፅ ምዃኑን ብምሕባር ንሕማም ሽኮርን ካልኦት ተደረብቲ ሕማማትን ከቃልዕ ዝኽእል ናይ ጥዕና ነፀርታ ስለ ዝኾነ ሕብረተሰብን ክኢላታት ሕክምናን ክነቑሕሉ ተላብዩ ሕማም ሽኮር እንተ ደኣ ማዕቢልካ ናብቲ ኣቐዲምካ ዝነበርካዮ ሙሉእ ናይ ጥዕና ኩነታት ምምላስ ከምዘይከኣል ዝሓበረ ዶክተር ከሰተ ብርሃን ፅርታ ቅድመ ሕማም ሽኮር ዝተረኣዮም ሰባት ግና ነቲ ሕማም ከየማዕበሉ ብኣግኡ ሕክምና ክትትል ከምኡውን ስሩዕ ኣካላዊ ምንቅስቓስን ኣመጋግባን ብምዝውታር ጥራይ ሓውዮም ናብ ዝነበርዎ ናይ ጥዕና ኩነታት ናይ ምምላስ ተኽእሎ ከም ዘለዎም ኣብሪሆም ሓደ ሰብ መርመራ ክገብር ኣብ ሕክምና ኣብ ዝመፀሉ ሕማም ሽኮር ምህላውን ዘይምህላው ምርግጋፅ ጥራይ ዘይኮነ ቅድመ ሕማም ሽኮር ከም ዘይብሉ ከረጋግፅ ከም ዘለዎ እውን ኣገንዚቡ ኣብ ሃገርና ኣብ ርእስቲ ሸፈነ ጥዕና ኣብ ኩሉ ኩርናዓት ንምብፃሕ ዝካየድ ዘሎ ንጥፈታት መድሃኒት ዘይተመሓላለፍቲ ሕማማት ብሓፈሻ ናይ ሕማም ሽኮር ድማ ብፍላይ ንሕሙማት ብነፃ ከም ዝዕደል ብምሕባር ነዚ ብመንግስቲ ዝግበር ኩለንትናዊ ደገፍ ንምሕጋዝ ሕብረተሰብ ካብ ኣወለፍቲ ነገራት ክቁጠብ ከምኡውን ጉቡእ ኣመጋግባን ስሩዕ ምንቅስቃስ ኣካላትን ከዘውትር ተላብዩ
1: ዝስዕባ ሃገራዊ ዜናታት እዩ ዝኸበርኩም ተዓዘብትና ምክትታል ክትቅፅሉ ደጊመ ብሃብራ ድም ወተሃደራዊ ዝምድና ህዝባዊት ሪፓብሊክ ቻይናን ሩስያን ንካልኦት ሃገራት ብኣሉታት ዝፀሉ ከምዘይኮነ ቻይና ሓቢራ እዚ ዝተገልፀ ኣሜሪካ ትርከበን ሃገራት ምዕራብ ነቲ ቻይናን ሩስያን ኣብ ዝሓለፈ ቀረባ መዓልታት ዘካየዶ ሓባራዊ ልምምድ ሓይሊ ባሕሪ ብስጋኣት ይጥምትኦ ከም ዘለዋ ድሕሪ ምቅልሑ እዩ እቲ ልምምድ ወተሃደራዊ ዓቕሚ ክልትኤን ሃገራት ብምምዕባል ልኡላውነትን ምውሓስ እምበር ካልእ ዕላማ ከም ዘይብሉ ሚኒስትሪ ምክልኻል ቻይና ብ17 ሓምለ ኣብ ዘውፅኦ መግለፂ ኣብሪሆም ህዝባዊት ሪፓብሊክ ቻይናን ሩስያን ካብ 6 ክሳብ 13 ሓምለ ኣብ ሰልማዊ ውቅያኖስ ዓመታዊ ልምምድ ሓይሊ ባሕሪ ከም ዘካየዳን ኣብቲ ልምምድ ብርክት ዝበላ ሳብማሪናትን ዘመናውያን መራኸብ ኩናትን ከም እተሳተፋን ዝዝከር እዩ ቻይናን ሩስያን ካብ 2012 ዓመታዊ ልምምድ ሓይሊ ባሕሪ ከካይዳ ምፅንሐን ዝጠቕሱ ፀብጻባት ዝሓለፈ ዓመት እውን ኣብ ሰለማዊ ውቅያኖስ ኣካይደን ምንባርን የረድኦም ቁጠባዊ ፖለቲካዊ ወተሃደራውን ፀጥታውን ዝምድና ቻይናን ሩስያን እናሰፍሐ ይመፅእ ከም ዘለዮን ክልትኤን ሃገራት ዝጠቕሳ መንግስቲ ካናዳ ኣብ ሰፊሕ ክፋል ሃገሩ ብዝተኸስተ ሓደጋ ባርዕ መሮር ህፁፅ ናይ እዋን ሓደጋ ድንጋጌ ኣውጆም እቲ መንግስቲ ነቲ ስጉምቲ ዝወሰደ በቲ ገና ኣብ ትሕቲ ቁፅፅር ዘይዋዕለ ባርዕ ኣስታት 2.5 ሚሊዮን ሄክታር ጫካ ድሕሪ ምህማኽ እዩ ኣብቲ ሃገር ካብ ዝተኸስተ ኣስታት 900 ሓደጋታት ባርዕ እቲ ፍርቂ ኣብ ትሕቲ ቁፅፅር ከምዘይኣተወዮም ፀብጻባት ዝጠቕሱም እዚ ከምዚ ኢሉ እንከሎ እቲ ባርዕ ዝፈጠሮ ፅዑቅ ዒክታ ትኪ ንሰፊሕ ክፋል ሰሜናዊ ምብራቅ ሕቡራት መንግስታት ኣሜሪካ ከም ዝዓብለኾ ተገሊፆም ዋሽንግተን ዲሲ ቺካጎ ኒውዮርክን ገለ ካብተን በቲ ተርእዮ ዝተጠቕዓ ከተማታት ኣሜሪካ ምዃነን ክፍለጥ ተኻኢሉ ኣሎ እቲ ባርዕ ኣቐዲሙ ኣብ ካናዳ

ካብ ዝተኸሰተ መንሳሊ ሓደጋታት እቲ ዝሓየለን ዝዓበየ ኣከባብያዊ ዕንወት ዘውረደን ምዃኑ ይጥቀስ። ኣብ ዘዋን እዚ ኣብ ሓያሉ ሃገራት ኤውሮጳ እውን ክቱር ዋዒ ዘኸብተሉ ባርዕ መሮር ተኸሲቱ ከም ዘሎ ይፍለጥ። ኣብ ሜክሲኮ ትማል 17 ሓምለ 7.4 ሬክተር ምንቅጥቃጥ ምድሪ ከም እተኸስተ ማዕከናት ዜና ኣቃሊሐን። በቲ ኣብ ደቡባዊ ክፋል ዘጋጠመ ሓደጋ ኣብ ሂወት ሰብ ዝወረደ ክሳራ እኳ እንተዘየለ ዕንወት ትሕቲ ቅርፂ ከም ዘሰዓበ ግና ሰብ መዝቲ ሃገር ገሊፆም። እቲ ተፈጥሮኣዊ ሓደጋ ኣብ ፈለማ ሱናሚ ከየስዕብ መጠንቀቕታት ተመሓሊፉ እኳ እንተነበረ ፀኒሑ ግና ከም እተላዕለ ተፈሊጡ። ክሳብ ጎረባብቲ ሃገራት ጓቲማላን ኤልሳልቫዶርን ከም እተሰምዐ ዝገለፁ ክኢላታት ስነ ምድሪ ሜክሲኮ ህዝቢ ክስዕብ ካብ ዝኽእል ድሕረ ምንቅጥቃጣት ክጥንቀቕ ኣተ ሓሳሲቦም ኣለው። ፈረንሳን ጀርመንን ኣብ ምዕባል ወተሃደራውን ፀጥታውን ዝምድነአን ዘተኮረ ስምምዓት ተፈራሪመን። እቲ ስምምዓት ፕረዚደንት ኢማኑኤል ማክሮንን ቻንስለር ጀርመን ፍረደሪክ መርዝን ትማሊ 17 ሓምለ ኣብ ጀርመን ኣብ ዘካየድዎ ዝርርብዩ ተኸቲሞም። ከም ኣካል እቲ ስምምዓት ክልቲአን ሃገራት ኣብ ምምዕባል ፀረ ሚሳይል ናይ ነዊሕ ርሕቀት ሚሳይል ከምኡ ውን ምውሓድ ፀጥታ ጠፈር ክተሓበራ ምዃነን ኣፍሊጠን። ክልቲአን ሃገራት ድሮን ንትግባር እቲ ስምምዓት እትከታተል ሓባራዊት ኮሚቴ ኣቂመን ኣለዋ። ኣሜሪካን ሃገራት ኤውሮጳ ክትገብሮ ፀንሐት ፀጥታዊ ኣበርክቶ ክተጉድሎ ምዃና ድሕር ምግላፃ እተን ሃገራት ኣብ ንሓድሕደን ዘለዎን ሽርክነት ንምዕባይ ተበግሶታት ክወስዳ ከም ዝጀመራ ይግለጽ። ብርክት ዝበላ ሃገራት ኤውሮጳ ፀጥታዊ ተመርኳስነት ኣሜሪካ ንምጉዳል ዝጠልብ ፃውዒታት ከቕርባ ፀኒሐን እየን። ብሪጣንያን ሽወደንን ንዩክሬን 16 ዘመናውያን ነፈርቲ ኩናት ክልእካላ ምዃነን ቀዳማይ ሚኒስተር ብሪጣንያ ኬር ስታርመር ገሊፆም። ቀዳማይ ሚኒስተር ስታርመር ነዝሓበረ ብ16 ሓምለ ምስ ፕረዚደንት ዩክሬን ቮሎድሚር ዘለንስኪ ኣብ ከተማ ኪየቭ ኣብ ዘካየዱ ዝርርብ እዮም። እቲ ወተሃደራዊ ዓቕሚ ዩክሬን ንምድንፋዕ ዝዓለመ ወተሃደራዊ ደገፍ ኣብ ፈለማ 2029 ክትግበር ምዃኑ ብሪጣንያ ገሊጻ ኣላ። እዚ ከምዚ ኢሉ እንከሎ ከም ኣካል እቲ ደገፍ ብሪጣንያ ንዩክሬን ኣስታ 350 ሚልዮን ዶላር ዝግመት ተወሳኺ ወተሃደራዊ ሓገዝ ከም እትገብር ኣፍሊጣ። ሃገራት ኤውሮጳ ንዩክሬን ዝገብረኦ ወተሃደራዊ ደገፍ ኣዛይደኖ ምህላውን ዝጠቕሱ ፀብጻባት እቲ ስጉምቲ ነቲ ኩናት ብሰላም ንምዕራፍ ንዝካየድ ተበግሶታት ይዓናቕፎ ከም ዘሎ የረድኡ። ዜናታት ንምዝዛም ቀንዲ ነጥብታቱ ፕረዚደንት ኢሳያስ ንኣቦ ወንበር ልዑላዊ ባይቶ ሱዳን ጀነራል ዓብዱልፈታሕ ኣልቡርሃን ተቐቢሉ ኣዘራሪቡ። ፌስቲቫል ኤርትራ 2026 ሎሚ ብፕረዚደንት ኢሳያስ ኣፈወርቂ ብወግዒ ተኸፊቱ። ልኡኽ ኤርትራ ኣብ ኣኼባ ቤት ምኽሪ ሚኒስትራት ውድብ ሃገራት ኣፍሪቃ ካሪቢያንን ፓሲፊክን ተሳቲፉ። ወተሃደራዊ ዝምድና ቻይናን ሩስያን ንካልኦት ሃገራት ብኣሉታ ዝፀሉ ከም ዘይኮነ ቻይና ሓቢራ። መንግስቲ ካናዳ ኣብ ሃገሩ ብዝተኸስተ ሓደጋ ባርዕ መሮር ህፁፅ ናይ እዋን ሓደጋ ድንጋጌ ኣውጁ። ኣብ ሜክሲኮ 7.4 ሬክተር ምንቅጥቃጥ ምድሪ ከም እተኸስተ ማዕከናት ዜና ኣቃሊሐ። ሓፈሻዊ ዜናዊ መሰናድኦ ናብ ዝተዛዚምሎ ዝኸበርኩም ተዓዘብትና ንስለምክትታልኩም እናመስገንኩም ምስ ተርፉ መደባት ኤርቲ ዝሓደርኩም

0: ኮሌጅ ስነ ፍልጠት ማይ ነፍሒ ኣብዚ እዋን ርእሱ ክኢሉ ሽዱሽተ ክፍልታት ማለት ስነ ህይወት፣ ስነ ቀመም፣ ስነ ምድሪ፣ ስነ ሕሳብ፣ ፊዚክስን ስታስቲክስን ኣጠቃሊሉ ይርከብ። ኮሌጅ ስነ ፍልጠት ማይ ነፍሒ ኣብዝ ሓለፈ 18 ዓመታት ብጠቕላላ 4441 ተምሃሮ ብዲፕሎማ ቀዳማይን ማስተርስን ዲግሪ ኣመሪቑ እዩ። ኮሌጅ ስነ ፍልጠት ማይ ነፍሒ ቀዳም ዕለት 11 ሓምለ 2026 ኣካዳሚያዊ ትምህርቶም ዘሳላሰሉ ተምሃርኡ ንመበል 19 ግዚኡ ኣመሪቑ። እዞም 147 ደቂ ኣንስትዮ ዝርከብኦም 300 ተመረቕቲ ተምሃሮ ብ6 ዓውድታት ትምህርቲ ብዲግሪ ዝተመረቑ እዮም። ኮሌጅ ስነ ፍልጠት ማይ ነፍሒ ናይዚ ዓመት እዚ በብዓውድታቶም 54 ብስነ ህይወት፣ 70 ብስነ ቀመም፣ 30 ብስነ ምድሪ፣ 59 ብስነ ሕሳብ፣ 44 ብፊዚክስ፣ 43 ብስታስቲክስ ትምህርቶም ዝዛዘሙ ተምሃሮ ኣመሪቑ። ዲን ኮሌጅ ስነ ፍልጠት ማይ ነፍሒ ፕሮፌሰር ገብረያስ ጎዶም ኣብ ዘስምዖ ቃል ካብቶም ውሕዳት ናይ ናፃ ትምህርቲ ዕድል ዝረኸቡ ከም ምዃኖም መጠን ሕብረተሰቦም ክርድኡን ጸገማቱ ክዝከሙን እቲ ዓጢቖሞ ዘለዎ ፍልጠት ኣብ ህንፀት ሃገር ከውዕልዎን ብልፅግቲ መጻኢት ኤርትራ ክሃንፁ ፃዕሮም ክሕይሉን ለበውኡ ኣመሓላሊፉ።
1: ዮር ኤክሰለንሲ ኣቶ ተስፋይ ገብረ ስላሴ Minister of Land, Water and Environment, Designee of His Excellency Ato Isaias Afwerki, Chancellor of Institute of Higher Education and President of the State of Eritrea. Dear Dr. Stefanos, Delegate of Dr. Haile Mehson, Executive Director, National Higher Education and Research Institute. Honorable Ministers, PFDG officials, respected religious leaders, high-ranking government officials, Dear Deans of Colleges, invited guests and family of graduates, graduates, ladies and gentlemen. First of all, on behalf of Maynafi College of Science, I would like to welcome you all to the ceremony of the 19th commencement and thank you for joining us to celebrate the graduation ceremony.

0: As you all know, human resource development is one of the pillars of the development policies of our country, as it is a basis for the development of competitive public as well as private sectors, and hence of modern and advanced economy. To this effect, the government of the state of Eritrea in the last 35 years has hugely invested towards human resource development. This has been manifested in the expansion of the education sector across the country and increase in the number of college students and graduates since independence.
1: ብዝሒ ተመረቕቲ ኮሌጅ ስነ ፍልጠት ማይ ነፍሒ ናይዚ ዓመት ምስ ናይ ዓሚ ክነጻጸር እንከሎ ብ300 ሚታዊት ዕብየት ኣርእዩ። ብፍላይ ኣብ ብዝሒ ተመረቕቲ ደቂ ኣንስትዮ ኮሌጅ ማይ ነፍሒ በብዓመቱ ዕብየት እናርኣየ ይመጽእ ከም ዘሎዮም ጸብጻባት እቲ ኮሌጅ ዘነጽሩ። እዚ ዕብየት ቁፅሪ ደቂ ኣንስትዮ ብቕፅሪ ጥራይ ዘይኮነ ብተወዳዳርነት እውን ይዓቢ ከም ዘሎዮም ሰነዳት ዘረጋግጹ። ንኣብነት ኣብ ቀዳማይ እብረ ናይ ዝሒዝናዮ ዘለና ዓመት 58 ሚታዊት ካብ ካልኣይን ሳልሳይን ዓመት ተምሃሮ 3.25ን ልዕሊኡን ዘመዝገባ ደቂ ኣንስትዮ ምንባረን እቲ ለውጢ ዘንጸባርቕ እዩ።
0: ዲር ግራጁዌትስ ዚስ ደይ ኦፍ ጆይ ሃዝ ቢካም ኤ ሪያሊቲ ቢኮዝ ዩ አር ፑቲንግ ኦል ኤፈርትስ ቱ አቺቭ ዮር ድሪምስ ዩ ወርክድ ሃርድ ማኔጅድ ዮር ታይም attended classes regularly and had confidence, passion and vision. Your dogged perseverance has paid off. Congratulations. The number of students admitted in second year in the College of Science in 2022 was 421, and it is this batch of students that is graduating today. These graduates are 72% of those admitted. This means in every semester on average there was 4.8% attrition or delay in each department. The government of Eritrea is investing heavily in the education sector to produce scholars who can contribute to the improvement of the livelihood of the society. But if the investment is not utilized effectively, there is a waste of resource. Therefore, one of the goals in the strategic plan of the college is to improve the teaching learning process to boost the performance of the students and thereby reduce the attrition to the lowest possible level without compromising the quality of education and as a result minimize the waste of resources. This can be achieved when all actors join hands to academic success of the students. The college has introduced continuous assessment to keep students busy with their studies. There is a favorable environment for consultations and to study in campus, and extra and remedial classes are also arranged for some students. The purpose is to fill or to bridge the gap. One positive development we observed in this academic year was the number of students in the dean's list. About 25% of the first students of the first year students in the first semester of this academic year were in the disciplines and designated as outstanding students.
1: ኮሌጅ ስነ ፍልጠት ማይ ነፍሒ ኣብዚ ኣካዳሚያዊ ዓመት 27 ናይ ዶክትሬት ማዕርግ 20 ናይ ማስተርስ ዘለዎም ብቑዓት ደቂ ሃገር መምሃራን ከምኡ ድማ 11 ናይ ዶክትሬት 7 ናይ ማስተርስ ማዕርግ ዘለዎም ወፃተኛታት መምሃራን ዓጢቑ እዩ መስርሕ ምምሃርን ምስትምሃርን ኣሰላሲሉ። ብተወሳኺ 22 መምሃራን ኣብ ወፃኢ ሃገር ብዶክትሬትን ማስትሬትን ይስልጥኑ ኣለዉ።
0: This is one of the happiest moments in your life. You have made a huge investment to educate your son or daughter. Your dream has become a reality. However, more is expected to guide and advise the young graduates to be responsible citizens. Dear college staff, this day of joy has become a reality with the hard work of the academic and administrative staff of the college. On this occasion, I would like to pass my gratitude to the committee of the college for the effort they have put and take this opportunity to request them to pursue their contribution for better success.
1: ወኪል ተመረቕቲ መንእሰይ ኤፌሶን ደሞዝ ብወገኑ ኣብ ዘስምዖ መደረም
2: ብመጀመርታ እንኳዕ መበል 19 መምረቕታ ኮሌጅ ስነ ፍልጠት ማይ ነፍሒ ብድሓን መጻእኩም ክብል ይፈቱ ንተመረቕቲ ድማ እንቋዕ ናብዚ ክቡር ዕለት ኣብፅሓኩም ብምባል ዮውሃና ክብሎም ይፈቱ። ዮውሃና ተመረቑ። ካብዚ ቐፂለ ከም ወኪል ተመረቕቲ ኮይነ ቃል ተመረቕቲ ንኸስምዕ ንዝተዋሃበ ንዕድል እናመስገንኩ ዝተሰማዓናዮ ሓበን ክገለፅ ይፈቱ። ኣብ ኩነተ ሰላምን ርግኣትን ኮይንና ትምህርትና ብዝግባእ ተኸታቲልና ናብዚ ደረጃ እዚ ንክንበፅሕ ዘይትድገም ህወቶም በጃና ዝወፈዩ ጀጋኑ ሰማእታትና ክብርን መጎስን ይኹኖ። ከምኡውን ነቲ ንትምህርቲ ናይ ቀዳምነታት ሰሪዑ ብናፃ ክፍሊ ካብ መዋእለ ህፃናት ክሳብዚ ደረጃ እዚ ዘብፅሓና መንግስትና ከየመስገንክዎ ክሓልፍ ኣይደለን። ዝኸበርኩምን ዝኸበርክን ኣብ ነብሲ ረከፍ ናይ መስራሕ ምምሃርን ምስትምሃርን ጉዕዞና ነቶም ናይዛ መዓልቲ ዋንጫ ዓወት ክንጭብጥ ዘብቅዖና ክቡራት መምሃራና ነቶም ደቆም ኣብ ዝለዕለ ደረጃ ትምህርቲ ክበፅሑ ዘይሕለልን ዘይፅንቅቕን ፃዕሪ ዝገበሩ ክቡራት ወለድና ከምኡውን ኣብ ኩሉ ናይ ኮሌጅ መነባብሮና ከም ወለድና ኮይኖም ዝኣለዩና ማሕበረሰብ ኮሌጅ ብስም ተመረቕቲ ከመስግን ይፈቱ። ዓወት ሓባራዊ ዕዮ እዩ። ትምህርቲ ድማ መሰረት ምዕባለን ሃገራዊ ብልፅግናን እዩ። ሎሚ ንቃደሶ ዘለና ዓወት ውፅኢት ሓባራዊ ፃዕሪ መንግስትና ወለድና መምሃራንና እዩ። ንሕና ድማ ሳላቲ ዝተነፅፈልና ባይታ ነቲ ብቐዳማይ ዲግሪ ዝዛዘብናዮ ጉዕዞ ትምህርትና ሎሚ መዓልቲ ናይ መዛዘቢ ወግዓዊ ምረቓ ነልብሶ ኣለና። መመረቕታ ናይ መወዳእታ ምዕራፍ ዘይኮነስ መጀመርታ ናይ ትካደ ምዕራፍ ሂወት እዩ። ከምኡውን መመረቕታ ፅብል ጥራይ ዘይኮነስ ሓላፍነት እዩ። ከምቲ ክቡር ፕረዚደንት ኢሳያስ ኣፈወርቂ ምህናፅ ሃገር መጀመርታን መወዳእታን የብሉን ናይ ኩሉ ወለዶታት ሓላፍነት እዩ ዝበሎ ሓላፍነት ናይታ ብነፃ ዘምሓረትና ሃገርና እዩ። መመረቕታ ደረጃ ጥራይ ዘይኮነስ ሕድሪ እዩ። ሕድሪ ናይቶ ምእንታና ዝሓለፉ ጀጋኑ ሰማዕታት። ስለዚ ብፃዕርን ሓድነትን እናተጓዓዝና ልዕሊ ኩሉ ድማ ናይ ስራሕ ሓቦን ዲስፕሊንን ተቐኒትና ነቲ ብግብርን ክልሲ ሓሳብን ዝወሰድናዮ ትምህርቲ ኣብ ህንፀት ሃገርን ሕብረተሰብን ብዘይተጎላባነት ክነውዕሎ ምዃንና ኣብዚ ዕለት መመረቕታና ቃል ንኣቱ ኣለና። ብድጋሚ ነቶም ተመረቕቲ እንቋዓብቃዓና ዘለኣለሞ ሰኽሪ ሰማትና ኣብና
1: ንክቡር ፕረዚደንት ሃገር ኤርትራ ኣቶ ኢሳያስ ኣፈወርቂ ቻንስለር ላዕለዎት ትካላት ትምህርትን ምርምርን ወኪሉ ኣብቲ ናይ መመረቕታ ስነ ስርዓት ቃል ዘስምዐ ሚኒስተር መሬትን ማይና ከባብን ኣቶ ተስፋይ ገብረ ስላሴ ካብ ዝበሎ
3: ክቡር ዶክተር እስጢፋኖስ ሃይለማርያም ወኪል ዋና ፈፃሚ ዳይረክተር ኢንስቲትዩት ላዕለዋይ ትምህርትን ምርምርን ኤርትራ፣ ክቡር ፕሮፌሰር ገብረያስ ገሎም ዲን ኮሌጅ ስነ ፍልጠት ማይ ነፍሒ፣ ክቡራትን ክቡራንን ኣባላት ማሕበረሰብ ኣካደምያ፣ ሰበስልጣን መንግስቲ፣ ኣዘዝ ሰራዊትን ቅድማትን፣ ከምኡውን ዝኸበርኩምን ዝኸበርክንን ተመረቕቲ፣ ኣቐድመ ኣብዚ መበል 19 ዙርያ ስነ ስርዓት ምምራቕ ተምሃሮ ኮሌጅ ስነሰብ ማይ ነፍሒ ንምስታፍ እንኳዕ ብድሓን መፃእኩም እንኳዕ ብድሓን ኣራኽበና ክብል ፈቱ። ቀፂለ ንክቡር ፕረዚደንት ሃገር ኤርትራ ብፃይ ኢሳያስ ኣፈወርቂ ቻንሰለር ትካላት ላዕለዋይ ትምህርትን ምምርን ወኪለ ንኩሎምቶም ነዞም ናይ ሎሚ ዓመት ተመረቕቲ ከይተሓለሉ ኮስኪሶም ናብዚ ደረጃ ዘብፅሑ ምህራን ብሓፈሻ ኣውራም ብፍላይን ድማ ንኩሎም ዕዉታት ተመረቕትን ሕቡናት ወለዶምን እንኳዕ ፍርፃዕሮም ኣርኣይኩም እንኳዕ ሓጎሰኩም እንኳዕ ሓጎሰናን ክብል ዓብዪ ክብሪ ይስማዓኒ። እተፈተኹምን ተፈተኽንን ተመረቕቲ ከምዚ ሕጂ ወኪልኩም ኩሎ ዝፀንሐ እዚ ምሳኹም ንካፈሎ ዘለና ብሓጎስ ዝተመልአ እዋን ድሙቕ ስነ ስርዓት ምምራቕኩም ሓደ ናይ ትምህርቲ ደረጃ ወዲኡ ምዝዛንኩም ኪኖ ምብሳሩ ኣብ ህይወትኩም ኣዝዩ ኣገዳሲ ናብ ዝኾነ መድረኽ ትሰጋገሩ ምህላውኩም ዝእውጅውን እዩ። ኣብቲ ተኣትዎ ሓድሽ መድረኽ ህይወት ምእንቲ ክትዕወቱ ንስራሕ ዘድሊ ብቕዓትን ፍልጠትን ክትልዎ ኣብ ሕቑፍን ቀፅርን ናይዛ ተሰናበትኩም ዘላ ኮሌጅ ንዓመታት ተፀሚትኩም ዕረፍቲ ዘይስእን ፃዕርን ትግሃትን ዝሓተተ ዕማም ክትፍፅሙ ብሓደ ወገን ምስ መሓዘትኩምን ኣባላት ናይቲ ኮሌጅን ዘሕለፍኩም ማሕበራዊ ህይወት ድማ በቲ ካልእ ክዝክሩ ከለኹም ስምዒታትኩም ብሓጎስን ብድፍናቕን ክፈራረቕ ባህርያዊ እዩ። ብዛዕባ መፃኢ እንተሓሰብኩም እውን ካብኡ ዝፍለ ይኮነን። እቲ ሕጂ ገዳሲ ተስፉን ንኩሉ ድልውን ምዃን እዩ። ከም ኩለን ካልኦት ሃገራት ክንሰርር ዘለና ምርጫ

0: ሓምናን ቀልብናን ንተስፉ መፃኢ ምምሕዳውን ፍልጠት ብዝመሰረቱ ብልሓትን ውህድን ስራሕ ክውን ንምግባሩ ከይተሓለልካ ምፅዓሪ እሞ ብዝቐስምኩሞ ትምህርትን ዘይሕለል ትግሃትኩምን መፃኢኹምን መፃ ሃገርና ተስፉን ብርሁን ምዃኑ እመኑ ኣይትጠራጠሩን።
1: ኣብ መወዳእታ ከዓ ኣብቲ ኣጋጣሚ ልዑል ነጥቢ ማለት ብማዕርግ ብልዑል ማዕርግ ብኣዝዩ ልዑል ማዕርግ ዝዛዘሙ ተመረቕቲ በቲ ኮሌጅ ኣፍልጦ ተዋሂብዎም።
2: ሙሉእ ስም ናየ ሳልሕ መሓመድ ስዒድ ሳልሕ ይበሃል። ለመፀኮም ዞባ ሄኒ ንኡሽ ዞባ ሰሜናዊ ቀይ ባሕሪ ንኡሽ ዞባ ፋዕበት ከባቢ ፈልከት ላዕቤኮ ዲባ ቪሌጅ ፈልከት ሊቱ መበቀልናይ እዩ ዝወደእ ኩሉ ዓውዲ ከዓ ስነ ህወት ባዮሎጂ ማይኖር ኬሚስትሪ ኣነ ዲብ ካልኣይ ሰነት ባዮሎጂ ነተን ዘለና ሽውያ ትሕት ለቤላ ነጥቢ ዓላግልየ ዲባሕ ከተይኮ ነጥቢ ልወስክ ከባቢ ሰለስ ብፅሑሉ ይኮ እዘ እንሻ ላ ብመፃ ለየኒ ላዓል ግልዋስል ሙሉእ ትምኒትናየ ቱ እንሻላ ብእዝንላህ ኩሉ ሸዓብ ኤርትርያ ምን ንውሽ እንደበጋስካ ኩሉ ብሄራት እንዳኣተይካ ኩሉ ዲብ ዓውዲ ናይ ትምህርቲ ኩሉ ጅህድ ወብ ኩሉ ሰዕዳና ወብ ኩሉ ዲብ ሞራል ላሂባና ሰበት መፅዕና ኩሉ ተዋፋይነት ዮም ንሓመድ ከውግል ሕለፍ ይቀድርኒ ምስሉ ሄኒ እንሻላ ብእዝንላህ ኩሉ ተዋፋይነት ግንሽቀ ዲብ ህለና ድዮ ዓውዲ ናይ ሙሉእ ትምኒትናየቱ።
3: ስመይ ቤኖር ግርማ ይበሃል። ዝወዳእ ኩሉ ዓውዲ ኣፕላይድ ማቴማቲክስ ማለት እዩ።
4: እሺ ኣነ ከዓ ስመይ ኣዱላም ግርማ ይበሃል። ዝወዳእ ኩሉ ዓውዲ እውን ከም ናይ ሓወይ ብዓውዲ ስነ ሕሳብ ማለት እዩ ኣፕላይድ ማቴማቲክስ።
5: ራይ እስከ ክልቲኹም ኣሕዋት ይኹም ክልቲኹም ካብ ሓሳብ ትምርቁ ኣለኹ ሞ እንታይ ይስማዕኩ?
4: ብጣዕሚ ሓጎስና ወሰን የብሉን። መጀመርታ ነዚ ዕድል እዚ ዝፈጠረልና መንግስትና ንኩሎም መማህራናን ንኩሎም ወለድናን ኣመስግን ፈቱ ማለት እዩ። ብምቕፃል ነዚ ዓውዲ እዚ ብምትሕባር ናይ መማህራናን ብዓብዩ ከዓ ሓወይ ምሳይ ኣብዛ ዓውዲ እዚኣ ስለ ዝነበረ ብፅቡቅ ዛዚብናዮ ማለት እዩ። ንኩሎም ተመረቕት ከዓ እንኳ ዓብቃዓኩም ክብል ይፈቱ።
3: ዝፈጥረልና ስምዒት ብጣዕሚ ዓብዪ እዩ ማለት ብዙሕ ውን ኣይጋጥምን እዩ። ብሓንሳብ ዲፓርትመንት ክትውድእ ልሕዋት ኮንካ ንሳይ ኮንካ ኣብ ሓደ ዲፓርትመንት ብሓደ ዓውዲ ክትመረቕ ብፍላይ ድማ ኣፕላይድ ማቴማቲክስ ምዃኑ ኣዝዩ ዘሕብን። ከም ኩሎም ኣሕዋት ኣብ ሓንቲ ዲፓርትመንት ከዓ ስለ ንነጥፍ ኣብ ኩሉ ነገር ንተሓጋገዝ ነርና ኩሉ ዘድሊ ነገራት ድማ ብሓንሳብ ኮይና ንሰርሕ ነርና ማለት እዩ።
4: ብዓብዪ እውን ደገፍ ወለድና ኣይተፈለየናን ማለት እዩ። ነዚ ዓውዲ እዚ ንክንኣትዎ እውን ዓብ ጠብላሕታ ነርና ማለት እዩ። ኣብ ምውዳእና እውን ኣዝናይና ሕጉሳት እዎ። ፅቡቅ እዩ። በቲ ረብሓታት ድሕር መፂና ብሓፈሻ ከም ዝበልናያ ኣብቲ ምትሕግጋዝ ክኸውን ከሎ ካልኣይ መንገዲ ከዓኒ ብጣዕሚ ዘሐጉስ እዩ ማለት እዩ። ብዝተፈላለየ ዓውዲ ክትውድእ እኳ ፅቡቅ እንተኾነ ኣብ ሓደ ዓውዲ ኮንካ ክልተኻ ዓውታት ክትከውን ከዓኒ ኣዝዩ ይሕጉስ።
6: ሽመይ ዘምዘም ሕጉስ ይበሃል። ዲፓርትመንት ዝወዳእ ኩሉ ማቴማቲክስ እዩ። ካብ ዞባ ደቡብ መንደፈራይ ካ መፀሒ እዛ ዓወት እዚ ናይ ስድራ እዩ ማሲ ብሳላ ስድራ ኣነብ ዝበፅሒ ዘለኹ ብዙሕ ነገር ኣሕሊፎም ድቃሲ ኢኖም ንዓይ ከምዚ እንዳበሉ እንዳማዓዱ ከምዳበሉ ኣብዚ ዘብፅሑን ደረጃት ናቶም ይዛዕወት እዙ ይቐኒልና ኸ ማሲ ኣብ ካሕሳኹም የውዕለን ስድራ ስርየ ዘለዎ ምስል መስዋእትኮ ብዙሕ እዩ። ብዙሕ መሰናኸለ ኣጋጥመካ ካብ ድሕሪ ኩሉ ኣብ ሰባ ካብ መጀመርታ ካብ በይንካ ትቕመጠሉ ካብ ትጅምር ኩሉ ነገራት እቲ ዘሎ መስዋእት በዲሕካ ናብ ደረጃ ኮፍ ኢልካ ተሓድረሉ ግዜ ነይሩ ከተፅንዕ ገለ ብዓብዪ ግሩፕ ዲስኬሽን እንዳግበርካ ዲስካስ ትገብረሎም ዲፓርትመንት ኩሉ ብዙሕ ብድሆታት ኢኻ ተሕልፍ ንዓይ ኣብ ዓወት እዩ ዝሓልሞ ነበርኩ ነገር ስእዝዩ ነይሩ ማሲ ተገደደስ እዛ ፀላም ጋውንን ቆቢዕ መ ሰብዚ ክረ እንደደሊ ነረ እስኻ በፅሕያ ፍሉይ ስምዒት ስማ ኣብ ዓወት እዩ።
7: ኣንስመይ ናብ ኣክሊሉ ይበሃል። ብዓውዲ ፊዚክስ ወዲየ ማለት እዩ 4 ዓመት ካብ ዓሰብ ከተማ ዓሰብ ከዓ መፅ ኣብዚ ኮሌጅ እዚ ልዕሊ ኩሉ እቲ ተኸስቦ ነገር እቲ ብዙሓት ሰባት ትረክብ ናይ ብዙሓት ሰባት ባህሪ ተፅንዕ ገለ ብዙሕ ኣለዎ። እቲ ኣብ ሂወትካን ኣብ ናትካ ሳይኮሎጂን ኣብ ናትካ ሂወት ጉዕዞ ድሕግዘካ ነገራት ኣለዎ። ኣብ ርእሲኡ ግን

0: ኮካሪኩላር ኣክቲቪቲ ንኣብነት ኣብ ዓውደ ሙዚቃ የ 4 ዓመት ዝነጥፍ ነረ በዚ ዓውደ ፊዚክስ እናተማሃርኩ ኣብ ዓውደ ሙዚቃ ከዓ ይነጥፍ ነረ ኣብዚ ኮሌጅ እዚ ማለት እዩ። ስለዚ ብፍላይ ኣብቲ ዓውደ ሙዚቃ ዝቐሰምኮ ብዙሕ ነገራት ኣሎ ማለት እዩ። ብዓብዩ ከዓ እዛ ናይ ግራጁዌሽን ደርፍታት ገለ ከዓ ነዞም ተመራቆ ከም መዘክርታ ኢልና ዘደለና እያ ሰሚዕኹማ ትኽእሉ ማለት እዩ።
1: ፅቡቅ
0: ውፅኢት ናት እዩ ማለት እዩ። እቲ ሓሳብ ካብ መጀመርታ ከም መፈለምታ ኮ ከም ቅድሚኡ ስራሕ ሰሪሕና ነርና ዲና ናይ ሃገር ቪድዮ ዘርጊሕና ነርና ናይ ሃገራዊ ማለት እዩ። ሕጂ ኣብዚኣ ከም ክርዩ ዝነበርና ማለት እዩ ኣብ ናይ ሙዚቃስ ኣብቲ ሙዚቃ ከም ክርዩ ዝነበርና ኢና እቶም ሰባት ኣነን እቲ ብፃየይ ደረፋይ ኤፌሶን ድሞዝ ማለት እዩ። ሕጂ እቲ ሓሳብ ክነበግሳ ከለና ብሓፈሻ ንተመረቆ ነቶም ናህና ባች ከመይ መዘከርታ ግዜያዊት ከዓ ስለዝኾነት ኣብ ምሻሉ መዘከርታ ትኾነልከ እያ እታ ሓሳብቲያ ቅድሚ ሰሙን ገለመታት ኣቢላ ትወስድ እያ ብጀማል ኢብራሂም ጃሚስ ያ ግጥምን ዜማ ተገጢማ ማለት ተዘይማ ምስ ተዋህበትና ከዓ ናይ ሰሙን ዕድል ነራትና ኣብታ ሰሙን ከዓ ፅኒዕና መሊእንያዮ ማለት እዩ። ኣይ ሆፕ ጥዕምቲ ዜማ ትኸውን ተሰሚዕኹማ ትኹንኩም ማለት እዩ።
2: ኣነ ምልእቲ ፀጋ መንግስታ ብበሃል ወላዲት እናቅዳ ክህሉ ማለት እዩ ናቅድ ካብ ብጅምርራት ሒዙ መቸም ጠባ ይኹን ብትምህርቲ ኩሉ ንኡድ እዩ በቃ ንኡድ ሻለ ከምታ ሽሙስ ንኡድ እዩ ዝኾነ ግን ኣብዚ ደረጃ ዝበፂሑ ኣነ ክሪኦ ከለኩ ከም ወላዲት ብጣዕሚ ሕጎስ ዝተረፈ ከዓ ነቶም ህዋቱ ኣርኣያን እዞም ዘለዉ ናእሽቶ ኣርኣያ ኮይኑ እሶም ናቱ እግሪ እግሪ ስዒቦም ኣብ ደረጃ ዝበፅሑ ከዓ ሰናይ ትምኒተይ ማለት እዩ። ንሕና ሕጂ ከምቲ ተራ ወላዲ ዝገብሮ ዲና ጌርና ንብል ግን እቲ ናቱ ሓገዝ ውላድ እንተዘይ ሓዚኪዝካ ትርጉም እንዲ ዘይብሉ ሕጂ ንሕና ንካታተሎም ንእትዎም ንውፅኦም ብዙሕ ነገራት ንገብሮም ንበሎም ከም ወለዲ ማለት እዩ። እቲ ናቱ ግን ኣይግለፅን እዩ ማለት ሕራይ ማማ ሕራይ ባባ ኢልካ ዝኸይድ ወላዲ ውሉድ እዩ በቃ ነዚ ንክንዕወ ዝገበረና ከዓ ናቱ ደገፍ ንሕና ከም ተራ ወላዲ ዝገብሮ ኢና ጌርናሉ እሱ ግን ደጊፍና ዝብፅሕና ዝኾነ ግን በቃ ሓጎሰ ይወሰነ የብሉን ኣነ ዚ ደረጃ ዝመፅ
3: ኣነ ወላዲ እየ ኣክሊሉ ዘሙይ ተክላቅ ይበሃል ኣብ ዓሰበይ ዝነብር ከም ዝኾነ ወላዲ ውላድካ ኣብቲ ዝደልዮ ደረጃ ንኸበፅሕ ከም ዝኾነ ወላዲ ፃዕሪ ኣካይደ ድማ ተዓዊተ ንሱ ድማ ህዝብን መንግስትን ኣምሂሩ ኣብ ደረጃ ስለ ዘብፅሖ ንህዝብን መንግስትን ድማ ዘይተሓለለ ፃዕሪ ገይሩ ዝያዳ ከበርክትን ክሕግዝን ክድግፍን ከም ዘለዎ ዝተሓሳስቦ ማለት እዩ።
4: ሽመይ ሚካኤል ተስፋ ኣለምበሃል ዝወዳእ ኩሉ ዓውደ ትምህርቲ ስነ ሕሳቢ ናይ ግሬድ ዲስቲንክሽን ወደ ማለት እዩ ኮሚላቲቭ ጂፒኤ 3.67 ንመፃ ኩሉ ቦታ ኣስመራ መጀመርታ ትስማዕና ሓጎስ እዩ ካልይ ከዓ ስድራይ ስለ ዘኩራዕኩ ልዕሊዩ ሓጎስ ስማዕነ ማለት እዩ። በቲ ዝሰራሕ ኩሉ ዓውዲ ብስነ ሕሳብ ማለት እዩ ሕጂ ወዲ ኣለኹ ትምህርቲ ንህዝበይ ሃገረይ ድማ ብዝተኻለኒ መጠን ከገልግለ ናብ ዝድበፃሕኮ ደረጃ መጀመርታ 4 ዓመት ተማሂረ 4 ዓመት ስነ ሕሳብ ማት ቀሊል ኣይኮነ ማለት እዩ። ካልይቲ ክሬዲት ክህቦ ደሊ ስድራ እዩ ነቦይ ገይተርምሶም ነደይ ልቻ ጎይቶም ንኩሎም ነዚኦም ትርእዎም ዘለኹም ኣሕዋተይ ነኮታተይ ኩሎም ኣብ ደገ ዘለዉ ንኩሎም ከመስግኖም ደሊ ብዓብዪ ድማ ንኣምላኽ ናብ ዝደብፅሓኒ ማለት እዩ ኣብ መወዳእታ ንመንግስተይን ሃገረይን ከመስግን ደሊ።
5: መጀመርያ ጎይቶኦም ርእሶም ይበሃል ሚካኤል ጓላይ ኣብዚ ምብፅሓ ብጣዕሚ ሓበን ዝስማዓኒ ብጣዕሚ እየ ዝሕጎስ ምክንያቱ ዝሓረሰ ዝዘርአ ይሓፍስ ከምዚ ናታ ድማ ዘምሃረ ዝቀለበ ዝኸደነ ከዓ እዚ ፀጋዚ ይርኢ እዚ ፀጋዚ ማንም ኣይረክቦን እዩ ድፃዓረን ተማሃረን እዩ ዝረክቦ ኣነ ከዓ በዚ ናታ ሕቡን እየ ንምሉእ ስድራ ቤት ዘይኮነስ ንምሉእ መንግስቲ እያ ይሐጉሳቶ ምክንያቱ እዛ ቆልዓ እዚኣ ንመንግስታ ከምቲ ዝገበረላ ከምቲ ዝደኸመላ ከምቲ ዝፀዓረላ ከመስግኖ ይግባአና እሳ ከዓኒ እዚ ተማሂራቶ ደላ ከዓ ብምሉእ ሕልና ከዓ ከምቲ ክትብሎ ዝፀንሐት ንመንግስታ ብፅቡቅ ከተገልግል ከዓ ንምነየና ኣምላኽ።